ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣካዳምያዊ ክለሰ ሓሳባውን ግብራውን ዘጠቓለለ ትምህርቲ ኣብ ሰዓታት ቅድሚ ቐትርን ድሕሪ ቐትርን ትህብ። ጠርኒፋቶ ዘላ ዓውደ ትምህርቲ ዝሰፍሐ እዩ፣ ንምምሃርን ምስትምሃርን ዝሕግዝ እዩ። ኪኑ ኣብ ክፍሊ ዝውሃብ ትምህርቲ እውን ኢንዱስትርያላዊ ትካል ሓቒፋ ምስ ምህላዋ ተምሃሮ ኣብ ግብራዊ ተሳታፍነት ዕምቀት ዘለዎ ኣገ

0: ማትስ፣ እንግሊሽ፣ ፊዚክስ፣ ባዮሎጂ፣ ኬሚስትሪ፣ አግሪካልቸር ትባሃል ካላት ና እነዚህ በትምህርት ትውክል ማለት እዩ። እታ ፊዚክስ አግሮ መካኒክስ ዲፓርትመንት ጥራዩ ወስድዋ እቲዮም ካልኦት ግን ኩለን ኮመን ኮይነን ወስድዎን ማለት እዩ።
1: ሕጂ ተምሃሮና ኣብዚ ቤት ትምህርቲ እዚ ሓንቲ ብልጫ ክህልዎም ዝኽእል ዳርጋ ኩሉ ነገር ተመላላይ እዩ። ዳሕራይ ከዓ ንውዱእ ነገር ክበሃል ይኽእል እዩ። ሓንቲ ተኽሊ ካብ መጀመርያ ጀሚሮም ካብ ሓመድ ካብ ድኩዒ ጀሚሮም ትበቁል ክሳብ ፍረ ትበፅሕ፣ ፍረ ምስ በፅሐ ከዓኒ ኣብዚ ፋብሪካ ኣለና ናይ ወይኒ ወይኒ ብዚ ይፈልሲ ዘለና ኣብዚ ተተኺሉ ፈርዩ ዳሕራይ ከዓ ፋብሪካ ኣትዩ ይዕሸግ ማለት እዩ። ሕጂ ሻሉክ ዋይን ዝበሃል ይፈሪ እዩ። ግራፓ ዝበሃል ከዓኒ ዝኣቸቶ ዝተፈላለየ ነገር ይስራሕ። እቶም ኣኒማል ሳይንስ ከዓኒ በዓል ቺዝ ዝፈሪ እዩ። ከምኡ ከዓ ንርግኦ ንፍሪ ኢና ሪኹሞ ክኸውን ትኽእሉ። ጠስሚ እውን ፈሪ እዩ ማለት ብሮ ዝተፈላለየ ነገር ማልማላታ ከዓኒ ኣለና ናይ በለስ ከምሳት ስለ ዝኾነ ሲ ኣግሮ ኢንዳስትሪ እቶም ተምሃሮስ ኣብ ውሽጢ ኣግሮ ኢንዳስትሪ ኮይኑ ዝምሃሩ ዘለዉ ዝሓሸት ነገር ከዓ እንታይ ሓደ ካብ ሕርሻ ዝፈረየ ፍረ ብረ ወይ ከዓኡ ከሎ ዕዳጋ ክተቕርቦን ተመስሪሑ ክቐርብ ከሎን በበይኒ እዩ። ስለዚ እዚኦም ኣብ ፍረ ኣለዉ። ዳሕራይ ከዓ ንክምስራሕ ከሎ ከዓ ብዓይኖም ስለ ዝርእይዎ ብኢዶም ከዓ ስለ ዝደስስዎ ዝሓሸ ፍልጠት ሒዞም ይወፁ ዝብል ግምት ኣለኒ።
2: ናይ ሕርሻ ክብትብ ኣለና ብዚ ናይ እንዳ ፀባ እውን ኣለና። ሕጂ እቲ ክልሳሓሳብ ክላሳት ዝብዝል ንማሃረሉ ክቲ ክልሳ ሓሳብ ኢና ብስእሊ ብፅሕፈት ናገብና ኢና ንምሮ። ሕጂ እዚ ምሂርካ ግን ናብ ካልእ ብዙሕ መኸር የለናኒ ንኣብነትን ከብቲተን ጋሙስ ድበሃላተን ሆሊስቲን ፍሬሽን ድብሎን ብናይ ሆላንድ እሰና ኣለዋና። ሕጂ ዚ ቦታ ሕጂ ልዓና ዝሓገዝ ኣለና ካብ ደገ ወፂና ድኾነ ኣኒማል ምዛእ ተምሃሮ ሒዝና ብዙሕ ምጓዓዝ የለናኒ ተን ቀንዲተን ናይ ፍርያት ፀባ ድበሃላተን ጋሙስ ድበሃላት ምሳና ኣለዋ ብዚ እሱ ሕጂ ቀረብ ኣለና ብዚ ቀረብ ኣለና ክላሳት ኣለዎ መምሃሪ ንግብራዊ ዶኽ ድማ ብታሕቲ ኩሉ ሕርሻ ምስ ናይ መብልዒ ፅቡቅ ነገሩ ናይዚ ዋላ ተ ኣኒማስ ጥራይ ድኮ ዋላ ሕርሻ ኣለና ከም በዓል ኣልፋ ኣልፋ ዝበሃሉ ኤለፋንት ግራስ ዝበሃሉ ዓይነት ምግቢ ኣብዚ ኣለውና። ሕጂ ንሕና እዛ ሓገዛ ኣለና ነቲ ኣብ ክላስ ጥራይ እዚ ኢልና ንነግሮም ሲ ሓሳብ ጥራይ ደይኮነ ወላ ኣብ ግብሪ ኣሎ ኢልና ክንምሮም ከለና ንዕና ሓገዛ ኣለና ዋላ ትምህርቲ ከዓ ተኣማንነት ኣለዎ ማለት እዩ። ሕጂ እዚ እቲ ቤት ትምህርቲ ቀሪብና ኣሎ።

0: ኣብ ነፍሲ ወከፍ ዓመት ምስ ዝተፈላለየ ዓውደ ሞያታት ዝተሓሓዝ ብዝሰፍሐ መልክዑ ምርምራትን ርኽበታትን ተካይድ። ኣብነት ናይ ዝቐሰሞ ፍልጠት ዝረጋግጽ ድማ ኣብ ዓመተ 2026 ሓመድ ኣልቦ ሕርሻ ንምስፋሕ ክትሰርሕ በቕዐኣ። ብመሰረት ብተምሃሮ ዝተኻየደ ግብራዊ ምርምራት ሓመድ ኣልቦ ሕርሻ ተጠቒምካ ብትሑት ወፃኢታት ዝተማልአ ምግቢ እንስሳ ብምድላው ርቡሕ ምህርቲ ክርከብ ከም ዝከኣል ብግብራዊ ዕዮ ክረጋገጽ ክኢል እዩ።
1: እዚ ቅሪብናዮ ዘለና ብዛዕባ ሃይድሮፖኒክስ ይበሃል። ሃይድሮፖኒክስ ክንብል ከለና ሕጂ ሶይል ኮይኑ ብዘይ ሓመድ ዝስራሕ ማለት እዩ፣ ዝትከል ማለት እዩ። ሕጂ እዚ ክንብል ከለና ቴምፕሬቸርናቱ ዝሑል ወይ ውዒ ክኸውን የብሉን። እዚ ሕጂ እዚ ገይርናዩ ዘለና ገዛ ንክስተይ ከይኣትዎ ማለት እዩ፣ ፀሓይን ከይኣትዎ ኢልና ዝሰራሕናሉ ገዛ ማለት እዩ።
2: እቲ መጀመርያ ክንጅምር ከለና ኣርባዕተ ዘርኢና ንፅኢና። እቲ ዘርኢ ከዓኒ ማሸላ፣ በልቶ፣ ስገም ከምኡ ከዓኒ ዕፉን ጌርና ማለት እዩ። ካብኦም ክነወዳድሮም ከለና ካብ ኣርባዕቲኦም ከክል ተኺሎ ኢና ጌርና ተዝሓሸ ፍርያት ዝረኸብናሉ ኣብ ብልቱክ 14 ኪሎ ካብ 2 ኪሎ ረኺብና፣ ኣብ ዕፉን ከዓኒ 11 ኪሎ ካብ 2 ኪሎ ረኺብና። ማሸላን ስገምን ቁሩብ ስለ ዝጎደላ ኣብዚ ውፅኢናየን ኣለና ማለት እዩ። ስለዚ ማሸላ ተሪፋ ስገም እውን ነትሪፍና ኣለና ማለት እዩ። እዚኦም ተኽሊ ንምንታይ መሪፅናዮም? ንሕና ሓደ ፀሓይ ዝፃውሩ እዮም፣ ናይ ፀሓይ ቦታ እዮም። እቲ ባዮማስ ወይት ወይ ከዓ ሲፎር ፕላን ተባሂሎም እዮም ዝፅውዑ። እቲ ናይ ማይ ናብ ምግቢ ናይ ምቕያር ክእለቶም ዝለዓለ እዩ። ስለዚ እዚ ዓይነት ኣብ ዓድና ምናልባሽ እንታይ ኢና ንብል መሬት ስለ ዘይብለይ ከምዚ ማይ ስለ ዘይብለይ ገለ ኢና ንብል። ኣብዚ ግን ዝሓሰረ ነገር ሰበይቲ ክትገብሮ ትኽእል ስራሓ እንዳገበረት ቆልዑ እውን ማነጅ ዝገብርዎ ዝኽእሉ ቴክኖሎጂ እዩ ማለት እዩ። ኣብዚኣ ሓንቲ ነገር ተድልየና ማይን ዘርእን ጥራይ ማይን ዘርእን ድሕር ረኺብና ዝኾነ ዚንጎ ጌርና

ከምቲ ዞም ደቂ ክገልፅዎ ዝፀንሑ ኣብ መዓልቲ ሰለስተ ግዜ እንዳስተና ኣብ ውሽጢ ተነውሐ 8 መዓልቲ ኣብ ፍርያት ይውዕል ሞኒ ንከብትና ድዩ ንደርሆ ድዩ ንጤል ድዩ ገለ ክንምግብ ንኽእል ኢና ማለት እዩ።

0: ተምሃሮ ዝተጠቕምሉ ጥረ ነገራት ማይን ዘርእን እዩ። ኣገባብ ኣዘራርኣን ኣጠቃቅማን ከምኡውን ንእንስሳታት ዘለዎ ጥቕሚ ብሰፊሑ ብምብራህ ሓረስቶት ተረባሕቲ ናይቲ በብእዋኑ ዝግበር ፈተነታትን ምርምራትን ንክኾኑ ይሰርሑ። ኣብ ኣገባብ ሕርሻ ክርአ እንከሎ ንእሽቶ ቦታ ዝሕዝን ብውሕድ ወፃኢታት ዝሳለጥን ከም ዝኾነ ኣብ ከተማን ገጠርን ብቐሊሉ ክካየድ ከም ዝኽእልን ከምኡውን ንወፃኢታት ሓረስቶት ብልዕሊ 50 ሚኢታዊት ስለ ዘጉድሎ 40 ምዃኑ ይእመን። እዚ በብዓመቱ ዝካየድ ሓደስቲ ምርምራትን ፈተነታትን ውሕስነት መግቢ ጥሪት ብምርግጋጽ ምህርቲ ሓረስቶት ብዓይነትን ብዝሕን ንምልዋጥ ኣዝዩ ሓጋዚ ከም ዝኾነ ይግለጽ።
1: እቲ ፈለማ ኣብ ክንዘርኦ ከለና ሕጂ ንኣብነት ዘንዕፉን ኣብ ፈለማ ስቴጅ ክንዘርአን ከለና ምስ መዘነየን 5 ኪሎ ነይረን። ሕጂ ግን ድሕሪ 8 መዓልቲ ኣብ ዝገበርናዮ ናይ ምክንኻንን ናይ ምዕባይን ደረጃ ካብ 5 ኪሎ ናብ 27 ኪሎ ዛይዱ ኣሎ ማለት እዩ። እዚ ድማ በቲ ናቱ ኣብ ዝገብሮ ሜታቦሊዝም ናቱ ናይ ዕቤት መስርሕ ከካየድ ከሎ እንዳዓብየ ካብቲ ዝነበሮ ናይ እሽተይ ዘርኢ ዓብያ ማስ ናታ ወይ ከዓ እቲ ሚዛን ናታ እንዳወሰኺ ከይዳ ኣሎ ማለት እዩ። ስለዚ ሓረስቶት ድማ ኣብቲ ካብ ዝገብሮ ሕጂ ንኣብነት ካብ 5 ኪሎ ዘርኢ ሂቦም ንሓንቲ እንስሳ ዘብልዋ እዚኣ ን8 መዓልቲ ፅኒሖም 27 ኪሎ ወይ እውን ልዕሊኡ እውን ክዛይድ ይኽእል እዩ። ፅቡቅ ክንክን ተጌርካሉ ድማ ክዛይድ ይኽእል
2: ናይ መጀመርታ ናሰ ዝኾነካ ካብዚ ንላዕልካ ቀስ ጌርና ክንዕብዮ። እዚ ናይ እንስሳታት ጥራይ መግቢ ኢና ጌርናዮ ዘለና። ብእንስሳታት ጀሚርና ኣለና። ቀሲ ኢልና እውን በብቅሩብ ናፍቲ ፍሩት ናፍቲ ቨጀቴብልስ ክንምዕብል ንኽእል ኢና። በዓል ሰላጣ ገለ ድማ ንፍትኖ ኣለና ማለት እዩ።
3: ብመጀመርታ ፃዕሪ ናይዞም ተምሃሮ ድረአካ ካብቲ እዚ ኣሕዳር ቤት ትምህርቲ ስለ ዝኾነ ጠቕላላ ካብ ገዝኦም ተፈልዮም ኩሉ ሙሉእ ዓቕሞም ሙሉእ ሓይሎም ኩሉ ሓሳቦም ነዚ ትምህርቲ ኢሎም ስለ ድመፁ እዚ ካልእ ዋኒን እውን ስለ ደይብሎም ብዝያዳ እዚ ተቐንዲ ሓገዝ ዝሕግዘና ማለት እዩ። ተምሃራይ ኣብ ገዝኡ ኮይኑ ትምህርቲ ክምሃርን ጠቕላላ ካብ ገዝኡ ወፅኡ ሙሉእ ሓሳቡ ኮይኑ ክምሃር ፍልልይ ኣለዎ። እዚ ቀዳማይ ሽዑ ኸ ነዚ ትምህርቲ መጀመርታ ከይፈለጡ ወይ ድመፁና ጠቕላላ ካብቲ ናይ ባዮሎጂ ናይ ኣካዳሚ ትምህርቲ እሱ ጥራዮ ንፈልጡ ተምሃሮ ኣብዚ መፅኦም ሓድሽ ብዛዕባ ንሕና ሕጂ በዚ ከምናትና ማዓውዳ ከም ስነ እንስሳ መጠን ከም ብሓድሽ ካብቲ መጀመርታ ካብቲ ቅርፃ ኣቃወማ ናይ እንስሳታት ኢልና ጅምረሎም ከና ክወፁ ከለዉ 2 ዓመት ተማሂሮም ብጣዕሚ ይፍልል ኢሉ ኣለዋ። ሕጂ እዚ እንታይ ርኢካ እቶም ተምሃሮ ኣብቲ ትምህርቲ ዝነበሮም ደይፈልጥዎ ዝነበሮ ዓውዲ ኣብዚ መፅኦም ክምሃሮ ክሉ እሞከዓ ምስቲ ባህላዊ ነፃፀርና ስለ ንምሮም እቲ ባህላዊ ከምዚ ነይሩ እስኹም ድማ ከምዚኹም ክትቀይሩ ናበልና ስለ ንምሮም እቲ ሞቲቬት መተባብዕስ ኣለዎ ማለት እዩ። ሕጂ ፍልልይሲ ይረአየናይ ፍታ መጀመርታ ክመፁ ከለዉ ቀዳማይ ዓመት ካልኣይ ዓመት ተመሪቐን ክወፁ ከለዉ ዘሎ ፍልልይ ኣብቲ ድሰርሖ ድማ ከምኡ ብፅቡቅ ከም ድሰርሖ ተኣማሚና ኢና ንሰዶ ማለት እዩ።
4: ዕቃብ ማይን ሓመድን ከም ንፈልጦ ማይን ሓመድን እቶም ኣዝዮም ኣገደስቲ ነገራት ወይ መሰረታውያን ነገራት ክንብሎም ንኽእል። ምክንያቱ መግቢ ንደሊ ማይ ከዓ ንደሊ። ስለዚ ማይ ከም ዘለዎ እቲ ናቶ ኣገዳስነት ትፈልጦ ኮይኑ ማይ ከዓ ንምንታይ የድልየና ንመግቢ ፕሮዲስ ንክንገብር የድልየና ማለት እዩ። ስለዚ ሓመድ እውን ከምኡ እቶም ኣገደስቲ ፀጋታት ስለ ዝኾኑ ነዚኦም እንተዓቂብናሲ መግቢ ንዕቅብ ኣለና ማለት እዩ። ብኡ ከዓ ሂወት ንዕቅብ ኣለና ማለት እዩ። ስለዚ ኣብ ሃገርና ምስቲ መሬት ሃገርና ከዓ ሓባጥ ጎባጥ እቲ ጎቦታት ዘለዎ ምስ ምዃኑ እዚ ማይን መሬትን ምዕቃብ ኣዝዩ ኣገዳሲ እዩ ኢለ የዛኑ።
0: ተምሃሮ ነፍሲ ወከፍ ዝምሃሩሉ መሳርሒ ክመልኩ ብቋንቋ ናይ ዝምሃርዎ ዓውዶ ፍልጠት ክረዳድኡን ኣይሽገሩን። ንኹሉ ብዝተወደበ ግዜ ይዓዩ። ኣብ ሓድ ሕዶም ይተሓጋገዙ፣ ፍልጠቶም ክዕብዩ ድማ ይፅዕሩ።
2: ሕጂ ኣብቲ ምልውዋጥ ሓሳባት ክንብል ከለናስ ካብ ሰለስተ ኢናስ ዝተፈላለየ ዓይነት ሞያ ኢና ንምሃር ዘለና። ሰለስተን ወይ ከዓ እቲን ኣርባዕተ ሞያስ ዝተተሓሓዘ እዩ። ንኣብነት ሕጂስ ብዛዕባ ስነ ሓመድ ክትብልን ከለኻስ ስነ ሓመድ ምስ በልካ ስነ ተኽሊ ክትብል ኢኻ ወላ እውን እቲን ስነ እንስሳ እንድሕሪ ኢልካ ካብተን ናይ እንስሳታት ካብቲ ናይ ስነ ሓመድ ዝምንጩ እዩ መግበን።

0: እቲ መግቢ ክምንጩ እንድሕር ዳ ኮይኑ ከዓ ብትራክተር ዝተሓረሰ ክኾነ ኣሎ። እቲ ሞያስ ነንሕድሕዱ ዝተተሓሓዘ እዩ። ካብቲ ሓደስ ነንሕድሕዱስ ኣይናኣስኒ ወይ ከዓ ኣይጓዳደኒ
1: ኣብዚ ዝኸሰብኮ ነገር ኩሉ ዓይነት ፓርቲ ናይ ማኪና ፈይጠ ኣለኹ ድኾነ ከዓ ተተባላሻስ ፈናጣጥሓ ማኪና ኩሉ ፈይጠ ኣለኹ ተተባላሻስ ኣብ ደገ ከምደይ ትሓድር ማለት እዩ ብዝኾነ ተዓርስ ክትኣቱ ገዛ ከም ዘለዋ
2: ዝመረፅ ኩሉ ማለት እዩ። ስሙን ሮሚናንት ክንብል ከለናስ ኣብቶም ንኣሽቱ ናይ ሮሚናንት ዝኾኑ ማለት እዩ ከምዚ መጓስዕ ዝመልሱ እንስሳታት ማለት እዩ። እሶም ከዓኒ ብዛዕባ ጤል፣ በጊዕ፣ እዚ ላም ገለ ማለት እዩ። ኣብ ናቶም ከዓኒ ብዛዕባ ናቶም ከዓ ብዛዕባ ናይ ዴር ማለት እዩ ናይ ፀባ ኣለዎም ናቶም ናይ ስጋ ከ ኣለዎም ብዛዕባኦም ንዕኦም ስከመይ ጌርካ እቲ ፕሮዳክሽን ናቶም ቲ ውፅኢት ናቶም ክተልዕሎ ከመይ ጌርካስ ብዙሕ ኣበርክቶ ኣብዛ ሃገር ከም ትገብር ብዛዕባኡ ስልጠና ንወስድ ማለት
3: ኣብ ባይታ ክንሪኦን ከለና በቲ ናይ ሚኒስትሪ ሕርሻን ካልእ እንዲሰርሕዎ ንጥፈት እንዲካት ሪዮ ኣባይታ ይሰርሕ ኣሎ ኢልና ንሰብ ኣብዚ ግን ብግብሪ ክምሃሩ ከለዉ ዋላ ደሓን እዮም ማለት ሃሪፎም እዮም ድምሃሩ ሃሪፎም ነቲ ሞያ ኣብ ፕራክቲካል ብፍላይ ኣብ ፕራክቲካል ክኸውኑ ከሎ ብጣዕሚ ደስ ኢልዎም ስራሕ እንተሂብካዮም ብሕጉስ መንፈስ ተቐቢሎሞ እዮም ዝሰርሕዎ ዕጢ ንጥያ ይብሉ እዮም ብፍላይ ኣብቲ ናይ ግብሪ ክኸውን ከሎ ማለት

0: ተሳታፍነት ደቂ ኣንስትዮ ዋላ እኳ ኣብ ትምህርቲ ፀብለል ዝብላ እንተኾነ ብመንፅር ብዝሐ ክረአ እንከሎ ግን ዋሕዲ ተሳታፍነት ደቂ ኣንስትዮ ኣብ ማኣዲ ትምህርቲ ከም ዘሎ ይግለጽ። እዚ ኣብ ቀጻሊ መፍትሒ ክርከቦ ከም ዘለዎ እዩ ርእሰ መምህር ታ ቤት ትምህርቲ መምህር መላእከ ዝገልጽ።
1: ንዑና ከዓ ንፅዕር ምስቶም ዝምልከቶም ኣካላት ቀጻሊ ንዘራረበሉ እዚ ጉዳይ እዙ እዩ። እኩል ዝኾነ መደቀሲ፣ እኩል ዝኾነ መመገቢ፣ እኩል ዝኾነ መምሃሪ ቦታታት ተሰሪሑ ተምሃራይ ከም ምርጭኡን ከም ሞይኡን ክመሃርን ኣብቲ ዝደለዮ ኮሌጅ ኣትዩ ኣድማዒ ስራሕ ኣድማዒ ትምህርቲ ክረክብን ስራሕ የድልዮ ክሰፊሕ ከ ኣለዎ ባህለ ያነ
2: ናብዚ ክመፅእ ንድሕር ክዳለዋ ንድሕር ኮይነስ ብዛዕባ እዚ ናይ ኣግሪካልቸር ናይ ሕርሻ ዝበሃል ቦታስ ከምዚ መብዛሕትኡ ሰብሲ ኣይድግፎን እዩ። ብፍላይ ጓልን ሰይቲ ኮንካ ከምዚ ኣብ ውክትውዕል ወይ ከዓ ዝበዝሐ ሰብካስ ናይ ማሕረስ ገለ ኮይኑ ድስማ ናይ ማሕረስ ኮይኑ ስለስማስ እንደ ከምዚ ብናይ ካልእ ሰባት ገለ ዘይኮነስ በቲ ንሰን ዝደልዮ ኣብ ናይ ኣኒማል ድን ኣብ ናይ ስነ እንስሳ ስነ ፕላን ስነ ኣትክልቲ ድን ኣብ ናይ ሶይል ድዩ ወይ ኣብ ናይ ኣግሮ ሜካኒክ ኣሎ ኣብኡ ዝተፈላለየስ ኣብርቲዐን ክፀራስ ደሊ
3: ብሓፈሻ ከቢድ ኢለን መታን ከይዛ ዝምኦስ መፅን ክፍትኖ ሰብ ብዝበለ እንደይኮነስ ብናተን ኣተሓሳስባ ክኸዳ ብናተን መደብ ክኸዳ ብለን ማለት እዩ። ዝኾነ ነገር ምስ ፈተንካዮ ኢኻ ትፈልጦ ከይፈተንካዮ ከቢድ ኮይኑ ክስምዓካ ክእል እዩ። ፈቲነን ግን እቲ ውድሆዊ ባዕለን ዝክፈልጦ ኣለዋን
0: ተምሃሮ ተመክሮን ፍልጠትን ንምድላብ ብመልክዕ ዑደት ናብ ኮሌጅ ሕርሻ ሓመልማለ ይበጽሑ። ተመሳሳልነት ዓውደ ትምህርቲ ምስ ምህላው ካብ መምህራንን ተምሃሮን ዝረኸብዎ ሙያዊ ፍልጠት ኣብ ትምህርቶም ልዑል ጽልዋን ሓገዝን ከም ዘለዎ ይእመን። እዚ ኣብነታዊ ተበግሶ ንተምሃሮ ቀዳማይን ካልኣይን ዓመት ኣብ ግብራዊ ዕዮ ልዑል ጽልዋ ከም ዘለዎ ብግብራዊ ተሳታፍነቶም እውን ከረጋግጽ ክኢል እዩ።
1: ሓደ እዛ ቤት ትምህርቲ ናታ ጸጋታት ኣለዋ። እንስሳ ጤለ በጊዕ ኣለዋ፣ ከብቲ እውን ኣለዋ። እቶም ስነ እንስሳ ዝመሃሩ ብዙሕ ዝፅገሙ ኣይንብልን ኢና። እቶም ስነ ኣትክልቲ ዝመሃሩ እውን ከምኡ እኩል ዝኾነ ኣትክልቲ ዝተፈላለየ ዓይነት ፍሩታታት ኣሎ ኣብዚ ውሽጢ ማለት እዩ። እዚ እውን ካብ መበገሲኡ ንመምሃሪ ተባሂሉ ዝጠረየ እዩ። ካብዚ ሓሊፎም ክመሃሩ ኣገዳሲ ኣብ ዝኾነሉ ግን ከምዚ ክበሃል ዝፀንሐ ዑደት ንሰርዕ ኢና። ዓመት መፀ ዑደት ንሰርዕ ኢና። ብገለገለ ሕፅረታት ኩሉ እውን ክንበፅሑ እንተዘይክኢልና ኣብ ገለገለ ግን ንበፅሕ ይመሃር እዮም ይርእዮም ተመክሮታት እውን ይለዋወጡ እዮም። ከም ኣብነት ኣብዚ ጋሽ በርካ እዚ ኣብ ኡርደት ሰፋሕቲ ጀራዲ ናይ በናና ኣሎ ኣብዚ ምብፃሕ ንገብር ኢና ተምሃሮና ይበፅሖም ተመክሮታት እውን ይለዋወጡ።

0: ወጥዮም ከምኡውን ሕርሻ ኢላ በርዕድ ኣብ ገለገለ ከምዘ ናይ ኣባና ዘይርከባ እንስሳታት ከም በዓል ሓሰማ ዝኣመሰላ ንምርኣይ ዑደት ንገብር ኢና። ንቴክኒካል ዝኾነ ስራሓት ድማ ኣብ ሓልሓለ ከምኡውን ኣብ ውሽጢ ኣስመራ ከም በዓል ዓንበርበብ ሼር ካምፓኒ ኣብዝታት እውን ነቲ ንቴክኒካዊ መዳይ ዝምልከት ምብፃሕ ንገብር ኢና።
1: እዚኣ ናይ ሕርሻን ቴክኒክን ሓጋዝ ብፍላይ ከዓ እንተበልና ዝሕዚ ከዓ ኣብ ሓደ ፅቡቅ ቦታ እያ ተደኩና ዘላ ንሕርሻ ውን ምስጋሽ ባርካ ስለ ትዛመድ እውን ንሕርሻ እውን ብዙሕ ሳይትስ ከይዶም ቪዚት ክገብሩ ከዓ ዕደት ክገብሩ ከዓ ዕድላት ዘለዋ ቤት ትምህርቲ እያ።

0: ተመረቕቲ ተምሃሮ ዓመተ 2026 ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ሞያዊ ዓቕምታቶም ብቐጻሊ ስራሕን ምርምርን ከማዕበልዎ ኣብ ልምዓት ሃገሮም ብዘይተጉላባነት እጃሞም ከበርክቱን ጸጋታት ሕርሻ ብምምዝማዝ እተታውነት ከኸዓቡትን ኣብነታውያን ኣውሓስቲ ክኾኑን ትፅቢት ይግበረሎም።
1: ኣብቲ ዝተመደብ ኩሉ ስራሕ ሲ ብጣዕሚ ከምዝምሽ ኣበርቲዐ ክፅዕር ወይ ከዓኒ ኣበርቲዐ ነቲ ናይ ዚ ሃገርና ዘሎ ኣበርቲዐ ንክሰርሓሉስ ይምነ ማለት እዩ።
2: ንሕና ኣብ ሃገርና ተማሂርና ንሃገርና ከዓ ኣብ ሓደ ትካል ኮፍ ኢልና ከም መካኒክ መጠን ንህዝብና ክነገልግል ብመካኒክ ማለት እዩ።
3: እዛ ናይ ሎሚ ተምሃሪ ደላ ኣርቴማስ ኣብ መፃእ ማለት እዩ መጀመርታ ንነፍሰይ ክኾን ንነፍሰይ ከይነ ከዓኒ ንሃገረይን ንህዝበይን ከገልግለ ዝደሊ ኣብ ደላዓለ ደረጃ በፂሓስ ከምዚ ብሓፈሻ ንኤርትራስ ከምዚ ሓምላዊት ምድሪ ከነምስላ ወይ ከዓኒ ንገብራ እዩ መደብ ማለት እዩ።
4: ናይ ብሓቂ ክንዛረብቲ ኮይና ኣብ ገለገለ ዓውደ ክትሪኦ ከለካ ብጣዕሚ ሕጉሳት ኢና። ንኣብነት ኣብ ሓመልማሎ ዘለዉ ክሳብ ፒኤችዲ ዝበፅሑ መምሃራን ኮይኖም ክሪኦም ከለኹ እቶም ደቀይ ወይቶም ተምሃሪ ብጣዕሚ እየ ዝሕጓስ። ኣብ ሓልሓለ ሪሰርች ሰንተር ዝሰርሑ ዘለዉ ብጣዕሚ ከምኡ ከዓ ሕጂ ተምሃሮና ሒዝና ናብዚና እንዳምርምር ንኸይድ ኢና ኣቁርደት ንኸይድ ኣብኡቶም ተምሃሮና ፀንሑና ኣብ ሂምቦል ንኸይድ ተምሃሮና እዮም ዝቕበሉና ደርሰት ንኸይድ ተምሃሮና እዮም ዝቕበሉና። ስለዚ ሲ ኣብቲ ኣድማዐ ኣድማዐ ዝኾነ ቦታ ይፀንሑና ማለት ከምኡ እውን ዋላ ሓልሓለ ብተን ናይ ከብቲ ኣኒማል ሳይንስ ተምሃሮና ኣብኡ ፀንሑና ናትና እውን ኣብኡ ፀንሑና። ስለዚ ሲ እቶም ተምሃሮና ዝተማሂሮም ጠጠው ኣይክኑ ኢሎም ዘለዎ ኣብ ምፍራይ ደረጃ የድምዑ እዮም ዘለዉ ማለት እዩ። እዚ ክንርኢ ከለና ከዓ ብጣዕሚ ንሕኮስ ከይተሰከፍና ከይበልና ንሶም ይቕበሉና እቲ ዘሎ ከዓ የርኢና ነቲኦም ኣሕዋቶም ማለት እዩ ንኣሽትዩ የርእዎም እቲኦም ከዓ ካብኦም ይረአዩ እዚኦም ኣሕዋትኩም እዮም ከም ዝነበሩ ሕጂ ብዝበፂሖም ስኹም ከዓ ከምዘትኮኑ ኢኹም እዳበልና ብፅቡቅ መንገዲ ንኸይድ ዘለና ኮይኑ ይስምዐኒ።

ንኣሽሓት ዓመታት ዝኾነ ስልጣን ብድይዎ ዘይፈልጥ ሓቂ ኣሎ። ንሱ ድማ ኣብ ኣፃምእ ትቕመጥ እንተኮንካ ኣብ ከባቢኻ ማይ ክህሉ ኣለዎ፣ ማይ እንተነፂፉ ዘለኻዮ ከተማ ምስኡ ክጠፊ እዩ ዝብል እዩ። ነፍሲ ወከፍ ንምድረ በዳ ክብድህ ዝፀዓረ ግዝኣት ከም ሮማውያን፣ መሶፖታማውያን፣ ጥንታውያን ናይ ቻይና ግዝኣታትን ከይተረፋ ክብድሃ ኣይተረእያን እኳ ደኣ ንባዕለን ክጠፋየን ተረእየን። ኩሎም ድማ ማይ ተፈጥሮ ኣብ ዘቕመጦ እዩ ዝሰፍር፣ ወዲ ሰብ ድማ ይስዕቦ ኣብ ዝብል ሓባራዊ ስምምዕ በፅሑ። ቻይና ግን ነዚ ሓባራዊ ሕጊ ክትብድሆያ ተረእያ። እዚ ሃገር ንኽትሰምዖ ኮነ ክትሪዮ ዘስደምም ኣገባብ ተጠቂማያ ነዚ ክትብድሆ። ቻይና ነቲ ኣብ ሓደ ክፋል ናይዚ ሃገር ዝርከብ ማይ ናብቲ ድርቂ ዝዓብለሎ ኣብ ካልእ ጫፍ ክፋል ናይዚ ሃገር ዝርከብ ከባቢያ ክተስግሮ። ብቢልዮናት ዝቁፀር ሊትሮታት ካብ ሓንቲ ጫፍ ሃገር ናብ ካልእ ጫፍ ብዝተፈላለዩ መሳርሒታት ክጉዕዙ ክትርእን ከለኻ ኣዝዩ ዘደንቕ። ገለ ካብዚ ማይ ብቐጥታ ካብ ውቅያኖስ እዩ ዝኸይድ። ነዚ ንምፍላጥ ነዛ መደብ ብፅሞና ንከታተላ። መጀመርታ ነቲ ነዚ ሓሳብ ከንቅሉ ዝገደዶም ሽግር ንተዓዘብ።

ደቡባዊ ክፋል ቻይና ልሙዕ ቀጻሊ ዝናብ ዝዘንቦን ብውሓይዝ ዝተኸበን እዩ። ሰሜናዊ ክፋል ናይ ቻይና ግን ብኣንጻሩ ድሩቕ ዶራንን እዩ። ኣብዚ ድሩቕ ቦታ ሓደ ስልሲት ህዝቢ ቻይና ይቕመጥ። እዚ ብኣማኢት ሚልዮናት ዝግመት ብዝሒ ህዝቢ እዩ። ዝዓበየ ሕርሻ፣ ዝዓበዩ ፋብሪካታትን ኢንዱስትሪን ገለ ካብተን ዝዓበያ ከተማታት ናይ ዓለምና እውን ኣብዝየን ዝርከባ። ሓንቲ ካብአን ቤጂን እያ። እዚ ክንዲዚ ዝኣክል ህዝብን ናይ ስራሕ ቦታን ዝርከቦ ሰሜናዊ ክፋል ቻይና ድማ 10 ሚኢታዊት ኣብ ቻይና ዝርከብ ጽሩይ ማይ ጥራሕ ይውንን። ሕስብ እሞ ነብሎ ኣብዚ ዘሎ ብዝሒ ህዝብን ዓቐን ማይን ዘይዛመድ እዩ። ን10ታት ዓመታት ካብ መዓሙቕ መሬት ዝርከቡ ጥንታውያን ማያት እናፈሓርዮም ክጥቀሙ ጸኒሖም። እዚ ማይ ቅድሚ 9 ዓመታት በብእዋኑ ዝተዓቀበ ኮይኑ ዝፍልፍል ብዘይምዃኑ ሓንሳብ ስሒቦም ምስ ኣውፅዎ ክውዳእ ዝኽእል እዩ ነይሩ። ቻይና ግን ነዚ ስክፍታ ንድሕሪት ብምግዳፍ ብቕልጡፍ ከተውፅኦን ክትጥቀመሉን እያ ተርአያ። ኣብዚ ክፋል ናይ ቻይና ሩባታት ክነፅፉ፣ ጽርግያታትን ሕርሻታትን ገለ ዓድታትን ድማ በቲ ልምዲ ካም ሲን ኢልና እንጽውዖ ድኹም ሕፃ ዝተሓወሶ ንፋስ ከም ዘይነበራ ክድፈና ጀመራ። ተመራመርቲ እውን ንመንግስቲ ቻይና ዘሰንብድ መጽናዕቲ ከቕርቡ ጀመሩ። እዚ ድማ ኣብ ቀረባ ግዜ ሰሜናዊ ክፋል ቻይና ከም ዘይነበረት ክድምሰስ ምዃና እዮም ሓቢሮም። ገለስ ወረ ኣየነይቲ ከተማያ ብቐዳምነት ከም እትድምሰስ ክገልጹ ጀመሩ። ሓረስቶት ዝነበሮም ዒላኽ ብሓንሳብ ክነጽፍ ተዓዘቡ። ተቐማጦ ሰሜናዊ ክፋል ቻይና ድማ ናብ ካልእ ማይ ዘለዎ ቦታ ክስደዱ ጀመሩ። እንተቲ ዝደፍን ዝነበረ ድኹም ሕፃ ግን ፍጥነቱ ክቕንስ ኣይተረእየን። ብኣንጻር እኳ ደኣ ናህሩ ወሲኹ ዓድታት ክደፍን እዩ ተራእዩ። ኣብ 1980ታት ኣብ ካርታ ናይ ቻይና ዝነበረ ዓድታት ኣብ 2000 ዓመተ ምህረት ብሑፃ ተደፍና። ን50 ዓመታት ከገልግል ተባሂሉ ዝተሰርሐ ጸርግያታት እውን ከምኡ። እዚ ካምሲን ንብኣማኢት ኪሎ ሜትራት ርሒቐን ዝርከባ ከተማታት ከይተረፈ ክጸልወን ጀመረ። ኣብ ዕራርቦ ጸሓይ ንፋሳት ናይ ዘን ከተማ ኣራንሾን ሕብሪ ክሕዝ ተረእየ። ኣብ ክንዲ ነዚ ምቕባል ግን ቻይናውያን ኢንጂነራት ሓድሽ ሓሳብ ፈጠሩ። እዚ ድማ ሓድሽ ካርታ ብምስኣል ኣዝዩ ዓብ ሓሳብን

نخدسمعو زسدمم حلخلخ زلوون بوزح جنزب زتقلبن فتحيوم أفلفيلوم قدام أي نقر أب عالم تسميع زي فلت لتزعبية تبو كسر رح توتقنا عم جمرتا نتي تفوت روز غمطو ودسب كلوت أوزي حسب مايات نايدو باو كفال شاينا ناب سمينو كفال كتم أهرحو زبلو ساني جين تخوي نخسم معاكا يخليو إزيز توتقنا نايت حتى قرط مدب እቲ ኣብ ዓለም ሓደን እንኮን ዝዓበየ ብወዲ ሰብ ክስራሕ ዝተባህለ ማይ ዘተሓላልፍ ስራሓት እዩ ካልእ ዝወዳደሮ ዝኾነ ናይ ማይ ስራሓት የለን እዚ ኣብቲ ሃገር ናይ 4345 ኪሎ ሜትር ዝርግሕ ኣለዎ ክግምገም እንከሎ ካብ ለንደን ናብ ኒውዮርክ ኣሜሪካ ዘሎ ርሕቀት እዩ ብሰለስተ ዝተፈላለያ መገድታት ድማ ኣብ ዕላሙኡ ይበፅሕ ሓደ በቲ ገማግም ዝሓልፍ እቲ ካልኣይ ብማእከል እቲ ሃገር ዝስንጥቕ እቲ ሳሳይ ድማ በቶም ኣብ ምዕራብ ዝርከቡ ጎቦታት ዝሓልፍ እዩ እዚ ትሕቲ ቅርፂ ኣሸሓት ኢንጂነራት ዘሳተፈ ንልዕሊ 50 ዓመታት ሓሳባት ዝፈሰሶን መደባት ዝተሓንፀፀሉን ኮይኑ ንኽስራሕ 70 ቢልዮን ዶላር ገንዘብ ዝሓትት እዩ እዚ ንኽትግምቶ ዘደንዝዝ እዩ እቲ ማይ ካብቲ ብብዝሒ ማይ ዝርከቦ ደቡባዊ ክፋል ቻይና ብፍላይ ካብ ያንግሲ ዝተባህለ ዓብ ሩባ ናብቲ ድሩቕ ዝመሬቱ ሰሜናዊ ክፋል ቻይና እዩ ክግዕዝ ውሑድ ማይ ዘይኮነ ነፍሲ ወከፍ ዓመት 44.8 ቢልዮን ኪቢክ ሜትሮ ዝዓቐኑ ማዩ ክሰግር እዚ ክግለጽ እንከሎ ናይ 18 ሚልዮን ዝኸውን መሐንበሲ ናይ ኦሎምፒክ ወላ ንሓንቲ መዓልቲ ትኹን ብዘይምቁራፅ ንዓመት ሙሉእ ክመልእ ዘኽእል ማለት እዩ ኣብ 2022 እተን ማእከላይን ምብራቓውን መተሓላለፊ ማይ 50 ቢልዮን ኪቢክ ሜትሮ ማይ ናብቲ ሰሜናዊ ክፋል ቻይና ከብፅሓ ኽኣላ ካብዚ 140 ሚልዮን ህዝቢ ማይ ክረክብ ጀመረ ማይ ሲኢነን ዝጸንሓ ከም ቤጂን ዝኣመሰለ ኸተማታት በዚ ማይ ተረጋግኣ ተደምሲሶም ዝነበሩ ሕርሻታት ከም ብሓድሽ ተንስኡ ብዝኾነ መዐቀኒ እዚ ሓደ ካብቶም ዝበለፁ ህንደሳዊ ዓወት ዝተጓናፀፈ ናይ ዘበና ትሕቲ ቅርፂ እዩ ብኣሸሓት ዝቝፀሩ ዓበይቲ ቱቦታት ትሕቲ እቶም ንኽፋሓሩ ኣጸገምቲ ዝኾነ ኣኻውሕ ጎቦታት ተቐመጡ ብኣማይት ዝኾኑ ሩባታት ዘሰጋግሩ መንገድታት ተሃንፁ ገለ ከተማታት ነዚ ማያት ንኸመሓላልፍ ተባሂሉ ካብ ዝነበርኦ ተወንቂረን ናብ ካልእ ጋዓዛ እዚ ኩሉ ግን ብዘይዝኾነ ብድሆ ተሰጊሩ ማለት ኣይኮነን እቲ ንኣሽሓት ኪሎ ሜትራት ዝመሓላለፍ ዝነበረ ማይ ከይተበከለ ጽሬቱ ዝሓለወ ኮይኑ ንኽኸይድን እዚ ንዕኡ ተባሂሉ ዝተሰርሐ ቱቦታት ከ ነዝዓቐን ማይ ጸቕጢ ክጻወሮ ክኢሉ ዶ ዝብል ክኸውን ከሎ እዚ ስራሕ ኣብ ምዝዛሙ ድማ ኣሰንባዲ መጽናዕቲ መጽእ ኩሉ ዘበርከትዎ ስራሕ እኹል ኣይኮነን ነይሩ እቲ ምድረ በዳ እናገፍሐ መጽእ ወላ እኳ እዘን ኣብ ሰሜናዊ ክፋል ዝርከባ ከተማታት በዚ ካብ ደቡባዊ ክፋል ዝመጸ ማይ እንተተረጋግኣ ካምሲን ግን ከቋርጽ ኣይከኣለን ነዚ ብዝቐልጠፈ ንምግታእ ድማ ክቃላጥፋን ካብ ካልእ ዘይነፅፍ ማይ ብብዝሒ ማይ ክሰዱን ነይርዎም ነዚ ንምትግባር እዞም ኢንጂነራት ኣተኩሮኦም ናብቲ ናይ ውቅያኖስ ማይ ኮነ እዚ ክነፅፍ ዘይክእል ብምዃኑ ድማዮም መሪፆሞ

ግን ቅድሚ 20 ዓመት ንዝኾነ ኢንጂነር ማይ ናይ ውቅያኖስ ተጠቂመ ንምድረ በዳ ናብ ልሙዕ ከባቢ ክቕይረ እንተትብሎ ምስ ሓቐካ ነይሩ። ምኽንያቱ ማይ ባሕሪ ንዝተንከፎ ነገር ከባላሽወይ ዝረአ፣ ንኣብነት ኣብ ሑፃ ምስ እተፍስሶ ነቲ መሬት ኣድሪቑ ብድሕሪ ሕጂ ዝኾነ ተኽሊ ከውቀል ከም ዘይክእል እዩ ዝገብሮ። ካልእ ብድሕ ዝገብሮ ነገር ድማ ናይ ባሕሪ ማይ ካብቲ ፅሩይ ማይ ብ2.5 ሚኢታዊት ይኸብድ። እዚ ቁፅሪ ክንሰምዖ ቀሊል ይመስል ይኸውን፣ ግን እዚ ክብደት ዘለዎ ማይ ን10 ኪሎ ሜትራት በቲ ቱቦ ክመሓላለፍ እንከሎ ነቲ ውሽጣዊ ክፋል ናይቲ ቱቦ ክፍሕፍሖ እዩ ዝረአ። ብተወሳኺ ብዘይ ዕረፍቲ እቲ ማይ ስለ ዝመሓላለፍ እቲ ቱቦ ክረስንን ፀቕጢ ድማ ክፈጥርን ጀመረ። እዚ ጨዋ ማይ ድማ ነዚ ሓፂናዊ ቱቦ ከመርቶ ጀመረ። ካልእ ተወሳኺ ፀገም ድማ ነይሩ። እዚ ብፍልይ ዝበለ ኣብነት ክግለጽ እንከሎ ሓንቲ ኣውቶቡስ ብዙሓት ሰባት ፅዒና ብፍጥነት እናተጓዓዘት እንከላ ሃንደበት ኣውቴስታ ፍሬኖም ዝሕዝ ኩሉ እቲ ተሳፋራይ ሓይሊ ብዘለዎ ቕልጣፈ ንቕድሚት ክንቆትን ክምናዕን እዩ ዝረአ። ልክዕ ከምዚ ዝተገልጸ

ድማ እዚ ናህሪ ዘለዎ ብትቦ ዝጓዓዝ ዘሎ ማይ እቲ ዝጭንጉዖ መሳርሒ ሃንደበት ምስ ዘቋርፅ እዚ ብቢልዮናት ሊትሮታት ዝግመት ቅልጡፍን ክብደት ዘለዎ ማይን ናበይ ከም ዝኸይድ ጨኒቕዎ ምስቲ ኣብ ጥቕኡ ዘሎ ቫልቮላይ ዝራፅም። እቶም ኢንጂነራት ነዚ ምስተዓዘቡ ነቶም ዘለዉ ትቦታት ብኻልእ ሓድሽ ነዚ ዝፃወር ትቦ ክትክእዎዮም ጀሚሮም።

ቻይና ንሓይሊ ክብደትን ጨውን ናይ ዝማይ ዝፀወር ቱቦ ከተፍሪ ተገደደት። ንሓይሊ ናይቲ ማይ ብኮምፒተር ዝቋፃፀር መደበራት ኣብ ዝተረሓሓቐ ቦታ ተደኮነ። እዚ ኣብ ክንዲ እቲ ማይ ሓይሊ ሓዊሱ ብሓደ መስመር ዝጓዓዝ ብኸፊል እናተጎጀለ ግቡእ ሸፈነ ማይ ንኽስደድ ኣኽኣሎ። ሓደሽቲ ንወጥሪ ናይ ዝማይ ብቕልጡፍ ኣለልዮም ዝሕብሩ መሳርሒታት ኣብዚ ቱቦ ተገጥሙ። እዚ ቅድሚ እቲ ቱቦ ዓቕሊ ኣፅቢቡ ዝትኮስ ኣያናይ ቱቦ ድኺሙ ከም ዘሎ ኣለልዩ ብቕልጡፍ ንኽቕየር ይሕግዝ። እዚ ኩሉ ቴክኖሎጂካዊ ስራሓት ቅድሚ ኣሚኖም ኣብ ግቡእ መዓላ ምውዓሎም ብግቡእ ንኽፍተን ደረኽዎ። ኣብ ክንዲ ብቐጥታ ንዕኡ ዝፍትንዎ ልክዕ ከምኡ ስራሓት ብምድላው ክፍትንዎ ወሰኑ። እዚ ናይ ምፍታን ዕድል ድማ ካብታ ናይ ገዛእ ርእሳ ፀገም ናይ ማይ ዘለዋ ሃገረ ዒራቅ እዩ መፅኡ። ኣብ 2025 ቻይና ናይ 2.5 ቢልዮን ዶላር ምዛ ሃገር ውዕል ኣተወት። እቲ ሸቶ ናይ 950 ኪሎ ሜትር ቱቦ ካብ ወሽመጥ ፋርስ ናብ ናይ ዒራቅ ምድረ በዳ ንምዝርጋሕ እዩ። ልክዕ ከምቲ ናይ ቻይና ኩሉ መሳርሕን መቆፃፀሪ ዘለዎን ኮይኑ ድማ ተዘርግሐ። እዚ ብቐጥታ ካብ ውቅያኖስ ማሒዙ ብኣዝዩ ብርቱዕ ምቆት ዘለዎ መሬት ዝሓልፍ እዩ። ዒራቅ ግን ንዝስተ ማይን ንሕርሻን ዘይኮነት ነቲ ጎልጎል ናይ ዘይቲ ነዳዲ ዝኾነ እያ ክትጥቀመሉ ደልያ። ምክንያቱ እዚ ጎልጎል ናይ ዘይቲ ነዳዲ ምስ ኣረገን ዝጭንግዖ ፀቕጢ ምስ ወሓዶን እቲ ዘይቲ ባዕሉ ምጓዓዝ የቋርፅ። ቅድሚ ሕጂ ነዚ ንምብርታዕ ዝትግበር ነበረ መስርሕ ፅሩይ ማይ ብታሕቲ እዚ ቱቦ ናይ ዘይቲ ከም ዝጭንጓዕ ይግበር እሞ እዚ ነቲ ኣቋሪፁ ዝፀንሐ ዘይቲ ከም ዝወፅእ ይገብሮ። ዒራቅ ብዙሕ ዘይቲ ካብ መሬት ንምዝቋቕ እቲ ኣገዳሲ ዝበሃል ፅሩይ ማያ ክትጥቀም ፀኒሓ። ነዚ በቲ ናይ ወሽመጥ ፋርስ ዝኾነ ጨዋ ማይ ብምትካእ ብቢልዮናት ኪቢክ ሜትር ዝቁፀር ፅሩይ ዝስተ ማይ ክትዕቅብ ከኣለት። እዚ ፅሩይ ማይ ናብ ህዝቢ ሕርሻታትን ከተማታትን ክዝርጋሕ ጀመረ። ነዚ ኣብ ግብሪ ንምውዓዝ ዝተኸየደ ኢንጂነራዊ ኣሰራርሓ ቀሊል ኣይነበረን። እቶም ንነዊሕ ኪሎ ሜትራት ዝዝርግሑ ቱቦታት ኣብዚ ብርቱዕ ምቆት ዘለዎ ምድረ በዳ ንክዝርግሑ ንፀቕጥን ብርትዕን ናይ ዝማይ ዝቆፃፀሩ መደበራትን ቴክኖሎጂታትን ተሃንፁ። እዚኦም ኣብ ሓደ ቦታ ኮይኖም ነዚ ኣማኢት ኪሎ ሜትራት ዝጓዓዝ ማይ ክቆፃፀርዎ ከም ዝኽእሉ ኮይኑ እዩ ተሰሪሑ። እዞም ቱቦታት ነዚ ጨዋ ማይ ንኣሽሓት ኪሎ ሜትራት ተሰኪሞም ከመሓላልፉ ካብ ከኣሉ ተጻሪዩ ድማ እቲ ምዋእልና ክብዳህ ይኽእል ኢልና ሓሲብናዮ ዘይንፈልጥ ምድረ በዳታት ማይ ክረክብ ካብ ኣኽኣልዎ እዚ ተኣምራት እዩ ኢልና ጥራሕና ክንገልጾ ንኽእል።

ቻይና ድማ ነዚያ ኣብ ሃገራት ትፅዕረሉ ዘላ። እዛ ሃገር ፍፉሊ ነዚ ታክላማካን ዝተባሃለ ምድረ በዳ ዓሊማ ልሙዕ ቦታ ክትገብሮ ወሰነት። ናይዚ ምድረ በዳ ስፍሓት ክንዲ መላእ ፈረንሳን ጀርመንን ተሓዋዊሰን እዩ ዝመጽእ። እዚ ተጻባኢ ምዃኑ ዝንገረሉ ምድረ በዳ ታክላማካን ትርጉም ስሙ ምስ ኣትኻ ምምላስ የለን ማለት እዩ። ስም ይመርሕ ጥዋፍ የብርህ ከም ዝበሃል ድማ ናይዚ ምድረ

ዕዳ ኩምራ ሕፃ 300 ሜትሮ ንላዕሊ ይበፅሕ። እዚ ካብታ ኣብ ፓሪስ እትርከብ ግንቢ ኣይፈል ዝነውሕ ማለት እዩ። ቻይና ነዚ 345 ኪሎ ሜትር ስፍሓት ዘለዎ ምድረ በዳ ሓምላይ ክትቅይሮያ ወሲና። ሕልፍ ሕልፍ ኢላ ዘይኮነት ነዚ ኣግራብ ክድኩኖ ጻዕቂ ዘለዎን ንመላእ ዘበን ዝቕፅል ልሙዕ ቦታንያ ክትቅይሮ ወሲና። እዚ ዓብ ውጥን ኣብ ወርሒ ሕዳር 224 እዩ ተዛዚሙ። እቲ መስርሕ ድማ ነዚ ይመስል። ነቲ ክትከለሉ ዝተወሰነ ከባቢ ብሓያል ናይ ምጭንጓዕ መስርሕ ማይ ከተፅግቦ ምፅዓር እዩ። እዚ ንተኽሊ ናይ ምስታይ መስርሕ ብመስኖ እዩ ዝትግበር ነይሩ። ቀጢን ቱቦ ብምዝርጋሕ ብልክዕ ኣብ ነፍሲ ወከፍ ተኽሊ ዘድልዮ ዓቐን ማይ ይዕንግላ። ጥብ ዝበለት ማይ ኣብ መዓለያ ትውዕል ነይራ፣ ምክንያቱ ኣብ ምድረ በዳ ማይ ብሻላማላ ምክዓው ዋጋ ይዘሕትተካ። እቶም ኣብዚ ምድረ በዳ ክትከሉ ዝተወሰኑ ኣትክልቲ ብግቡእ ተመርሚሮም እቶም ድርቂ ክፃወሩ ዝኽእሉ ተባሂሎም እዮም ተተኺሎም። ብተወሳኺ ሰራውር ናይዞም ኣትክልቲ ንውሽጢ ናብ ኩሉ መኣዘናት ክውርወርን ማይ ክእክብን ዝኽእል እዩ። ኣብ ነፍሲ ወከፍ ናይዚ ምድረ በዳ ኣትክልቲ ክበቁል ምስ ጀመረ እቲ ካምሲን ክገድፎን ሑፃ ድማ ኣብ ዘለዎ ክቐውምን ጀመረ። ኩነታት ኣየር ናይዚ ከባቢ ድማ ንእለቱ ተለወጠ። ንፋስ ቀነሰ፣ ጠሊ ኣብዚ ቦታ ክፍጠር ተራየ። በብቕሩብ ድማ እዚ ከባቢ ሓደስቲ ንምግቢ ዝጠቕሙ ኣትክልቲ ከፍሪ ጀመረ። ብተወሳኺ ቻይና ነቲ ብዙሕ ፀዓት ዝወስድ ነበር ሓይሊ ብፀሓያዊ ፀዓት ከም ዝትካእ ገበረቶ። ከምቲ ኣብ መጀመርታ ዝገለጽናዮ እቲ ካብ ውቅያኖስ ዝመጽእ ዝነበረ ማይ ጨዋም ብምዃኑ ንኽልተ መዓለያም ዝጥቀምሉ ዝነበሩ፣ እቲ ዝተጻረየ ማይ ንህዝቢ፣ ሕርሻ ከምኡ ድማ ነዚ ኣብ ምድረ በዳ ዝደኮንዎ ኣትክልቲ ክጠቅም እንከሎ፣ እቲ ካብኡ ዝወፀ ጨው ድማ ንዕዳጋ ክቐርብ ጀመረ። ዝድርበ ነገር ኣይነበሮን፣ ኩሉ ኣብ መዓላይ ዝውዕል ነይሩ። ብሳተላይት ዝተሰነደ ስእሊ እዚ ቦታ ዓመታዊ ተኣምራታዊ ለውጢ ከም ዘምፀአ የመልክት። ቻይና ነዚ ምድረ በዳ ብምልዋጣ ጥራሕ ቀሲን ኣይዕረፈትን። ጎኒ ጎኒ እዚ ኣብ ካልእ ከባቢታት ሰሜናዊ ክፋል ናይ ሃገራ ዓብ መደብ ሓንፂፃ ክትሰርሕ ኣፀኒሓ።

እዚ መደብ ካብ 1970 ዓመተ ምህረት ጀሚሩ ክሕሰበሉ ዝጸንሐ ኮይኑ ኣብቲ ማይ ዘይርከቦ ሰፋሕቲ ከባቢታት ናይ ሰሜናዊ ክፋል ቻይና ኣግራብ ምትካል እዩ ልዕሊ 66 ቢልዮን ኣትክልቲ ክትከል ተወሰነ። ነዚ ድማ ኣብ ዓመተ 2022 ሙሉእ ብምሉእ ኣጻፈፈቶ። ቻይና እዚ ንዓሰርተታት ዓመታት ዝፀዓረትሉ መደብ ነቲ ቅድሚ 9 ዓመታት ዝነበረ ካርታ ናይ ሰሜናዊ ክፋል ቻይና ለዊጣቶ እያ። ካብቲ ንዝስተ ማይ ዘይርከቦ ዝነበረ ከዓንዩ ዝተባህለ ከተማታት ጀሚርካ ክሳብቲ ድርቂ ዝዓብለሎ ሓያል ምድረ በዳ ኩሉ እኹል ማይ ከም ዝረክብ ተገብረ። ሰሜናዊ ክፋል ቻይና ድማ ዳግማይ ህይወት ዘርአ።

ሰላምታና ይብፃሕኩም። ኣብ ርሕቕን ቀረባን ኣብ ውሽጢ ወፃኢ እንትርከቡ ክቡራትን ክቡራን ተኸተልቲ መደባት ናትራን ከመይ ቀኒኹም? ናትራን ናብኹም ነብለሉ ሰዓትና ኣኺሉ ሎሞ ክሳብ ንፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ተሕሶና ኣብ ንኡስ መደብና ዓለም ስነ ጥበብ ብልምቢ ኮምፒተራይዝድ ሙዚቃ እንብሎ ብከመይ ዝስራሕ እንታይ ከፍልይነቱ ብሓባር ክንከታተል ኢና።

ኣብ ንኡስ መደብና ዘዋርት ካሜራ ኣእምራውን ምዕባላኣውን ስንክልና ዘለዎም ዜጋታት ክወሃቦም ዘለዎ ግቡእ ክንክን ከመይ ይኸውን ብዓብኡ ድማ ኣብ ዝሓለፈ ኣብ ፌስቲቫል ኤክስፖ ዘቕረብዎ ምርኢትን ንዑ ዝዳተሰትሑ ስብ መደብን ክህልወና እዩ። ብዘይክቡ ኣብ ንኡስ መደብና ፍኖት ሂወት ካብ ኣቦኣ ሞያ ችክሊሳ ወሲዳ ክሳብ ሎሚ 18 ዓመታት ኣብቲ ሙያ ፅኒሓ ዘላ ጓል ኣንስተይቲ ተመኩራ ብሓበር ክንካፈልና ብዘይካ ዘይ ንኡስ መደብና ዳኣሳስና ድማ ብሰንኪ ምውሳኽ ናይ ፅፍሒ ባህሪ ኣብ ዓለምና ማለት እዩ ኣብ መፃኢ ክወሓጣ ዝኽእላ ከተማታት በዓል መን ይኮና ብዓብኡ ድማ ብሰንኪ ዓለማዊ ዋዒ ዘጋጥም ዘሎ ባህርያዊ ኣሰቃቂ ሓደጋታት እንታይ ይመስል ብሓበር ክንዕዘብ ኢና። ፋኒ ክሊፕ ከምኡውን ሳውኑን ኣካል ትሕሱ መደብና እዮም። ቅድሚ ኩሉ ግን ከም ትወትሩ እንገብሮ ትሕሱ መደብና ብደርፊ ክፍልም እሞ ናብዛ ትቐፅል ደርፊ ከስክረኩም ሰነ ምክታል

ናትራን ይኹም ኣብ ምክታል ትርከቡ ክቡራትን ክቡራን ተኸታተልትና ንሕጂ ድማ ንኡስ መደብና ዘዋሪት ካሜራ ተቐሪባላ። ሎሚ ዘዋሪት ካሜራና ኣእምራውን ምዕባላኣውን ስንክልና ምስኡ ዝነብሩ ዜጋታት ማለት እዩ ናብኦም ገፅናና ከነብለኩም ክወሃቦም ዝግብኦ ግቡእ ክንክን ከመይ ይኸውን፣ እቲ ግቡእ ኣለን ክንክንን ምስ ዝግበረሎም ምንታይ ዓይነት ለውጢ ከምፅኡ ይኽእሉ፣ ተመክሮ ናይ ክልተ ወለዲ ከምኡውን ናይ ሓደ በዓል ሞያ እውን ብዛዕባ እቲ ስንክልና ማለት እዩ እንታይ ዓይነት ስንክልና ምዃኑ እንታይ ዓይነት ክንክን ከ የድልዮ ሓፈሻዊ ሓሳብ ክንህበኩም ኢና። ክቡራትን ክቡራን ተኸታተልትና ብዓብኡ ክንርድኦ ዘለና ግን ስንክልና ማለት ዘይምኽኣል ማለት ኣይኮነን፣ ግቡእ ኣልያን ክንክንን ምስ ዝወሃብ ወላ እውን እቲ ኣይክእልኒ እዩ እትብሎ ኣዝዩ ብሉእ ስራሕ ከፍሪ ይኽእል እዩ። መኩላትና ኣብ ግምት የእቲና ክንዓይን ክንከይድ ይግባኣና። ናብታ ትሕሶ መደብ ከስክረኩም ካብኣ ንቐስሙ ኸ እንታይ ይኸውን ብሓባር ንከታተል። ናብ ንኡስ መደብና ዘዋሪት ካሜራ ከስክረኩም።

0: zaten mental sabah. Al daha bana.
1: ወይዘሮ ህድኣት ጸጋይን ኣቶ በረኸት ሃይለን ወለዲ ናታን በረኸት እዮም። ናታን በረኸት ምስ ኦቲዝም ዝነብር ዕድመ ኩትትና በጺሑ ዘሎ መንእሰይ እዩ። ናታን ብህፃንነቱ ደረት ኣልቦ ዋዒ የንጸባረቐ ከም ዝነበረ ወለዱ ይዝክሩ።
2: መጀመርያ ብዘይ ኣፍልጦ ብዙሕ ከቢድ ኢና ሕሊፍና። ኣፍልጦ ይነበረን በቃ ከምዚ ዋዒ ጥራይና ንቡ ነርና ይፅይቕ ቆልዑ ትነክስ ንብረት መፃወት ድሃብ ክዮ ፋሕፋሕ ብሎ ድሓድ ብዕንጨይቲ ይፃወት ዝኾነ ኣይራዳእን በይኑ ክፃወት ይደሊ ተዛሪብ ክዮ እታ ድሓ ሰባት ተዘይኮይኑ እስ ክድበል ክዮ ኣይገብራን ድሓ ሰባት ጥራይ ክገብር ዘለዎ

ድሓር በቃ ካብ ፓላሶ ይነጥር ካብ ልዕሊ ዚንጎ ይነጥር ካብ ልዕሊ ዚንጎ ምስ ነጠረ ኢዶ ተቐዲዱ ነይሩ ሓሙሽተ ጋንሽ ተሰፊዩ እዚ ግን ዋዕ ጥራየ ድብሎ ንኸምኡስ ይሃብኮን ድሓር መሊሶ ከዓ ካብ ፓላሶ እንዳሰብ ምስከና ካብ እንዳ ኮርያ ነጢሩ ክልተ እጋሩ ጅማውት ተንኪፉ ዳርጋ ወርሒን ሰለስተ ሰሙንን ደቂሱ ማለት እዩ ንሕዋቱ መስማር ሂቡ መስ ኣሕዋቱ ኮይኑ ኣብ ናይ ኤሌክትሪክ ክእቱ ይፍትን ናይ ምፍታን ዓቕሙ ኣዝዩ ላዕሊ እዩ እንታይ ይገብሮ ኣይፈለጥን እዩ ብዙሕ ከቢድ ኣሕሊፍና ከይፈለጥና ድሓር መጨረሽኡ ግን በቂ ዝወደስ ናይ እምሮ ፀገም ገይሩ ኣሎ ኢለ ኸይደ ማለት እዩ ማሲ ኣነ ከምኡ ፀገም ዘሎ ናይ በዓል ሳውን ዳውን ሲንድሮም ሲ ከምዚ ብገፆም ዝፍለጡ ጥራይ ድመስለኒ ነይሩ ድሓር ድሕሪ ክንደይ ፃዕሪ ግን ኣብ ሕክምና ኣርእዮ ተራእዩ ናይ ስና እምሮ ድሕሪ ብዙሕ ፃዕሪ ግን እሱ ኸ ናይ እምሮ ከምዘይኮነ ምስኡ ተፈጥረ ስንክልና ምዃኑ ተፈሊጡ ማለት እዩ።

0: ወይዘሮ ለምለም መንገሻውን ምስ ዳውን ሲንድሮም ዝተወልደት ውሉድ ዘላታ ኣደያ ክሳብ ጓል 2 ዓመትን 8 ወርሕን ከም ማንም ህፃን እግሪ ተኸላ ታተይበለትን ኣብ ነፍሲ ወከፍ መዓልቲ ዘወፃተን ቃላት ኣብ መዝገብ እናስፈረት ምዕባሊኣ እናተኸታተለት ካብቲ ትነብረሉ ዝነበረት ከተማ ባረንቱ ናብ ኣስመራ መፅያ መዓልታዊ ንቡር ንጥፈታታ ተካይድ ነይራ። ጓል 5 ዓመት ምስ ኣኸለት ብሓገዝ ምኽሪሰብ ሞያ ናብ ቅድሚ ትምህርቲ ኣእተወታ። ኣብቲ ፈለማ ካብ ወለዳ ምፍላይ ምስ ሓድሽ ከባቢ ምልምማድ ከቢድዋ ከም ዝነበረ ብዙሕ ፃዕሪ እውን ከም ዝሕለፉ ትዝክር። ወይዘሮ ለምለም ማሕበር ዝወሰዶ ነዞም ዜጋታት ብዝሊት ናይ ምስልጣን ተበግሶ ኣዝያ ተድንቕ። ብዝያዳ ግን ኣብ መጻኢ ህይወቶም ክረብሕሉ ዝኽእሉ ንምዕባል ኣእምሮኦም ሓጋዚ ዝኾነ ዝተፈላለየ ስልጠናታት ተዝወሃቦም ዝያዳ ኣድማዒ ምዃነ ዝብል ርእይቶዩ ዘለዋ። ወለዲ ከምዚ ዓይነት ስንክልና ዘለዎም ቆልዑ ብዛዕባ ክኽተልዎ ዘለዎም ቀኑ ኣገባብ ድማ ከም ዝትገለጽ
1: ጓለይ ከምዚ ዓይነት ስንክልና ከም ዘለዋ ጓል ዓመት ንከላ የፈሊጠ ቅድሚኡ ግን ዝኾነ ማለት ካብ ተመኩሮካ ካብቲዮም ቀዳሞት ደቅኻ እንዲኻ ትርዮ ካብኦም ዝሕሊላትኒ መጀመርታ ፅቡቅ እያ ትምዕባለታት ነይሩ ማለት እዩ። ካብ 6 ወርሒ ገለ ትገብር ፅቡቅ እዩ ነሩ ትምዕባለታት። ብድሕሪኡ ግን ድሕሪ 6 ወርሒ እቲ ክትንቀሳቀሶ ገለገለ ትጅምር ዝነበረት ንድሕሪት ተመሊሱ ማለት እዩ እንታይ ኮፍ ጥራሕ ክትብል ጀሚራ ድሓር ጓል 9 ወርሒ ምስ ኮነት ሓደ ካብ ተመኩሮካ እቲ ኣስናን ደንጉ ምምፃእ ማለት እዩ እንታይ ኮይኑ እቲ ባባ ማማ ዝብል ዝነበረ ከዓ ተቋሪፁ ሕጂ ደቀይ ማለት ናይ ዝኾነ ኣብ ደቀይ ጥራሕ ዘይኮነ ሳብ ዝኾነ ካብ 5 ወርሒ ክሳብ 6 ወርሒ ዘሎ እዩ ቆልዓ ባባ ማማ ክብል ዝጅምር። ንሳ ግን ኣብ 7 ወርሓ ድያ 8 ወርሓ ኣቢላ ባባ ባባ ጀሚራ ማለት እዩ። ሕጂ ነዚ ዝሕታለ ዝምስራእኹ ንሕክምና ይወስዳ ምስ ወሰድኩዋ ጓሌ ከምዚ ከምዝ ኮይናትኒ ድሓር ሽዑ ኒሞንያ ተሓም ቀዳማይ ዓመታት ኣብ ሆስፒታል ይሕሊፈ እያ ኒሞንያ ምስ ሓመመት ንሆስፒታል ይኣትሞ ሓደ ንእሽተይ ዶክተር ክንዳኹም ዝኸውን እዩ ዝፈልጣ ማለት እዩ ማማ ጓል ክስታይ ምዃና ትፈልጥ ዶ ኢልና ይፈልጥ ነ ዝወደይ ገደለዮ እንታይ ተሓሚማ ትብሊ ቶንሲል ኒሞንያ ከ ኢሎም ንገለኢልዮ ማለት ሓናዊ ፅንሕ ንገለኢሉ ሽዑኡ መፅኡ ይነግረኒ ድሕሪ ሽዑ ድሕሪ ወሪድካ ትቅበለ ኢኻ ኣምፁ ንኢሎም ኻ ይኮነ ናምፅኢኻዮም ዓለም ስብዓልካ ኢኸ ኣርኢኻዮም ማለት እዩ። ስለዚ መርሓባ ኢለ ተቐቢሉ እዮ ብለክ
0: ወላዲት ናታን ዝኾነት ወይዘሮ ሕድኣት ኣቐዲማ ሰኣናፍለጦ ትኽተሎ ዝነበረት ጉጉይ ኣገባብ ኣወጊዳ ስንክልና ውሉዳ ብሓገዝ ሞያውያን ክትብድህ ተበጊሳ። ወላዲኡ ኣቶ በረኸት እውን ልክዕ ከማ ስንክልና ውሉዱ ኣሚን ኢሉ ክቕበልን ንምሕጋዝ እውን ተበግሶ ክወስድን ዝሕለል ፃዕሪ ኣካይዳ። ናብ ቤት ትምህርቲ ሓደ መስከረም ክፅምበር ብዝወሰድዎ ውሳኔ ድማ ትምህርቲ ሓደ ኢሉ ፈሊሙ። ኣብ ቤት ትምህርቲ ሓደ መስከረም ዝተቐበልዎ ምምህራን እውን ይሓመቑን ብቐረባ እናተኸታተሉ ልክዕ ከም መዘንኦም ኣቕሪቦም ሓልዮትን ፍቕርን ደገፍን ኣርኣይዎ። ወላዲቱ ወይዘሮ ህድኣት ስለቲ ዘርኣይዎ ተገዳስነትን ሓልዮትን ፍቕርን ኣዝያ ተመስግኖ ንሳ እውን ናብ ቤታ ዝግባእ ክትትል እናገበረት ናብ ዝሓሸ ናይ ምብሃል መድረኽ ከም ዝበፅሕት ትገልጽ። ክፈልጦ እትደልዮ ደጋጊማ እናኣረድአት ድሌታቱ ብዝግባእ ፈሊጡ ብኣገባብ ክሓትት ክኽእል ብሜላ እናመሓረት ምስ ውሉዳ ኣብ ፅቡቕ ናይ ምብሃልን ምርድዳእን መድረኽ በፂሓ።
2: መጀመርያ ክሓብኦ የብሎምን ናፅነት ክህቦም ኣሎም ኣብ ዝኾነ ክሕወስለዎም ፀቕጢ ክፈጥርሎም የብሎምን ኣብ ዝኾነ ናይ ፋሚሊ መደብ ዲ ኣብ ዝኾነ መደባ ዲ ሒዞሞም ክወፁስ ኣለዎም ክዘናግዕዎም ስ ኣለዎም ድሕሪ ፀቕጢ ፈጢር ኩሎም እንዳደኸሙ እዮም ዝኸዱ እንዳደኸሙ ዋላ ንግዜ ኣደገ ወፂኦም ሲ ትሑታት ኮይኑ እዮም ነፍሶም ዝስምዖ ብፍላይ ኣብዛ ትራፕ ምስኣተዉ ሕጂ ትሪኦም ኣብዚ ሳዕስዒት ምስኣተዉ በቃ ምሽ ሕጉሳት በቃ ልዕሊኦም ስወላ ሓደ የለን ሓቆም እዮም ከዓ የለን ወላ ሓደ ልዕሊኦም።
0: መንእሰይ ናታን ኣብዚ እዋን እዚ ምስታ ኣብ ፌስቲቫል ኤክስፖ ምርኢት ተልሂት 9 ብሄራትና ዘቕረበት ጉጅለ ብምዃን ናይ ተልሂት ስልጠና ይቐስም ኣሎ። ወላዲቱ ኣብቲ ፈለማ ናብዚ ስልጠና ክኣቱን ከሎ ዝነበረ ህሞት ክትዝክር ከላ ምዚ ሎሚ ዘለዎ ደረጃ ኣዝዩ ፍልሊ ከም ዘለዎ እያ እትገልጽ። ኣብ ቤቱ ድሌት ይኹን ባህጊ ናይ ሳዕስዒት ኣይነበሮን ከተምፅኦን ከላ እውን ብባእሲ ከም ዝተፈላለዩ ትዝክር። ሎሚ ግን ካብቶም ብፅቡቕ መሊኾሞ ዘለዉ ህፃናት ኮይኑስ ፅቡቕ ምንቅስቓሳት እውን የርኢ ኣሎ። ወላዲ ናታን ኣበርክቶ ማሕበር ኣእምሮኣውን ምዕባለኣውን ስንኩላን ኤርትራ ርድኢቱ ኣብዘ ስንክልና ንኽዓቢ ብዝግባእ ውሉዱ ክከናኸንን ክርዳእን ክኽእል ልዑል ከም ዝኾነ ይገልጽ።
3: ኣብዚ ሕጂ ዳርጋ ንሕና ኣብቲ ማሕበር ካብ ናእቲ ጀሚሩ ዘሎቲ ኣበርክቶ ኣባና ኢና ሕጂ ንሪኦ ንባዕለቲ ኣፍልጦ ብዛዕባ ናይቲ ስንክልና እቲ ኣፍልጦ ዝሃቡና በቲ ዝቡኻ ፀዊዖም ጎስጓስ ኹን ዋላ በቲ ኣብ ኣኼባ ተብሎ ዋላ እቲ ዝገብርሎም ዘሎ ኣብ ሰዓት እዚ ዋላ ንባዕላ እዛ ቴራፒ እዛ ሳዕስዒት ገለ ኢሎም ክሳይ ዘበልዎሲ ኣብቲ ባህር ናይ ወድና ና ንመፅእ ሕጂ ማዕረ ኩሉ ጭዋራቱ ከይተረፈ እዩ ዝቐዝቦ ነይሩ ካብ ምንታይ ቆንዝቦ ሕጂ ኣይትፈልጦን ሃሳ እግሩ ንእሸ ከለካ ተንቀሳቀስ ብየ ገለ ትብሎንሽ ምጉያ ይፈቱ እዩ ግን ብርከይ ሕሙኒ እግረ ይሕሙኒ ገለ ብዙሕ ነገራት ክሳይ ዝገብረካ ነይሩ ማለት እዩ ኣብ ሰዓት እዚ ግን ኣብቲ መፍትታሕ ነፍሲ ርኢናዮ ማለት እዩ ኣብዚ መጀመረ ናይ ምንቅስቓስ ሳዕስዒት ኢሎም ዝሰበሉሎም ዳሕርቲ እታሕዛ ንባዕሉ በዓል ካሕሳይ ካልእ ዓብቲ ናቶም ሙዳኣትዮም እዮም ክሳይ ዝገብርዎም ሕጂ እቲ ዝህብዎም ንሳቶም ምስቲ ቆልዑ ዘለዎም ቅርበት ንዖም እንታይ ገብሮም ኣሎ ሕጂ ሞራል ህቦም ማለት እዩ ትውላና ንባዕልታ መጀመርያ መዓልትስ ኣይፈቱን እዩ ዋላ ብዝኾነ ወላ ውራይ ሃሊናስ ኣይኣትወልካኒ ኣብቲ ዳስ ተኸዊሉ ዩ ድውዕል ነይሩ ብየን መሊቑና ከይድ ክዳን ምስ ቀረ ተኸዊሉ ዝውዕለካ ካብ ገዛ ይወፅእን ነይሩ ሕጂ ከምዚ ምስ ረኣናዮ ግን ብዙሕ ነገራት ርኢና ኣሎ ጭወላ ትፋታታሕ ጀሚሩ ደስ ኢልዎ ወላ ገዛ ተመሊሱ ሕጂ ስፖርት ከዘውትር ጀሚሩ በዕሉ ማለት እዩ ብዙሕ ዓይነት ስፖርት ንቀሳቀስ ኣብቲ ገዛ ኣብ ትምህርቱ ንባዕሉ እቲ ኣእምሮ ምስ ተፈትሐ ድደ ትምህርቲ ነበረን ከም ዝበልኩ ከይጥራ ዘጥፍ ወላቲ ፔሮ ርሳር ዝኾነ ነገር ኣቢሉ ዝመፅ ነይሩ ከይድዎ ዝመፅ ነይሩ ሃንደ በዘይ ተፀበናዮ ውፅኢታት ኣብ ትምህርቲ ንባዕሉ ድልት ነቲ ትምህርቲ ንባዕሉስ ብሂግዎ መፂ ዋላ መዚ ምንቅስቓስ ንባዕሉ ሕጂ እቲ ስፖርት ደስ ኢልዎ እጂ ምሰራሕ ኣብትገዝኡ ምስቲ ብዝንቀሳቀሶ በቃ ብድሌት እንዳጎየ መፅእ ናብ ክሰደካ ተኮይነ ግን ካልእ ነገር ትብለካ ዴካ ክሰማዕ ኣለካ ዋላት ናይ ትምህርቲ ነገር ጎኒ ጎኒ እዚ ከተማልእ ኣለካ ስለ ንብሎ ሕጂ ከይፈተወታ ክገብር ጀሚሩ ልክ ተቐቢልዎስ ወላ ብትምህርቲ እውን ዓብ ለውጢ ካብቲ ፅኢት ናብ ወፃ እዩ ወላ ኣብቲ ቋንቋ ንባዕሉ ሲ ንሕና ደይ ነብሉካ ንደበት ተማሂሩ ዘይኮነ ምፅ ወላቲ ላንጎጅ ከየምሃርናዮ ናይ ባዕሉ በቃ ወላ ኣብቲ ቋንቋ ዝተውህቦ ፍሉይ ክስተያት ስከርአና ጀሚሩ ማለት እዩ እዚ ሕጂ ዋ እቲ ውፅኢት ኣባና እቲ ውፅኢት ናይቲ ንሕና ከዓ ተረዲእና ኣሉስ ናብቲ ነገራት እስከ በዚ ከዓ ንክዶ ንዝኾነ ነገር ዝበለና ሕጂ ኣይናኣብየና ወላ ንሱ ዘይቅበሎ ነገር በዓልና ኣረዲእና ንወስዶ ሞ እንዳፈትዎ ይኸይድ
4: መጀመርያ ኩ ብዙሕ ይክሉን ነረ ዳሕራይ ግን ስለ ዝመረና ነበረ መምህር ካሕሳይ ከዓ ካብኡ እንዳ ሱ ዝበለና ንና ቶም ተምሃሮ ከዓ ድምሩ

0: ነብሩ ቦን ካ ብጣዕሚ ፅቡቅ ሓገዝ ገርና ካብ ዝላዕለ በፅሕና ኢና ከዓ ድሕጂ እውን ፅቡቅ ክንቅፅል ከዓ ተስፋ ንገብር ንሱ ድመረና ብጣዕሚ ፅቡቅ እዩ ካብተን ተንተሊትካ ኩልና ንምሃር 9 ብሄራት ካብን ከዓ 4 ብሄራት ይኽእል ዝያዳ ብሌን ሳሆ ኩናማ ቢዳዊት
1: ሕጂ ምስ ከምዚኦም ቆልዑ ዝነብሩ ስድራ ቤት ንደቆም ክዓፅዎም ዘይብሎም ማለት እዩ ናብ ዝኾነ ክወፁ እንከለዉ ምስኦም ክወፁ ክኽእሉ ኣለዎም ኣነ ሕጂ ስራሕ ወፍር እየ ጓለይ ንስራሕ ሒዘያ ኸይድ ክበፅሕ እንድሕር ኮይነ ሒዘያ ይኸይድ ኣይገድፋኒ ምሽ እዛ ቦርሳና ሒዝና ንስራሕ ንኸይድ ልክዕ ከም ኣሳ ከዓ በዚኣ ቦርሳይ በዚኣ ኢደይ ሒዘየ ዝኸይድ ሕጂ ኣነ ንዕኦም ክብሎም ዝዘ ማለት ካብይ ንላዕሉ እውን ኣለዉ ኣነ ልዕሊኦም ፈሊጠ ወይ ገለገለ ኮይነ ዘይኮንኩስ ደቀንስ ክገድፉ የብሎም ከውፅእዎም ኣለዎም ከምህርዎም ኣለዎም ወላቲ ናይ ትምህርቲ ገለ ተዘይተኸኣለ ከዓ የዛውርዎም ምዝዋር ብጣዕሚ እዮም ዝፈትዎ ክተውፅኦም ክትክእል ኣለካ ክተርእዮም ክትክእል ኣለካ ቦታታት ክተላልዮም ኣለካ ኩሉ ነገር ክፈልጡ ክኽእሉ ኣለዎም ማለት እዩ ሕጂ ንኣብነት ውፅእ ኢሎም ብገለስ ክወፁካ ክእሉ እዮም ወፂኦም ክምልስልካ ክኽእል ኣለዉ ሕጂ ንኣብነት ዋም ሓቲትክዮም ኣበይ ገዛ ኸይ ኣበይ ቤት ትምህርቲኺ ኢልክ ክትሓትዮም ከለኹስ ክምልስልካ ክኽእሉ ኣለዎም ሕጂ ንኣብነት ሓንቲ መዓልቲ ጓለይ ስደንጎያ ንትምህርቲ ክትከይድ ደልያ ደንጎያስ ማማ ደንጎ ክኒኢላት ንገዲፋት ንወፅያ ብጣዕሚ ከዓ ቁልጥፋት እዮም ከምዝውፅእ ክብሉካ ከለዉ ማለት እዩ ወፅያ ኸይዳ ኣበይ ፀኒሓትን ሴማፎሮ ኣብ ባርዳኦስታ ማለት እዩ ኣነ ሰንቢደ እንዳ ቆልዓ በዚኣ ሓሊፋ ከምዚኣ ዝኣምሰለት ገለ ብሎም እዎ ኸይዳ እብሉኒ ዋ መናስ ጊርዋ ፅርግያ ባዕላ ጠጠው እንዳበለት ትሰግረን ከምታ ኣነ ዘስግራ ወይ ኣቦኣ ዘስግራ ማለት እዩ ድሓር ንሓደ ኣብታ ሴማፎሮ ንሓደ ወዲ ኣስግረኒ ኢላቶ መካይን ምስ በዝሓ ኣስግረን ናበይ ኢኺ ዳሃላ ክንታ ክትገብር ክምሃር ገዛ ክኸ ደንደን ኢላቶ ሕጂ ድሓረይ ሓራ ኢሉ ሒዝዋ እንዳኸደት ሓንቲ ጓል ተረኽባ ኣነ ክመላኣልካ ናበይ ክዛ ሓፍተ ኢላታስ ክመሃር እየ ዳህላክ ክመሃር ኢላታ ማለት እዩ ኣብኣ ኣርኪበያ ግን ናይ ብሓቂ ፅቡቅ ሜርክያ ኩሉ ትፈልጥ ገዛኣ ትፈልጥ ቤት ትምህርታ ትፈልጥ ንመጀመርታ ግዜ ግን ሸዓኣ በሊቋትና ሃይዳ ማለት እዩ ምክንያቱ ደንጎያ እታ ትምህርቲ ስለ ትደልያ ንሳ ኣብኡ የድምዑ ኣየድምዑ ብዘየገድስ ይደልይዋ እዮም እታ ትምህርቲ ማለት እዩ ከዳስ ከምዚ ኢሎም ክምልሱ ክኽእሉ እውን ኣለዎም ካብቲ ዘሐጉሰካ ነገር ማለት እዩ

0: ኣእምሮኣዊ ወይ ምዕባላኣዊ ስንክልና ክበሃል እንከሎ ሓፈሻዊ መግለፅን ኮይኑ ናይ ኣእምሮ ወይ ናይ ምዕባለ ስንክልና ዝገልፅ እዩ። ናይ ኣእምሮ ክበሃል እንከሎ ነቲ ክእለት ምሕሳብ ምስውዓል ምግንዛብ ዝገልፅ ክኸውን እንከሎ፣ ምዕባላኣዊ ክበሃል ከሎ ድማ መብዛሕትኡ ግዜ ምስ ኣካላዊ ኮይኑ ግን ከዓ ነቲ ኣእምሮኣዊ ምዕባለ ተግባራት ዝገልፅ እዩ። ክሳብ ሎሚ ኣብ ሃገርና ኣብ ኦቲዝም ማለት ኣብ ማሕበራዊ ዝምድና ምብህሃል ብተደጋጋሚ ብዘርእይዎ ባህርያት ከም ኣካላዊ ማሰይቲ ምውራድ፣ ዝሕንበብ ነገራት ዝያዳ ምፍታው፣ ቀዊልካ ምጥማት ዝልለም ብሰንኪ ኣብ ጁር ዝፍጠር ለውጥታት ዝፍጠር ኣካላዊ ሓልክታት ዝገድፍ ብኣካላዊ መስሊ ክተለልዮ እትኽእል ዳውን ሲንድሮም፣ ጉድለት ክእለት ሚዛን ምሕላውን ኣብ ምንቅስቓስን ፀገማት ዝረኣየሉ ሰረብራላዊ መልመስቲ ፍራጃይል ኤክስ ሲንድሮምን ዝሓሸ ነፀርታን መረዳእታን ተጠርዩ ከም ዘሎ ሞያውያን ይሕብሩ። ካብዞም ምዝ ስንክልና እዚ ዝውለዱ ህፃናት ኣብ መብዛሕትኦም ክእለት ምግንዛብን ምብህሃልን ዝጎደለ ኮይኑ ንረኽቦ። ኣእምሮኣዊ ስንክልና ጠንቂ ምዕባላኣዊ ስንክልና እዩ። ምዕባላኣዊ ስንክልና ግዳ ናይ ግድን ኣይኮነን ኣእምሮኣዊ ስንክልና ዘምፅእ።
1: ብዙሕ ግዜ ዝረአ ኣብ ኩነታትና እንታይ እዩ? ንኣብነት ምድንጓይ እዩ። ምድንጓይ ናይ ዘረባ፣ ምድንጓይ ናይ ምንቅስቓስ፣ ምድንጓይ ናይ ኣካላዊ ዕቤት ክረአ ከሎ ወለዲ መጀመርያ ነቲ ኩነታት ናብ ነብሶም ክወርድ ስለ ዘይደልይዎ ቀዳመይቲ

0: ገብርዋ ክሕደት እያ ትክሕዶ ነቲ ኩነታት ዘረባ ተደንጊዩ ሓደ ቆልዓ ዓሌትና ከምዚ እንዲኦም ደንጎይቲ ኢና ገለ እናተባህለ ነቲ ምትእትታዊ ዘደንጊ ተግባራት ይግበር ማለት እዩ። ኣብነት እግሪ ምትካልሲ ክሳብ 18 ዋር ሓደ ቆልዓ እግሪ ንድሕዘይተኺሉ ኣብ ግምት ክነእትዎ ይግባአና። ዘረባ እውን ከምኡ ልዕሊ 2 ዓመት ክዛረብ እንተደ ደይክኢሉ ሕቶ ክኾነና ኣለዎ። ግን እቲ ወላዲ እንታይ እዩ ዝገብር? ብዙሕ ግዜ ምክንያታት ትፈጥረሉ ነቲ ኩነታት ብሓጎኡ ከምዚ ነይሩ፣ ዓባይ ከምዚ ነይራ፣ ሓዊ ከምዚ ነይሩ ገለ እንዳተባህለ ምክንያታት ትፈጥረሉ ሞኒ ነቲ ዝግበር ሓገዛት የዳናጉዮ ማለት እዩ። ስለዚ ኣብ ቆልዑ ዝረአ ብመንፅር መዘንኦም ዝግበር ለውጥታ ምስ መዘንኦም ብምንፅፃር እቲ ምዕባሊኦም ኣብ ኩሉ ኣብ ኣካላዊ ክኸውን ክእል ኣእምራዊ ክኸውን ክእል ምድንጓያት ኣብ ዝፍፀመሉ ዝረኣየሉ እዋን ቅልጡፍ ሓገዝ እንተ ደኣ ረኪቦም እዮም ኣብቲ ዝቕፅል ሂወቶም እውን ዝሓሸ ውፅኢት ዝርከቦ። እጂ ግን ትቐንዲ ዝረአ ከምዚ ንጠቕሶ ዘለና ነቲ ኩነታት ክትቅበሎ ዘይምኽኣል ስዒቡ ከዓኒ ምክንያታት እናፈጠርካ ምድንጓይ ኣሎ። እቲ ዝኸፍአ ናይ ኦቲዝማዊ ባህርያት ግን ቆልዑት ብዙሕ ግዜ ዓይንና ዓይኒ ይጥሙትን ፀዊዕካ ዮም ሰምዑካ ዘለዉ ይመስሉን። ሕጂ እንታይ ይገብሩ ወለዲ ከምዚ እዋን ሓደ ናይ እዝኒ ፀገም ዘለዎም መሲልዎም ብዙሕ ዕንክል ይልብሉ እዮም። ኣብ ርእሲኡ እቲ ከምኡ ዝገብርዎ ምግንዛ እዚ ኮነ ኢሎም ዝሕንጉዱ ዘለዉ ስለ ዝመስሎም ኣብ ርእሲኦም ዘየድሊ ጎነፅ ዓመፅ እውን ይወርድ ማለት እዩ።
1: ነዞም ምስ ኣምስ ወይ ኣእምሮኣውን ምዕባልኣውን ስንክልና ዝነብሩ ዜጋታት ክሓቁፍ ኣብ 2013 ዝተመስረተ ማሕበር ኣእምሮኣውን ምዕባልኣውን ስንኩላን ኤርትራ ኣብ 6ዱሽተዩ ዞባታትን 67 ንኡሳን ዞባታትን ወከልቲ ኣቐሚጡ ኣብ ንጡፍ ኣገልግሎት ይርከብ። በብግዚኡ ንወለዲ እዞም ስንኩላን ነቶም ስንኩላን እውን በዕሎም ኣብ መዓልታዊ ሂወቶም የገድስ ዝበሎ ስልጠና እናወደበ ኣብ ሕብረተሰብ ዘሎ ጉጉይ ኣባህላታት ንምእራምን እሩም ርድኢት ኣብ ምፍጣርን ዝሕግዝ ሰሚናራት እናወደበ ኣብ ዝተፈላለየ መድረኻት ንጥፈታት እናሰርዐን ይሰርሓሎ። ሓደ ካብኡ ብያታዊ ትሊት ክስልጠኑ ዝተወደበ ተበግሶ እዩ። እዚ ንጥፈታት እዚ ንግዜ መሕለፊ ጥራሕ ዘይኮነስ ክፋል ናይቲ ኣእምሮኣውን ኣካላውን ሕክምና እዩ።
2: ቀዳመይቲ ዕላማና ሕብረተሰብ ክልወጥ እዩ። ሕብረተሰብ ክልወጥ ከዓ ግዜ ዘድልየ እዩ። ክትምህሮ፣ ክትጉስጉሶ፣ ከተንቀሖ፣ ዳሓር ከዓ ዝጭበጥ ነገር ክትገብሮ ፀገምና ዋላቶም ወለዲ ሓራ ስለ ዘይኮንና እዩ። ኣነ ዶ ስንኩል ክወልድ ኣነ ዶ ኢልና ምስ ነፍስና ክብርናን ስለ ነወዳድሮ ዘለና እዩ። ሕብረተሰብ ከዓ እቲ ስንኩል ዘለዎም እቲ ሕሙም ዘለዎም እቲ ገለል ዘለዎም ኢሉ ኢዱ ስለ ዘመልክተልና ንዕኡ ክትብድህ ተቐዳመይት ንሰርዓ ንሕና ጎስጓስ እያ ማለት እዩ። ኣብ ኩለን ዘን ንኡሳን ዘባታት ጎስጓስ ነካይድ ኣለና። በቂዕና ኣለና ኢልና ናይ መወዳእታ ኳይ ንውሰዶ ግን ንዕወት ኣለና። ብቁፅሪ ክሪኦ ከለኹ 4,000 ዝነበረ ቁፅርና ናብ 7,141 ደይብሎ ኣብ ውሽጢ ዝክልተ ዓመት ኣባላት። ስለዚ በቲ ሚኒስትሪ ዜና ዝሃበና ዕድል ናይ ሓልዮት ፕሮግራም ናይ ሬድዮ ኣብ ነፍሶ ከፍርሑቅ ከባቢ ዘለዉ ስድራታት ነዚ ይወፅሖም ኣሎ። እዚ ዓብ ተራ ተፃዊት እዩ። ምስቲ ንሕና እንገብሮ ጎስጓሳት ኣስተምህሮታት ናእሽቱ ወርክሾባት እንገብሮ ተደማሚሩ ናብዚ ውፅኢት እዚ መፅዩ። ቅድሚ ሳለስቲ ኣቢሉ ይኸውን ካብ ግንዳዕ እዮም መፅኦም ኣቦናደን ሒዞም ሞስ ካብ ግንዳዕ መፅኦም ናይ ዓመት ቆልዓ እዩ። ዳውን ሲንድሮም እዩ ስንክል ንቲ ቆልዓ ክልቲኦም ሰብኣይን ሰበይትን ሒዞሞ መፅኦም። ሕጂ ዓወትና እዚ ብኣጋ ሕክምና ረድኤት ክግበረሉ ትምህርቲ ክወስዱ ነቲ ቆልዓውን ክኣልይዎ ክልቲኦም ሰብኣይን ሰበይትን ከዓ መፅኦም ማለት እዩ። እዚ ሕጂ እቲ ዓብዪ ውፅኢት እዩ። ዝዓበየ ፀገምና እቲ ፆር ኣበዴታት እዩ ዘሎ። እቶም ንወልድ ዘለና ማዕረ ነቲ ውላድና ክንዲ ንሪኦም እሳ ወሊዳቶ እንዳበልና እቲ ፆር ናብኣተን ስለነሸክሞ እዩ እቲ ዘሎ። ስለዚ እዞም ስድራ መፅኦም ክልቲኦም ምስ ፀንሑ ብጣዕሚ ብልበ ተሓጒሰ ውፅኢት ናይቲ ስራሕና ከዓ በዚ ክልክዖ ይኽእል።
1: ዓመት መፀ ብጨንፈር ትምህርቲ ዞባ ማእከል ዝውደብ ድራማ፣ ትልሂት፣ ሙዚቃን መዛሙራትን ዘጠቓልል ኣብ ዝተፈላለያ ዓብይቲ ትምህርቲ ዝካየድ ወርክሾፕ ኣሎ። ካብዚአን ሓንቲ ኣብ ቤት ትምህርቲ ኣብርሃ ባሕታ ንተምሃሮን መምህራንን ቅድመ ትምህርትን መባእታን ተኻይዱ ነይሩ። ኣብዚ መምህር ተልሄት ስነጥበበኛ ካሕሳይ ገብሪ ህይወት ነያታዊ ሳዕስዒት ብሄራትና ኣገዳስነቶም ኣብ ምዕቃብ ሃገራዊ ክብርታትን መንነትን ባህልን ዘንጸባርቕ መብርሂ ይህብ። ካብዚ ሰሚናር ብምብጋስ ብገለ ቅዱሳት እዚ ስንጠላ እዚ ንስንኩላን ክወሃብ ይኽእል ዶ ዝብል ሕቶ ይቐርብ እሞ ተጥበኛ ካሕሳይ እውን ሳዕስዒት ንኹሉ እዩ ዘጣምር ዝብል ምላሽ ይብሉ። ኣብ ሃገረ ቻይና ንማህደረ ትምህርቲ ኣብ ዝኸደሉ ሓንቲ ናይ ስንኩላን ጉጅለ ንቻይና ወኪላ ኣብ ዓበይቲ ናይ ትልሂት መድረኻት ዝተጎናፀፈቶ ዓወት እውን ከም ተመክሮ ኣቕረቦ። ካብዚ ብምብጋስ ምስ ማሕበር ኣእምሮኣውን ምዕባልኣውን ስንኩላን ከምኡውን ሚኒስትሪ ዕዮ ብምርድዳእ ንኣባላት ናይዚ ማሕበር ዝኾኑ ህፃናት ናይ ትልሂት ስልጠና ክወሃብ ጀሚሩ። ኣብ ዝተፈላለየ መድረኻት ድማ ኣብ ገጾም ደስታን ፍሽኽታን ከይተፈልየ በተን ዝመለኽወን ምንቅስቓሳት ምርኢት ከቕረቡ ጀመሩ። ኣእምሮኣውን ምዕባልኣውን ስንክልና ዘለዎም ህፃናት ትልሂት ክትምህር ዝህልዎ ብድኹ ክብደቱ ንምርድኡ ኣይጸግምን። ብሓፈሽኡ ትልሂት ናይ ኩሉ ህርመታት ክትመልኽ ኣብ ሓደ ረምታ ክትርዕም ንማንም ተምሃራይ ክብደት ኣለዎ። ብዓብኡ ነዞም ህፃናት እዚኦም ሳዕስዒትን ምንቅስቓስን ሓደ ካብቲ ኣእምሮኣዊ ሜላታት ፍወሳ እዩ።
3: ብዙሕ ፍልል እዩ ዘሎ ሓቂ ዘረባ ምክንያቱ እቲ ፅቡቅ ነገር ክጅምሩ ከለውን ሕጂ ዘለዎን ድሌቶም ሓደ ድሌት ነይርዎሚ ኩላህናነውን ተስፋን ድሌት ነርኒ ክበቆ ከም ዝኽእሉ ግን ግዜ ወስድ ኸውን ዝብል እዩ ክንጅምር ከለና እቲ ድሌት ዳዩ ነይሮ እምበሪ እቲ ህርመታት ይተሓዋወሶም እዩ ነይሮ እተን ብሄራት ንባዕልን ንክርድኦም ብመልክዕ እንስሳታት ኢና ንምህሮም ነርና። ንኣብነት ናይ ብዳውየት ናይ ጭሩ ሳዕስዒት ኣሎ። እተን ናይ ጭሩ ሳዕስዒት ከምዚ ክትብል ከላ ኣርኣሮብ ትበሃል ኣላ። ስለዚ በተን እንስሳታት ክዝክርዎ ይቐለሎም። ንዕኦም ጥራሕ ዘይኮነ ግን እንተላይኒ ስድራ ቤቶም እቲ ኣቃወማ ኣካላቶም ሕጂ መታን ክስራዕ ኮፍ ክብሉ ከለዉ ኣንዱ ሕቆኦም ከመይ ተፀጊዖም ኮፍ ክብሉ ከም ዘለዎም ክበልዑ ከለዉ ኢዶም ሰዲዶም ክንዲ ከምዚ ኢሎም ዝበልዑ ከምዚ ኢሎም ከሎ ኢድና ንሰድድ ናብ መኣዲ ሽዑ ከምዚ ጌርካ ደጊፍካ ከይተንጥብ ሽዑ ትበልዕ ሕጂ መን ተሰሪዑ ኣሎ ቅርፂ ኣካላቶም ተሰሪዑ ኣሎ ማለት እዩ። ጠጠው ክብሉ ከለዉ እውን ቁመኖኦም ሓልዮም ጠጠው ክብሉ ከም ዘለዎም። ስለዚ ናይ ማሕበር ናይ ስድራ ቤት ናይ እቲ ቤት ትምህርቲ ዘለናዮ ናይ ኩሉ መተሓባባር እዩ። ናይ ሕብረተሰብ ዕማም ስለ ዝኾነ ክሕቡኡ ከምዘይብሎም ክነውፅኦም ኣለና ናብ ማሕበር ክነምፅኦም ኣለና ሽዑ ኩሎም ሰዓት ሰዓቲ ወይ ደረፍቲ ክንገብሮም ደሊና ዘይኮነ ከከም ዝምባሊኦም እዩ።

0: ክብደቱ ብዘይገልፅ ግዳ መጠነቲ ዝግበረሎም ቀፃሊ ፃዕሪ ዘየባትኽ ምክትታል ልዑል ውፅኢት ከመዝግቡ ዝኽእሉ ምዃኖም ክኢላታት እዚ ዓውዲ ይሕብሩ። ብሓፈሽኡ ማንም ሰብ ከምቲ እተገብረሉ ፃዕርን ወፍርን እትህቦ ደገፍን እዩ ውፅኢታዊ ዝኸውን። ወለዲ እዞም ስንኩላን እምበኣር ካብ ሕብረተሰብ ክመፅእ ዝኽእል ብድሆ ብኣግኡ በዲሆም ንሓገዝ ውሉዶም ተዓጢቖም ተሰሪሖም ከም ሃገር ክመፅእ ትፅቢት ዝግበረሉ ለውጢ ክውን ክኸውን ይኽእል።
1: ሕጂ እቲ ብዓለም ደረጃ ተበፂሒ ዘሎ ንከምዚ ዓይነት ስንክልና ዝኣመሰለ ንሓደ ሰብ ሓደ ኣላይ እንዳገበርካ ተጨባጢ ውፅኢት መፅእ ሕጂ ንሕና ምስ ክህሉ ኩነታትና ዛሚልና እንታይና ንገብር ወለዲ መሰረታዊ ክእለትን ፍልጠትን ነቶም ስንኩላን ወዶም ውሉዶም ከመይ ገይሮም ይኣልዩ ኣብ ክእለት ፅሬት ምንቅስቃስ ክዳን ኣለባብሳ ስነስርዓት ገለ ዝኣመሰሉ ዝተፈላለዩ ክእለታት ኣተኪርና ስልጠና ከም ዝወስ ጌርና እቶም ወለዲ ብዝሓሸ ኣገባብ ንውላዶም ነቲ ባህርያት ተረዲኦም ብዝሓሸ ኣገባብ ንክኣልይዎም ፃዕርታት ነካይድ ማለት እዩ።
0: ስለዚ ኣብ መወዳእታ ድንጋፀ ዝብል ቃል ኣውፂና ዕድል መሃብ ብዝብል ቃል ክንትክኦ ይግባኣና። ፍሉይ ሓገዝ ዘድልዮም ህፃናት ክንሕግዝን ከለና ንዓታቶም ጥራይ ዘይኮነ ነቲ ናይ መላእ ሃገር ሰብኣዊ ሓይልን ክብረትን ኢና እንዕብ ዘለና።

0: عزو سلامتنا تقبلوا فانا وانا مكتال تركبوا ظهركم تعذبتنا كما يتوعلون لو معسران حساس ساعات حمش سدالوا هاجرون هاجرون زيناتات هيدنا لكم كريم نازلنا اديب عبدو مساغرا بيت كونكو ملكه تبرت تولد مهانينا مكتالكم بخبرنا عدمنا فلما عرس زينا هاجروا على حرشه مصنعات ايرترال سيشن اسران شبدشن لو معسران حساس ابسمرات خفيتو ሚኒስትሪ ትምህርቲ ኣብ ደቂ ምሓረን ሓለፍቲ ኣሕደርቲ ኣብያተ ትምህርትን ሆስቴላትን ስልጠና ወዲቡ ኣብ ከተማታት ካስልን ሃኖቨርን ጀርመን ህዝባዊ ሰሚናራት ተኻይዱ ሩስያ ኣብ ልዕሊ ወታደራዊ ትካላት ዩክሬን ከቢድ ክሳራ ዘወረደ መጥቃዕታት ሚሳይል ኣካይዳ ፕረዚደንት ትራምፕ ኣብ መወዳእታ 2026 ምስ ፕረዚደንት ሰሜን ኮርያ ተራኺቡ ክዘራረብ ከም ዝኽእል ኣሚቱ መንግስቲ ኣውስትራልያ ንባጀት ምክልኻል ሃገሩ ናብ 3 ሚታዊት ካብ ጃምላ ሃገራዊ እቶት ክብ ከም ዘብሎ ኣፍሊጡ ዝርዝር ዜና ንክልተ መዓልታት ዝቕፅል ሃገራዊ ዋዕላ ሕርሻ መዝናዕታት ኤርትራ 2026 ሎሚ ኣብ ኣስመራ ተኸፊቱሎ ወኪል ኤሪና ዳንኤል ወልዱን ዘዳለዉ ፀብጻብ ግረመስቀል ገረስጌር ከቕርቦ እዩ
1: ሚኒስትሪ ሕርሻ ዝወደቦ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 2026 ምስጓም ቀፃልነት ዘለዎም ስርዓታት ሕርሻን መግብን ንሃገራዊ ቁጠባዊ ዕብየት ብዝብል ቴማ ሎሚ 20 ነሃሰ ኣብ ኣስመራ ኣዳራሽ ሃኮሰ ተኸፊቱ ኣብቲ ሚኒስትራት ዝርከብዎም ላዕለዎት ሰበስልጣን መንግስትን ግንባርን ክኢላታት ሞያውያን ወከልቲ ሓርስቶት ኣብ መስራሕቲ መግቢ ትካላትን ናይ ስራሕ መሻርክትን ዕድመ ዝተገብረሎም ዝተረኽብሉ መኽፈት ስነ ስርዓት ኣቦ መንበር ኣሰናዳኢት ኮሚቴ ዶክተር ኤፍረም ገብረ መስቀል ኣብ ዘስምዑ ቃል እዚ ዋዕላ እዚ ባይታ ምክፋል መፅናዕታዊ ርክበታት ንምፍጣር ህልው ሕርሻዊ ብድሆታትን ዕድላትን ንምምርማር ኣብ ምህዛኣዊ ኣገባባትን ሜለታትን ንምምያጥ ከምኡውን ንዘላቂ ዕብየት ፅላት ሕርሻ ኤርትራ ዝሕግዝ ግብራዊ ኣንፈታት ንምልላይ ዝዓለመ ከም ዝኾነ ገሊጹ ንሚኒስትር ሕርሻ ወኪሉ ቃል ዘስምዐ ዋና ዳይረክተር ክፍሊ ኣገልግሎት ሕጋጋትን ቁፅፅርን ኣቶ

ማእኸል ኣብ ምስግና በገኖ ነዚ ዋዕላ እዚ ንምክያድ ዝደረኸ እቲ ኣብ ወርሒ ጥሪ 225 ዝተቓንዐ ኣህጉራዊ ዋዕላ ኤርትራዊ መፅናዕትታት ከም ዝኾነ ብምጥቃስ ብዓንጋ ርእሱ ፅላት ሕርሻ ኤርትራ ንምዕባልን ከም እምነ ኩርናዕ ቁጠባዊ ዕብየት ሃገርና ተርኡ ንምርግጋፅን ንዝተኣተወ

0: ዝቕፅል ሃገራዊ ዋዕላ ሕርሻዊ ኤክስቴንሽንን ትግባርን ተቐባልነትን ብሓረስቶት ሕርሻዊ ምድጅታል ወሳኺ ክብርን ሕርሻ ዋኒንን ድሕነት ውሕስነትን መኣዛ ምግቢ ሕርሻዊ ባዮቴክኖሎጂን ኣገልግሎት ላቦራቶርን ክሊማዊ ለውጢ ምብዳህን ምምካትን ተወሳዊ ፀጋታትን ዕቀበ ስነ ህወታዊ ብዙሕነትን ከምኡውን ሕርሻዊ ፖሊሲ ቁፅፅርን ምሕደረን ኣብ ዝብሉ 8 ቴማዊ ዛዕባታት ዘተኮረ 76 መፅናዕታዊ ወረቓቕቲ ክቐርብ እዩ።
1: ሚኒስትሪ ትምህርቲ ካብ መላእ ሃገር ንዝመፁ ሓለፍቲ ኣሕደርቲ ኣብያተ ትምህርትን ሆስቴላትን ካብ 1719 ሓሰብ ደቂ ምሓረ ስልጠና ካይዱ። እቲ ብጨንፈር ምክትታል ኣሕደርቲ ኣብያተ ትምህርትን ሆስቴላትን ዝተወደበ ስልጠና ኣሕደርቲ ኣብያተ ትምህርትን ሆስቴላትን ብቑዕን ብሉፅን ዜጋ ንምፍራይ ንዝገብርኦ ዘለዋ ፃዕሪ ዝድግፍ እዩ። ኣብዚ ን10 መዓልታት ዝቕፅለ ስልጠና 8 መፅናዕታዊ ወረቓቕቲ ከም ዘቕረበ ኣዋሃድ ናይቲ መደብ መምህር ተክለ ብርሃን ግብረስላሴ ሓቢሮ። ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ኣቶ ግብረሃንስ ሓጎስ ብወገኑ እቲ ስልጠና ኣብ ኩነታት ኣሕደርቲ ኣብያተ ትምህርትን ሆስቴላትን ዓብ ነጥበ መቐይሮ ምዃኑ ብምጥቃስ ቀፃልነት ክህልዎ ተላብዮም። ወኪል ሰልጠንቲ ብወገኑ ኣገዳስነት ናይ ስልጠና ዕዙዝ ስለ ዝኾነ በቢደረጅኡ ክድፋኣሉ ተላብዩ። ኣብ ከተማታት ካስልን ሃኖቨርን ጀርመን ኣብ ህልው ኩነታት ሃገርናን ዞባናን ዓለምን ዘተኮረ ህዝባዊ ሰሚናራት ተኻይዱ። ካብቲ ቦታ ዝበፅሓና ሓበሬታ መልክዕ ፀብጻብ ተዳልዩሎ እልልቲ ሃብተ ማርያም ክተቅርቦ እያ።
2: ጠቕላላይ ቆንስል ኤርትራ ኣብ ፍራንክፈርት ጀርመን ኣቶ ክብሪ ኣብ ተኸስተ ብ15 16 ነሓሰ ኣብ ከተማታት ካስልን ሃኖቨርን ንዝነብሩ ዜጋታት ህዝባዊ ሰሚናራት ኣካይዱ። እቲ ሰሚናራት ኣብ ህልው ኩነታት ሃገርና ዞባናን ዓለምን ተራ ንቑሕን ሓያልን ተሳትፎ ኣብ ምድልዳል ሃገራውያን ውዳበታት ፕሮጀክት ኣሕዳሪት ቤት ትምህርቲ ኣፋምቦ ከምኡውን ኣብ ቆንሰላዊ ኣገልግሎት ዘተኮረ እዩ። ኣቶ ክብራብ ኣብ ዝሃቦ ሰፊሕ መግለፂ ኣብዚ ዓለም ብኩናትን ስእነ ሰላምን ትሕቆነሉ ዘላ እዋን ህዝቢ ኤርትራ ስኒቱ ሓድነቱን ሰላሙን ዓቂቡን ልዕላውነቱ ኣውሒሱን ኣብ ህንፀት ሃገሩ ኣብ ዘተኮረሉ ኣንፈቱ ንምቕያር ንዝካየድ ዘሎ ዘምጥታት ብልኡል ንቕሓት ይከታተሎን ይምክቶን ከም ዘሎ ኣብርሁ። ሓላፊ ህዝባውን ከማውን ጉዳያት ኣብ ጀርመን ኣቶ ጣዕሚ ሃይለ ብወገኑ ንቑሕን ሓያልን ተሳትፎ ህዝቢ ኣብ ምሕያል ውዳበ ብዝብል ኣርእስቲ ኣብ ዝሃቦ መብርሂ ውዳበ ማለት ሰብ ከም ዝኾነ ብዘይተሳትፎ ህዝቢ ዝረጋገፅ ሓያል ውዳበ ድማ ከም ዘየለ ብምንፃር ንቑሕን ሓያልን ተሳትፎ ንምርግጋፅ ብውጥን ይስራሕ ከም ዘሎ ኣነፂሩ። ምህናፅ ሃገር ንመንግስቲ ጥራይ ዝምልከት ዘይኮነስ ናይ ነፍሲ ወከፍ ዜጋ ሓላፍነት ከም ዝኾነ ብምግላፅ ህዝቢ ጉዳያቱ ዝፈልጥ ከምኡ ውን ንዕላምኡ ፀኒዑ ዝሰርሕን ብተግባር ዝንቀሳቀስን እንተኮይኑ እቲ ሃገር ኣብ ሓፂር እዋን ከምትምዕብልን ክትግስግስን ከም እትኽእል ኣብርሁ። ኣብ መወዳእታት ተሳተፍቲ ሃገራውያን ውዳቤታት ንምሕያልን ኣብ ጉዳይ ሃገር ግብኦም ንምምርካትን ከም ወትር ድልዋት ምዃኖም ኣረጋጊፆም።
1: ኣባላት ባይቶ ዝበዓን ሰባ ምዕቃብ ክብርታትን ምውጋድ ሃሰይቲ ልምድታትን ዘተኮረ ዘተ ካብ 18 ክሳብ 21 ምስ ነበርቲ ንእዞባ ሓጋዝ ኣካይዶም። ኣብቲ ዘተ ዝተላዕሉ ጉዳያት ኣገዳስነት ምዕቃብ ባህልን ክብርታትን ሳዕቤናት ገፋሕቲ ውራያት መኮስኳስ ብቑዓት መንእሰያት ንምስጋር ግቡእ ስነ ምግባርን ሳዕቤናት መርዓ ትሕቲ ዕድመን ክሽቦ ጓል ንሰይትን ምኽፋል ግብሪ መንግስቲ ምሕያል መስርሕ ምሃር ምስትምሃርን ከምኡውን ካልእ ዛዕባታትን ዘጠቓልለ እየ ነይሩ። ተሳተፍቲ ብዝሃቦ ርእቶ ተመሳሳሊ ርክባት ኣብ ማእዘንቲ ምዃኖም ብምጥቃስ ሽግር ፅሩይ ስተማ ይፍታሕ ክናደየሉ ጉዳይ ዕደላን መንበሪ ዘገልግል መሬት ኣቐልቦ ክወሃቦ ብትሕቲ ዕድመ ዝምርሑ ካሮሳታት ንሓደጋ ይቃልዑ ስለ ዘሎ መግትእ ክግበረሎም ኣብ ሓጋዝ ኣገልግሎት ባንክ ክዋደድ ዝብልን ካልእን ርእቶታት ኣቕሪቦም። ኣብ ማሓዳሪ ከተማ ሓጋዝ ኣቶ ነፅር ኣበረታታብ ኣብ ዝሃቦ ቃል ዝውጠኑ መደባት ልምዓት ብዘይተሳትፎ ህዝቢ ክዕወቱ ስለ ዘይክእሉ ነበርቲ ኣብ ተጠቃምነት ማሕበራዊ ኣገልግሎት ዕቱባት ክኾኑ ተላብዮም። ተመሳሳሊ ርክብ ህዝብን ኣባላት ባይቶን ካብ 23 ክሳብ 26 ነሓሰ ኣብ ምሕደራት ከባቢ ግላስ እንጭናቕን ኢዳምርን ክካየድ እዩ። ዝኸርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክተልኩም ብክብሪ ንዕድም። ዜና ወፃኢ። ሩስያ ኣብ ልዕሊ ወታደራዊ ትካላት ዩክሬን ከቢድ ክሳራ ከም ዘወረደ ዝተቐሰቶ ምጥቃዕታት ክሩዝ ሚሳይል ከም ዘካየደ ተሓቢራ። በስ ድማ 19 ሓሰብ ከተማ ኬቭ ዝተኻየደ ደብዳብ ብርክት ዝበለ ትካላት መፍረ ሚሳይላትን ድሮናትን ከም ዝዓንወ ሚኒስትሪ ምክልኻል ሩስያ ኣፍሊጡ። ኣብዚ ሓዱሽ መጥቃዕቲ ሩስያ ኣብ ልዕሊ ርእሰ ከተማ ኬቭ ልዕሊ 40 ክሩዝ ሚሳይላት ከም ዝተኮሰ ዝተቐሱ ፀብጻባት ብውሕዱ 15 ሰባት ከም ተቐትሉን ልዕሊ 50 ከም ዝቆሰሉን ኣርድዮም። ድሕሪ ዝኸቢድ መጥቃዕትታት መንግስቲ ዩክሬን ኣቐዲሙ ዝጠለቦ ደገፍ ፀረ ሚሳይል ክቀላጠፍ ፀዊዕሎም። ፕረዚደንት ዩክሬን ቭላድሚር ዘለንስኪ ወታደራዊ ደገፍ ሃገራት

ራብ ከምቲ ዝድለ ይቕፅል ከም ዘየለ ከም ሳዕቤኑ ሃገሩ ሕፅረፅረ ሚሳይላት ኣጋጢማ ከም ዘሎ ክገልፅ ፅንሕ እዩ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ መወዳእታ 2026 ምስ ፕረዚደንት ሰሜን ኮርያ ኪም ጆንግኡን ተራኺቡ ክዘራርብ ከም ዝኽእል ኣሚቶ። እቲ ርክብ ክካየደሎ ዝኽእል ንፁር ግዜ እኳ ዛጊት እንተዘይተሓበረ ኣብ ወርሒ ሕዳር ክኸውን ከም ዝኽእል ግና ግምታት ኣሎ። ፕረዚደንት ትራምፕ ነዚ ዝገልፅ ዘሎ ሳልስቲ ካብቲ ኣሜሪካ ምስ ደቡብ ኮርያ ሓቢራት ተካይዶ ወታደራዊ ልምድ ክጎድል ዘመሓላልፎ ትእዛዝ እዩ። ድሕርቲ ትእዛዝ ኣሜሪካን ደቡብ ኮርያን ዘካይዶ ዘሎ ዓመታዊ ወታደራዊ ልምድ ብሓደ ሰሙን ከም ዝነከየ ይፍለጥ። እቲ ሓበራዊ ልምድ ኪንዮት ንኣሜሪካ ዝሓቶ ገዚፍ ቁጠባዊ ውፃኢታት ንግጭት ዝዕድም ምዃኑ እዩ ፕረዚደንት ትራምፕ ኣብ መግለፂ ይሓቢሩ። ፕረዚደንት ትራምፕ ደቡብ ኮርያ ኣብቲ ኣሜሪካ ንጻር ኢራን ተካይዶ ዘላ ወታደራዊ ፍሪ ክትሳተፍ ብዘይምኽኣላ ክወቅስ ምፅንሑ ዝፍለጥ ኮይኑ ወሲድዎ ዘሎ ሓበራዊ ልምድ ናይ ምጉዳል ስጉምቲ መልሰ ግብሪ ክኸውን ከም ዝኽእል ይእመት። ኣሜሪካ ብደቡብ ኮርያ ልዕሊ 28500 ወታደራትን ዝተራቐ ስርዓተ ሚሳይላትን ኣዋፊራ ከም ዘላ ይፍለጥ። መንግስቲ ኣውስትራልያ ንባጀት ምክልኻል ሃገሩ ናብ 300ዊት ካብ ጃምላ ሃገራዊ እቶት ክብ ከም ዘብሎ ኣፍሊጡ። እቲ ስጉምቲ ንሃገሩ ገጢሞ ከም ዘሎ ዝገለጾ ጂኦፖለቲካዊ ስጋኣታት ንምድዳህ ምዃኑ ሚኒስተር ምክልኻል ኣውስትራልያ ሓቢሩ። ነቲ ውጥን ምትግባር ኣብ ዝመፅእ 10 ዓመታት ኣስታት 50 ቢልዮን ዶላር ንምክልኻል ክትስልዕ ምዃና ዝገለፀት ኣውስትራልያ ዝዓበየ ክፋሉ ኣብ ምዕባልን ምሽማትን ዝተራቐ ኣፅዋር ከም ዝውዕል ኣፍሊጣ። ይኹን እምበር እዚ ብመንግስቲ ኣውስትራልያ ውፅኢ ዘሎ መደብ ናብ ቻይና ዘቐንዐ መልእኽቲ ክህልዎ ከም ዝኽእል ወታደራውያን ተንተንቲ ይጠቕሱ። ዲፕሎማስያዊ ዝምድና ቻይናን ኣውስትራልያን ብፍላይ ካብ ዝሓለፈ ቅርብ ዓመታት እናሓርፈፈ ክመፅእ ምፅንሑ ፀብጻባት ይገልፁ። ኣውስትራልያ ወታደራዊ ዓቕማ ንምድንፋዕ ምስ ሃገራት ምዕራብ ትገብሮ ዘላ ምንቅስቓሳት ካብ ቻይና ተቃውሞ ክመፅኦ ፀኒሕ ኣሎ። ኣብ ልዕሊ ሰራሕተኛታት ረድኤት ውድብ ሕብራት ሃገራት ዝካየድ መጥቃዕትታት ዓመታዊ እናወሳኺ መፅእ ከም ዘሎ ፀብጻባት ትውድብ ገሊፆም። ኣብ 2025 በቲ ኣብ ዝተፈላለዩ ሃገራት ዝፈፀሙ መጥቃዕትታት ልዕሊ 900 ሰራሕተኛታት ረድኤት ከም ተቐትሉ፣ ከም ዝቆሰሉን ከም ተጨውዩን እቶም ፀብጻባት ኣረድዮም። ዝበዝሑ ካብቶም ግዳያት ኣብ ውሽ መጥቃዛብ ዝካየድ ዘሎ መጥቃዕትታት እስራኤል ከም ተቐትሉ ዝገለፀ ዋና ፀሓፊ ውድብ ሕብራት ሃገራት ኣንቶኒዮ ጉተረሽ ንድሕነት ሰራሕተኛታት ረድኤት ዝግበር ፃዕሪ ከም ዝጎደለ ወቂሱ። ኣብዝ ሓለፈ ዓመት ልዕሊ 350 ኣብዝ ሓለፈ 7 ዋርሕ ናይ ዝሒዝናዮ ዘለና ዓመት ድማ ልዕሊ 80 ሰራሕተኛታት ረድኤት መጥቃዕትታት ከም ተቐትሉ ተፈሊጡ ኣሎ። ሃገራዊ ዕዳ ኣሜሪካ ናብ 4 ትሪልዮን ዶላር ከም ዝዓረገ ፀብፀባት ሃገር ሓቢሮም። እቲ ኣሃዝ ምስቲ ናይ ቅድሚ 10 ዓመት ዝነበረ ዕዳ ክነፃፀር እንከሎ ብዕፅፈ ከም ዝወሰኸ እቶም ፀብፀባት ይረድኡ። ኣሜሪካ ብፍላይ ኣብ ፅላት ምክልኻል ትገብሮ ዘላ ልዑል መጠን ወፃኢታት ካብ ቀንዲ ጠንቂ ናይ ትናህር ምዃኑ ክኢላታት ይጠቕሱ። ካብ 2022 ናብ ዩክሬን ኣስታት 200 ቢልዮን ዶላር ዝተመን ወታደራዊ ደገፍ ዝለኣኸት ኣሜሪካ ኣብ ኢራን ኣብ ተካይዶ ዘላ ወታደራዊ ፍሪ ልዕሊ 37 ቢልዮን ዶላር ወፃኢ ከም ዝገበረት ይሕበር። ወታደራዊ ዓቕማ ንምድንፋዕ ኣብዚ ዓመት እዚ ልዕሊ 900 ቢልዮን ዶላር ሰልዕቲ ኣሜሪካ ዝመፅእ ዓመት ነቲ ኣሃዝ ናብ ልዕሊ 1 ትሪልዮን ዶላር ክብ ከተብሎ ከም ትኽእል ኣሚታላ። ኣብ ሪፓብሊክ ማእከላይ ኣፍሪቃ ትማል 19 ሓሰብ ዘይሕጋዊ ምዕደን ወርቅብ ዘጋጥመ ምህማም መሬት ልዕሊ 100 ሰባት ከም ዝሞቱ ይቃልሓሎ። ሰደብዩ ግዳያት ከም ዘለዉ ዝጠቐሱ ሰመዝተ ሃገር ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም ኣለዉ። እቲ ሰብኣዊ ክሳራ ኣብ ዝሓለፈ ቅርብ ዓመታት ኣብቲ ሃገር ብተመሳሳሊ ክስተት ካብ ዝወረደ ክሳራታት ዝዓበየ ይኸውን ከም ዝኽእል ይግመት። ሪፓብሊክ ማእከላይ ኣፍሪቃ ብፀጋታት ወርቂ ሃብታ ምኳን ተኾነት ብሰንኪ ፀጥታዊ ዘይምርጋእ ዝበዝሐ መስርሕ ዕደና ካብ ምቁፃር መንግስቲ ወፃኢ ምዃኑ ፀብፀባት ይረድኦም። ኣብቲ ሃገር ኣብ ዝሓለፈ ወርሒ ሰነ ብዝተኸስተ ተመሳሳሊ ሓደጋ ብውሕዱ 30 ሰባት ከም ዝሞቱ እዩ ዝሕበር። ዓመታዊ ኣህጉራዊ ዋዕላ ሮቦት ትማል 19 ሓሰብ ህዝባዊት ሪፓብሊክ ቻይና ተኸፊቱ። ዕላማ እዚ ኣብ ከተማ ቤጂንግ ዝካየድ ዘለዎን 5 መዓልታት ዝቕፅል ዓለማዊ ዋዕላ ገስጋስ ፍርያት ሮቦት ንምግምጋምን ኣብቲ ፅላት ዝግበረ ወፍሪ ክብ ንምባል ምዃኑ ተገሊጹ። ኣብዚ ክሳብ 23 ሓሰ ዝፀንሕ ኣህጉራዊ ኣጋጣሚ ኣስታት 300 ኩባንያታት ቴክኖሎጂ ልዕሊ 3,000 ፍርያት ኣቕሪበን ኣለዋ። ዝበዝሐ ካብቲ ፍርያት ኣብቲ ፅላት ገዚፍ ወፍሪ ትገብር ናይ ዘላ ህዝባዊት ሪፓብሊክ ቻይና ምዃኑ ፀብፀባት ሓቢሮም። ኣብዚ ናይ ሎም ዓመት ዋዕላ መፍረ ሮቦት ንምዕባል ኣብ መንጎ ሃገራት ናይ ቢልዮናት ዶላር ስምዕ ክኽተም ትፅቢት ይግበር። ዜናታት ምዛም ኣርስታት ዜና ክደግመልኩም። ሃገራዊ ዋዕላ ሕርሻ መፅናዕትታት ኤርትራ 2026 ሎሚ 20 ሓሰ ኣብ ኣስመራ ተኸፊቱ። ሚኒስትሪ ትምህርቲ ኣብ ደቂ ኣምሓረ ንሓለፍቲ ሓደርቲ ኣብያተ ትምህርትን ሆስቴላትን ስልጠና ወዲቡ። ኣብ ከተማታት ካስልን ሃኖቨርን ጀርመን ህዝባዊ ሰሚናራት ተኻይዱ።
ሩስያ ኣብ ልዕሊ ወታደራዊ ትካላት ዩክሬን ከቢድ ክሳራ ዘውረደ መጥቃዕታት ሚሳይል ኣካይዳ። ፕረዚደንት ትራምፕ ኣብ መወዳእታ 2026 ምስ ፕረዚደንት ሰሜን ኮርያ ተራኺቡ ክዘራረብ ከም ዝኽእል ኣሚቱ። መንግስቲ ኣውስትራልያን ባጀት ምክልኻል ሃገሩ ናብ 3 ሚታዊት ካብ ጃምላ ሃገራዊ እቶት ከም ዘብሎ ኣፍሊጡ። ባርከ ዝኽርኩም ተዓዘብቲ ነስዓት ዝተዳለዉ ዜናታት ኣብ ሰዛዚ ምሎ ስለምክተልኩም ንመስግን ምስተረፍ መድባትና ንሓድገኩም ብወገና ብርኩም ሸት

ንኡስ መደብና ዳሳስና ቀፂላ ተቐሪባላ። ክቡራትን ክቡራን ተኸተልትና፣ ሎሚ ዳሳስና ብሰንኪ ዝውስኽ ዘሎ ፅፍሒ ባሕሪ ኣብ መፃኢ ክወሓጣ ዝኽእላ ከተማታት ዝብል ትሕዝቶያ ሒዛ ዘላ። ብዓብኡ ኣብዚ እዋን እዚ ኣብ ዝተፈላለየ ክፋላት ዓለምና ምውሳኽ ዓለማዊ ዋዒ ዘስዕብ ማለት እዩ ኣዝዩ ኣሰቃቂ ባህርያዊ ሓደጋታት ንዕዘባልና ኣብ ዝተፈላለዩ ሓበሬታን ዜናን ተኸታቲልናዮ ኣለና። ንስሑ ዘስዓቦ ድማ ምምካኽ ኣኻዊሕ በረድ ብኡ ዝጠንቁ ድማ ምውሳኽ ፅፍሒ ባሕሪ ንዕዘባ ኣለና። ክሳብ ሎሚ ብሰንኪ እዚ ዝተዋሓጣ ከተማታት ኣለዋ። ገና ብሕጂ እውን እዚ ሓደጋ ዘጠላለዎ ዘሎ ከተማታት እውን ኣለዋ። በዓል መን ይኮና ብሓባር ንከታተሎ። ናብ ንኡስ መደብና ዳሳስና ናብ ኣርያም የማነ ከስክረኩም።

ኣብዚ ግዜ እዚ ዓለም ብሰንኪ ዓለማዊ ዋዒ ንዝተፈላለዩ ባህርያዊ ሓደጋታት ክትቃላዕ ንዕዘብ ኣለና። ዘይንቡር ክሌማ ምቅያር ቅርፂ መሬት ዝተፈላለዩ ባህርያዊ ሓደጋታት ኮታስ ብዙሕ ለውጥታት ይኽሰት ኣሎ። ምብራኽ ወይ ምልዓል ፅፍሒ ባሕሪ እውን ሓደ ካብቲ ብሰንኪ ዓለማዊ ዋዒ ዝኽሰት ዘሎ ንዝተፈላለያ ከተማታት ዓለም ስጋት ኮይኑ ካብ ዘሎ ሓደጋታት ሓደ እዩ። መፅናዕትታት ከም ዝሕብርዎ ዝተፈላለያ ዓበይቲ ከተማታት ዓለም ኣብ ዝቕፅል ሓፂር ዓመታት ብማይ ክዕበጣ ምዃነን እዩ ዝግለፅ ዘሎ። ክቡራት ተኸታተልትና፣ ንሎም እምበኣር መርበባት ማሕበራዊ መራኸቢታት ብምድህሳስ ብሰንኪ እዚ ኣቐዲሙ ክበሃል ዝፀንሐ ባህራዊ ሓደጋ ኣብ ዝቕፅል ዓመታት ብማይ ክወሓጣ ወይ እውን ክጠልቃ ካብ ዝኽእላ ከተማታት ዓለም ኢና ከነላለየኩም። እዘን ከተማታት እቲ ናይ ምውሓጥ መስርሕ ድሮ ተጀሚሩስ ብራኽእን ልዕሊ ፅፍሒ ባሕሪ ካብ ዓመት ናብ ዓመት ይጎድል ምህላው ጭብጢ ዝተረጋገፀ መፅናዕቲ ዝምስክሮ እዩ። ኣምስተርዳም ኔዘርላንድስ። ኣምስተርዳምን ከተማታት ሮተርዳምን ኣብ ትሕት ዝበለ ፅፍሒ ናይ ሰሜን ባሕሪ ዝተፀጋየን። በዚ መሰረት ድማ እቲ ጂኦግራፊካዊ ኣቀማምጠን ንባዕሉ ሓደ ቀንዲ ረቑሒ ንምጥሓለን እዩ። ተወሳኺ ንዘሎ ጻዕቂ ህዝቢ ኣገልግሎት ማይ ንምቕራብ ካብ ትሕተ ባይታዊ ማይ ዝግበር ዕደናን ሓፈሻዊ ምህናት ጽዑቕ ትሕተ ቅርፅን ነታ ከተማ ነዚ ስጋኣት እዚ ካብ ዘቃልዓዩ። ኣብ ዝመፅእ ዓመታት ድማ ብሰንኪ ዘሎ ናይ ክሌማዊ ምዝባል ተወሲኽዎ ክወሓጣ ከም ዝኽእላ እዩ ዝፍለጥ። ኣብተን ከተማታት መስርሕ ዓጋት ማይ መንደቕ፣ ዲጋ፣ መጋረድ ማይ፣ ከልካል ውሕጅ ብኣግኡ እንተዘይተሃኒፁ እዚ ኩነታት ናብቲ ዝዓበየ ሳዕቤኑ ከም ዘምርሕ ይእመት። ጃካርታ ኢንዶኔዥያ። ጃካርታ ርእሲ ከተማ ሃገረ ኢንዶኔዥያ ኮይና 11 ሚሊዮን ህዝቢ ዝቕመጥዋ ከተማ እያ። እዛ ከተማ እታ ዝቐልጠፈ ናይ ምጥላቅ ኩነታት እተርኢ ዘላ ከተማ ምዃና መፅናዕትታት ይጠቕሱ ኣለዉ። በዚ እንተዳ ዕልቕልቕ ከምዚ ዘለዎ ወሲኹ እታ ከተማን ከባቢኣን ኣብ ዝሓፀረ እዋን ክወሓጣ ከም ዝኽእላ ይእመጣሎ። እዛ ከተማ ዓመታዊ ከባቢ 25 ሰንቲሜትር ትወሓጥ ወይ ድማ ትጠልቕ ምህላዋዮም ክኢላታት ዝገልፁ ዘለዉ። ኣብቲ ሃገር ኣብ ዝተኻየደ መንግስታዊ መፅናዕቲ ድማ ሰሜናዊ ክፋል እታ ከተማ ኣብ ዝሓለፈ 10 ዓመታት ከባቢ 2.5 ሜትሮ ከም ዝጠሓለ የነፅሩ። ኣብዚ ግዜ እዚ ድማ 4 ሚታዊት ክፋል ናይታ ከተማ ትሕቲ ፅፍ ባሕሪ ተቐሚጡ ምህላው ይግለጽ። ጠንቂ ምጥሓል ናይዛ ከተማ ድማ ብዘይሕጋዊ ማለት ብዘይ መፅናዕታዊ ዝስርሑ ዲጋታት ኣብ ርእሲኡ ድማ ነታ ከተማ ኣብ ዘይድልዱል ኣቀማምጣ መሬት ከምኡውን ኣብ ልዑል ዕደና ትሕተ ባይታዊ ማይ ዝካየደሉ ዝተደኮነት ስለ ዝኾነት ብዙሕ ግዜ ንዕልቕልቕ ትቃላዕ ምህላዋ ይንገር። ስለዝኾነ ድማ መንግስቲ እቲ ሃገር ርእሲ ከተማ ንምግዓዝ ዝተፈላለዩ መደባት ኣብ ምሕንፃፅ ይርከባሎ።

ኒው ኦርሊንስ ሕቡራት መንግስታት ኣሜሪካ። ኣብዛ ከተማ ካብ ውሕጅ መከላኸሊ ተባሂሉ ዝተሃንፀ ዓብ መጋረዲ መናድቕ ኣሎ። እዚ ናይታ ከተማ ውሕጅ ናይ መከላኸሊ ኣገባብ ኮይኑ ነታ ከተማ ድማ ብሰሜን ካብ ቀላይ ሞርፐስ፣ ብደቡብ ድማ ካብ ቀላይ ሳልቫዶር ካልኦት ንኣሽቱ ቀላያትን ይከላኸለላ። እዞም መከላኸሊታት እንተዘይህሉ ነይሮም ዓለማዊ ምውሳኽ ዋዒ ዝጠንቁ ምልዓል ፅፍሒ ባሕሪ ንኒው ኦርሊንስ ዝዓበየ ስጋት ምኾነ። እንተኾነ እዛ ከተማ ዋላ እዞም መከላኸሊ ሒዛትሃሉ ብሰንኪ ዝዘሎ ዓለማዊ ምልውዋጥ ክሌማ ዓመታዊ 2.5 ሰንቲሜትር ንታሕቲ ትውሓጥ ምህላዋዩ ዝግለጽ ዘሎ። ቀንዲ ጠንቂ ናይዚ ሓደጋ ኣቀማምጣ እዛ ከተማ ምዃኑ ይግለጽ። ኣብ መንጎ ክልተ ቐላይ ተዶኪና እትርከብን ነዚ ቐላይ እዚ ብምጭዳድ ዝተሰርሐት ምዃናን ድማ ይንገር። ሆችሚን ቪየትናም። ከተማ ሆችሚን እታ ቐንዲ ቁጠባዊት ቅናት ናይ ሃገረ ቪየትናም ምዃና እዩ ዝንገረላ። እዛ ከተማ 9,000,000 ህዝብን ዝተፈላለየ ዓበይቲ ኢንዳስትሪታት እቲ ሃገርን ዝሓቆፈት እያ። እንተኾነ ካብዚ ኣቐዲሙ ክበሃል ዝጸንሐ ናይ ምጥሓል ሓደጋ እተምልጥ ኣይኮነትን። ዓመታዊ ድማ 60 ሚሜ ንውሽጢ ትጥሕል ምህላዋ ይግለጽ። ካርታ ናይ ማእከለ ምርምር ክሌማ ከም ዘነጽሮ ኣብ ከተማ ሆችሚን ኣዝዮም ንሓደጋ ዝተቓልዑ ቦታታት እቶም ኣብ ሸነኽ ምብራቅ ዝርከቡ እዮም። ብፍላይ ድማ እቲ ጸፍሒን ብከቢድ ዝተጋጣጠመን ዓዘቕቲ ቱቴም እዩ። እንተኾነ እዚ ከይኣክል ሜኮንግ ዝበሃል ደለልታ እውን ኣብ ጎድንዛ ከተማ ስለ ዘሎ ካልእ ዝዓበየ ስጋኣታ እዩ። ብተወሳኺ እቲ ማእከላይ ክፋል ናይታ ከተማ ኣብ ዝሓፀረ ዓመታት ብማይ ከም ዝሽፈን እዩ ዝእመት ዘሎ። በዚ ድማ እታ ከተማ ካብ ዕለቕልቕን ትሮፒካዊ ማዕበል ሓራ ክትወፅእ ከም ዘይትኽእል እዩ ዝግለጽ። ባንኮንግ ታይላንድ 5 ሜትሮ ጥራያ ካብ ፅፍሒ ባሕሪ ክቢላ ዘላ። እዛ ከተማ ዓመታዊ ብ20 ሚሜ ንታሕቲ ገጻት ትጥሕል ከም ዘላ እዩ ዝፍለጥ። ከተማ ባንኮንግ ኣብ ፎኪስ ዓይነት ሓመድ ስለ ዝተደኮነት ንዕልቕልቕ ኣዝያ ቅልዕት እያ። ብዘይብኡ ኣብቲ ሃገር ዝካየድ ናይ ትሕተ ባይታኣዊ ማይ ምውፃእ ፅፍሒ ባሕሪ እታ ከተማ ንታሕቲ ለጠቕ ክብል ግድነት ይገብሮ። ኣብ 2030 ድማ ዝበዝሕ ገማግም ናይቲ ሃገር ዓብ ኣህጉራዊ ማዕርፎ ነፈርቲ ናይቲ ሃገር ከይተረፈ ብማይ ክወሓጥ ከም ዝኽእል መጽናዕቲ የነጽር።

ሳቫና ሕቡራት መንግስታት ኤሜሪካ ከተማ ሳቫና ጆርጂያ ሓንቲ ካብተን ኣብ ብርቱዕ ህቦብላ ዝኽሰቶ ቦታ ተደኪና እትርከብ ከተማያ ልዕሊ መጠን ክፉእ ኩነታት ኣየር ኣብ ግምት ከየትካ ኸኣ እዛ ታሪካዊት ምዃና ዝንገረላ ከተማ ብኩሉ ሸነኻ ብማይ ዝተዋሕጠት እያ። ፈለግ ሳቫና ብሰሜን፣ ፈለግ ኦቸ ብደቡብ ናብ ኣብ ጥቖም ዘሎ ዓዘቕቲ እዮም ዝፈሱ። እዚ ማለት ዓመታዊ ህቦብላታትን ቅፅበታዊ ዕልቕልቕን ነዛ ከተማ ይወርዳ ማለት እዩ። እኩብ ድምር ናይዚ ሓደጋታት ድማ ኣብ ቀረባ ዓመታት

ተማ ሰባና መንበር ዓሳታት ክትከውን ትኽእል እያ ክብሉ መፅናዕትታት ይእምቱ። ጆርጅ ታውን ጂያና ንዘመናት ርእሰ ከተማ ጂያና ዝኾነት ከተማ ጆርጅ ታውን ድሕነታ ኣብ ካብ ባሕሪ ዝከላኸል መንደቒ ተመርኪሱ ፀኒሑ። እዚ ድማ ብልክዕ ብሓደ ዓርሞሹሽ 450 ኪሎ ሜትር ዝቕመቱ ካብ ማዕበል ባሕሪ ዝከላኸል መናድቕ ማለት እዩ። 90 ሚእታዊት ህዝቢ ጂያና ኣብ ገምገም ባሕሪ ዝነብር ህዝቢ እዩ ዘለዋ። ስለዚ እዛ ከተማ ካብ ዓበይቲ ሓደጋታት መታን ክትናገፍ ነዚ ካብ ማዕበል ባሕሪ ዝከላኸል መንደቕ ምህናፅ ተደልዩ። እዚ መናድቕ ዋላ እንተሃለወ ስግኣት ምጥሓል እዛ ከተማ ግን ኣብ ቦትኡ ምዃኑ መፅናዕትታት ይሕብሩ ኣለዉ።

ኣብ መወዳእታ ዋላ እኳ ንባህራዊ ሓደጋታት ሙሉእ ብምሉእ ደብ ከተብሎ ኣፀጋሚ እንተኾነ ብዓለም ደረጃ ተሓባቢርካ ዓለማዊ ዋዕ ንምቕናስ ዝግበር መስርሓት ሃገራት ሙሉእ ብምሉእ እንተሰሪሐናሉ ግን እዚ ናይ ምብራኽ ፅፍሒ ባሕር እውን ልክዕ ከምቶም ካልኦት ባህራውያን ሓደጋታት ደው ክብል ወይ ድማ ብዝተሓተ ደረጃታት ክቕፅል ይኽእል እዩ።

ናትራን ይኹም ኣብ ምክትታል ትርከቡ ቀጢላ ንኡስ መደብና ዓለም ስነ ጥበብ ተቐሪባ ኣላ። ሎሚ ዓለም ስነ ጥበብና ብልምዲ ኮምፒተራይዝድ ሙዚቃ እንብሎ እንታይ ምዃኑ ብሓባር ክንዕዘብ ኢና። ጉጉይ ወይ ድማ ቅኑዓ ባህላ ዲኸ ብሓባር ክንዕዘብ ኢና። ብፍላይ ኣብዚ ሎሚ እዚ ናይ ቀደም ደርፍታት ብኤኣይ ብሓገዝ ኤኣይ ማለት እዩ ኣርቲፊሻላዊ ብልሒ ተሰኒዩ ኣዝዩ ብሉፅ ሙዚቃ እንደኾነ ይቐርብ ኣሎ። ብሉፅ ድዩ ኣይ ብሉፅን ብመንፅር ሰማዒኡ ተዓዛቢኡ ንኸውን። ግን እቲ ስራሕ ዘሎ ኮምፒተራይዝድ ዝበሃል ሙዚቃ እንታይ እንታይ እዩ ዝኣትዎ? ካብቲ ካልእ ማንም ዓይነት ሙዚቃ እንታይ እዩ ዝፈልዮ? ብሓባር ንከታተል። ናብ ፌሩዝ ቢደም ከስክረኩምኒ ሰነ ምክትታል

0: σου κάψαν φύ, να πούσαν φύ φωτούρ να σαπού μουσικαλεπίου.
1: ሙዚቃ ኣድማሳዊ ቋንቋ ተባሂሉ ካብ ዝንገረሉ ቀሊል ግዜ ኣይቁጥርን። ነቲ ብቋንቋ ተፈላለዩ ካብ ኣህጉር ናብ ሃገር ዝተማቐል ህዝቢ ዓለም ብሓደ ቕኒት ኣቃንዩ ክሰማዕ ዝኽእል ኣካል ናይ ጥበብ ብምዃኑ እውን ይንገረሉ እዩ። ነብሲ ወከፍ ሕብረተሰብ ናተይ ዝብሎ መሳርሒ ሙዚቃ ብምውናን ሙዚቃ በብወገኑ ኣስተማቒሩ ነቲ ዓለምለኻዊ ምቅናይ ሙዚቃ ስዕቡ እውን ናብ መላእ ዓለም ይፅንበር። ንዘመናት እናተቀያየረ ድማ ካብ እዋን ናብ እዋን ዘመኑ ዝሓለወን ርቀት ዘለዎም ምዕቡላት መሳርሒ ሙዚቃ ብምጥቃም ጥራይ ዘይኮነ ብግጥሚ ተሰንዮም ዝዳለው ደርፍታት ውሑዳት ኣይኮኑን። በዚ ምዳይ ምዕባልን ተፈላጥነትን ናይ ሙዚቃ ካብ ምዝንጋዕ ሓሊፉ ኣብ ናይ ስነ ልቦና ሕክምና እውን ክፅንበራ ኽኢልዎ እዩ። ክቡራት ተኸታተልትና፣ ንሎም ሰሙን ኣብ ኣገባብ ኣሰራርሓ ደርፊ ኣድህቦ ዝገበረ መደብ ኢና ክነቕርበልኩም ሰናይ ምክህታል።

0: ኣብ ኣገባብ ኣሰራርሓ ናይ ሓንቲ ደርፊ ተሓልፎ መንገድታት ኣለዉ። ሙዚቀኛ ብዝመልኮ መሳርሒ፣ ድምፃዊ ድማ ቃላት ለቒሙ ድምፂ ኣሰኒዩ ብዘድምፆ መንገዲ ዝዳሎ ብምዃኑ ብርክት ዝበሉ ሰብ ሞያ ዝሳተፎ ዓውዲ እዩ። ኣብዚ ሞያ ናይ ምቓም ሓንቲ ደርፊ ብልምዲ ብኮምፒተራይዝድ ሙዚቃ ተባሂሎም ዝስመዩ ኣለዉ። ንምዃኑ ግን እዚ ኣባህላ ብኸመይ ይግለጽ?
1: ኮምፒተራይዝድ ሙዚክ ብሓፈሽኡ ብዱብድቡ ዝንጥቀመሉ ቃል እንዲ መዘውትሮ ቅጻሊ ከዓ ኮይኑ ኣሎ። ኣብ ውሽጢ እቲ ውልካ ቅሩብ ስፍሕ ዝበለ ናቱ ትንተናታት ኣለዎ። ንኣብነት ዝኾነ ብኮምፒውተር ዝሓልፍ ዘበለ ሙዚቃስ ብድብድቡ ሰብ እንታይ ይብሎ? ኮምፒተራይዝድ ሙዚክ ኢሉ ይፅዋዕ። ኮምፒተር ስለ ዝሓልፈቶ እዩ። ዳው ዝበሃል ኣሎ ሶፍትዌር ሳብ ሙዚቃ ንጥቀመሉ ዳው ሕፅሮ ተቃል DAW ዲጂታል ኦዲዮ ወርክ ስቴሽን ኢና ንዝርዝሮ ማለት እዩ። ሕጃው ንጥቀመሉ ሶፍትዌር ኣብ ኤርትራስ ኪዩቤዝ፣ ኤፍኤል ስቱድዮ፣ ላጂክ ፕሮ፣ ኣብ ገለገለ ኤብልተን ላይቭ ትሪኢኻ ወይ ፕሮ ቱልስ ገለ ነዚን ክትጥቀመለን ከለኻ ሰብ

ኮምፒተራይዝድ ሚዩዚክ ይብለን እቲ ትሰርሖ ህርመታት እቲ ትቕምሮ ቅማረታት ኣብኡ እቲ ኩሉ ንድምፅታት ንክትፈጥር ኢልካ ሃለኽለ ክትብሎ ገለ እቲ መስርሕቲ ብኡ ንድሕር ዳ ሓሊፉ ኮምፒተራይዝድ ሚዩዚክ ይብሎ ትእሰር ኣብ ጀራ ትኣቲኻ ጀር ጃንራ ኣብኡ ኣቲኻ ከዓ ንኣብነት ኢዲኤም ኤሌክትሮኒክ ዳንስ ሚዩዚክ ኢልና ንዝርዝሮ ኢዲኤም ወይ ዚ ቴክኖ ዝበሃል ትራንስ ዝበሃል ሓውስ ዝበሃል ዝተፈላለዩ ጀራት ኣሎ ኣብኡ ንጥቀመሎም ድምፅታት ከ ኣሎ እቲ ድምፅታት ተመስርሖ ኢኻ እጂ ከምዚ ጊታር ናታ ፍልጥ ድምፂ ዘለዋ ፒያኖ ናታ ፍልጥ ላታ ወይ ሳክሶፎን ገለ ወዘተረፈ ከምኡ ዘይኮንካ ትገብር ትፅምሮም ነቶም ድምፅታት ሲንተሳይዝ ትገብሮ ሕጂ ኣብኡ እቲ መስርሕቲ ብኡ ዝሓለፈ ከዓኒ ኮምፒተራይዝድ ሚዩዚክ ትብሎ ብድብድቡ ማለት እዩ ሕጂ ናይ ሮቦት ድምፂ ዘለዎ ዝተፈላለየ ድምፅታት ንድሕር ኣብቲ ሙዚቃ ካየት ኢኻ ከዓ ብድብድብታት ሰብ ቅድም እንታይ ትበሃል ነራ ናይ ሮቦት ሙዚቃ ትበሃል ነራ ፀኒሓ ናይ ኤሌክትሪክ ሙዚቃ ተባሂላ እጂ ከዓ ኮምፒተራይዝድ ሚዩዚክ ተባሂሉ ሕጂ ኣብ ውሽጢዋቲኻ ጥለቕ ኢልካ እዚ ነቲ ብዙሕ ነገር ክትንትኖ ትኽእል ኢኻ ብድብድቡ ግን ኮምፒተራይዝድ ሚዩዚክ ክትብሎ ከለኻ ሓደ ሓደ ግዜ እንታይ ከስምዕ ትዕዘብ ኢኻ ኮምፒተር ዝሰርሐቶ ሙዚቃ ኮምፒተር ኣይትሰርሕ ና ሙዚቃ ኮምፒተር ዋላ ሓንቲ ነገር ኣይትገብረልካ ኮምፒተር እንታይ እያ ትገብር ትእዛዝ ትቕበል ዴታ ትዕቅብ ፕሮሰስ ከዓ ትገብር ነቲ ዝሃብካ እያ ትእዛዝ ሕጂ ዋላ ብታ ሙዚቃ ከም እያ ትሰርሕ ኮምፒተር ካብ ኣዝአን ዝማዕበላ ኮምፒተርስ ገለ ክሳብተን ኣብ ጀጅባና ንሕዘን ሞባይል ገለ ተዚ ኣዝዝካየን ኣይሰርሐኒ ልክዕ ከምኡ ከዓ ኣብታ ሙዚቃ ትእዝዝ ንስኻ ንሳ መስሪሓ ትህብካ እንጂ ኣብ ላይፍ ሙዚቃ ከይተረፈ ከምኡ ኣት ኢሎ ሎሚ ሎሚ ክብለክን ከለኹ ሲ ሓደ ባርከ 3ላ0 ዓመቶ ገለቢሉ ኣለዎ ትዕድመ ከምኡ ካብ ዝገብር ሰብ ልዕሊ እውን ክኸውን ይኽእል ብፍላይ ብተን ዝማዕበላ ሃገራት ሓደ ሰብ ይደርፍ እታ ድምፂ ናብ ማይክሮፎን ትኸይድ ኣላ ካብ ማይክሮፎን ብሚክሰር ኣቢላስ ናብ ስፒከር ኣይኮነትን ትኸይድ ሎ ኮምፒተር ተሓልፈ ኣብታ ኮምፒተር ድማ እቲ ኢንጂኒር ኮፍ ኢሉ ንሱ እቲ ዝግበር ይገብር ማለት ድምፅኻ ንኸይትፈርስ ድዩ ንክኸሓሕሎ ድዩ ዝተፈላለዩ ኤፌክትስ ንክፈጥር እቲ ኤፌክትስ ንብሎ ዘለና ከምዚ ዲሌይስ ይፈጥረልካ ወይ ሪቨርብ ከም ዝገብር ዶ ገለ ዝኾነ እቲ ደሊዎ ዘሎ ኤፌክትስ ናፈጠረ ነቲ ሰብ ኣብ ስምዒት ከም ዝኣቱ ይገብሮ ተደልዩ ዘሎ ስምዒት ትፈጥሮ እዚኣ ንባዕላ እንታይ ሽማ ኮምፒተራይዝድ ትብሎ ሕጂ ዝኾነ ከምዚ ናይ ሂማን ታች ንብል ምሽ ብሰብ ዝሓለፈ ነገር ሲ ሂማን ታች ኣለዎ ንብሎ ብኮምፒተር ዝሓለፈ ነገርካ ኮምፒተር ታች ኣለዎ ንብሎ እዚኣ እያታ ኮምፒተራይዝ ሚዩዚክ ተባሂላ ብድብድብታ ዝረበላ ዘላ ማለት እዩ ኮምፒተር ትሰርሖ ስራሕ ንምባል ዝግለፅ እንድሕር ዳ ኮይኑ ጌጋ እዩ ከምዚ ዝበልኩ ኸ ኣገባብ ንክትገልፅ ኢልካ ንድሕዳ ትገልፀሉ ኢኻ እቲ ኮምፒተራይዝ ሚዩዚክ ከዓኒ እወ ኣሎ

ከምዚ ክግለጽ ጸንሐ እዚ ኣብ ባህላ ጌጋኮ እንተኾነ ኣብዚ ሙያ ዝነጥፉ ብብዝሒ ኮምፒተራይዝ ዝፍለጥ ድምፂ ይጥቀሙ ብምዃኖም እዩ። ከም ኣብነት እውን በዓል ኣቪችን ቴስቶን ዝበሃሉ ዘፍረይዎ እዩ ኣቕሪቡልና። እዚ ከዓ ምስ ምዕባለ ኣብ ገዝኦም ብዘይ ዝኾነ ጸገም ኣዳልዮም ናብ ሰማዕቲ ዘቕርቡ ስለ ዝኾነ እዩ። ሸር ትበሃል ደራፊት እውን ነዚ ናይ ኮምፒተራይዝድ ሙዚቃ ክስመ ካብ ዘኽእሉ ሰብ ሙያ እያ። ምክንያቱ ከም ናይ ኮምፒተር ወይ ሮቦት ድምፂ ዘለዋ ብምዃና እዩ። ብተወሳኺ ዝጥቀምሉ ሶፍትዌራት እውን ነዛ ባህላ ብልምዲ ንኸዘውትር ካብ ዘገድዱ ምዃኖም ይገሊጹልና።

0: ኣብ ኣገባብ ኣሰራርሓ ናይ ሓንቲ ደርፊ ብዝተፈላለዩ መንገድታት እዩ ዝዳሎ። ካብቶም ኣገደስቲ ዝኾኑ ድማ ሕላይ ዝበሃል እዩ። ንምዃኑ ግን ሕላይ እንታይ ማለት እዩ?
1: ሕላይ ብዙሕ ግዜ ሰብ ሕደማ እዩ።

0: ይብላ ወይ ከዓ ናይ ደርፊ ግጥሚ ከዓ ይብላ ግን ሕላይ ከዓ ትብላ እታ ሕላይ ትበሃል ሲ ንደርፊ ንክድረፍ ኢልካ ትጥቀመላ ግጥሚ ሕላይ ትብል ቃል ትጥቀመላ ማለት እዩ ሕላይ ከምዚ ኣብ ሓደ ክላስ እንታይ ተሓቲቱ ዓይነይ ዝያዳ ይገድስ ግጥሚ ዶ ዜማ ተባሂሉ ሓደ መምህር ተሓቲቱ ድሓር ንስኻ እንታይ ኢሉ መሊሱ ንሓንቲ ጓሪ ምስ ኣበልከያስ መጀመርታስ እንታይ ትርኢ ገለ ኢልዎ እንታይ ቆመናኣ ገለ መልክዓ ከዳድና ገለ ትርዮ ገለ ኢልዎ እሱ ከም ዜማ ጌርካ ሕዞ ሽዑኡ ከተዕልላ ትጅምር ቁም ነገራ ገለ ትርዮ ገለ ዕሙቕ ኢልካ ትፈልጣነታ ጓል ማለት እዩ እቲ ናይ ብሓቂ ፅባቀኣ ሽዑ ኢኻ ትርዮ እዚ ኸ ከም ግጥሚ ጌርካ ርአያ ዊች ሚንስ ሕላይ ማለት እዩ ከም ሕላይ ጌርካ ርአያ ገለ ኢልዋ ሕጂ እቲ ውሽጢ ጥልቕ ኢልካ ነታ ተሰሪሓ ዘላ ደርፊ ክትፈልጣ ንሕርዳ ደሊኻ እንታይ መልእኽታ እንታይ ክትብል ደልያ ዘላ ገለ እቲ ሕላይ እሱ ይስርሑ ኣብ ሕላይ ዓለም ኣቲኻ ብዙሕ ነገር ክትብል ትኽእል ኢኻ ግን ኣብ መወዳእትኡ መልእኽቲ ናይታ ደርፊ ኣብታ ሕላይ ኢኻ ትረኽባ ንሃገር ክኸውን ይኽእል እዩ ንፍቕሪ ክኸውን ይኽእል እዩ ንፕሮፓጋንዳ ክኸውን ይኽእል እዩ ንመምሃሪ ክኸውን ይኽእል እዩ ንምንቃፍ ክኸውን ይኽእል እዩ ዝተፈላለየ ክስታይ ክትፈጥር ትኽእል ኢኻ ኣብቲ ሕላይ ኣብኡ ምስኣተኻ ከዓኒ ኣገባብ ዝተፈላለየ ኣገባብካ ይጥቀሙቶም ሕላይተኛታት ከምዚ ሲምቦልስ ገለና ዝተፈላለየ ተምሳላያውታት ገለ ይጥቀሙ እቲ ሜታፎር ዝበሃል ሲምቦል ዝበሃል ዶ ገለ እናበሉ ከዓኒ በቲ ዝተዓሞም ኣገባብ ገይሮም ነቲ መልእኽቲ የመሓላልፍዎ ህዝቢ ተላዕለሉ ተደሊኻ ህዝቢ ተህደሉ ተደሊኻ ሽገይ ሃውኒ ሽገይ ሃውኒ ገለ እናተባሃለ ተደሪፉ ኣብ መወዳእቱ ሰብ ነዲሩ ሰውራ ወፊሩ ኸይዱ ናፅነት መፅ ሕጂ ሕላይ ሲ ህዝቢ እውን የንቀሳቕሰልካ እዩ ከም ፅሑፍ ማለት እዩ ኣብ ገሊኡ ቃንዛኻ እውን ተውፅሉ ቃንዛኻ ንሒታኻ ዝተውፅሉ ብሉዝ ሚዚክ ክብለኪ ዝፀናሕ ኮነ ኣብነት ናይ ኢሕታ ይንሱ ብምሉእ ኣባኻ ዘጋጠመ ኣይኮነን ኣብ ስድረኻ ዘጋጠመ ኣብ ጎረባብትኻ ዘጋጠመ ገለ ቃንዛኻ ትገልፀሉ ኣብ ናይ ቆልዑ ደረጃ ንሕርዳ ውሊድካ ከዓ ኣብቲ ታሕቲ ተወሪድካ ከዓ ቆልዑ እንተክበልዑ ከለዉ ድዮም እንተክድቅሱ ከለዉ ድዮም ገለ ወይ ከዓ እናተፃወቱ ዝምርዎ ገለ መዛሙር ትህቦ ንምንታይ እትልካ ባህሊ ንምስግጋር ክብረት እቲ ካራክተርስ ክተሃንፅ ንሕርዳ ደሊካ ኣብ ቆልዓሲ በተን መዛሙር ገለ ጌርካ ትሃንፆ ማለት እዩ ሕላይ ከዓ ከምዚ ዓይነት ስራሕ ከዓ ይሰርሐልካ እቲ ናይ ቆልዑ ደረጃ ኣብ ሰውራ ንሕርዳ ከይድካ ከዓኒ ነቲ ሰብ ተበራብሮ ቀፃሊ ተንቆሖ ጥራይ ዘይኮነ ዝተበራብሮ ከዓኒ ከምዚ ድቁስ ሰራዊት ኣየድለይካ መወዳቱ ዝተበራበረ ሰራዊት ድሉ ሰራዊት ዘለይካ እዚ ቻቦሎ ንዓውሽ በሎ ካላሽ እንታ ኣክሎ ገለ ኢልካ ንክንዲ ገለ ዝኸውን ናይ ደርግ ሰራዊት ዚ ከም ሓደ ብዘይጠቅም ሕጂ ከድካ ዝስዕርከ ተብሎ ትኽእል ገለ ጌርካስ ኣናእዝተብሎ ሕጂ ሰራዊትካ ፍናን ከም ዝዓስሎ ገለ ትገብር እዚ ሰውራዊ ኣብ ናፅነት ኣይሰርሕኒ ኣብ ሰውራ ግን ከምኡ ጌርካ ነቲ ሰራዊት ተሃንፆ ሕጂ እቲ ሕላይ ኣብ ከኩነታቱ ምሰእተኻዮ ነናቱ መልእኽቲ ይገልፅ ነቲ ዘሎ ከባቢ መሲሉ እዩ ካ ዝገልፀልካ ኣብ መወዳእቱ ሽዑ ትደሊኻዮ ዘለኻ ስምዒት በቲ ዜማ በቲ ሽጣራታት ናይ ምቕቅማርን ገለን ዘይኮንካ ጥራይ ትሰርሖ ሲ በቲ ሕላይ እውን ጌርካስ ዝያዳ መልእኽትኻ ተሐልፍ ዝያዳ ስምዒት ትፈጥር ሽዑ ናብቲ ደሊኻዮ ዘለካ ተማእዝኖ ነቲ ሰማዒኻ ማለት እዩ
1: ዝበዝሐ ግዜ ዝዳለዉ ደርፍታት ንባህልን ልምድን ከምኡ ድማ ንኹነታት ናይ ሓንቲ ሃገር ንምግላጥ ተባሂሎም ይዳለው እዩ በዚ መንገዲ ኣብ ምላዓልን ምንቃሕ ህዝቢ ዓብ ተራ ከም ዘለዎ እውን ዝሓለፍ ታሪክ ሃገርና ዝምስክሮ ሓቂ እዩ ሓንቲ ደርፊ ኣብ ሕብረተሰብ ዘለዎ ኣስተዋፅኦ ቀሊል ክሳብ ዘይኮነ ንኽትዳሎ ተሓልፎ መስርሕ እውን ኣድካሚ ከይኮነ ይተርፍን ከመይ እንተበልና ነቲ ሕላይ ወግጥሚ ዘሰኒ ዜማ ንምድላው ዘድልዩ ሙዚቀኛታት ምድላውን ከምቲ መልእኽቲ ናይቲ ግጥሚ ብግቡእ ክውክለካ ዝኽእል ድምፃዊ ምቕራብን ምውሃድ ዝመልኽን ምቕራብ ካልእን ነገራትን ስዒቦም ዝቐርቡ መንገድታት እዮም በዚ መዳይ ኣብ ሃገርና ክሳብ ሕጂ ዝተፈላለዩ መንገድታት ብምጥቃም ዝበዝሑ ንባህልን ልምድን ናይ ሕብረተሰብና ዘንፀባርቑ ብዙሓት ስራሓት ቀሪቦም እዮም ስለዚ ኣበርክቶ ሰብ ሙያ ኣብዚ ዓውዲ ብዝተፈላለዩ መንገድታት ቀሊል ከም ዘይኮነ ይውዕሊሉና

0: ነዞም ዝተገልጹ መንገድታት ተኸቲሎም ዝዳለዉ ደርፍታት ብዙሓት እዮም። ካብቶም ኣብ ግዜ ቓልሲ ዝቐረቡ ደርፍታት ብዝተፈለየ ንህፃናት ተባሂሉ ዝተዳለወ እሞ ንነዊሕ ዓመት ካብ ኣእምሮ ዘይሃስስ ኮይኑ ዝተሰርሐ ውሑድ ኣይኮነን። ኣገዳስነት መልእኽቲ ናይ ሓንቲ ግጥሚ እውን ብኸምዚ ዝስዕብ ይግለጽ።
1: ንኣብነት እቲ ንሕና ዋሪ ኣብ ዝነበርናሎ ግዜ ንኣብነት ከልዕል ዋሪ ሲ 19 ዓመታት እንድያ

ምንጪ መበገሲ ንኣብነት ክትሪኦም ከለኻ ኩለ ፀሓፋ እዩ ኤፍሬም ፍቃድ እዩ መምሪ ኤፍሬም ፍቃድ እዩ እቲ ዜማ ዝደርሶ ንሱ እዩ ትሕላይ ዝደርሶ ንሱ እዩ እቲ ምንጪ ክትሪኦም ከለኻ መብዛሕትኡ ግዜ ካብቲ ከባቢ እዩ እቲ ከባቢ ከ እንታይ እዩ ዘለዎ ብዙሓት ቆልዑ ቆልዑን መንእሰያት ዘለዎ እዩ ሕጂ ኣብ ዕላል ገለ ትርኢ ትሰምዕ ኣብ ግዜ ልምምድ ገለ ትዕዘብ ኩነታት ገለ ይመርሐካ እዩ ህዝቢ ዝህበካ ርእቶ ኣሎ ህዝቢ ዝህበካ ርእቶ ከዓ ገሊ ቁም ነገር ዘለዎ ርእቶ እዩ ገሊ ስሚዒታዊ ርእቶ እዩ ሕጂ ስሚዒታዊ ርእቶ ገለ ወላ ትስሕቀለኮ ትኽእል ኢኻ ሳን ምስቲ ዋዓል ገለ ሰብ ፅቕ ኢሉ ድሕድ ሕብሎ እዩ ዘረባ ሓደሓደ ግዜ ሽዑኡ መበገሲ ሓሳብ ግን ይኮነካ ንዓኻ ወይ ከዓ ጌጋታት ትርኢ ኣብ ከባቢ እቲ ዝረእኻዮ ጌጋታት ገለ ተእትዎ ወይ ሓድሽ ነገር ይተኣታቶ ንዕ እውን ትጉስጉሰሉ ትደሊ ገለ እዚ መንቀሊ ሓሳብ ይኸውን ወይ ከዓ መንግስቲ ኣብ ሓደ ነገር ኣተኪሩ ክሰርሕ ይደሊ ኤች ኣይቪ ክጠፍእ ኣለዎ ወፍሪ ዋርሳይ ከኣሎ ኩልና ንስራሕ ሃገር ነልምዕ ገለ በብእዋኑ ንሰምዕ ነርና ኢና ከምኡ መፅኡ ገለ ትጎስጉሰሉ ትበሃል ገለ ሕጂ እንተስ ብሓበሬታ ድዩ እንተስ ብትዕዘቦ ድዩ ገለ ሓደ ስራሕ ይነቅል ወይ ከዓ ክትምዕድ ወይ ፍናን ናይ ሰብ ከተበረኽ ገለ ትደሊ ንኣብነት ሃገረይ ኩሉ ሰብ ዝፈልጣ መዝሙር ናይ ዋርያ ንሕና ዘሚርና እያስ ደቅና ዝኣኽሉካ ሕጂ ዝምርዋ የዓቢላ ገለ ኣለዉ ኣብ ፈቐዱ ሰብ ሃገረይ ይብለካ ገለ ዋርን ሃገረይንስ ከምዚ ክስታይ ኮይነን ከምዚ ዳርጋ ሓደ ኮይነን እቲ ዝፈረየ ኣማኢት ዝኾነ ደርፍታት ሃገረይ ክዝክር ጀሚሩ ሰብ እንተኮይነ ሃገረይ ተሰሪሓ ተይልካ ግልፅ ኣብ መወዳሱ ሃገረይ ፈትወኪ እዩ መልእኽታ ሓንቲ ብላን ካ ሃገረይ ፈትወኪ እያ መልእኽቲ ሓንቲ ካልእ መልእኽቲ የብሉ እ ሃገረይ ፈትወኪ እዩ ወ ንፈትዋ ነዚ ንክትሰርሖ ግን ንዓኣ ዝቀናበረ ሙዚቃስ ሙሴ ተስፋ ማርያም ወዲ ሱዳን እዩ ዝበሃል ወዲ ሱዳን እዩ ዝፍለጥ ንሱ እዩ ነታ ሙዚቃ ኣዋሂድዋ ትሕላይ እቲ ዜማ ናይ መምሪ ኤፍሬም ብዙሕ ግዜ ከዓ ሎ ጎስጓሳት ገለ ይግበር እዩ ስራሕ ትሰሪሕካ ገለገለ መወዳእቱ ዜርካ ትኩሉ ትብሎ ግን ንሃገርካ ስለ ትፈትዋ እዩ ካልእ ምስጢር ሃልይዎ ይኮነ በቲ መንደቕ ዝፈረሰ መንደቕ ፈሪሶ ገለ ክትብል ከለካ ሃገርካ ስለ ትፈቱ እዩ እምበር እታ መንደቕ ኣይኮነ ተዛርበካ ዘላ እቲ ፍቕሪ ሃገርካ እዩ ተዛርበካ ዘሎ ሕጂ ካብ እዩ ዝነቅል ኣብ መወዳእቱ ዝተፈላለዩ ኣብኡ መንእስያትን ቆልዑን ገለ ኣለና ኩሉና ኤርትራ ንፈትወኪና ንብል ገለ ካብ ይብገስ ሕጂ መበገሲ ሓሳብ ዝኮይኑ ኣብ ምስርሑ ይኣቱ ማለት እዩ ኣብ ምስርሑ ምስኣተወ እቲ ዕላይ ተዳሊሎ ዜማ ተዳሊሎ ኣብ ሙዚቃ ኣሬንጅመንት ይኣቱ ማለት እዩ ሙዚቃ ኣሬንጅት ይኸውን እቲ ብዙሕ ግዜ ከም ጌጋ ዝሰምዖ እንታይ ኣሎ ኮምፖዝ ይኸውን ኮምፖዘር ገለ ይብሉካ ንዴ ኮምፖዚሽን ኮምፖዘር ኣብ ክላሲካል ሙዚቃ ንጥቀመላ ቃል እያ ደራሲ ማለት እያ ትርጉማ ኮምፖዝ ገይረ ደሪሰ ኮምፖዘር ደራሲ ኣብ ናይ ሎሚ የ ኮንቴምፖራሪ ንብሎ ሙዚቃ ከዓ ኣሎ እዚ ሎሚ ንሰምዖ ዘለና ኣብ ኣርኤንቢ ሂፕሆፕ ፓፕ ገለ ንብሎ ከዓኒ ሶንግ ራይተር ንብል ክልቲአን ደራሲ እየን ትርጉመን ኣብ መወዳእቱ እንታይ ዝደርስ ዜማ ዝደርስ እቲ ሕላየተኛ እዩ እቲ ግጥሚ ዘዳሉ ሰብ ሕላየተኛ እዩ ሕጂ ነዚአን ክልቲአን ምስተሰርሐ ወዲ ሱዳን ከዓ እታዋሃዲ ሙዚቃ ኮይኑ ሰሪሕዋ ማለት እዩ ናብ ስቱድዮ ከይዳ ኣብ ስቱድዮካ መን ኣሎ ድምፂ ንዓ ክመልኣ ዝኽእል ተባሂሉካ ሓደ 5-6 ዝኾኑ ሰባትካ ናብ ስቱድዮ ከይድና ድምፂ ተመሊኡ መወዳቱ ሃገረይ ኮይና ማለት እዩ ብርግፅ ቪድዮ ኣዝዩ ሓጋዝ እዩ ኣብ ሙዚቃ ቀደም ምስማዕ እዩ ነይሩ ሰብ ሓይሉ ሎሚ ከዓ ሰብ ምርኣይ ኮይኑ ኣሎ ሓይሉ ሕጂ ወላ ኣልቡም ክዝርጋሕ ትሰሚዐ ኢኻ ክሳብ ሕጂስ ኣልቡም ስብዙሕ እዮም ዝዝርግሑ ኣብ ኤርትራ እኳ ጠፊእ ኣሎ እንዲ ኣልቡም ኣብ ኣሜሪካ ኤሮጳ ኤሽያ ኣውስትራልያ ተወሪድካ ግን ብብዙሕ ካ ትሰምዕ ኣልቦምስ ቢልቦርድ ኢሎም የዳልዉ እዮም ህዝቢ ይመርፅ እዩ ገለ ይፋ ቅድም እንዳ ዜና ከምኡ ይግበር ነይሩ ኣብናይ ሬድዮ ዛራ ንኣብነት ተባሂሉ ገለ ይግበር ነይሩ ዝተፈላለዩ ሰባት ይምረፁ ይዕወቱ ገለ ብኣካል ዝርከብናሉ እዩ እዚ ሕጂ ከምኡ ተባሂሉ ተሰሪሑ ገለ ኣብ መወዳእቱ ሰብ ሰሚዑ ይፈርድ ዝነበረ ሎሚ ግን እንታይ ኮይኑ ቪድዮ ተሰሪሕካላ ደፋኢት ሓይሊ እያ ትኸውን እታ ቪድዮ ብብዝሒ ከም ትዕወት እያ ትገብረካ ነታ ሰሪሕካ እያ ዘለካ እ ኣፍኮርስ ሃገረይካ እታ ቪድዮ ኣላ ብናእሽቱና ከለና ገለ ዝተቐርፀ ዝተፈላለየ ሜሞሪስ ገለ ኣለዋ ዝተቐርፃ ገለ ንሰን ተዋሂደን ከዓኒ
ቪዲዮ ኮይና ማለት እዩ።

ድርጅት ኣገባብ ኣሰራርሑ ሓደ ኣገባቢ እዩ ዝኸ እቲ መንቀልስ ሃገር እያ መንቀሊት ሃገር ይፈትወኪ እዩ ገለ እቲ ንፁሂቲ ኣብ ዘሎ ቃላት ገለ ሃገር ይፈትወኪ ተወዲዩ ቆልዓ ክብሎ ክእል መንሰይ ክብሎ ክእል ሽማግለ ክብሎ ክእል ገለ ኣብ መወዳቱ እቲ ቀዋህዳ ዝኽእል ሰብ እንኳ ወዲ ሱዳን ሙሴ እንኳዕ ኮነ ትብል ምክንያቱ እታብኣ ዘላ ኣገባብ ኣሬንጅመንት እታ ኣገባብ ኣሰራርሓ ሙዚቃ ወይ ምውሃድ ናብ ካልእ ሰብ ከይዳ ነራ እንተ ትኸውን እዛ ሎሚ ንፈልጠ ሃገር ኣይምኾነትን ነራ ሕጂ ናብ መን ትኸይድ እውን ትፈልጥ ኣለካ መወዳእቱ ብዙሓት ኣዋሃቲ ሙዚቃ እዮም ዘለዋ ኤርትራ ነይሮም ኣለዉ እቲ ኣገባብ ጥራይ ዝፈላለ ሕጂ መራፂ ትኸውን እምበር ሃገረይ ከምዚ ሎሚ ዘላቶ ሃገር ኣይምኾነትን ነራ ካልእ ሰብ ተዘዋህዳ ነይሩ ወይ ካልእ ሰብ ተዝደርሳ ነይሩ እውን ሕጂ ኮይኑላይ ማሓት እዮም ኮይኑላ

ከምዚ ክክለ ዝፀንሐ ኣገዳስነት ግጥምን ሙዚቃን ኣዋሃድ ናይ ሓንቲ ስራሕ ዓብ ኣበርክቶ ኣለዎ። ብቕዓት ናይዞም ሰብ ሞያ እውን ኣብ መልእኽቲ ናይ ሓንቲ ደርፊ ብንፁር ምትሕላፉ ዘለዎ ኣስተዋፅኦ ቀሊል ኣይኮነን። እንተኾነ ግን ኣብዚ እዋን ንኽዚ ኩሉ መስርሕ ዝትክእ ተባሂሉ ዝዳሎ ዘሎ ናይ ሰብ ዝሰርሖ ብልሒ ደርፍታት እውን ከየልዓልና ክንሓልፍ ኣይመረፅናን። ስለዚ ኣብዚ መፅእ ሰሙን ብሰብ ዝሰርሖ ብልሒ ዝዳሎ ዘሎ ደርፍታት ዘለዎ ፅልዋን ካልእን ዝዳሰሰ መደብ ክቐርብ እዩ። ንሕጂ ግን ኣብዚ መደብና ክንዛዝም

ኣብ መደብ ናትራን ዝቐርቡ ትሕስን መደባት ገሊኦም ኣዘነይቲ ገሊኦም ድማ መሃርቲ እዮም። ገለ ካብቶም ንዓኹም ንምዝናይ ነቐርቦም ትሕሶና ድማ ፋኒ ክሊፕያ ካብትን ካብ ማሕበራዊ ሚድያ ተወኪሱ እዞም ዝስዕቡ ከስሕቆ ይኽእል እዮም ኢሉ ቀሪቡልና ኣሎ። ሄነት ፀሓየ እዩ ብሓባር ንከታተለን ኣብ ኣካስ ክረኩም።

ንኡስ መደብና ፍኖተ ህይወት ቀፂላ ተቐሪባላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ፍኖተ ህይወትና ካብ ወላዲኣ ሞያ ችክሊሳ ዝወረሰት ጓል ኣንስተይቲ ተሞክሮ ስራሓ ብሓባር ክንካፈልና ክሳብ ሎሚ ን18 ዓመታት እያ ኣብዚ ሞያ ዝፀኒሓ ዘላ። ክእለታን ሞያኣን ከመይ መስል ብሓባር ንከታተል፣ ካብኣ ክንቀስሞ ንኽእል ተሞክሮ ከንታይ ይኸውን ብሓባር ንከታተሎ፣ ምልከታ ብኸመይ ከ ኣብዚ ሞያ እቲ ክትኣቱ ክኢላ ንከታተላ። ናብ ሲራ ኮሎ ደቀስ ክረብኩመ ስነ ንክትታል

0: ሞያ ብትምህርቲ ወይ ብተመክሮ እነጥርዮ ምሳና ዝዓብን ዝነብርን ብግብሪ እንሰርሓሉ ክእለት እዩ። እዚ ክእለት እዚ ምንጫታዊ ኮይኑ ከገልግለና ይኽእል። ብሕብረተሰብ ክብሪ ክውህበና ንከለዎ ንዓና ድማ ዕግበትን ኣእምራዊ ቕሳነትን ይምጥወልና። ወፊርና ኣብ ናኣትወሉ እዋን ፍናና ጥርዚ ይበጽሕ። እቲ ምንታይ ኣፍርየ ዝብል ሕልና ኣብ ውሽጥና ይድወል ስለ ዝኾነ ብፍላይ ንሞያና ብፍቕርን ተገዳስነትን ምስ እንሕዞ ኩሉ ግዜ ኣብኡን ምስኡን ጥራይ ክንህሉ ደስ ዝብለና ክገብረና ይኽእል እዩ። ክቡራት ተኸታተልቲ መደባትና፣ ንሕጂ እምበኣር ኣብ ሞያ ቸክሊስታት ዋፊራ ደቃ ኣብ ምዕባይ እትርከብ ጻዕራ ጓል ኣንስተይቲ ኢና ከነላልየኩም። ነቢያት ኣብ ተገርግሽ ትበሃል። ኣብ ኣስመራ ኣኽርያ ተወሊዳ ዓብያ። ዕድሚኣ ንትምህርቲ ምስ ኣኸለ መባእታን ማእከላይን ኣብ ቤት ትምህርቲ ማይ ተስፋ፣ ናይ ካልኣይ ደረጃ ትምህርታ ኸኣ ኣብ ቤት ትምህርቲ ሓርነት ተኸታቲላ። ኣቦ ነቢያት ሃብተ ገርግሽ ገብሪ ህይወት ፍሉጥ ቸክሊስታ ስለ ዝነበረ ነቢያት ገና ንእሽቶን ከላያ ምሳ ወዳ ኣሕዋታ ብምዃን ናብቲ እንዳ ቸክሊስታ እናኸደት ክተናኽፍ ጀሚራ። ኣብ ሓፂር እዋን ከኣ ንኹሉ እቲ ሞያ ዝጠልቦ ነገራት ከተማልእኽ ኢላ።
1: ጓል 15 ዓመት ከሎ

0: ተምሃሪት 6-7 ክልኾን ኣብቲ ሞያ ኣትየ ብሽክሊስታ ማለት እዩ ብድሌት እየ ክትፃወት ኢልካ ትኸይዳኡ ትሪኦም እንታይ ሰርሑ እንታይ ርእዩ ከምዚ ብፀወታ የለ ሚድያነ ከምዚ ተማሂረ የ ደይኮንኩስ ኣብኡ እንዳኸድና እንዳርኣና ንዕኦም ነቶም ዓበይት ኣሕዋተይ ክፃወት ኢለ ብሽክሊታ ከብል ኢለ ኸይድ ይሪኦም ካብኡቲ ሞያስ ከምዚ ከይተረድአኒ ሒዘ የቲ ሞያ ማሕፈሽ ደሓን እዮም ብዙሕ ኣይኮነን ከምዚ እቲያ ክተቐብሎም እቲያ ክትልዕል ምስኦም እግርእግሮም ስለ ትኸይድ ድሓን እዮም ብዙሕ ሶም ከዓ ፀቕጢ ይገብርለይን እዮም ንኽእለው እዮም ብዙሕ ኣይገደድኒ ብኡት ሞያ ሒዘዮ
1: ነቢያት ካብ 2000 ክሳብ 2008 ኣብዚ ሞያ ድሕሪ ምስራሓ ተመሪዓ ናብ ሓዳር ኣትያ ብምኽንያት ምዕባይ ቆልዑ ድማ ን6 ዓመት ካብዚ ሞያ ርሒቓ ፀኒሓ
0: ድሓን ኣይከበደኒ ዳዕባኻሉ ሞያ ስጋብ ዝኾነ ድሓን ኣይከብድኒ ድሓር ክሰሪሐ ተልካ ትርእስኻ እንዲዩ ንኩሉ ነገር ደኽብዶ ንደፍክሶ ኣይከበደንን ክትርስዕ ትኽእል ኢኻ ገለገለ ነገራት ምስኣተኻ ኢኻ ኣብ መስመር ተኣቲኻ
1: ዝኾነ ሞያ ናቱ ክብደት ክህልዎ ግድን እዩ ክብዶቲ ግን ኣብ ኩነት ኣእምሮኻዩ ዝምርኮስ ብፍላይ ግን ሰለስተ ሓላፍነታት ተሰኪምካ እሞ ድማ ኣብ ሰለስትኡ ኣድሚዕኻ ክትወፅእ ምኻል ብልጫ እዩ ነቢያት እውን ማዕረ ማዕረ ናይ ስራሕ ገዛን ቆልዑ ምዕባይን ሓላፍነት እያ ኣብ ሞያ ችክሊስታ ትነጥፍ ዝነበረት
0: ከም ሰብ ቁርቢ ከብደካ እንዲ ግን ድሕር ተወፊኻሉ ኣብ ስራሕ ውዒደ ለይቲ ሓዊስ ናብራ ገዛ ቆልዑት ኣለዋ ምእላይ እቲ ናብራ ገዛስ ለይቲ ወይ ንድውስኽሉ ነገ ሰዓታት ኣሎ ከምኡ እንዳካየድኩ በዲሀዮ ማለት እዩ
1: ነቢያት ብዘይካተን ብምዕባይ ቆልዑ ዘቋረፅተን 6 ዓመታት ክሳብ ሎሚ ካብዚ ሞያ ኣይበኽረትን ዘላ ክሳብ ሕጂ ድማ ንኸባቢ 18 ዓመት ኣብዚ ሞያ ተጓዒዛም ገና ድማ ኣብ ምቕፃሉ ትርከብ እዚ ግን ብዘይብድሆታት ኣይኮነን
0: ድሓን እዩ ኣባይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ብካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ወዳ ስራሕ ኢለን ስለ ዝግምግምኦ ትስራሕ እውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደሎ ኮይኑ ስምዓኒኒ ኣነ ስቲል ስጋብ ሕጀስ ስኡ እቲ ሞያ ካልእ ክሰርሕ ውን ኣይቅበሎኒ ከማ ርእሰይ ቀሊል እዩ ከቢድ ከም ምክባድ ኣብ ጓል ኣንስተይቲ ኣነ ግን ብኡ ዓብየ ተሪር የ በቃ በቲ ሞያስ ኣጠንኪርኒ ማለት እዩ ተቆልዮት ትገሊካ እንጌራ ስጋብ ዝኾነ ግዴታ እዩ
2: ኣብዚ ዓብና ኣብዚ ተወሊድና ከም ነቢያት ወላ ኣቢሃ ተገርግሽ ደቀም ገለ መለ ኩሉ ኣብዚ ኢና ካብ ብንሽተና ታታ ከም ንብል ማለት ከም ንፈልጦ እዚ ገዛ ድማ ብጣዕሚ ነጋይሽ ኮኑ ንኩሉ ተቐባል ጋሻ ኢኻ ክትብሎ ትኽእል ነቢያት ክገልፃ ተኮይነ ብኣይ ወገን ብጣዕሚ ንፍዕቲ ኣብ ባህላይ ተለካ ምስ ዓብዪ ዓብዪ ምስ ንእሽተይ ንእሽተ እያ ኣብ ኢዳ ድማ ብጣዕሚ ንፍዕቲ ንደኾነ ከቢድኒ እዚ ከምዚ እቲ ከምዚ ከይበለ ድማ በቲ ዓቕማ ድማ ትሰርሕ ንፍዕቲ እያ ነቢያት ምስ ነቢያት ዳርጋ ዕቢና ኢና ክንብል ንኽእል ኢና ንምንታይ መሲልካ ኣብ ሓደ ኢና ዓብና ካብ ብንእሽተ ኣነ ብዝፈልጣ የ ፍጥር ከይበለ ድማ ኣብዚ ስራሕ እዚኣ ተዋፊራ ሕጂ ከም ኢብራሂም ሲ ንፍዕቲ እያ ክብል ንኽእል ኣነ እዚ መንፋዓት እዩ ከምዚ ዝበሃል ረዛረዛና ቦካሓዛ ስለ ዝበሃል እሳ ድማ ግድነት እያ ናይ ኣዲኣ ድማ ክትሕዝ ተግደድ ማለት እዩ እሱ ድማ ኣብ መንጎ ትምህርታ ካብ ትምህርቲ ድማ ናብ ስራሓ ከምኡ ኢና ድማ ኩላና ሓሊፍና ንድና እቲ ድበለፀ ድማ ብናታ ንድዩ ንፍዕቲ እሳ ድማ ሞያ ናይ ኣዲኣ መሓዛ ጥቡቕ ኣብነት እዚ ንኩሉ ኣብነት እዩ ነቲ ድርኢ ነቲ ድሰምዕ ፅቡቕ እዩ እሳ ድማ ከምዚ ትሪያ ዘለካ ጓልንስተይቲ እየ ከምዚ እየ ከይበለት ኣብዚ ከምዚ ምስታፋ ናይ ብሓቂ ክሩዕ ተኩርዓ እኒኣ ከመና ከም ሰብ ማለት እታ ሽሙ እ ኣብዚ ክትሪኦ ከለካ ብኣይ ወገን ከከም ሞያካ እዩ እዚ ስለዝፀናሓ ሒዛቶላ ኣነ ሕጂ ብሞያይ ኣብ ካልእ ሞያይ ስለዝኾነ በቲ ሞያይ ድማ ይኸይድ ኣለኹ እተን ካልኦት ድማ ከምኡ ከምዚ ከምዚ ከይበለ

0: ድማ ብድኾነ እንዳች ክልስታ ድማ ክሰርሓ ነተባብዐን ክሰርሓ ድማ ንትምነየን ንምንታይ መሲልካ ኣብ ዝደለናዮ ግዜ ወድን ጓልን ሰብኣይ ሰበይቲ ዝበሃለሉ ግዜ ኣይኮነን። ኣነ ናይ ነቢያት ካብዚ ዘላቶ ንክትመዕብል ኣብ ካልእ ክትበፅሕ ተስፋ ገብር ኣነ ጥቡቕ ድማ ናታኽሪ የትምነይ ማለት እዩ።
1: ኣብ ስራሕካ ብዘይካ ናይ ገዛ ርእስኻ ሞራልን ውሽጣዊ ሓይልን ናይ ሰባት ግብረ መልሲ እውን ሓደ ስጉሚ ንቕድሚ ስለ ዝመርሕ ኣገዳሲ እዩ። ኣብ ስራሕካ ዘለካ እወታዊ ኣመለኻኽታ ብምዕባይ ንስራሕካ እወትሩ ብሓድሽ ሞራልን ዘይነፅፍ ተስፋን ክትመላለሶ ይሕግዝ። ሞራልን ውሽጣዊ ሓይልን ዘለዋ ነፍሲ እውን ዓወታ ናይ ግድን ስለ ዝኾነ እወታውያን ግብረ መልሲ ኣሃነፅትን ኣባራትዕትን እዮም።
2: ብዙሕ ይደሎ ካብ ንበዝሕ ፅቡቕ ርእቶ ተቕበል ኢኻ ገለገለ ካ ኣለዉ ጓልንስተይቲ ካብ ገዛ ክትሓልፍ የብላን መናውፂዋ ድብል ውን ኣለዉ እ ገለ ብሉካ እዮም የለ እንዲ ካልእ ሰብ ዳዕሪ ብሉካ ኣነ ክዓረልኩም ሽ ብሎም ኖኖ ፀውዕልና ካልእ ብካ ሽ ከምዚ ደይቅበልዎ ማለት እዩ እንታይ ክትሰርሐልና ሳ እብሉ ግዲ ኮይኖም ኖኖ ካሊእ የደሊ ብሉካ ትድፈልጠካ ፈልጠካ እንዲ ከማ ንስኻ ተዘይኮይኑ ካልእ ክትሕዘሉ ይደለኒ ትፈልጠካ ደይፈልጠካ ሓድሽ ገፅጊ ገሊኦም ስጋ ብገልቢጥካ ዓሪኻ ትህቦም ደይ ዓግቡ ኣለዉ ዳሕራይ ብስራሕ ከዓ ተሓጒሶም ኸዱ ገለ ከዓ ጓልንስተይትስ መን ውፅ ኢልዋ ዩ ካብ ገዛ ሓደ መዓልቲ ሓደ ሰብኣይ ትሕዝያ ኒ ክዛብሽ ክለታ ኢሉ ሰብኣይ ፀውዕል ደይ ክሕዛ ኢልኒ ድሓን ኣብሓራይ እሞ ድሓን ደይ ገድፋ ነዞም ቆልዑ ደይ ሂቦም ኢልዮም ካብ ቆልዑ ስባሲ ክትሕሽኒ ኢሉኒ እንጂ ብዙሕ ኣሎ ተወፂኻ ሲ ጓል ካብ ገዛ ይተሓልፍና ስለ ዝብሉ ብዙሕ ደገፍ ትረግፍ ብዙሕ ከዓኒ ደጉድለካ ደትርፈካ ወይና ኣለ ካብቲ ስራሕ ብዙሕ ነገራት እዩ ደሎ ገሊኦም ካሸር ዲኸ ትሰርሕ ደይ ትመስልና ብሉካ ገሊኦም
3: ወይ ተወዲያ ይዕሪኻም ሳብከዮምከ ናቶም ማራያ ይቕየር ዶ
2: እወ ሕጎሱ ብበዝሒ ሕጎስ እዮም እቲ ሰብኣይ ንባዕሉ ዝኽብለካ ፀናሕኩስኒ ሓደ ሓወናኡ ፀኒሑስ ሳትሕሸካ ኢልዎ ብሰዓሪ ኩሉ ሕጅስ ብደጊ ክርኢ ክዳ ከምኡ ደይ ትመስሊ ካሸርያ ትኸውን ገንዘብካ መቕፃር ሓሊፍክስ ወላ ሓንቲ ክትገብር የ ደይገመትኩ ክኢሉኒ
1: ባህሊ ስራሕ ኣብ ነብሱ ዘስረፀ ሰብ ዕላሉ ምስ ስርሑ ጥራይ እዩ። እንታይ ገይረ እንታይ ክኽምልእ እናበለ ብዛዕባ ስርሑ ይዛረብ። ስርሑ ከፀብቕ ለይትን መዓልትን ይሰርሕ። ሓድሽ ነገር ይፍትን፣ ዕፅፊ ይፅዕር፣ ይባልሓት፣ ይፈጥር። መጻኢ ክውርቕ ኩሉ ዓይነት ዋጋ ክኸፍል ድልው እዩ። ኣብ መወዳእታ ከዓ ፍረፃሙኡ ካብ ምርካብ ኣይበኩርን።
2: ቀዳምነት ነቲ ሞያ ክፈትዎ ኣለወን ፈትየኖ ካ ተተበጊስካ ደይከኣል ነገር የለን እየ ድብላኒ ኩሉስ ክገብሮ የተልካ ትኽእሎ ትገብሮ ኢኻ ቅድም ግን ፈትየኖኦ ብድሌተን ክብገስ ኣለወን ከምዚ ድሌት ስለ ዝሃለወካ ጥረሚን ኣይትኽእሎን ኢኻ ስጋብ ደይ ተቐበልካዮ ንክሰርሖ ገለ ኩሉ ነገር ብላኻየን ገሊአን ፎቶ ወንደ ግን ፅፍረይ ከየ ባላሽ ወለይ ክሕዞ የደልኒ የብላኻ እንጂ ከምዚ በቲ ረስሓት በቲ ገለ ጥራይ ይሪኦ በቲ ጉረሶ ዘይቲ ምስኡ ትውዕርሲ ከምዚ ካልእ ናቲ ፖዚቲቭ ነገር ደ ይረአየን ኣሎ ስ ክሰርሐቀ ከኣል እዩ።
4: ኣብ ኣኽርያ ተወሊደ ዓብየ ብዛዕባ ናይ ኣቦሃብ ትግሪስ ተደኣ ኮይኑ ኣቦሃብ ትግሪስ ኣዝዮም ብሉፅ ዝኾኑ ሳይክል ዘለዎም እዮም። ኣዝዮም ድማ ምስ ጎረባብቶም ይኹም ዝገለ ይኹን ፅቡቅ ዝምድና ዘለዎም እዩ ማለት እዩ። ከምኡ ድማ ብዛዕባ እዛ ጓሎም ነቢያት ማለት እዩ ኣዝያ ማለት እዩ ብጣዕሚ ከም ጓል ኣንስተይቲ መጠን ብጣዕሚ የደድንቓ ማለት እዩ። ብዙሓት ደቂ ኣንስትዮ የለዋን ከምዚ ዓይነት እዚ ሞያታት ገለ ዘለዎን እሞ ኢዳ ገልምታት ፅፈታ ኣሰራርሓ ምስ ሰብ ዘለዋ ቅርበታት ኣዝዩ ብሉፅ ዝኾነ ቀራርባ ኣለዋ ምስ ሰባት ብጣዕሚ ኣይትጫቃጨቕ ኣይተብል ብዙሕ ነገር ገለ ፀገም ንእሽተ እንተደኣ ኣለካ ድሓን ዳሕራይ ተምፅኦ ገለ ተምፅኦ ብዙሕ ነገር ስኒ ኣይትብልን እያ ብዙሕ ኣይትጨቃጨቕና ምስ ሰባት ጠባያ እውን ኣዝዩ ብሉፅ ዝኾነ ጠባያ ኣለዋ። ከምኡ ድማ ናይ ኣቦይ ሃብተ ገርግሽ ሓምሳ ዓመት ኣነ ሓምሳ ዓመት እየ ድፈልጦም ኣቦይ ሃብተ ገርግሽ ማለት እዩ። እዚያ ጓሎም ድማ ሙራሳ እዚ ዓይነት ጥበብ እዚ ከዓ ኣዝየ ድመስግና ብልፅቲ ዝኾነት እዚኣ ተወራሲት ሕድሪ ናቶም ምዃና ከዓኒ ኣብነላ በዚ ኣጋጣሚ ከዓ ክምስክረላ ይኽእል እየ ማለት እዩ። እሳ ባዕላ ነቢያት ናይ ቦኣ ወሪሳ እታ ነቢያት ዝወለደ እታ ጓላ ድማ ኣዝያ ብልፅቲ ዝኾነት ከዓኒ ብጣዕሚ ብጣዕሚ ወላ ስራሓ ኣክቲቭ ብጣዕሚ ማለት ስቕልጣፈ ዘለዋ ገለ ዘለዋ ኣሰራርሓ ብጣዕሚ ብጣዕሚ ንደይ ናይ ኣዲኣ እሳ ከዓ ክትወርስ ክኢላ ማለት እዩ። ስለዚ ናይ ኣቦይ ሃብተ ገርግሽ ገዛ ዝወርሰ ኣለዎ እቲ ስራሕ ድማ ፅፉፍ እዩ

0: ክትኮላስ ናታ ክስታይ ክትገብር ናታ ኣፍሉጦ ሒዛ ናታ ስራሕ ሒዛ ክትሰርሕ ይመርአ ደስ ዝብለኒ። ከምኡውን ንሃልናልኩም ስጋ ሕጂ ከዓ ኣነ 10 ዓመት ሰሪሐ ኣለኹ ኣብዚ ትካል እዚ ሰሄርሜላ ከዓ ቅድሚ ኮረና እያ ጀሚራ ነራ ስራሕ ኣብዚ ትላ ገለ መለ ጠልቀፍቀፍ ናበለት እያ ጀሚራ ካብኡ ግን ፅቡቅ ኣሰርናይ ኣዲኣ ተኸቲላ ኣብዚ ምብፃሓ ደስ ዝብለኒ ስጋብ ሕጂ እውን ሃልናልካ ፅቡቅ ንሰርሕ ኣለና። ካልእ እኳ ዝውሰኮ ነገር ኳ የብለይኒ ከም ዘለዎ ግን ክቕፅላ ደስ ዝብለኒ ከምዚ ኢለ ነፊዐን ክኸዳ ክእሎ ኣደን ጓልን ብሓንሳብ ክሰርሓ ኣብ ጓል ስተይቲ እሞ ከዓ ቁርብ ክብድ ዝበለ እዩ እሞ ከዓ ከም ጓል ስተይቲ መጠንሲ ኣብዚ ደረጃ ዝበፂሐን ከምዚ ኢለ ንሰሪሐን ኣብዚ ላዕለ በፂሐን ንህዝበን ንሃገርን ክሳይ ክገብራ ክእሎ ከገልግላ ከለዋ ሲ ብጣዕሚ ንዓይ ደስ ዝብለኒ ከምኡ ክቕፅሎ ኣለዎን ጥራየ ዝብል ክእል ኣነ ኣደን ጓልን ብሓንሳብ ምስራሕ መላውን በቃ ኩርዓት እዩ በቃ ስምዓን ንዓይ ሃበን ከምዚ ስምዒት ምሻለካ ከምዚ ፍሉይ ንዓይ ስማዕኒ ፍቕሪ በቃ ኮይኑ በቃ ከምዘይፈላለያስ ኣደን ጓልን ከማ ናይ መስላኒን ከም ክሳይ ኮይኑ ክሰርሓ ክእሎ ከም ኣሕዋት ከም ማሓዙት እየን ዝመሳል ስለ ከም ማሓዙት ተዘይኮይና ንበር ከም ኣደን ጓልን ኮይነን ክኸዳ ርእየን ኣይፈልጥኒ ሓፍተይ እናተባሃለ የን ስርሓ ብስርሐን ከምኡ ናሃለዋካ ስጋብ ሕጂ እውን ፅቡቅ ስራሕ ይሰርሓ ኣለዋ ፅቡቅ ኣገልግሎት ከዓ ይህባን ኣለዋ ኣይተጠቕሰን እኳ ዝብሎ የለን ብዓብኡ ርኢኹም ኣለኹም ብዓብት ስራሕ ክለመ ኢለን ከም ዝሰርሖ ዘለዋ ትበቕዓተን ትክስታየን ሞራለን ተስፈአን ኩሉስ በዕልኹም ርኢኹም ኣለኹም ብዛዕበየ ይቆፅሎ ጥራይ ካ ክብል ዝኽእል ኣነ ካብዚ ንላዕሊ እዚ ካልኦት ውናተን ኣሰርት ስዒበን ክኸዳ ደስ ዝብለኒ።
1: ነቢያት ብመደብ ኣይኮነትን ነዚ ሞያ ጥርያቶ ናብ ስራሕ ወላዲኣ ክትመላለስ እያ ብዋዛዋዛ ዝመለኸቶ ነቲ ፈለማ ነብሳ ኽኢላም ብሽክለታ ዝዕርየትሉ ኣጋጣሚ ከዓ ብከምዚ ትዝክሮ
2: ከምዚ ክፃወት ስለ ንሕግዞም ንዓሪ ነብል ሲ ከምዚ ምሽ ሓደ ኢለ ጀመርኩሉ መዓልቲ ግን ወላ ኣቦናዊን ኣይ ከምዚ ንድማ ኣይመስለ እዩ ነይሩ ምስ ረአየና ኣብቲ ሞያ ምስ ረአየና እዩ ዳሕራይ ዓጊቡ ክንሰርሕ ከለናስ ሓደ ካብቲ ድጀመርኩሉ ዕዳታት ሒዘስኒ ኣብ መጀመርታ ስለተጀመረስ ኣይተረድአንን ከምዚ ተረዲእካ ይኮንካ ንተኣቶ
1: ስራሕ ዝፈቱ ሰብ ዋላ እውን ንስርሑ ዋጋ ድኻማ ይኽፈሎ ንስርሑ ብዘይ ቅድመ ኩነት እዩ ዝፈትዎ ፍቕሪ ሞይኡ ድማ ኣብ ተግባር ስርሑ ብግብሪ ይንፀባረቕ ሞይኡ ዝጠልቦ ዘበለ ኩሉ ብዓቕሚ እየ ማልእ ስርሑ ፀብለል ከብል እውን ለይትን መዓልትን ይሰርሕ ሓሳቡ ሕልሙ ድሌቱ ስርሑ ንምዕባይ ይኸውን ዕብየት ብዝያዳ ስራሕን ፃዕርን ከም ዝመፅእ ይኣምን ኣብኡ ኣተኪሩ እውን ይዓየ ክብደቱ ብዘየገድስ ንስርሑ ድማ ኩሉ ግዜ ውፍዩ
2: ፎቶ ወይ በቃ ተዘይፎቶ ከዓ ከምኡ ግዜ ጥፍአ ተገዲሶ ከዓ ምሰርሕ ኮን እቲ ሞያ ስለቲ ፎቶ ወይ ከዓ ሓደ ነገር ክንዶኦ ዓመታት ወይ ትሰርሐሉ ትኽእል በር ደይተ ፍቅሮ ሞያቲ ኮይኑ እንታይ ካብ ሓደ ዓመት ክልተ ዓመት ሰሪሕካ ካልእ ሞያ ትቕየር ኢኻ እዚ ግን ስለዚ ፎቶ እቲ ሞያ ብስጋብ ዝሕጂ ሰዓት ወይ ፀኒሐሉ
1: ኣብ መወዳእታ ነቢያት ካብ ተመኩራ ተበጊሳ ኣገዳሲ ምክሪ ብምሃብያ ዕላላ ዛዚማ
2: ጓል ክሰርሕ ኢላ ክትወፅእ ከላ ደግፍዋ ኣጥራዮም ደሎ ከነኣእስዋ ከምዘይብሎ ይዕበይናኣስ ሞያ ሞያ እዩ እ ኣብ ሓደ ስራሕ ተፀኒሓትካስ ከምቲ መዓሉ ጥራይ ኣሚንካ ኣትዋ ኣለካ የድብላ ክሰርሕ የ ትኽእልኒካ ደይኮነስ ከምትሰርሖ ኣሚንካ ክትህብ ኣለካ ትክሰርሓልካ ደሊ ነገር የድብላ ጓል ኣንስተይቲ ክሰርሑ ፀገም ዘለዎ ስራሕ ኣይኮነን ተተበጊስካሉ ማለት እዩ እቲ ሞያስ ከም ሞያ ፅቡቅ ሞያ እዩ ብፀግም ውን ኣይኮነን ከቢድ ኣይኮነን ከቢድ ክኸውን ይኽእል እንተ ኣቲኻዮ ጥዑም እዩ ከቢድ ኣይኮነን።

0: ነገሩ ብዛዕባ ሕወኻ ገዲፍካ ብዛዕባ ናይ ዓይኖም ምቕያር ሕሰብ
1: ሳር ምጉጋን ዓድና የኣይ ሜላት ሓሲብለይሲ ነዚ መድፈና ኢሎም ከዳሉ
2: ኣብዛዕ ዝኽእል ዝረኸብ ኣብ ዝኽነ ተፋ ከይንልለኻ

0: ሲ ኩድም ከተብለን ብሓደ ኣፊቱ
1: ዕላል ጎራዙም ዓስምኖ ኮይኑ ኣወላት ሕና መፅና
0: ሰይ በልፍና ስበረካ ብፅሕና ኢናበረካ ብፅሕና
1: ኢና ሄዶ መሲ ድዩ ኣብዚ ንዕልል እምበር
2: ወደይ ደጓለይ ቀትል ይርዳእለ ይድቅስ እንተኾነስ ከነዕልል ይርዳእለይፍየ
0: ንዕርፋ ንዕነ ዳ ዓርፋ ዳ ተጎንበዋኡ
2: ጎበኩኽመፀክን
0: እየ ንሕና ስንስዕበክን
2: እንዲናኣውዲና
0: ከይሓደ
2: ዕልሉ በሉ
1: ራይስኪ በላ
0: ራይስኪ ወዳሽ ንስኻ ኸድ ኣበይ ከነዕርፈካ ኢና
1: ኣነ ስድሓን ናብ ዝደገ ቁሩ ንፋስ ክውቃ ስክንዕርፍ
0: ዋ ኣይትዓኸ እንዲኻ
1: ድሓኒ
0: እዚ ገፅካ ሲ ዋላዋላ ይተበርሃኒ ድሓ እንዲኻ ሓራዮ ድሓ
2: እንታይ ዳ ዓመተ ድቃሲ ኣልወንዲ
0: ዋ ከነርክበሉ ኢናኸንድቅስ ባ
1: ኣይ ደገ ፋስኩቃ
3: ደቀስታፊ ንትንሳለይ

0: ምስሊ ከምቲ ደቀስክኒ ኢሉ እዩ እምበሪ ጎቦ ከይነፀኒሐ
1: ኣደና ንወራዶ መርዓገይሾ ኣደይ ቅድስቲ ዓቕሊ ነዘይብለንሲ ኣወይርካ

0: Gittin hesaba?
1: Gittim o Kerim.
0: O geyi sen de hesaba.
2: እየ ፀሓከ ብዳኣት ግመሲላሲ ኣብ ዝተረይዕከ
3: መፃና መፃና
2: ኣንትን ክፈት ኣባ ሒዝክየን ምፅአ ተባሂለ
3: መፃና ንዓናይ እሞ ቁርሲ ቀራሪብ ክንፅንሓና ሳንደ
2: ደሓን ዲኹንከ
3: ደሓን ኢና ደሓይና ተኸእየ መፃና ንዓናይ ሕለፋ ምክነርክበክን ኢና
2: በላ ናይ ደሓ ንግበሮ በላ ኸይቲ ዝንጋዓኽን በዕላ ደይ ቅድስቲ ከዓ ኸይባእሳኒ ንፅበየክን ኢና ዘለና
0: ተስኡሞኒ ልዕና ክንከይድ እንዲና ብዛዕባ ዓይነም ምጥፍአ ብጭቁልኩም ቤት ዘር ከይመልኩምኩም ቃል ከይመልኩምኩምዘርኣስኣስኸይተስ
4: ኣዲ ኣይትስማዕ ዋይ ሓጢያት ትንጓያ ሽሎሙ ድዮም ክመፁ
5: መገዲ እንተሰልጥዎም ቅድሚ ቀትሪ እንተዝሰሊጥዎም ከዓ ኣብ ፀሓ ዕራ ኣቢሎም ስምምፅኦም እዩ
4: እቶም ሰናዱ ኣኸ ሰሚዐ ንቶ
5: ኦይ ኣንታ ሓይ ባ ዘረባ ምፅኢኻ ከይትወፃ ኢለ ምስ መፅኹ ነራ ሃየስ ክበል ንዓና
4: ኣበይ ድን ዘሎ
5: ሓንዓሙስ ዓበኒ ንዓና
6: ዋይ እዚ ኩሉ ክነና ድዮም ጥንሕና ዳ እንሕንዶ ወደቕ ሽኒ ቤት ክንኣቱ
7: ዋይ ናይ በላ ንዓይ ንርክቦ
0: በንኣኸዲና ዳ ደለ ገለ ዳሒሳ ንዳይ ትረኽበን
5: ዳኽየለን
0: ኣነሳ ደ
5: መመፂ ነይሩ ድ
0: ደኸዓ መፅአ ነይረ ተሰኣረፊ ድማ ዓናይ ነቑረስ ክብላ መፅእ
5: እሞ ሰሚዓ ድ
0: ሃሉ ማዕፀኮ ዘይርሓናዮ ኣይ ኣብኣ ከልዎ ከም ዝምለሳ ዲና ገይርና እዩ
5: በላሕይ ተታሓዝና ንኽድ ነግረ
0: እወይ ኣደሳ ንደ እቦ ትርጉም ሰብ ደዳ ጨው ይዎ ንኸው
8: ትክር ወደ ኣንትን እዞም ቆልዑ ዳ ክሳብሒ ናይ ድሓነልን ከም ዝቐሲና
9: ደቂሰና ኣለዎ ኪድና ኢና
8: ዶ እሞ ንሕና እንዶ ንቑረስ ክንደ እኳ በሊዕና ጥዑም በሊዕና ሰቲና ንወዲ ዘጎ ከዓ መርዓቱ ሒዙ ብሰላም ናብዛ ዓዱ ዝኣቱ ግበሮ መደቀሲኡ ነቕሰኒኡን ሓደ
10: ጥሕያት ከዓ ጓ ጥሕያ ዛ ጓ
8: ኣንት ናቤልኣልኩ
10: መፃኹ መፃኹ ኣብዚ ይቕልልክምል
6: እዛ ቆልሓ ገለ ድሓ ትረክበ
5: መለሰብ ብሉ
6: ወይ ኣነጓለ ወይ ኣነጓለ
5: ኣዲ ኣይሰምዐትን ዘለሓቂ
6: ድማንሞኖ ገይርዎን ኣይሰምዓን ፅሉ በሉ ፅሉ ሞ ኣነ ቅድም እትዎ ገብል ዘግልኩም ድሕረ
5: ይከፈራስ
8: ወ ገረፍታ እዩ እየ ልዕለ በላታት ማሎ ቕመጥኩ ሃባ ሕራይ
2: ኮይነንሲ ናይ ፀብሒ ስደለ ምኾነ
8: እወ
2: ሓበላ እግሪ

0: ክነ ምፃ
1: ዋይ
0: ደርገፍ ገፍትምላ እዛ ፀብሒ ሳብ ዛ እግረን ክዑ
1: ዋይ
0: ኣየ ማይ ኣፍሲስ ክናሉ ምፃ
1: ሕራይ ከዓ ኸዳ
2: ዋይ ኣንትን ዞን ቆልዑ ዶም ግን እስኪ ኪድ ድሃይን ግበር ኢለ ሰዲደ እያ
0: ሒድ እያ ኸዳ
2: ሒድ እያ
3: ዝሃበና ክግልዕ
0: ደሺ ደቕሺ ዝግኖ ሕራይ ሓሎ መፂኹ መፂኹ እንዳቶም ቆልዑ እስኮ ፈላስኪ
2: ኣትፅገይ ዓይኑ ባል እያ ቤላ
0: ኣንቲ ቅድስቲ ክትመፅእ እንድያ ንዕነዶ
2: ዋይ
0: ንዕነዶ ክፈላ ጓለይ
2: ኣንቲ በይ ከይዳ ጓለይ
0: ኣንትናላንቲ በያ ከይዳ
3: ኣንትናበይከይዳበላበላኣንትዓቅሉ
0: ኣላ ክትመፅእ እንድያ
2: ናበይ ከይዳ
0: ኣስማ ኣንበላ
2: ፅገ ወአነይ
3: ክድስቲ ዓይነ ሜላ እዚ ናይ ሓዲርና
2: ዓይነ ጓለይ
3: መውደቀያ ፅበቀላ ጥራይ በሊ እንታ ንዕነ ዶ
4: ኣዩ ኸይ ኣሲልዋ
5: ኣብዚ ልበይ ዘላ ሓንቲ ከይገደፍኩ ዶ ክብላ ፀሓይቲ ዓረበት ሰም ዘይብላ ምድሪ ፀልማት ትክድነት ውጊሒ ሒዳ ሓንቲ ከይገደፍኩ ኩሉላ ክብላ እቲ ዕጥቅኻ ቁርበት ገበል ዓረ ክንስኻ ፍፁም ዘይትድንገል ሓሞትካ መርመም ተባዕታይ መንሽሮ ኣትዓቲ ክሳት ሓራቂ ጎረሮ ለጋሲኻ ከም ትድር በረኻ ድላይካ ተልምዕ ከም ስቡሕ ዋላኻ ከብደይቲ ዓንጊላ ሳውል ምሳላኻ ፅላለትኻ ዘይተሓዝ ዘይጭበጥ ንፀላኢ እዩ ኣብ ሓዊ ዘቐምጥ ድላይ ዘይዓጅቦ ምሕረት ዘይፈልጥ ነፍሲ ዝሕስም ካብ ቆይዱ ዘምልጥ
6: ዝኾንታይ ክዩ ሰበበ ዓዲኹም ከዩ
7: ዕሊ
6: ክልተ ምርጫ እየን ዘለዋ ብሓንቲ ፍታውክን ምርጫ ክንነብስኺ ክትህብኒ እታ ካልእቲ ግን በዚ ኣቐቲለ ክደርቤኪ ሓዊ ክኸፋኑ ኣብዚአን ምረት
7: እዩ
6: መዕረሳውን ንሰይጣና እዩ ምዃነ ኣይትፈልጥኒ
0: ግደፋእቲ ግበርላ ዘቆልዓ ግደፋ ናበይ ደ ኸኢዳ እያ
1: ጥርጣሪናናዊ እዩ
8: ሓያለእሰይ ንግብር ዶ
9: ኣታ ሽማይ ድሮ ኣጋ ሽሞ ፅለው ኢልኩም ሓብሩና ወኺድ ዞም ደቀ ንቤት ንገርቦም
10: ኢሎምወዶቕሺ ኣታ ወዶቕሺ
9: ዳ ድሓ ንኹም
10: ኣተወድቕሽ

0: ነገር መጽያ
1: አቤሎ
2: መሰቀል አቀል መጽፈው
1: ኩሎም ደምከ
2: ፋሉን ህድሩን ሽማይ ነይ ሬ
1: ስከወለ ብጽንን
3: እንዳይ ሆንክ ናቲ አሳዛ ሆንክ ግን ጨሩም ዳይ ሆንክ እንኳን
4: አንተም ዛውም ዲና
0: ቋንታ ረሃን ዲባ
3: ዳኒና እንዳይ ዳንዳ ስለባሬ ሆንክ እንደለህ
4: ከዚህ ዝልባት

0: እመውደቐሺ ግርም ሓሳብ እንዲ ሰብ ድለ ዘዋስዱኻ
1: ሓሰስ ክብል
0: እወይ
1: ንስኹን ከዓ ሓጎስ ብሓጎስ ክመስል ኣለዉ ደፍ ክንፍሕሹ
0: ገርምክትልቦም ኮይነፍራይ ኣብርሃ ውዕ ይሰምዓኹ ይሰምዓኸ
2: ካብኣብቲ ገዛኻ ዘብል ኣካ ቅድስ ንውራይ ውራይ ትበልዖ ክትረርኻ
3: እንታይ ውርድኦም ዘማዓት ናይ ድሓኖም ዝብዎም እዮ
2: እታ ውርድ ዘጎ ንኣስኮድ ዘጎ ውርድ ዘጎ እልራ ድብ እታ ንኣስኪ ኣስኪ መርዓት ንሕጓስ ክእትዋ
3: ሓይሽ
2: እትዋ
3: ታይ ሞ
2: ወይ ሓይሽ
3: ብጓዝተጎቡእ ወጅሃቶ ዚ ሓይዝለካ
4: ኣታመፅዮም

0: ዘሩ
1: ኣበይት ኮይታ
2: ሓድሽ ስጋ ባህ ብለኒ ኣሎ ሞ ኣብዚ እንተዘየለስና እስካ ሓሰውልኩም
1: ኮይታ ኣብ ሕቕፎና ኳ የብለ ግዳ በዛ ሓሰስ ኢልና ይንስእል ሻዓልና ክነምጠር
2: ሕሙተ ድሕቶ በልዛ ኣኽሉ ክዓሳክር ሒዝካ ክድሞ ብሻዕኹም ግምጥል በሉ
1: ኮይታ
2: ሃረይ
1: ኣቤት ጎይታ
2: መቸማ ጋውላ ድላየ ከይረኸብኩ ዓንዲ ዓዲ ኢኸም ዘይድቅስ ትፈልጥ ኢኻ
1: ፈልጥ ጎይታ
2: በዛ ዓይኖም ዝብሉ ኣጎርዞ ንዘይፈልጣሲ ኣብዛ ዓይነይ ትመላለስን
1: ኮር ጎይታ
2: ዘሩ ሓዊ ክምርዓዎ እምበር ኣነ ክምርዓዎ ድላይ ከም ዘይብሉ ከ ፈሊጠ
1: ንሱ ዳእታ ይፈቶ በፊንጫ ይፈቶ
2: በለ እንታይ ተጣበብና ኣብዛ ሳልስተ ከም ንምፃእ ኣፀቢዕ ካሓሰብ

0: ወይ ቤት ላይ ንፋስ አትይዎ
1: ወንጭ ዳሃደ
2: ካልዘሮ ካ
1: ሂታ ሙዝትና ተተዕና ከኸም ያለ
2: ታሻን

ركوب ركوب ركوب

0: ቅድስቲ ቅድስቲ
1: ኣንቲ ድሓንያ ዘላ ሰቂልክ ንዓኹኮ ፍርሂ ስምባደ ሻቂልኩ ዘሎ
2: ዓዮም ምሳውን የላ
3: መን ኢሉካ
2: ሓደ ጎበዝ በዝረኺ በፀኒሕ እሱን ሓፍቱን ሳውን መቕሕዎም ቀኒ ብዘይካ ሓፍቱ ዝኾነ ዝጎርዞ
4: ምሳውን የላን ኢልኒ
2: እወ
4: ክፉእ ዝመገብሩ እዚኣልሞ ነገር የለን ከው ኢሉ ኸየሉ
2: ኣይፋሉ ዓይኖም ምሳውን ባህ ከምትብሎን ኣብ ምልኮ ከእትዋ ከምዝደልን እዚ ጎበዝ ነጊርኒ
4: መጮ ወይቱ ጓልሲ ካልኦት እዮም ማለት እዩ
2: ክኸውን ኣለዎ
5: ኣነ ጆ ክንመፅእ ዝረኸብና ይሽማግለ
6: የለሊአ ክትብልያ
5: ኣፀቢቑ ካ በር
6: እሞ ጠፋእና
5: ምንታይ ማእታን ኢኻንተ
6: ክበልዕ ዘለ ገደል ኣፉ ኮይኑና እዩ እምበሪ
5: ሕዚ ዝግበር ነገር የለን ካብ ሳዕሳዕና ስንቋፆ ዘዳ
6: ክንቋያ ፀኒና እንተገደደ ከዓ
5: ተገደደዳ ዝገበርና ንስድራ ነጊርና ደማት ክልና መቕታል እምበሪ
6: መፍትሕና ድየሉ እምበሪ ዝኸውን ደኣ ንፈልጦ
5: ናብ ሳውን ንኺድ እምበር ሰብ ኣይንለክብ
6: ድንቂ ቅድሚኡ ግን ኣዓርሕና ይሃበና
5: ሱስ በፍንጫ ንሱ ዝደለ ግበል እቲ ጃምና ኸ
7: ኣይንሱ እንድዩ ዲክ ከባሃልና ፅኒሑ
5: ባዕልቡ ኸበይ በፅሐ
7: ፀጊምኒ ኮይኑ ሓንቲ ርሑ ክበኩም ክልተ ርሑ ካ ፅንሑለ ኢልኒ
5: ወይለ እዚ ጣብሽ ክዕላል ኢለ በሉ ንዋሓጥ መቕረብን
3: ወይለ እንዳዊ ድቐሽ
8: ዕለይ ከፈላ
3: ከመይ ሓዲርካ
8: ብሓንዲ ሓዲርካ
3: ሓዲናት ጋ ብሄር መስገ
8: ብሄርሳዓይ ደየ እንዳ ኸላ
3: በዚ ፈንጥሪ ትዳ

0: አንድ ኣኸፈላ ኣብየ ኣነሲ እንታይ ምዃኑ ዝነብሰይ ስቑኢሉ ግንም ንብብለኒ
1: እንታይ ወዲ ድኳ
2: ንዓይኖም ዝመታ ጎበዝ ዳያሪ ዝብል ግንብታኒ
1: እዋ ብኸመይ
2: ብኸመይ ዝብል ደ ብጓል ክሃበኒ ዝመፅእ ዘረባ ሕኒን ክበሃሉ ክንደይ ፍኸራ ድ ነይሩ
1: እሞ ንዓይኖም ክሳዕ ጨው ክወስዳ ዝኽእል
2: ኣንታ በዓል ከዚኣትዎ መሽጎራ ጉርዶ ኣለዎዩ
1: እሞ ብኸመይ ድኣ ክነጣለ
2: ናብዛ ዓብዩ ዓዲ ዶወስዳ
1: ንብሎኮ ጠፊእና
2: ሕዘኒ ድኣ
1: ሒዘካ
2: ካብዛ ዝበኣሶ ዓይኖም ያዕ ካብ ትብሎ ሕኖ ብኣ ዝገብረለኒ እንዳ በለ ክፍክር ፀሓእ ተዓርቡ ነይራ
1: እሞ ኣብ ከምዚ ዝበለ መደምደ እንታ ካብ በፃሕካ ድኣ ናብቲ ዝዓበየሉ ዓደቡ ሰደይ ንሰድድ
2: ግረ ካብ ድኻም ናብ ድኻም ቀኒኹ ኣነ እንተኪ እንዳሃዘይ ንገብር
1: ድንቂ በሉ ጊሓት ገስግሱ
2: ሓ ግረ
1: ሓሳብ ልብና ኣስምረልና

0: ሕይ ደኣ ኮ ዓዲ ክፈኣልና ኢላ እቲ ቅድም ክትገብሮ ዝግባእ ኒሎ ሕይ ኣ ክንዕርየልኪና ኮኢሎም ከሎ
1: ንዕናይ
0: ጥራ ሓብታ እንዳዓሎ ቦይ ናይ ቀደም ኣላ ቤት ኣብኣ ኣብኣ ትቐይር ኣብዚ ስኢድ ክክፅቀጥ ይኹም እንትርዮ ዘለኹ በዕሎም ሕይ ኢሎም ክዕርይዋል ንዕናይ ጥራ ሓብ ንዕናይ ኣቑሑት ሒዝና ንኽ ቀዲም ክስ ነገር ክዮም ነርክ ንደኺ ታይሞ ከመይ ዝበላ ዓብዪ ገዛ ነበረ ካበት ረሓበኒ ንዕበል ካብቲ ክባሞ
1: ኣይቀረባ
0: ዚ

0: ተንክልታኽል
1: ክተንክልተ የለዋን ክሮም ለኢሉ
2: ተንክልታኽልቱ በሉ ስምዕን እዛ ጎርዞ ብታ ኩላ ከይበፅሐት ከላ ንዝደተ
3: ተረፍ ሕርቃኑ በበይና ረኺቡ ተቐተለና
2: ንዓ ከምቲ ፀልቕ ተገርና ንሕና ናብሳው ንዕዘር
0: ወደ ሎሚ ኣብቲ ኣስሪያ ስነበት ሞስ ኢነየ
3: ንዑ ሓቲ ረኺበ እያ ሎሚ እቲ ኣርሒ ሒዝዋ ምስ መፀ ክዝርፈ ካብ ሎሚ ኣይሕልፋን ይባህላይ
2: ንሕና ንኺድ ናብሳው
3: ንሱ ኸ
2: ንሱ ቀም ኣብ ዘበለላ ጨውቀትለ ንዕዘር
3: ሎማ ኣልቋ ዝምልከትከ
2: ንስኻ ቀም ኣብ ዘበለላ ርኢኻ ንገረን ንሕና ሽዑ ኸድና ክንነግረ ሕይ ኣብቲ ተቐሲራትሉ ዘለዋ ቦታ ኸድና ፈትሕና ንዓታ ከምቲ ኸይድ ክንገብራ ኢና ሕይ ግን ውዕዞ ፅበየና ስለ ዘሎ ሓንሳቐም ነብር

ናትራን ይኹም ኣብ ምክታል ውዒልኩም ክቡራትን ክቡራን ተኸታተልትና ትሕዝቶታትና ኣብዚ ክንዛዝም ኢና። ተስፋ ይገብር ገለ መሃሪ ገለ እውን ኣዛናይ ፀኒሑ ክኸውን ኣብ ቀፃሊ ብካልእ ትሕዝቶ ኣብ ልክዕ ሰዓት ክኸውን ምረኻብና። ክሳብ ሽዑ ግን ከም ትወትሩ እንብሎ ኣብ መደባትና ናትኩም ርእቶ ሓሳባትኩም ውን ነቐፌታ ኣገዳሲ እሞ 12247 ናይ ስራሕ ቴሌፎንናዩ ክድውሉልና ክንቅበለኩም ከነእንግደኩም ድልዋት ኣለና። ካብ ቀጥሪ ሚኒስትር ዜና ምስሰኣላይ እሰይ ሽሻይ ብምኮይንና ምሳኹም ፀኒሕና ናይ ዝበፅ ሰሙን ሰባት ይበለና።

Gabamanai.

ሰላም ሰላም፣ ከመይ ቀኒኹም? ኣብ ውሽጥን ወፃን ብምዃን መደብና መደፊዮርና ንምክትታል ተቐሪብኩም ዘለኹም ፍትዋት ተኸታተልቲ መደፊዮርና ከመይ ቀኒኹም? ፅቡቅ ባርከስ ፊዮርና ድማ ሎሚ ንዓና ይምህሩ፣ የዘናግዑ፣ የሐጉስ እዮም ዝበለቶም ዝተፈላለዩ ኣዝዮም ደስ ዘብሉ ትሕሶታት የቐሪባትልና ዘላ። ነዞም ትሕሶታት ሓደ ድሕሪ ሓደ ነባኹም ዘብሎኻ ኣነ ሰሰንሕረ ይኹን ባርከስ ደይመ ደጋጊመ መደብና ጀሚሩ ክሳብ ዝውድእ ምሳይ ሓቢርኩም ትከታተሉ ብክብሪ ዕድም። ካብዚ ብምቕፃል እምባር ንመጀመሪት መደብና መሪፅ ንያ ዘለና

ሓጎስ ትብል ዜማ ናይ ኢልሃ መሓመድ እያ ትኮን። ምክንያቱ እዛ ሰንበት እዚኣ ብሓጎስ ደስ እንዳበለና ክንሕልፍ ዓመታን ማለት እዩ። ባርከስ ክትፅቡቅ ጌርኩም ከተስተማቅርዋ ከምኡ ድማ ክትፈትዋ ደስ ዝበለኩም ከዓ ምስ ክትስዕስዕ ተስፋ እናገበርኩ ብቐጥታ ናብኣ ክብለኩም እየ። ሰናይ ምስታ

ድሕር ዘብዩ ዝያ ዳግማይ ተራኺብና ኣለና ፍትዋ ተኸታተልቲ መደፍዮርና ሞመይ ተሰማሩ ኣፀኒሕኩም መቸም ደለየ ንዓኹም እንትኸውን ፅቡቕቲ ዜማ መጀመሪት ናይ ሰንበት የለ ቀሪበልኩም ኩሉ ሻዕ ከዓ ሓጎስ ኢላ እንድያ ኢልሃም ገለ ክትብለና ፀኒሓ ኩሉ ሻዕ መብዛሕትኡ ሰብ ክጭንቕ ንሪኦ ተሸጊሩ ክሓዝን ወይ ክበክ ዝኾነ ነገር ማለት እዩ ኣብ ፅቡቕ ኩነታት ዘየለ ሰብ ከምኡ ክኸውን ንኽእል እዩ ዋላ እኳ ንኸምኡ ዝዕድሙና

0: ኩነታት ይሃሉ ማለት እዩ። ክንጭነቕ፣ ክንሓዝን ወይ ዝኾነ ደስ ዘይብል ስምዒታት ክፈጥሩልና ዝኽእሉ ኩነታት ዋላ ይጋጥመና፣ ተቐዳዲምና ክንገብሮ ዘለና መፍትሒ ክንደሊ ኣለና። ድሕር መፍትሒ ክንረክበሉ ዘይንኽእል ወይ ከዓ ክንልውጦ ዘይንኽእል ነገር እንድሕር ኮይኑ ግን ተቐቢልና ስከመይ ጌርና ሕጉሳት ክንከውን ኣለና ክንፈልጥ ኣለና ማለት እዩ። ምክንያቱ መብዛሕትኡ ሰብ ክሕጎስ ክደሊ ከሎ ካበይ ሞ ከምፅ የ ሞ ከምዚ እንደ ኮይና ኣነ ከመይ ገይረ ክሕጎስ ዝብል ግን ኩሉ ሻዕ ሓጎስ ካብ በረኻ ይኮና ንረኽቦ፣ ካብ ዕዳጋ ይኮና ንገዝኦ፣ ወይ ከዓ ካብ ወፃኢ ሃገር ገለ ይኮና ነምፆ፣ ወይ ካብ ጥቃና ዘለዉ መሓዙትና ገለ። ብሓፈሻስ ካብ ወፃኢ ካብ ነፍስና ወፃኢ ሲ ሓጎስ ክመፅእ ኣይክእልኒ። ንሓጎስ ክንፈጥር ንኽእል ሰባት እቶም መጀመርታ ቀዳሞ ስፋት ሲ ንሕና ኢና። ስለዚ ኣነ ነፍሰይ ሕጉስቲ ክንድሕር ክኸውን ኮይነ ሲ ካብ ውሽጠይ ክመፅእ ኣለዎት ሓጎስ ማለት እዩ። በዚ ምክንያት ከዓ እንድሕር ንሕና ሕጉሳት ኮይና ብኣና ዝተላዓለ ከዓ እቶም ኣብ ከባቢና ዘለዉ ስድራ ቤትና ድዮም ሓውስና ድዮም ካልኦት ሰባት ከዓ ካብ ኣና ዝተላዕለ ብኣና ተደሪኸም ሕጉሳት ክንገብሮም ኣለና ማለት እዩ። እዚኣ ናይ ሎሚ ምክሪ ናይ ፍዮርና እያ። እምበኣርከስ ብዛዕባ እዚ ሓጎስ ክንዝኸበልኩ ዘላትና ሰንበት ከዓኒ ብሓጎስ ደስ ኢሉና ኣብ ፅቡቅ ሃዋህ ኮይና ጀሚርናዮ ክንከውን ከዓ ተስፋ ገብር። ፅቡቅ እምበኣርከስ ካብዚ ብምቕፃል ከዓ ናብ ጥበባት የኸብለኩም ሎም ማዓንቲ ብጥበባት ከዓ ብዛዕባ ምንታይ ክትምህረና እያ፣ ብዛዕባ ምንታይ ገለገለ ፈቲና ገለ ነገር ክትብለና ሓቢርና ንካተተለ ይኹን ብቐጥታ ደጊመን ኣብ ጥበባት ከብለኩም እየ። ስናይ ምትላል
1: ቤት ትምህርተይ ናፊቐኪ ቦርሳይ ተሓንጦ ሁሉ ግዜ ዝመፀኪ ጣዕሞተይ ጥራውስተይ ሒዘ ዝመላለሰኪ ፍትብቲ ቤት ትምህርተይ ብጣዕሚ ናፊቐኪ ክባ መምሃራን ከመይ ኣለኹም ፍትዋ ደቂ ቤት ትምህርቲ ኩልኹም ኩሉ ግዜ ዝግረኩም እንዳናፍቓኩም ኣብቲ ዘለኹዎም ሰላምታን ጥዕናን ይሃኩም። ዕረፍቲ ምስተቓጨሉ ክንፃወት ጣዕሞና እንዳበላዓና ክንሰራሰ ከይተፈለጠና ተኣክልተ ሓፃር ሰዓት ተሰሪዕና ንኣቱና ኩለን ክፍልታት ናብ ክፍለና ንኣቱ ኩልና ተሓጒስና ሰጢና ንከታተል ንኩሉ ትምህርትና ዕየፍንና ንሰርሕ ተገዲስና ኣምሃረና ርማና ንኩላና ፍዳሴ ምስ ኣኸለይ ንገዛና ንግስግስ ኩልና ተምሃሮ እንዳበልና ሕጉስ ሕጉስ ግዜ ቀርቢ ኢ ናባሃይ ክንምለስ ናፊቐ ኩሎም ንክልተና
2: ተስፋ ዘንበረ ከምኡ ተኮይኑ ፀገም የለን ስቕጥራ ይበሉ ናበይ ኣሰብሉ ተማሂረ ተማሂረ ተማሂረ ካብዚ ክሳዕ ሰማይ ድግሪታት ሰቂለ ቅልፅመይ ኣትሪረ ኣእምሮ ይስሒለ ሽዑ ንኤርትራ ዝደፍራ እንተሎ ሻሙጤ ኣውፅኤ ተንበርካኽ እየ ዝብሎ ተንበርካኽ ስቕጥራ ይበሉ ፀገም የለን ሰሪሐ ሰሪሐ ሃብታም ምስኮንኩ ሽዑ ኤርትራዊ ኩሉ ኣብ ላዕሊ ይሃሉ ኣብ ታሕቲ ይሃሉ ነናቱ መፃወቲ ባምቡላ ነናቱ ብሽኮቲ ካረሜላ ነናቱ ፓላሶ መንበሪ ነናቱ ነፋሪት መዛወሪ ግድፈንዶ በሽ በሽ ከብለኩም እየ በሽ በሽ ስቕ ጥራይ በሉ እመኑኒ ንስኻትኩም ጥራይ ፀገብኩም ከይፀብፀብኩም ተፀጊምኩም ኣምህሩኒ ከምኡ ግበሩ እምበር ፀገም የለን ኣይንጠራጣ እዚ ትርጉም ውብላደይ ፀገም የብል ግን ፍቱ ተሃገረይ

ዝኾነ

0: ምሽክሌት ማማ ምሸምሸን ንሕፅበ ክንደይ እንቀታት ክኢላ ትኸውን ዘገን ንባባ ነገር ብዝኾነ ኮፍ ሰለ ክሓቶ ጀሚረ ባባ ኣነ ንስኻብ ክንዲ መዓልቲ ንረኸብ ኣለና እንደይ ክንዲየና ማርጓለ 83 መዓልቲ ኣይተራኽና ዳርጋ 3ስተ ወርሒ ማለት ይበልክዎ ባባ ግን ዕደት ኣይበሎን ኣንቲ ማርጓለ ክራንቲ ሞላ ይትረኽና ማለት ኮ እዚ ግዜ ዘይርዳካ ስቱኽ ስቱኽ መንዳ ብለ የለኒ ሌባንግላሽ ግደብ ግምንዳትኹም ማለት እ ክንደይ ክፍሎም ዘዝሕክ እውን ዝፈልጥ ኣይመስለኒ ሎምሸት ኦዲት ክገብር ሕፅበካ ንዘይብልክዎ ናይምቲ ኦዲት ዝበለኒ ኮልተፍተፍ እናበለ ናይዚ ምሸት ምሸ ኣመስተተትዎ ዘለካ ገንዘብ ኣንቲ ማርጓለ እዘን ሓደ ክልተ ንብለንዳ ከገንዘብ ኩዳ ኢለ ምሳዕቡኸ ኣካውንትን ክኹን ሰደሊ ፕሮባ መግረ ክኾነኒ ኢለ እዮ ቴራሞ ሜና ጌርከ ፕሮባዝኹም ዝሓን ፀገም የብሉን ሕታትኒ ኢልኒ ማማየ ምስክሬቲ ከምወትሩ መርዐ ኣብ ሸሓኒ ገይራ ጫሙውጫ እጉፍ ሓቂ ጀመረት ማማዓ ዘለባን ፍጥረት እያ ብዝኾነ ተንዝሓስከምሰራት ክሓቶ ጀመርኩ ባባ መስተማዓ ጅምርከ የበልኩ ቅሊ ዝበለታት ሕቶ ክትኮነሉ ኢለ ድዓኒ ሕጅራ ዒሳ 4 ዓመት ገይረ ኣለኹ ንዓመታ ብራ የበል ክብዕለ በለኒ ማማ ኣብ ትሕቲ ኮይነ ስሓም ወልዓ ስለዚያ ተፍቅሮን ተኽብሮን ንኩሉ ጌይታታኩ ብስሓቃያ ተሓልፎ ማማ የሽኮን ኩዓሃባ ተወለድኩ ብዝኾነ ባባ ኣብዚ ውሽጢ ዒሳ 4 ዓመት ኣመስተ ዘትዎ ገንዘ ተነግረኩም ጨርቅኹም ደርኹም ግና ኣትረፈኩም ኢልኩም ሰማዕኽኒ ይቐነለይ ርሕስ ቅንያት ናፅነ ዘንኣ ዝኽን ስኣና
1: ኣብ ጥዕባ ተሚሰትኩም ኣለኹ ፍትዋት ተኸታተልቲ ምርፍ ዮርና ሞት ሕሰታትና ከመይ ትከታተሉ ኣለኹም መቸም ከም ተቐዲመ ዝበልኩም ክሳብ ሕጂ ተሓጊዝኩም ትህሉ ተስፋ ገብር ፅቡቅ ባርከስ ካብዚ ብምቕፃልካ ሓንቲ ሕፀ ዝበለት መሳገድካ ዘላትኒ ንስኻትኩም ግን ነወል ሓንቲ ከይተርሕቑ ምክንያቱ ናትኩም ዘይምህላው ንኣና ትርጉም ስለ ዘይብሉ ካብታ ዘለኹማ ቻነል ከይትቕይሩ ከይትንቀሳቐሱ ንሕና ከዓ ድሕሪ ዝሓፃ መሳገድ ክምለሰኩም እየ ሰናይ ምትታል

ድሕሪ ዝሓፃር ንሳገሪ ተመይሰኩም ኣለኹ ፍትዋት ተኸታተልቲ መደፍያርና ኣብታ ዘለኹም ኣሎ ፀኒሕኩም ፅቡቅ ባርከስ ካብዚ ብምቕፃል ከዓ ነታ ኩልና ብሃንቀውታ ንፅብያ ናይ መወዳእታ ትሕሶና ድራማ ይናኣቦኹም ከብላ ናይ ሎሚ ድራማና ከዓ እንታይ ርእስታ ብዛዕባ ምንታይ ክትምህረና ከምኡ ከ ብዛዕባ ምንታይ ክተስሐቐና ሓቢርና ንካተተሎ ይኹን ስለዚ ብቐጥታ ናብ ድራማ ከብለኩም እየ ሰናይ ፃንሐት

ድሓ ንዲኺ እንታይ ኸ ንዝምጭዳር ገሊተይ ንዓብ ዜና ስምዒ ድምፂ ሓፋሽ እንደይ ዝሰምዐ ዘለኹ ኣርስታ ዝፀኒሑ ዝርዝራትካ ፀኒሓ ተቕርቡ ያ እሞ ብዛዕባ እንታይ ዲኽ ንዝሕጉስ ብዛዕባና እዩ ብዛዕባ ደቂ ኣንስትዮ ዓብ ብስራት እዩ ክትሕጎስ ኢኺ እሞ በቃ ንኹለን መሓስና ሞ እንደውለለን ምሳና ኮይነን

0: ደውለለና ክሳብ ንዕ ንድውለለን ዋላ ንዓና ዜና ሓልፈና እዩ
1: እሞ በቃ ሪከርድ ሞ ንግበሮ ምስ ኣኸብና ሽዑባ ሓንሳ ኮይና ንሰምዓ
0: ፅቡቕቲ ሓሳብ እዚኣኻ ገሊተይ እንኩም ሞዛሓንቲ ዝነርፎ ሪከርድ እናገብና ንሰምዓ

0: ያፉ ያፉ ሰላም ቢ
1: ናይ ስራሕ ሰብ መቸም የዕርፍካ ርእካ ዘይፈልጥ
0: ብሉ መዓልቲ ምስ ሓፃሚ ኳሕ ክትበሃል ትውዕል
2: ኣትናተይ ሳግልካ ዕርኳ ሕብል ገንዘበይ ካ እክብ እዛናትከ ቪድዮ ክለብ ክርኣ ትንብባ ትንብባ መዓሸን ገንዘብ ትረኽባ
3: ሴንሳፍራንካ በቃ
0: ኣየ ያፉ ችክሊስታ ናትናፍ ሰራዊሒ ዶ መዝና ሎሚ ነ ንብብ ንዕንብብ ፅሕካ ገንዘብ ንእክብ
2: ኣነ ዝገርመንሲ እዚ መፅሓፍ ምባብ መራሕስኩም የዋሓልኩም ክየሉ መፀፅፀፅፅ ፍሎሎንጋ ሓቂ ይከ ክንደይ ክትበዛሕ ኮንክን ባዳማይ ካ ገለ ኣባላት መፅእ ነይረ ብዘረባ ሰኪሐ መንክክለክን
0: መቸም ዛንዳ ችክሊስታ ከ መከቢት ናይ ሬድን ክለብኒያ ኮይና ዘለና ገለ ንሕና ክነከብ ከለና ስትመሃሮ ትኸ
2: ወይ እንታይ ክትምራኒ ተባኹራኒ ሕጂ ከማ ስሬ ክሰርሕ ክደፋኒ

0: ገለ ዓይነት ሰርፕራይዝ ኣላትና ካብ ብምፅሓፍ ፋሽ ሪከርድ ዝገበልና እንዳ ሞራት ሕጓሳ ኢኸ
1: ኖኖኖኖ ሜሪተይ ሓንሳብ ኩለን ኣባት ሪዲንግ ክለብ ምስኣከብና ሽዑሕሸና
2: እዋ ኣነና በቻኸን ሕጂ ንገረና ሓንጢና ኣለና ማለ
1: ዋ ቅድም ኩሎም ተኣከቡ
0: ድሓ ንዕን ሞ ነስማዓየ ሽዑ ድሓር ከዓነ ከይንስማ
3: እዚ ድሑር ባሕሊ እዙ ዘመናት ንሕብረተሰብ ከሳቅ ዝፀንሐ እዩ ሕሽቦና ወሪድ ብከቢድ ፃዕርን ባጀትን ካብ ኣተሓሳስባ ደቂ ሰባት ንክተፍእ ተደኺሙሉ እዩ እንሆ እምበኣር ገለ ንውሳን ዞባታት ካብ ክሽቦ ነፃ ኣውጀን ኣለዋ
4: ወዳይትኸ ኢድ ዳሓሊኽን እንታይ ዳብግን
0: ዋ የፍሓወይ ኣስተማዕከየና ዝዓብ ዜና ንኡስ ዞባና ኮ ካብ ክሽቦ ነፃ ዝብል ኣውጃ
4: ግናግደፋና ልብና ግና ብሽክናና
1: ግን እኮ ምሳና እያ ክትሕጎስ ዝግበኣካ ካብ ክሽቦ ነፃ ኢና ተባሂልና
4: እንታይ ሞ ዝናዓይ ካብ ሙጫጭ ግዳ ናፃይቲ ውጃ ወጭጭት ክፍላ ብሽክናን ዘለኹ
2: እዋ ስማዕ ንዶ ያፌት እንታይ ደኣ ነዛ ጉዳይ ኣፈኺስካ
4: እንታይ ተኣምር ኮይኑ ሞ ካብዳ ክሽቦ ሞ ክሽቦ ክሽቦ ናታት ኣውጅ ክንዝ ትውጭጫ ሰብ ካሊእ ዝገብዶ ኣለኹ ትፈጣ ክሽቦ

0: ሄሎ ሃኒ፣ እንተራ ድምፂ ተለኺቱ ሰዓል ኣባይኪ ሃኒተይ ድቃ ሰዕቢኪ ኣባይኪ ሃኒተይ ረስሚ ገይሩልኪ ኣባይኪ ሸዋ ተዓፂኺ ኣባይኪ ሃኒተይ ኣባይኪ
1: ኣታተይ ካ ተረድ ኣለኻታ ስጋዕ ዝዕርኻን እንታይ ዓይነት ሰብ ኢኻ
0: ሱሩ ፋርስ ዓርኪ ሕጂ ጠዋጠዋ ዓቢ ረኸበከ ኪን ከሚል ጣጥራሓብኒ
1: ካብ ንጎ ዝሃብኩኻ ተሪኻ ተሓስብ ለለኻ ተሳይክል ጀራ ሪኻ ትቂራ
0: ኣታ ዘ ኣብዚ ዕግሲ ሽብላ ምስራሕ ሃሊኣና
1: ተንገዜንከ ኣብ ጀሚዕ እንዳ
0: እዚ ኣዋር ናይ ሬድ ገብኒ ኩልሻ ኣብዚ ዕንዲ ረኸባ ካብዚኣ ኣተሓይዝን ቤት ድማ ብኸዳለ እቲ ኣብዛ ደውዕላ ግዜ ግን ውጥጢት ክብላ ምሳሕ ደኸላኒ

ሰባት ኣትክልቲ መደፊኡ ኣለና። እዛ ድራማ ሞህሜክን ካተተላ ፀኒሕና ከምቲ ዝበልኩም ብዙሕ ቁም ነገር ከምኡ ከዓ ገለ ትምህርቲ ረኪብና ኣለ ክንከውን ተስፋ ገብር ብቦ ባዕርከስ ትሕዝቶታትና ነምዝዛሙ እዩ ምረኻብና ኣብ ዝቕፅል ሰሙን ብዝተፈለየ ትሕዝቶ ይኹን ክሳብ ሽዑ ግን ሰሰናይ ንኽሉና እንዳበልኩ ቻ

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ ከረን

0: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤር ቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤር ቲቪ

0: ብሓን ኮለር ዘብለ ይብልና ንምክእለ ብኸመይ ፍሊጥ ካልእ ትበለ ንበር እዚ ጉዳይ ኣነ ለላዕሊ ይፈልጦ እዩ
1: ካብታ ዝበራሕኻ ክይወፃኹ ከመይ ፍሊጥካ
2: እዚ ዕርቡ ክሳ ከ
1: 25 ዓመዳ ኣይበዝሐ
3: ኣይበዝሐ ውሒድዎም ከመ ስማዕን እታ ዝሕለፍዋ ትንፋስ 25 ዓመት ውሒድዋ ማለት ካ
1: ይኒካ ዳና ሓወይ እንታ ኮይኑ ዲ
4: ዳና ሕማቅ ኣሎ
1: ሕማቅ ኣሎ
4: ሕማቅ ኣሎ
1: ከመይ ማለት
3: ተበራበር ተወዲ እዩ
2: ኣይተወድአን ሙዚት ኣይተወድአን ድሓን ኩሉ ንግዜ ንሃቦ ርግፀኛ ከምዘ ተወድአ ተኣምንልና ሓንቲ መዓልቲ ክትመፅ እያ
4: ሄኖክ ኣገባባ ገፅካ ኣርኢኻ
1: ሓደግታ ክደ
4: ትማል ገዛ ጋሽ መፅኦም እዮም
1: እንታይ ጋይሽ ናይ ዓዲ ድ ዝቕበሎም ኢዶም ተመሊሶም
4: ኣይርዳእካኒ ምሽ ጓልኩም ሃብና ዝብሉ ኣጋሽ መፅኦም እኒኦም ኤራ እንተ ኾንካ ትስሐቁ
1: ንሓንቲ ኣነ ሻብ ናይ ምርብራት ሃይለ
4: ኣነ ይተቐበልክዎን ክፀኒሐ ድሓር ከኣነ ሓዳር ይኮነኒ ዝበልክዎ ሰብ ኣለን ኢለ የፋን እዮም
1: ሓቂ ከንዲኽ ግን ናይ ሎም ወለዲ ድሰምዑ ይኮነ ፈፂሞም እዮም ደይሰምዑ ከምዚ ናይ ጥንቲ ትካይድኦም ሻለቂ ብፍላይ ብፍላይ ከዓ ትጓልኩም ሃብና ዝብል ደሎ ናይ ደገ ወይ ሃፍታም እንተኮይኑ በቃ በቃ በቃ ሻዓዊ ሰዳ ነፂኡ ሃብና ክትከሎ ሻዓዊ ሰዳ ካደይቲ ሓፍቶም ተላተ ኳን ውሰድዋ ኣብኣ ከለኹም ማዓሲት መልዓ ሻዓ እዮም ብቆፅርዎ ኣይሰኮነ
4: ንዓይ ግን ሰብ
2: ተይዛረብለኹ
1: ወቤላ ሽዋይ ግዜ ስዓደ ክለኹ ማለት እዩ ቀዛዚ ኢና
4: ላገፅ ኣለኻ ከም ዝበልኩም ኣምፅኦ ክንላለየ እዮም ኢሎም ገዛ ከዓ እቶም ዝመፅኦም ኣፋንሞም በር ኣብ ቀረባ ግዜ መርዓ ክገብሩ ወዲኦም እዮም
1: ዝላመፅ ቡቅ ዕድልኒ ድሕርከማ ኢሎም ክዳ ኣለልዮ ጥቡቕት ነዚያ ወዲእኸእየ ማለት ኳ
4: ኣነ ገድል ምሳኻ ትዛርብ
1: ክንዘማኽርኩ
4: ብጀካ ካልእ ትፈልጠለይ ሰብ ኣለካ ጅ ወይስ ንዓይ ከም ወላ ሓንቲ ዘይጠቅም ሰብ ኢኻ ተሓስበኒ ምሳይ ካብ ዕርክነት ሓሊፍካ ካልእ መፃ የብልካ ማለት ድዩ
1: ኣነ ኣነ ዳታ ክገብር ወሪ ንእሽተ ቆልዓ ንዓይ ክት መፅእ ኣለኒ ገለመለ ድብልክ ወታ ክንዲ ክትደፍሪኸ ኣነ ንእሽተ ቆልዓ በ ኣርኪበሉ መርዓን ገለመለ ክገርመንክ እዚ ምሳኻ የ ድምርዖ ትብል የለለ ክንዳሕ ናይ ባሓቂ ኮይኑ ጠገም የለን ኣብዚ ቀረባ ግዜ ኣነ ክምርዐ እዚ 15 ዓመት ገለስ ክምርዐ ክሳብ ሽዑ ፅበየ ከያ ተል ክተፀበ
4: ሄኖክ ንዓኻ ኣሚኖክ ኤስድራይ ዘማፅሎይ ኣይደልኒ እየ ዝበልኩ ንምዃኑ ዝዛረቡ ዘሎ ክርዳእ ካል
1: ኣይርድአኒ ደይርዳእካ ዝተዛረበ የለ ከመይ ኢሉ ክርድአኒ ድሓርካ መልሰ ነገርክ ኣነ ንእሽተይ ቆልዓ ህንጫል ቆልዓ የ ኣብ መርዓ ንርዓ ንበፅዕ ዕድመ የብለይን ብለክሉ ርድአታ ይኩዳ መልሰ
4: ዋ
1: ይታኪ
4: እዚ ኩሉ ሓዳር ጌርና ኣደ ደቂ ክትኮይኑ እየ ዝደልና ብልካ ዝተዛረብካ
1: ከማ ኢለካ ኣነ ኣነስ ከማ ኢለክ ንኣኺ ኢለክ ደ
4: ዳሓንበል ፅቡቅ ምሳኻስ እንቋዓ ከማ ንሕማቕ ነገር ኣይመፀእ ተመሊስካ ኮ ክትልምነኒ ኢኻ ስዲ
1: ስኢልኩሞ ሕጂ ኮፈሊ ንኣ ክነግረኪ ደለ ይዛረብ ክደ ክደ ጥፍኢ ኣታ ክንዲ ክደፍርያ ክምርዐ ደለ ስድራይስ ከምዚ ኢሎ ክ ድሞ ተመርዐዊ እዮ ካልእ ደ ፀርኩስ መርዓይ ከዓ ክፀውር

0: ርግፀኛ ደኸይዱ
1: ውያታ ጆን ውኸይድ እዩ ከይተመለሰ ጥራሕ ከሎ ንዓቐልቲካ ከይ
0: ምናልባሽ ከይጥርጥ እዛ መኪና ብፅናሕ
1: ሓራይ
0: ንሰም ደው ኢለ ውሰዳ ክብለ
1: ጆን ሓራይ ዋ
2: ውይ ጆንሲ ኣሕማም

0: ብዛንጋሶም በፅሐን ዳኣኺደኒ እዩ መፍታት ባዕሰሊና ክገብረና ቀት
1: ግላ
0: ቴንክዩ

0: እዋ እንታይ ንምንታይ ጅግ በርኪ ደይ ባዕላያ ካብቶም ቀዳማይ ዓመት ልዕሊ ኣ ነጥቢ ዘምፅእ ኣትሒዛ በቃ ልክዕ ከም ፃላይታያ ትርእኒ ከምኡ ስለ ዝኾነት ከዓ ንህለትካ ኣብ ዲቕ ዝበለ ህልኻት እያ
1: እዋ እምበር ክንስኺ
0: ዋ ኣነ ኮሉ ሓደ ፀገም የብለዩ ንሳ ክንደይ ግዜ ከዓ ክቐርባ ፈቲኒ ዋ ግን ንበጫኸ ኢለካ ምስማዕ ዓብያትኒ ሓንቲ ወይ ርኢኸያ እንዲኻ ዝበለትኒ ከመይ ኢላ ድያ መሊሳትለ ብፀዊጋ ኮያ መሊሳትለ
1: ክንዲተሓገዛ ብትምህርቲ ክንዶ ክተሃላለኻ ግን ፅቡቕ ኣይኮነን
0: ኤ ክትቀዳም ዘይምድላይ ፅቡቕ እንድዩ ግን ማዕሩ ክንዶ ከም ናይ ባዕል ሜሮን ከዓ ክትከውን ይብልካ ዋ ኣብ ደቕ ዝበለ ህልኽ ኩዕ ኣትያ መጃኻ ይለካ ዶብ ዘይብሉ ኮይኑ ሕጁስ
1: ድሓንስ ኩሉ ተረዲእክ ስለ ዘሎ ጥራይ ተሓዘለ
0: ኣነ ዳ ወሊድ ከይም ሓዘላ እየ እባ ናይዚ ካሂድናይ ዘለና ሳይመንት እንታይ ንግበር እንታይ ሓይሽ
1: ኣርስቲ ንምረፅሞ ድሕር ተቓሊጡና ንጀምር
0: በቃ ድሕር ፅቡቕ ከምኡ ንገብር ዋላ

0: ኣምላኸ ካልእ ይኽለኒ ሓንቲ ዝልምለካ እዳንኤል ሓልወለ ሕጃ ሕክምና ወፃ ኣለን ንኸድ እንተይለ መልሶኸር ዝበሽንግጭናኣን እዩ ዳሕዳ ቤን ይብላ ብፅሒ ለኽነፅ ኣጎይታ ኣኻብላሃበ
1: ማማርያ ቢላ ክመፅ ጊ ኣይድጉ ኣልፍ ምለስ ያረ

ብዙሕ ክትፈልጥዮ ዝግባእ ግዜ ምንጋር እዩ። ኩሉ ካብ ዓቕመይ ንላዕሊ ስለ ዝኾነ እየ። ከምቲ ጀሚርዎ ዘሎ ከይተነገረሉ ብዘለዎ ቅድፎ እየ ዝኸይድ ዘለኹ። እንታይ እዩ ትበልኒ? ንኩሉና ዝሓይሽ ምዃኑ ኩን ክነግረን ክደል ኣብ ጉዕዞ ህይወት ግዳእካ ከም ዘሎ ክርዳእኒ እዩ ሚካል። ኩሉ ዝገብሮ ዘለኹ ብልቢ ስለ ዘፍቅረ ክጥራይ ምዃኑ ክትርድእለ ይደሊ። ዘለኣለም ኣፍቅረክ እየ ሚካል።

0: አንተ ቢራ ባምጥለ
1: ያለካ ከነ አጥሪኮ ዘሎ
0: እስከስተባል ከግበሪ
1: አንኩን አኻለ
0: ምን ያህላይት ይርኪ ቆል ማን ከተርፈክዲ
1: አንኩን አኻለ
0: ግልል ንርሐቅለ ንምጽኸማ ንዛ ሰምዐ ጸለየ ኣለኹ

0: ከመይ ቀኒ?
1: ሰላም እግዚአብሔር ይመስገን። እንታይ ዳ ጠፊቂ?
0: ዋ ሓባል በለያ ከይትቅድመክ ትብል ማዘር ከይቅድመክ ድ
1: ንሳስ ሓቂኸይ ግን ካበይ ናይ ኩንኩንኮ ጠፊአ ወላ ስኸውን ጠፊቂ እየ ማዘር ከመይ ቀኒ? ሓደ
0: ኣብኡ ካብኡ ዝኸፋ እየ ምፃ እዩ ናይ ማማ ነገር ፅኢልካ እዩ ዘረባ ይብሉ
1: ይደሓና ትሰብሪኒ
0: ትሓውን ድያ
1: ድሓርካ ንሕና ከዓ ብብወገና ፀሎት ንግበረላ ኢና
0: ይበሉ
1: እምበር ኩሉ ግዜ ኣነ ከዓ ክመፅእ ናብልክ ግን በቃ በቲ ብትምህርቲ በቲ ብስራሕ ገለ ኩሉ ተታሒዙ ኮይኑ ክሳብ መፅአ ዝርያ ግን ሰላም በለለ ይኸ
0: ኣተሓሳቢት ገዛ ናብ ምፃእ ካብቲ ገድፊ የርኣ ምክንደይ ክገርክ ዘለኸ ብደጊኹም ትረኸቡ ምስሄኖክ በቃ ረሲዕኹምና ዘለኹምስ
1: ኣተሳብሪኒ ነ ብሓቂኹም ይኮነን ብትምህርትን ብስራሕ ንዋጢኡ ስለዝበዝሓኒ እየ እምበር ኩሉ ግዜ ዝቅረኪ
0: ስስራሓን እንታይ ኢልኩም ይኹም ከትዕልሉ ብጣዕሚ እያ ስገርመኒ ክንደይ ዓመት መሓዙት ኮይንኩም ኣለኹም ፀዕላላይ ጠፋኣኩምን ኣይስልችወኩም ድዩ
1: ምስ ሄኖክ እንታይ ምስልቻው ጓለይ ሄኖክ ክትፈልጢ ኩሉ ነገር ይንዓይ ሳላ ሄኖክ ዘሎ ከማ ንሓዊ ዘይብለ ኢል ማሪሮ ዘይፈለጥ
0: ይመላኣልኩም በል ግን ሓደ ራኺ በጃኹም ንዓናይ ትረስዑና
1: ኣቲ ዘረባ ጥራይዶ ኮይነ
0: ሻክመልፅ ማማ ቤና እያ ዘለና ክኸይደ ስኢልክ ብደገኺ ትርከብ ዮን ሄኖክ ኣጠቀኽ ከለና ሲ ፈፂካ ሕሸሻ ናሓረዶ ኣነኻ ማሓዛ ክንሓፍቲ ከምዋንኪ ትረስ ሓረ
1: ኣረ ክመፅአ ግድን ክመፅአ ሰብሪ ነ ማለት ክሳብ መፅአ ሰላም ዝብላን ማዘርካ ሰላም በሊ
0: ይ ናይ ተጥፍእ በሊ

0: ሄሎ ሄኒ ኣበይ ኣለኻ?
1: ዋ ኣብ ጥቓይ እንተለኻ ዳ እሞ ደይት መፀን ንስራሕ
2: በቃ ሓራይ ብርታን መፃኹም

ቅድመይ ሙሉእ ዝተፀበኮ ረኪበሲ ሕጂ ፍረ ብርከይ ከይረኣኹ ነፍሲ ከጥፍእ ፅካ ኣሎ ድዓ

0: እንታይ ዝብል ዘሎ ኣሎ? እንታይ ስለዝሓሰብ እዩ ፅሒፍ ገዲፍለይ?
1: ሕጂ ከዓ ብዛዕባ ዘንታሓቲት እዩ መዛ ተረኺባ ዘለካ ወስክዝርግለይ እዩ።

تاور اوتسي رياتر تخون نيم تيتي لاتنا نيم تيلا خمخني ليلي

0: Kali.
1: እቲ ሚካሊ ፅቡቅ ጌርካ ባበሰረኒ
2: ምን ናይቲ ዶክተር ምስ ነገረ ንኻ ሙንክኢሉ ይከኣልኩ

0: سلام كمي تمسيو زي خبركم تخطلتي ساعة تشعة تاخلون لومي حاموس عسران حاسس تدالو زينا وشتن وزان هزنا لكم كريمنا لنا كتخطلنا بخبر زي الدم بيطرس منقز سارس زينا هاقراو على حرشو متسمع التاتير تراغل تشين عسران شدشن لومي عسران حاسس أبس مرات خفيتون ሚኒስትሪ ትምህርቲ ኣብ ደቂ ኣምሓረ ንሓለፍቲ ሓደርቲ ኣብያተ ትምህርትን ሆስቴላትን ስልጠና ወዲቡ ግጥማ ቻምፒዮን ክለባት ኩዕሶ እግሪ ኤርትራ ሎሚ 20 ነሓሰ ኣብ ስታድዮም ከተማ ከረን ብወግዒ ተኸፊቱ ሩስያ ኣብ ልዕሊ ወተሃደራዊ ትካላት ዩክራይን ከቢድ ክሳራ ዘውረደ መጥቃዕትታት ሚሳይል ኣካይዳ ፕሬዚደንት ትራምፕ ኣብ መወዳእታ 2026 ምስ ፕሬዚደንት ሰሜን ኮርያ ተራኺቡ ክዘራርብ ከም ዝኽእል ኣሚቱ መንግስቲ ኣውስትራልያ ንባጀት ምክልኻል ሃገሩ ናብ 3 ሚታዊት ካብ ጃምላ ሃገራዊ እቶት ክብ ከም ዘብሎ ኣፍሊጡ ኣገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 2026 ሎሚ ኣብ ስመራ ተኸፊቱ ወኪል ኤሪና ዳንኤል ወልዱ ብመልክዕ ፀብጻብ ንዘዳለዎ ትሕዝቶ ገረ መስቀል ገረዝግሄር ካቅርቦ እዩ
1: ሚኒስትሪ ሕርሻ ዝወደቦ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 2026 ምስጓም ቀፃልነት ዘለዎም ስርዓታት ሕርሻን መግብን ንሃገራዊ ቁጠባዊ ዕብየት ብዝብል ቴማ ሎሚ 20 ነሓሰ ኣብ ስመራ ኣዳራሽ ሃኮሰ ተኸፊቱ ኣብቲ ሚኒስትራት ዝርከብዎም ላዕለዎት ሰበስልጣን መንግስትን ግንባርን ክኢላታት ሞያውያን ወከልቲ ሓረስቶት ኣብ መስራሕቲ መግቢ ትካላትን ናይ ስራሕ መሻርክትን ዕድመ ዝተገብረሎምን ዝተረኽብሉ መኽፈት ስነ ስርዓት ኣቦ መንበር ኣሰነዳኢት ኮሚቴ ዶክተር ኤፍረም ገብረ መስቀል ኣብ ዘስምዑ ቃል እዚ ዋዕላ እዚ ባይታ ምክፋል መፅናዕታዊ ርክበታት ንምፍጣር ህልው ሕርሻዊ ብድሆታትን ዕድላትን ንምምርማር ኣብ ምህዛኣዊ ኣገባባትን ሜለታትን ንምምያጥ ከምኡውን ንዘላቂ ዕብየት ፅላት ሕርሻ ኤርትራ ዝሕግዝ ግብራዊ ኣንፈታት ንምልላይ ዝዓለመ ከም ዝኾነ ገሊጹ ንሚኒስትር ሕርሻ ወኪሉ ቃል ዘስምዐ ዋና ዳይረክተር ክፍሊ ኣገልግሎት ሕጋጋትን ቁፅፅርን ኣቶ ተኽሊ ኣብ ምስግና ቦገኖ ነዚ ዋዕላ እዚ ንምክያድ ዝደረኸ እቲ ኣብ ወርሒ ጥሪ 2025 ዝተቓንዐ ኣህጉራዊ ዋዕላ ኤርትራዊ መፅናዕትታት ከም ዝኾነ ብምጥቃስ ብዓንዳ ርእሱ ፅላት ሕርሻ ኤርትራ ንምዕባልን ከም እምነ ኩርናዕ ቁጠባዊ ዕብየት ሃገርና ተርኡ ንምርርጋፅን ንዝተኣተወ መብፅዓ ዳግማይ ዘነፅር ከም ዝኾነ ኣገንዚቦም እዚ ዋዕላ እዚ ንክፉት ዘተን ምብሃልን ከምኡውን ምልውዋጥ ፍልጠትን ምትሕጋዝን ዕድል ዝፈጥር ምዃኑ ዝጠቐሰ ኣቶ ተኽልኣብ ኣበርክቶን ተሳትፈን ኩሎም ናይ ስራሕ መሻርክቲ ኣብቲ ንዘተ ዝቐርብ ዛዕባታትን ዝግበር ክትዕን ክዓዝዝ ኣዘኻኺሮዉ ኣብዘን ክልተ መዓልትታት ዝቕፅል ሃገራዊ ዋዕላ ሕርሻዊ ኤክስተንሽንን ትግባርን ተቐባልነትን ብሓረስቶት ሕርሻዊ ምድጅታል ወሰኽ ክብርን ሕርሻ ዋኒንን ድሕነት ውሕስነትን መኣዛ መግቢ ሕርሻዊ ባዮቴክኖሎጂን ኣገልግሎት ላቦራቶርን ክሊማዊ ለውጢ ምብዳህን ምምካትን ተወሳዊ ፀጋታትን ዕቀበ ስነህወታዊ ብዙሕነትን ከምኡውን ሕርሻዊ ፖሊሲ ቁፅፅርን ምሕደረን ኣብ ዝብሉ 8 ቴማዊ ዛዕባታት ዘተኮረ 76 መፅናዕታዊ ወረቓቕቲ ክቐርብ እዩ
0: ሚኒስትሪ ትምህርቲ ካብ መላ ሃገር ንዝመፁ ሓለፍቲ ሓደርቲ ኣብያተ ትምህርትን ሆስቴላትን ካብ 10 ክሳብ 19 ነሓሰ ኣብ ደቂ ኣምሓረ ስልጠና ኣካይዱ እቲ ብጨንፈር ምክትታል ኣሕደርቲ ኣብያተ ትምህርትን ሆስቴላትን ዝተወደበ ስልጠና ኣሕደርቲ ኣብያተ ትምህርትን ሆስቴላትን በቑዕን ብሉፅን ዜጋ ንምፍራይ ንዝገብሮ ዘለዋ ፃዕሪ ዝድግፍ እዩ ኣብዚ ን10 መዓልታት ዝቐፀለ ስልጠና 8 መፅናዕታዊ ወረቓቕቲ ከም ዝቐረበ ኣዋሃዲ ናይቲ መደብ መምህር ተኽለ ብርሃን ገብረስላሴ ሓቢሩ ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ኣቶ ገብርሃን ንስሓጎስ ቦገኑ እቲ ስልጠና ኣብ ኩነታት ኣሕደርቲ ኣብያተ ትምህርትን ሆስቴላትን ዓብ ነጥበ መቐይሮ ምዃኑ ብምጥቃስ ቀፃልነት ክህልዎ ተላብዩ ወኪል ሰልጠንቲ ቦገኑ ኣገዳስነት ናይቲ ስልጠና ዕዙዝ ስለ ዝኾነ በብደረጁ ክድፋኣሉ ተላብዩ ኣባላት ባይቶ ዘባዓን ሰባ ኣብ ምዕቃብ ክብርታትን ምውጋድ ሃሰይቲ ልምድታትን ዘተኮረ ዘተ ካብ 18 ክሳብ 20 ነሓሰ ምስ ነበርቲ ንዘባሓ ጋዛ ኣካይዶም ኣብቲ ዘተ ዝተላዕሉ ጉዳያት ኣገዳስነት ምዕቃብ ብባህልን ክብርታትን ሳዕቢናት ገፋሕቲ ውራያት ምኩስኳስ ብቑዓት መንሰያትን ምስጋር ግቡእ ስነ ምግባርን ሳዕቢናት መራዕትሕቲ ዕድመን ክሽቦ ጓል ኣንስተይትን ምኽፋል ግብሪ መንግስቲ ምሕያል መስርሕ ምምሃርን ምስትምሃርን ከምኡውን ካልእ ዛዕባታት ዘጠቓለለ ነይሩ ተሳተፍቲ ኣብ ዝሃቦ ርእቶ ተመሳሳሊ ርክባት ኣብ ማእዘንቲ ምዃኖም ብምጥቃስ ሽግር ፅሩይ ስተማይ ፍታሕ ክናደየሉ ጉዳይ ዕደላ ንመንበሪ ዘገልግል መሬት ኣቓልቦ ክወሃቦ ብትሕቲ ዕድመ ዝምርሑ ካሮሳታት ንሓደጋ ይቃልዑ ስለ ዘለዉ መግቲ ክግበረሎም ኣብ ሓጋዝ ኣገልግሎት ባንክ ክዋደድ ዝብልን ካልእን ርእቶታት ኣቕሪቦም ኣብ ማሕዳር ከተማ ሓጋዝ ኣቶ ነፀር ኣብ በረኸታ ኣብ ዝሃቦ ቃል ዝውጠኑ መደባት ልምዓት ብዘይተሳትፎ ህዝቢ ክዕወቱ ስለ ዘይክብሉ ነበርቲ ኣብ ተጠቃምነት ማሕበራዊ ኣገልግሎት ዕቱባት ክኾኑ ተላብዩ ተመሳሳሊ ርክብ ህዝብን ኣባላት ባይቶን ካብ 23 ክሳብ 26 ናሓሰ ኣብ ምምሕዳራት ከባቢ ግላስ እንጭናቅን ኢዳምርን ክካየድ እዩ ኣብ ከተማታት ካስልን ሃኖቨርን ጀርመን ኣብ ህሉ ኩነታት ሃገርና ዘባናን ዓለምን ዘተኮረ ህዝባዊ ሰሚናራት ተኻይዱ ካብቲ ቦታ ዝበፅሓና ሓበሬታ ብመልክዕ ፀብፀብ ተዋሂዱሎ ዕልልታ ሃብቲ ማርያም ክተቕርቦ እያ
2: ጠቕላሊ ቆንስል ኤርትራ ኣብ ፍራንክፈርት ጀርመን ኣቶ ክብሪ ኣብ ተኸስተ ብ15 16 ናሓሰ ኣብ ከተማታት ካስልን ሃኖቨርን ንዝነብሩ ዜጋታት ህዝባዊ ሰሚናራት ኣካይዱ እቲ ሰሚናራት ኣብ ህልው ኩነታት ሃገርና ዘባናን ዓለምን ተራንቑሕን ሓያልን ተሳትፎ ኣብ ምድልዳል ሃገራውያን ውዳበታት ፕሮጀክት ኣሕዳሪት ቤት ትምህርቲ ኣፋምቦ ከምኡውን ኣብ ቆንሰላዊ ኣገልግሎት ዘተኮረ እዩ ኣቶ ክብራብ ኣብ ዝሃቦ ሰፊሕ መግለፂ ኣብዚ ዓለም ብኩናትን ስእነ ሰላምን ትሕቆነሉ ዘላ እዋን ህዝቢ ኤርትራ ስኒቱ ሓድነቱን ሰላሙን ዓቂቡን ልዕላውነቱ ኣውሒሱን ኣብ ህንፀት ሃገሩ ኣብ ዘተኮረሉ ኣንፈቱ ንምቕያር ንዝካየድ ዘሎ ዘመተታት ብልኡል ንቕሓት ይከታተሎን ይምክቶን ከም ዘሎ ኣብርሁ ሓላፊ ህዝባውን ከማውን ጉዳያት ኣብ ጀርመን ኣቶ ጣዕሚ ሃይለ ብወገኑ ንቑሕን ሓያልን ተሳትፎ ህዝቢ ኣብ ምሕያል ውዳበ ብዝብል ኣርእስቲ ኣብ ዝሃቦ መብርሂ ውዳበ ማለት ሰብ ከም ዝኾነ ብዘይተሳትፎ ህዝቢ ዝረጋገፅ ሓያል ውዳበ ድማ ከም ዘየለ ብምንፃር ንቑሑን ሓያልን ተሳትፎ ንምርግጋፅ ብውጥን ይስራሕ ከም ዘሎ ኣነፂሩ ምህናፅ ሃገር ንመንግስቲ ጥራይ ዝምልከት ዘይኮነስ ናይ ነብሲ ወከፍ ዜጋ ሓላፍነት ከም ዝኾነ ብምግላፅ ህዝቢ ጉዳያቱ ዝፈልጥ ከምኡ ውን ንዕላምኡ ፀኒዑ ዝሰርሕን ብተግባር ዝንቀሳቐስን እንተኮይኑ እቲ ሃገር ኣብ ሓፂር እዋን ከም ትምዕብልን ክትግስግስን ከም እትኽእል ኣብርሁ ኣብ መወዳእታት ተሳተፍቲ ሃገራውያን ውዳቤታት ንምሕያልን ኣብ ጉዳይ ሃገር ግብኦም ንምብርካትን ከም ወት ድልዋት ምዃኖም ኣረጋጊፆም
0: ኣብ ዞባ ደቡባዊ ቀይሕ ባሕሪ ሓውሲ ከተማታት ጥዮን ዕድን ንቕሓት ሕብረተሰብ ኣብ ጥዕናዊ መደባይ ብሓፈሻ ተመሓላለፍቲ ሕማማት ድማ ብፍላይ ንምብራኽ ዝዓለመ ጎስጓስ ብ16 17 ናሓዝ ተኻይዱ

ሓላፊ ጨንፈር ሚኒስትሪ ጥዕና ዶክተር ዓሊ ሓለው ኣብ ዝሃቦ መግለፂ መስርሕ ምክልኻል ሕማማት ኣብ ኣፍልጦን ንቕሓትን ከም ዝምርከስ ብምጥቃስ ብጉድለ ፅሬት ዝስዕቡ ሕማማት ንምክልኻል ተጠቃምነት ዓይኒ ምድሪ ክሰፍሕን ፅሬት ኣከባቢ ክረጋገፅን ተላብዩ ኣብ ዞባታት ሰሜናውን ደቡባውን ቀይሕ ባሕሪ ብብዝሒ ዝረአ ዘሎ ሕማም ጎይቦ ንምቁፅፃር ቀፃሊ ፃዕርታት ይካየድ ከም ዘሎ ብምሕባር ድማ ሕብረተሰብ ኣብ ከባቢኡ ንዝተዋደደ ኣገልግሎት ጥዕና ብግቡእ ክጥቀመሉ ፀዊዑ

ምውሓስ ጥዕና ይፅናሓለይ ዝበሃል ዕማም ስለ ዘይኮነ ፅሬት ከባቢ ንምሕላውን ተጠቃምነት ዓይነ ምድሪ ንምዕባይን ብደረጃ ዓድታትን ምምሕዳራት ከባብን ዝውሰድ ተበግሶታት ክሕይል ተማሕፂኖም። ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንውዘባ ሰገነይቲ ኣብ ዝምድና ኣስራሕትን ሰራሕተኛታትን ዘተኮራ ዝተምህሮ ወዲቡ ሓላፊት ቤት ፅሕፈት ወይዘሮ ቅዱሳን ተወልደ ንወነንትን ሰራሕተኛታትን ኣብ ዝሃበቶ ኣስተምሮ ኣብ ኣዋጅ ሕጊ ዕዮን ንሱ ዘረጋግፆ መሰላትን ፃማ ሰራሕተኛታትን ብሰፊሑ ገሊፃ። ወይዘሮ ቅዱሳን ድሕነትን ጥዕናን ሰራሕተኛ ኣብ ቦታ ስራሕ ምርጋፅ ሕጋዊ ግዴታ ከም ዝኾነ ብምሕባር ኣብ መንጎ ስራሕን ሰራሕተኛን ጥዑይ ዝምድና ምህላው ንኣፍራይነት ኣገዳሲ ከም ዝኾነ ገሊፃ። ኣብ ማሕዳር ንዘባ ሰገነይቲ ኣቶ ዓብደልቃድር ሓጅ ዓሊ ብወገኑ ዝምድና ሰራሕተኛታትን ኣስራሕትን ንምፍላጥን ዝያዳ ንምድልዳልን ዕቱብ ቁፅፅር ክግበርን ዝረአ ፀገማት ብኣጋ ክፍታሕን ኣተሓሳሲቡ። ግጥማት ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ውድድራት ሻምፒዮን ክለባትና ንተወሳኺ ዕብት ኩዕሶ እግሪ ሃገርና ብዝብል ቴማ ሎሚ 21 ኣብ ስታድዮም ከተማከረን ብወግዒ ተኸፊቱ። ኣብዚ ክሳብ 4 መስከረም ዝቕፅል ውድድር ኣብ 6ዱሽተን ዞባታት ሻምፒዮን ዝኾና ክለባት ማለት ቀይሕ ባሕሪ ካብ ዞባ ማእከል፣ ዓንሰባ ካብ ዓንሰባ፣ ሰንዓፈ ካብ ዞባ ደቡብ፣ ስሚንቶ ካብ ዞባ ሰሜናዊ ቀይሕ ባሕሪ፣ ደንካልያ ካብ ዞባ ደቡባዊ ቀይሕ ባሕሪ ከምኡውን ኣቆርደት ካብ ዞባ ጋሽባርካ ብቐጥታ ዝሓለፋ የን። ብዘካዚ ካብተን ልዕሊ 6ዱሽተ ኣዋርሒ ውድድር ዘሰላሰላ ዞባታት ማእከልን ዓንሰባን ካልአይቲ ኮይነን ዝዛዘማ ጋንታታት ደንደንን ኣልነስርን ከምኡን 4 ብናይ 2 እግሪ መፃረዪ ፀወታ ዝሓለፋ ክለባት እውን ይሳተፋ ኣለዋ። ኣብቲ መኽፈቲ ስነ ስርዓት ኣቆርደት ምስ ኣልነስር ከምኡውን ቀይሕ ባሕሪ ምስ ኣልተሕሪር ውድድር ከም ዘካየዳ ወኪል ኤሪና ሓቢሩ። ዝኸበርኩም ተኸታተልቲ ስዕ ብሃጉራዊ ዜናታት ሩስያ ኣብ ልዕሊ ወታደራዊ ትካላት ዩክሬን ከቢድ ክሰራ ከም ዘወረደ ዝጠቐሰቶ መጥቃዕታት ክሩዝ ሚሳይል ከም ዘካየደት ሓቢራ። በዚ ትማል 19 ነሓሰ ኣብ ከተማ ኪየቭ ዝተካየደ ደብዳብ ብርክት ዝበለ ትካላት መፍረ ሚሳይላትን ድሮናትን ከም ዝዓነወ ሚኒስትሪ ምክልኻል ሩስያ ኣፍሊጡ። ኣብዚ ሓድሽ መጥቃዕቲ ሩስያ ኣብ ልዕሊ ርእሰ ከተማ ኪየቭ ልዕሊ 4 ክሩዝ ሚሳይላት ከም ዝተኮሰ ዝጠቐሱ ፀብጻባት ብውሕዱ 15 ሰባት ከም ተቐትሉን ልዕሊ 50 ከም ዝቆሰሉን ኣረድዮም። ድሕሪ ዚ ከቢድ መጥቃዕትታት መንግስቲ ዩክሬን ኣቐዲሙ ዝጠልቦ ደገፍ ፀረ ሚሳይል ክቀላጠፍ ፀዊዑ ኣሎ። ፕሬዚደንት ዩክሬን ቮሎዲሚር ዘለንስኪ ወታደራዊ ደገፍ ሃገራት ምዕራብ ከምቲ ዝድለ ይቕፅል ከምዘየለ ከም ሳዕቤኑ ሃገሩ ሕፅረት ፀረ ሚሳይላት ኣጋጢምዋ ከም ዘሎ ክገልፅ ፀኒሕ ኣሎ። ፕሬዚደንት ኣሜሪካ ዶናልድ ትራምፕ ኣብ መወዳእታ 2026 ምስ ፕሬዚደንት ሰሜን ኮርያ ኪም ጆን ኡን ተራኺቡ ክዘራረብ ከም ዝኽእል ኣሚቱ። እቲ ርክብ ክካየደሉ ዝኽእል ንፁር ግዜ እኳ ዛጊት እንተዘይተሓበረ ኣብ ወርሒ ሕዳር ክኸውን ከም ዝኽእል ግን ግምታት ኣሎ። ፕሬዚደንት ትራምፕ ነዚ ዝገልፅ ዘሎ ሳልስቲ ካብቲ ኣሜሪካ ምስ ደቡብ ኮርያ ሓቢራ እተካየዶ ወታደራዊ ልምምድ ክጎድል ዘመሓላለፎ ትእዛዝ እዩ። ድሕሪ እቲ ትእዛዝ ኣሜሪካን ደቡብ ኮርያን ዘካየዶ ዘሎ ዓመታዊ ወታደራዊ ልምምድ ብሓደ ሰሙን ከም ዝነከየ ይፍለጥ። እቲ ሓበራዊ ልምምድ ኪነቲ ንኣሜሪካ ዝሓቶ ገዚፍ ቁጠባዊ ወፃኢታት ንግጭት ዝዕድም ምዃኑ ፕሬዚደንት ትራምፕ ኣብ መግለፂ እዩ ሓቢሩ። ፕሬዚደንት ትራምፕ ደቡብ ኮርያ ኣብቲ ኣሜሪካ ኣንጻር ኢራን እተካይዶ ዘላ ወታደራዊ ወፍሪ ክትሳተፍ ብዘይምኻላ ክወቅስ ምፅንሑ ዝፍለጥ ኮይኑ ወሲድዎ ዘሎ ሓበራዊ ልምምድ ናይ ምጉዳል ስጉምቲ መልሰ ግብሪ ክኸውን ከም ዝኽእል ይመት። ኣሜሪካ ኣብ ደቡብ ኮርያ ልዕሊ 28500 ወታደራትን ዝተራቐቐ ስርዓተ ሚሳይላትን ኣዋፊራ ከም ዘላ ይፍለጥ። መንግስቲ ኣውስትራልያ ንባጀት ምክልኻል ሃገሩ ናብ 3 ሚታዊት ካብ ጃምላ ሃገራዊ እቶት ክብ ከም ዘብሉ ኣፍሊጡ። እቲ ስጉምቲ ንሃገሩ ገጢምዋ ዘሎ ኢሉ ዝገለጾ ጂኦፖለቲካዊ ስጋታት ንምብዳህ ምዃኑ ሚኒስተር ምክልኻል ኣውስትራልያ ሓቢሩ። ነቲ ውጥን ንምትግባር ኣብ ዝመፅእ 10 ዓመታት ኣስታት 50 ቢልዮን ዶላር ንምክልኻል ክትስልዕ ምዃና ዝገለፀት ኣውስትራልያ ዝዓበየ ክፋሉ ኣብ ምምዕባልን ምሽማትን ዝተራቐቐ ኣፅዋር ከም ዝውዕል ኣፍሊጣ። ይኹን እምበር እዚ ብመንግስቲ ኣውስትራልያ ወፂኡ ዘሎ መደብ ናብ ቻይና ዘቕንዕ መልእኽቲ ክህልዎ ከም ዝኽእል ወታደራውያን ተንተንቲ ይጠቕሱ። ዲፕሎማስያዊ ዝምድና ቻይናን ኣውስትራልያን ብፍላይ ካብ ዝሓለፈ ቅረብ ዓመታት እናሓርፈፈ ክመፅእ ምፅንሑ ፀብጻባት ይገልፁ። ኣውስትራልያ ወታደራዊ ዓቕማ ንምድፋዕ ምስ ሃገራት ምዕራብ

ዝገብሮ ዘላ ምንቅስቓሳት ካብ ቻይና ተቃውሞ ክመፆ ፀኒሑ ኣሎ። ኣብ ልዕሊ ሰራሕተኛታት ረድኤት ውድብ ሕብራት ሃገራት ዝካየድ መጥካዕትታት ዓመታዊ እናወሰኺ ይመፅእ ከም ዘሎ ፀብፀባት ውድብ ገሊፆም። ኣብ 2025 በቲ ኣብ ዝተፈላለያ ሃገራት ዝተፈፀመ መጥካዕትታት ልዕሊ 900 ሰራሕተኛታት ረድኤት ከም ተቐትሉ፣ ከም ዝቐሰሉን ከም ተጨውዩን እቶም ፀብፀባት ኣረድዮም። ዝበዝሑ ካብቶም ግዳያት ኣብ ወሽመጥ ቃዛ ብዝካየድ ዘሎ መጥካዕትታት እስራኤል ከም ተቐትሉ ዝገለፀ ዋና ፀሓፊ ውድብ ሕብራት ሃገራት ኣንቶኒ ጉተረሽ ንድሕረት ሰራሕተኛታት ረድኤት ዝግበር ፃዕሪ ከም ዝጎደለ ወቂሱ። ኣብ ዝሓለፈ ዓመት ልዕሊ 350 ኣብ ዝሓለፈ 6 ዋርሕ ናይ ዝሒዝናዮ ዘለና ዓመት ድማ ልዕሊ 80 ሰራሕተኛታት ረድኤት ብመጥካዕትታት ከም ተቐትሉ ተፈሊጡ ኣሎ። ሃገራዊ ዕዳ ኣሜሪካ ናብ 4 ትሪልዮን ዶላር ከም ዝዓርገ ፀብፀባት ተሃገር ሓቢሮም። እቲ ኣሃዝ ምስቲ ናይ ዝሓለፈ 10 ዓመታት ዝነበረ ዕዳ ክነፃፀር እንከሎ ብዕፅፊ ከም ዝወሰኺ እቶም ፀብፀባት የረዱ። ኣሜሪካ ብፍላይ ኣብ ፅላት ምክልኻል እትገብሮ ዘላ ልዑል መጠን ወፃኢታት ካብ ቀንዲ ጠንቂ ናይቲ ናህሪ ምዃኑ ክኢላታት ይጠቕሱ። ካብ 2022 ናብ ዩክሬን ኣስታት 200 ቢልዮን ዶላር ዝጥመድ ወታደራዊ ደገፍ ዝለኣኸት ኣሜሪካ ኣብ ኢራን እተካይዶ ዘላ ወታደራዊ ወፍሪ ልዕሊ 37 ቢልዮን ዶላር ወፃኢ ከም ዝገበረት ይሕበር። ወታደራዊ ዓቕማ ንምድንፋዕ ኣብዚ ዓመት እዚ ልዕሊ 900 ቢልዮን ዶላር ዝሰልዐት ኣሜሪካ ዝመፅእ ዓመት ነቲ ኣሃዝ ናብ ልዕሊ 1 ትሪልዮን ዶላር ክብ ከተብሎ ከም ትኽእል ኣሚታ ኣላ። ኣብ ሪፓብሊክ ማእከላይ ኣፍሪካ ትማል 19 ነሓሰ ኣብ ዘይሕጋዊ መዕደን ወርቂ ብዘጋጠመ ምህማም መሬት ልዕሊ 100 ሰባት ከም ዝሞቱ ይቃልሕ ኣሎ። ዝተደብዩ ግዳያት ከም ዘለዉ ዝጠቐሱ ሰብ ምዝታ ሃገር ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም ኣለዉ። እቲ ሰብኣዊ ክሳራ ኣብ ዝሓለፈ ቅረባ ዓመታት ኣብቲ ሃገር ተመሳሳሊ ክስተት ካብ ዝወረደ ክሳራታት እቲ ዝዓበየ ክኸውን ከም ዝኽእል ይግመት። ሪፓብሊክ ማእከላይ ኣፍሪካ ብፀጋታት ወርቂ ሃብታም እኳ እንተኾነት ብሰንኪ ፀጥታዊ ዘይምርግጋእ ዝበዝሐ መስርሕ ዕደና ካብ ምቁፅፃር መንግስቲ ወፃኢ ምዃኑ ፀብፀባት የረዱ። ኣብቲ ሃገር ኣብ ዝሓለፈ ወርሒ ሰነ ብዝተኸስተ ተመሳሳሊ ሓደጋ ብውሕዱ 30 ሰባት ከም ዝሞቱ እዩ ዝሕበር። ናይ መወዳእታ ዜና፣ ዓመታዊ ኣህጉራዊ ዋዕላ ሮቦት ትማል 19 ነሓሰ ኣብ ህዝባዊት ሪፓብሊክ ቻይና ተኸፊቱ። ዕላማ እዚ ኣብ ከተማ ቤጂን ዝካየድ ዘሎ ንሓሙሽተ መዓልታት ዝቕፅል ዓለማዊ ዋዕላ ገስጋስ ፍርያት ሮቦት ንምግምጋምን ኣብቲ ፅላት ዝግበር ወፍሪ ክብ ንምባልን ምዃኑ ተገሊጹ። ኣብዚ ክሳብ 23 ነሓሰ ዝፀንሕ ኣህጉራዊ ኣጋጣሚ ኣስታ 300 ኩባንያታት ቴክኖሎጂ ልዕሊ 3,000 ፍርያት ኣቕሪበን ኣለዋ። ዝበዝሐ ካብቲ ፍርያት ኣብቲ ፅላት ገዚፍ ወፍሪ ትገብር ዘላ ህዝባዊት ሪፓብሊክ ቻይና ዘቕረበቶ ምዃኑ ፀብፀባት ሓቢሮም። ኣብዚ ናይ ሎሚ ዓመት ዋዕላ መፍረ ሮቦት ንምምዕባል ኣብ ዝግበር ኣብ መንጎ ሃገራት ዝግበር ናይ ቢልዮናት ዶላር ስምዓት ክኽተም ትፅቢት ይግበር። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ሃገራዊ ዋዕላ ሕርሻዊ መፅናዕታት ኤርትራ 2026 ሎሚ 20 ነሓሰ ኣብ ኣስመራ ተኸፊቱ። ሚኒስትሪ ትምህርቲ ኣብ ደቂ ኣምሓረ ንሓለፍቲ ሓደርቲ ኣብያተ ትምህርትን ሆስቴላትን ስልጠና ወዲቡ። ግጥማ ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ሎሚ 20 ነሓሰ ኣብ ስታድዮም ከተማ ከረን ብወግዒ ተኸፊቱ። ሩስያ ኣብ ልዕሊ ወታደራዊ ትካላት ዩክሬን ከቢድ ክሳራ ዘውረደ መጥካዕትታት ሚሳይል ኣካይዳ። ፕሬዚደንት ትራምፕ ኣብ መወዳእታ 2026 ምስ ፕሬዚደንት ሰሜን ኮርያ ተራኺቡ ክዘራርብ ከም ዝኽእል ኣሚቱ። መንግስቲ ኣውስትራልያ ንባጀት ምክልኻል ሃገሩ ናብ 300ዊት ካብ ጃምላ ሃገራዊ ውቶት ክብ ከም ዘብሎ ኣፍሊጡ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስተረፉ መደባትና ሰላም።

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ጥዑይ ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይቲ ሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ደቂስና ኢና ነርና ደቂስና ከለና እዩ ኣብ ውሽጢ ጋንታና ዓሊቡ እቲ ናይ መርከብ ይመስለኒ ሕጂ ክብል ዝበለ ቡምባ እዩ ነይሩ ስዋኣት ከዓ ጎደይቲ መራሒ ጋንታና ምልክቱ ከዓ ዮሴፍ ገብራይ ነይሩ ማለት እዩ ንሕና ተወጊእና ከይድና
1: ናተይ ናይ ውደህታነ ናይ መናጃ ፓራኩሞን ተሃዚኣተን ሰለስተ መጠሪኒ 270 ሰብ ዝተበገሰ ኣብ መወዳእታ ናይ በሎ ምርብራብ ኣብ 45 ሰብ ሕየ እንተሪፈን
2: ንርኢ ማነ ይብለና ሕጂ ሳሙኤል ህውኽ ኢሉ ፅወል ወደ ሸውዓተ ኢና ቁም ኢሉ ኣብታ ግዜ ጥያ እጅ ወደላይ ትመፀና እየ ዝኣስጋለ እያ
3: ስርሒት ዓሰም ምርብራብ ግንባር በይሉል
2: እጅ ወደላይ ምስ በለ ኣላታን የብላን ኣነ ክልተ ጥይድን ሓንተ ጥይት ክልተ ጥይት ተኩሽለ ተተኩሽኒ ብውዑ መሊቆ እዝር ኢላሃዲ መኸይደ ካብኣ ንምዕራብ ፅርግያ ብምዕራብ ስለ ዘላ ንምዕራብ ነበላዕኹ ኣብ መንገዲ እታ ፅርግያ ይረኽባ ኣብ መንገዲ ድማ ብፀትና ረክብ ብፀትና ረኺበ ነ ብፀትና ኣተስአ ፀላኢ ሰሪኹ ኣትዩ ከም ዘሎ ብምሉእ ሓቢረ ካብኡ ሓደ ሰብ ዋርድያ ማለት እዩ ንዓይ ሒዝኒ በይሉል የእትወኒ ኣብ በይሉል እቱ ምስ በልኩ ታስ ብመልእኽቲ ብሬድዮ ርክብ ዝሰደድክዋ ፀላኢ ኣብ መንገዲ ፀኒሕና ሳሙኤል ተሰውኡ ኣሎ ኣነ ግን መፅ ኣለ ኣብዚ ግዜ እዚ ሕጂ ዘርኢቲ ስንብድ ይብለኒ ስንብድ
4: እታ ዘጋጠመት እዛ ሕጂ ክገልፆ ፀኒሑ ከምዛ ፅባሕ ኣብ ፀላኣ ዝወደቕናላስ ከምዛ ሎምሲ ዕለት ክልተ ያ ነራ መስለኒ ናብ ወዲኢታ ይከደኒ ሓደሓደ ክነዘራረብ ኢለ ሕጂ እንታይ ድብለኒ ሓንቲ ፈራ ኮማንዶ ጥራያ ተሪፋ ዘላ እዳ 88 በቲ ቦታ ከም ትመፅእ ከላ ኣብኡ ፅንሕዋ ገለበሉ እዩ ሕጂ ንድፋዕ ግን ንሕና ኣኼባ ክንገብር ኢለ ከይዳኣኒ ኣነን ሓድሽን ንዘርኢት ክንረኽቦ ኣኼባ ናይ ሓካይም ክንገብር ኢልና ኢና ከይድና ዳሕራይ ግን እስኹም ቦታኹም ተመለሱ ፀላእ ይንቀሳቐስ ስለ ዘሎ ቀልጢፍኩም ቦታኹም ምልሱ ሓንቲ እታ ናይ ዘርኢት መልእኽቲ ከዓ ቅብልቲ ቅንዕቲ እያ ነራ ዓብ ፅርግያ ሒዝኩም ቦታኹም ተመለሱ እያ ትብ ሓድሽ ንዓይኩም ኢልኒ እንታይ ይብሎ ሕጂ ዋ እንታይ ሞ እዚ ስ መገዲ ክልተ ሰዓት ግን ኮሊልና ገዛና ክመለስ ፅቡቅ ስለ ዘይኮነ በታ ድመፃእ ናይ ኣቋራጭ ዘላ ትኽልና ብኣመፂእና ኣብታ ማይ ናይ ንሰትየላ ኣብኣቲ መፂእና ስነርክባ ንክእለና ወርሒ ከኣሎ ኢለ ሕራ ኢልኒ ተኻትዓንን ከማ ሕጂ ትኽልና መፂእና ቀቅድምታ ማይ ምብፃሕና እዩ ፀላእ ኣብሪኹ ኣብቲ ሕፃ ሕጂ ኣነታ ግምተይ ኦኬ እዚኦም 88 መፅኦም ኣለዉ ዝርእዮም ሰብሲኢን ኣሎ በዚ እያ ትመፅእ እምበር ፀላእ እኮ ካብኣነቕ ኣይበለን ምክንያቱ ክልተና ክንሓልፍ ከለና ዓብ ኮፍ ዝበሎ ብዙሕ ዳርጋ ብሪጌድ ዝኸውን መሊእ እዩ ነይሩ ስቕል ነብ ሒሊፍና ክሳዕ መወዳእታ ኣነ ሕጂ ሓድሽ ኣብዚኣ ፅናሕ መስኻ ዳሓር ሓቲተዮም ክመፅእ እዚኦም እንዳ 88 ከይኮኑ ኢ በዚ እያ ትመፅእ እምበር ስቕልና ተኺልና ገዛና ማእተና ነይራ ሓንቲ ሳ ወይ ከዓ በታ ዘርኢት በላ መልእኽቲ በታ ፅርግያ ጌርና እንተንመፅእ ነቲ ገዛውና ብድሕሪት ብምዕራብ ማእተና እዮም ፀላኢ ከዓ ኣይምርኸበናን ማለት እዩ እዚኣየት ኣጋጣሚ ስለዚ ድሕሪኡ ዳርጋ ፍርቂ እቲ ሰራዊት ናቶም ከምቲ ዝርእኽዎ ትግራውት እዮም ተስፋይን ፀጋ እዩ ዝበሃሉ እዮም ኣዓጂቦም ኣብ ፀሓዮኒ ላዕሊ ኢሎም ናብ ጀነራል ጥላውን ናብኡ ፀሓዮ ኢሎም ሕጂ ወጋሕ ክትብል ከላ ሰዓ 6 ኣብቲ ባሕሪ በፂሒና ገምገምገምገም ትኸይድ ክሮስ ትገብር ኢኻ ግን ቁርብ ክሳዕ ዝበፅሓካ ሒዞም እዮም ከይ ሕጂ ኣነ ርሳዕ ነቲ ወዲ ትግርኛ ክዛረቦ ምስ ሰማዕኮም ዘይትገድፈናታታይ በዚኣ ገ

0: ቦታ ክኸይስ ዘይትገድፉን እዩ ብለም ተፃሪፎ ዝኾነ ሻምብል ደስታ ዝበሃል ክብኒ መጀመርያ ሓቲትኒ ነጊረዮ ኢደይ ተኣሲረ ሰቲ ዲካኢሎምኒ ኣይሰቲኒ ሻሂ ጥራይ ሰቲኒ ሻሂ ስትዮም ድሕሪኡ ኣብ ሓንቲ ኦራል ትመስል ማኪና ኣብኣ ብኡ ስረ ድሓር ናብታ ኣውቶቡስ እዚያ ትበሃል ታታባ ኣብኣ ነይሩ ጥላኹን ኣብኣ ነይሩ ኣብኡ ፅሖምኒ እቲ ናይ ሃያሎተኛ ክፍለ ጠር ኣዛሽ ከዓ እዚ ጭሕሙ መዓት ባፊ ዘለዎ ኣብኡ ፀኒሕት ድሓር ከምዚ ገርፅም ተብለንኡ ከሎ ክንደይ ዓመት ተጋዲልካ ኣለኒ 75 ተጋዲለ 16 ዓመት እንጂ ኣብኡ ከይዶም ብዝኾነ ንሱ ሕጂ ምልስ ኢሉ ነቲ ሒዝ ንድመፁ ነቶም ሒዞም ንድመፁ ኣብቲ ኣኸትኩም ጉድጓት ኳዓትሉ ሞ ወይ ባዕሉ እዩ ኳዓደኖ ኣስከፍሮ ኣስከፍሮ ገለመለ ኢልዎ መስለኒ ሕጂ ቲ ሰብኣይ ሰሚዒቲ ጥላውን ቴንዳይ ደሎ እሱ በዚ ኮይኑ ይዘረብ ደሎ ወፂ ሽዑ ጀጋኑ ዳሓዘልካ ስኻብዚ ተቐትለ ኣ ዓሰብ ጥራይ ስደድዎ ናብ መረጃ ክፍል ኢሉ ኣብ ሸለቃ ይቆም ኢሉ ብኣግ ሄሊኮፕተር ሰቂኢሎም ወሲዶ ሕጂ እቲ ተቐበለኒ ኦሮሞ ምሸት ምስ ኮነ ኩሉ እቲ ኣቑሑተይ ዝነበረ ምሳይ ዝነበረ ገለመለ ሂቦም ኣነ ሕጂ ታ ዳያርናተይ ኣብ ገዛይ ኮይነ የ ፅሕፋ ግን ክንዚኣ ትኸውን ሽት ኣላትና ሓንቲ ቅድም ኣብኣ ፅሕፋ ድሓር ገዛ ምስኣትኹ ከዓ ኣብታ መፅሓፈ የጥቀላ ነይረ እታ ሓንቲ ካብተን ወረቓቕቲ እንታይ እያ ትብል ወራና ብሌሲማ ኦሮሞ መጋላ ኣሶሳ ቀባቴራ እንጂፋን ንጉዳ ትብል እዚኣ እንታይ ማለት እያ ጅግና ሰራዊት ኦሮሞ ንከተማ ኣሶሳ ተዋፃፂርዋል ድሓንፈታትን ከዓ ነረቕሉ እሳ ብዚ ፅሒፈ ሕጂ ምዚ ኣብቲ ክስታይ ስለዝኣተወት ምስቲ ብሽክልተይ ስለዝኣተወት ኩሉ ሒዝዎ ናብቲ ሰብኣይ ምስክድ ሸለቃ ያቆብካ ኦሮሞ እዩ ድሓር ገንፂሉ ገንፂሉ ንዓ ምስ ረኣያ ብላቲን ከ እያ ተፃሒፋ ዘለ ንፅቢሒቱ ፀውዕዎ ተባሂሉ መፅ ኦሮሞ ዲኻ ዋላ ትግሪ የለኒ ኖ ኣነ ኤርትራዊ የለ ድሓር ሰው ኢሉ ሕጂ ንመን ኣለውኡ ቅድመይ ክልተ ሰሙን ዝገበሩ ዑስማንን ተመስገነን
1: ኣብኣ ድማ ክልተ ጉፆትና ድማ መትዓጂ ናይ ብሬን ዝነበሩ ክልትኦም ጉልባብ እዳበሩ ፀላኢ ንክልትኦም ቅድሚ ሳሙኤል ምምራኹ ክልትኦም ንዕኦም ኣብኣ ይማርኹ እዮም
0: ዓይነይ ተሸፊኒ ኣብኡ ኮፍ ምስ በልኩ ምስ ረኣዩኒ ብኸዮም እተዛ ባዓል ሳሙኤል ቆሮማ ግንባር የለ ገለ የለ ዝብል ክስታይ ሒዝዎም ማለት እዩ ሕጂ ንፅብሒት ንግሆ ፀውዕዎ ተባሂሉ ኣብ ትሻለቃ ከይደ ነዚኣ ንብበላይ እዚኣ እንታይ ማለት ያ ለኒ ከምዚ ከምዚ ኣበይ ነርካ ለ ኣሶሳ ኣሶሳ ኣብቲ ኩናት ነርካ ወግን ሓኪም እዩ ኣነ ነ እንታይ ትገብር ሓኪም ይጠብሐ በቃ ፀውዒ ነቲ ዋርድያ ካብ ሎም ንኒው ንሳሙኤል ሓንቲ ባኮ ሽጋራ ኣብ መዓልቲ ትህብዎ ማይክ እንደይ ትህብዎ ሓንታ ኒካ ሰለስተ ንጎ ቀትሪ ምሸት ትህብዎ ማንም ሰው እንዳይነካ በዚኣ ድሓን ቁርብ ሓግዛት እናበለት ከምዚ ዓርቢት እተሓዝ ኣስመራ ንሶም ረቡዕዮም ወፅኦም ሃያሎ ሃያ እንደኛ በሎ ሃያ ገለመለ በሎ መብዛሕትኡ ኣቑሑቶም ንብረቶም ገለመለ ሽዑም ወፅኦም ረቡዕዮም ምውፃእ ጀሚሮም ሕጂ ሱ ኣብቲ ጎነናባ እዞም ኤርትራውያን ነሮም ዓሽ ዝበሎም መቐለ ኣውቲስቲ ገለመለ ተኣስሩ ክንደዮ 14 ድዮም ገለ ዝኾኑ ኣብኡ ዝተኣስሩ ኤርትራውያን ነይሮም መሓመድ ዝብልዎ ኣብ ዩኤን ዝሰርሕ ዓፋር ከዓ በቲ መበል 18 ዝበሃል ኣብኡ ተኣሲሩ ነይሩ ሓንቲ ሰበይቲ ኣብ እንዳ ምግቢ ገለ ዝነበራ ምስ ሰምዐት ንዓና ንዕኦምን ስልጠና ተብፅሓልና ነራ ዳሓድያ ትነግረና ኤርትራውያን ነራ ብዝኾነ ከምዚ ኢልና ሓሊፍና ሕጂ ንዕኡ እንታይ ዝብሎ ነቲ ኣስራ ለቃ ይምር ሻለቃ ቅድምባ ምሳይ ክትከይድ ትደሊ ዶ ክወፅእ ደልየ ኣለኹ ኢሉ ላይ ከይድኒ ኢሉ ሕጂ ንኣስራኣለቃ ይምር ንዕኡ ፀዊዑ ንሕና ንኸይድ ኣለና ኦኬ እስኻ ካብ ወደብ ሓንቲ መኪና ምስ ሙሉእ ነዳዲ 2-3 ፊስቶ ጌርካ ነዞም 3 ወንበዴ ኣለም በቃኝ ኣብ ፀሓዮም ኢሉ ወረቐት ፅሒፉ ሂብዎ ትእዛዝ ያ ንሕና ብኡ ኢና ድሒና

ስለዚ ናብ ዝመፁ ኣለዉ ሻዕብያ ብኒው ምስ ተባህለ ንሕና ማእስ ወፅእና ሓሙስ ወፅእና ናብ ሰንበት ዘውግሕ ናብ ሰንበት ዘውግሕ ወፅእና ለይቲ በታ ማኪና ገርና ሽዑኡ ሒዞምና ከድና ሚለ ኣብቲ ከባቢ በፅሕና ወያነ ሒዞሞ ካብኡ ዝሃደመ ሰራዊት ንዓና ጉን ንፍረኺብና ናበይ ንጅቡቲ ተባሂሉ ኣብቲ ቦርደርና ጅቡቲ ኣብኡ በፅሕና ኣብኡ ምስ በፃሕና ፈረንሳ ከኣቶም ወታደራት ኣብኡ ፀኒሖም ብረትኩም ኣውርድ ወቅት ኣቱ ተደሊኹም ብረትናይ ንውርድ ናብኡ ባባሮ ኮይኑ እምበኣር እቶም እስራት ዝበሃሉ ኩሎም ረሽንዎም ገለ ተባሂሉ ንሕና ድሕሪ ኩሉና ነርና እቶም ዝተኩሱ መፅኦም ማለት እዩ ሕጂ ይመር ድሓን እዩ ነይሩ ሰማዕ ነይሩ ምሳና እንታይ ይብለኒ ሕጂ ከምዚ ዝብል ትእዛዝሲ መፅእ ኣሎ ሕጂ ኣነ ከውርደኩም እዩ ካብዛ ማኪና ምትኳስ ኣይተርፍን እዩ ግን ተሃድሙ ከም ድላይኩም ትጎይ ገለበለ ኢሉ ወሪድና ሰለስተ ናብ ሓባሪና ጎይና ተመስገን ሰኣኒ ነበረ ናንዓይ ይሂብኒ

0: انوي ዝኾነ ድሓን ብኣገርና ሃጂምና ተመስገን ተወጊዩ እግሩ እግሩ ስለ ተወግአ እቲ ናይ ድሕሪት ተኽሲ 7 ሰብ እዮም ትኽሱ ነይሩ ናይ ድሕሪት ተኽሲ ጠጠው እዩ ምክንያቱ ንዕኡ ከዳጉሙ ስለ ዝወረ ጠጠው ስለ ዝበለ ንሕና ዕድር ረኺብና ኣነን ጀማልን ማለት እስማኒ ወፂና ኢንፋክት በበይና ኢና ከይድና ኣነ ንምብራቅ ገፅ ኸይደ ንሱ ንሰሜን ገፅ ኸይዱ ኮይዱ ከይዱ ግን ጓሶ ትረኺቡ ዓፋር ስለ ዝኾነ እስማን ሕጂ ቀልጢፎም ተቐቢሎሞ ኣብቲ ናይ ዱብታ ሓሊፍካ ንቡ ማለት እዩ ኣብኡ ትጎልጎል እቲ ናይ ሽኮር ኣብኡ እዩ ትቦታ እንጂ ንዑስማን ስለ ዝረኸብዎ ዑስማን ከዓ ከምዚኣ ኢሉ ሓደ ብፃይ ኣብ ከምዚኣ ከይድ ኣሎ እቲ ሳልሳይ ናብ ፃይና ከዓ ከምዚ ኢሉ ኣብኡ ተወጊኡ ሞይት ኣለው ንዕኡ ክትቀብርዎኹም ነዚ ሓወይ ከዓ ክትረኽቦ ክደልይዎኹም ተባሂሉ ድለድለ ኮይኑ ዳርጋ ክንደይ ወሲድ ኣሎ 24 26 ሰዓት ትኸውን ሓዲረ ኣነ ትበራኻ ኩሎም ከምዚ ንሕና ገባር ናይ ሳሕል ንሪአካ ትብሎ ከምኡ ገይሮም ረኺቦም ኣትዮምና ካብኡ ኣብኡ ፀኒሕና ምስኦም ሓደ 8 መዓልቲ ዝኸውን ኣፃር እዩ ተባሂሉ ኣብቲ ዒሳ ሓይታ ወያነ ኣትዮም ነይሮም ድሓ ናብኡ ወሰድና ኣለና ከድና ቅድም ብረት ሃብና ኣለና ከከላሽና ሒዝና ድሕሪኡ መኪና ገርና ንመንሽ ንዓሰብና መፅና ሕጂ ኣብታ መገዲ ናይ ዓሊዳር ድብልዋ ምሻላ ሓንቲ ዓሊዳር ኣብኣ ፀኒሖም ሕጂ በጡለን ሕጂ ኣብኣ ፀኒሑ ድሕሪኡ ንሕና እሶም መልእኽቲ ገይሮም ናብ ውጩ ናብ በዓል ዘርኢት ማለት እዩ ኣብ ዓሰብ
1: ምስ ዑስማን ድብሎ ወዲ ድመፅእ ኣበይ ኣብ ኤሊዳር ኣዝዩ ሕማቕ እዩ ዘሎ ገፁን ሂወቱ ብጣዕሚ ካብ ዓቐል ንላዕለ ምክንያቱ ን5 6 መዓልቲ ብኣጋር ከይዶም እዮም ብፅምእን ብጥሜትን ኣዝዮም ተጠላቀዮም እዮ እቲ ዑስማን ሓይሽ ከማ ምስ ኣካላዊ ጥንቃብ እዩ ከይደ ረኪበ እዩ መቸምቲ ክንገብሮ ንኽእል ቀዳይ ረጌት ኩሉ ጌርና ኣሎ ክርሽኖኦም ወዲአን እዮም ካብ ምርሻ ነ ይመፅዮም መጨረሻ ቦርደር ናይ ጅቡቲ ካ ይቲ ሓደጋ ዘጋጥሞም ዘሎ ካብ ቦርደር ናይ ጅቡቲ እዮም ከዓ ዝመፁ ዘለዎ ንሶም ሕሰቡ ካብ ቦርደር ናይ ጅቡቲ ዒሊዳር ክትመፅእ ብእግርካ ፖሲብሉ ብጣዕሚ ከቢድ እዩ ኣዝዩ እሞ ከዓ ወር 5 እሞ ከዓ ትፈልጦ መሬት ዘይብልካ ማይ የለ እኽሊ የለ መቸም ሰጊሮሞ መፅኦም ንወዲእታ ዩ ነጊድና ቅልጡፍ መኪና ስደልካ ኣለኹ ብቅልጡፍ ናባይ ስደል
0: በቃ እዚኣ ገርና ፍርቀለይትና ገላኣቲና ኣብ ሕጂ ሓንቲ ኣብዚኣ ናይ ወዲ ኢታይ ክገልፃ ዝደሊ ነገር ኣላ ወዲ ኢታይ ሳሙኤል ተታሒዙ ምስ በልዎ ወይ

0: ብኣካሉ ወይ ብሬሳ ኣምፅዎ ኢሎም
1: ቤሉል ፀላኢ ብገምገም ባሕሪ ገይሩ ሓሊፉ በዓል ዶክተር ሳሙኤል ተማረኽሉ ማለት እዩ። ኣብዛ ናይ ዶክተር ሳሙኤል ምብራኽ እቲ ገምጋም ናሕና ናይ ልዕልና ነበረ ፀላኢ ብውሕዱ ሓሊፉ ዘሎ ዝብል ገምጋም ነይሩ። ድሓር ካብቲኦም ተመዲበ ዝኸይድ ናብኡ ዝኸይድ ኣነየ ማለት እዩ። ፀላኢ ምስ ተናኸፍናዮ ልዕሊ ዓቕምና ኮይኑ ዋላ ሓንቲ ርክብ የለ ምስ ብርጌት ርክብ የለ ምስ ፍለስራዊት ርክብ የለ ምስ ገር ርክብ የለ ምክንያቱ በቃ ገረብ ንገረብ ካሓዝ ኮይኑ ዓርኮ ከባይ ንዓርኮ ከባይ መሓዝ ኮይዳ ማለት እዩ። ወዲታይ ካ እንታይ ዘሎ ሳሙኤል ወይ ብሬሱኡ ወይ ድማ ብኣካሉ ክመፅእ ኣለዎ ትእዛዝሰ ቆሪፅኩም ባሕሪ ከዓ ኣምስሑና እያ ነራት እያ መጀመርታ ባሕሮም ቆርፆ ኣብሶፍትና ኣለ ሕና ተቋሪፅና ምሸት ሓፂር መቕተይበ ረዳት ምስ በልና ረዳት ታንክታት መፃና ኣህቶት ክበሃል ከሎ ሓይሊ ክትብላ ከለ ሽዑ 30 ተኮይና ብዙሕት እያ በቲ ሽዑ ነብረት እዋን ማለት እዩ። ዜን መፅአን ገፋጊፍና ፀላኢ ንመርሶ ንድሕሪት ማለት እዩ።
2: ወገን ትሕጂ ኣህዱ ስለ ዘይነበሮ ብቅድመ ግንባር ምስ 17 ክፍሎ ጦር እናተዋግአን ከሎ ገለ ጋንታታት ካብ ድፋዕ ብምውፃእ ነቲ ዝሰለኸ ፀላኢ ኣብ ምድላይ ተዋፈሩ መሬት ምስ በርሀ 17 ክፍሎ ጦር ዘፊሉ ንቦትኡ ተመሊሱ ምስቲ ዝሰለኸ ናይ 22 ክፍሎ ጦር ግን ጠርባሽ ውግእ ክካየድ ኣርፊዱ። ኣብ መወዳእታ ድማ ወገን ዘድሊ ምቅርራብ ክገብር ድሕሪ ምውዓል ኣጋምሸት ሰዓት 15 ባዶባዶ መጥቃዕ ተፈኒሉ እንተኾነ ጸላኢ ሓደ ብርጌድ ብምውሳኽ ነቲ መምለሲኡ መስመር መንገዲ ውሕስነት ገይሩሉ ስለ ዝነበረ ብተወሳኺ ጽዑቕ ደብዳባት ነፈርትን ሄሊኮፕተራትን ተጠቒሙ ኣብቲ ሰጣሕ ጎላጉል እኹል ጉልባብ ስለ ዝገበረሉ ብዘይክሳራ ናብ መበገስ ቦቱ ክምለስ ክኢሉ
3: ኣብ ከባቢ በረሓ ፀሉ ጸላኢ ስለ ዘሎ ሓንቲ ጋንታ ከይዳኡ ትረጋግፅ ዝበሃል ሕራይ ኣነ ሓንቲ ጋንታ ሒዘ ብምሸት ንብገስ ካብ ቦይሉ ናይ 200 ኪሎ ሜትር ክድ ምስ በለና ፈንጂ ወቕዓና ፈንጂ ተቆራር ሒዝናያ ነበርና ብቅድሚት ውቃዕ ብሸነካ ኣውቶጅሳ ዋላ ሓንቲ ሰብ ኣይተወቕዓና እታ ኣውቶጅሳ ዝኮን ከምዚ ናይ ነዝነዝና ናይ ሕቆ ሽዑ ፀገም ገይሩሉ እምበሪ ሕጂ ኣብታ ተወቕዓና ላቕዋ ንሓድር ንጎ ተስኢና ካብኣ ተፍትሽ ንጅምር 25 ፈንጂ ነውፅእ ካብኡ 10 ኪሎ ሜትር ምስከድና ድማ 25 ፈንጂ ነውፅእ ስጋዕ በራ ዓሰሉ ንኣቱ 120 ነተጉት ኣውፅኢና ጥረ መንኪና ፀላኢ ድጉድፉ እዩ በራ ዓሰሉ ተኣተና ፀላኢ ይብላ ግለ ይብላ በይና ተዓዲ ትፅርሓና እንደገና ንወይሉል ገፅና ንመለስ ሞ ቦይሉል ከይኣተና ዓድዋሮ ትበሃል ዓዲ ኣላካ ቦይሉል ውፅእ ኢልካ ተዓዲ እውን ብዙሕ ሰብ ዘለዎ ኣይኮነን ኣብኣ ንቕመጥ ሓደ ሰሙን ንዕርፍ እንደገና ካልእ ሓበሬታ ምፅእ ኣብ ንዋዲ ከነጥቅዕ ከለና ሲ ብሩዋ ዋዲ ብዋዲ ገይሩ ንባራ ዓሰሉ ገፁ ድፈሰስ ሩባ ኣሎ ዓብዪ ሩባ ብኡ ገይራ ታንኪ ታንክታት ሓንቲ ታንኪ ከማናይ ትበሃል ኒ ብኡ ገይረን ንባራ ዓሰሉ ዳኣተዋ ታንክታት ናብኡ ኢለን ምስ ከዳ ሲ ህጉም ኣጋጢምዎን ኣብ በረኻ ወተሃደራትን ታንክን ኣለዉ ይበሃል እዚ ሓበሬታ ዝበዓል ውዲኢታ ይበፅሕ ከምዚ ሎ ነዝፈትሾ ክንደይ ሰዓት ይወስድ 4 ሰዓት ይብሉና እቶም ደቂ ዓዲ ተሓተትና ድማ 5 ሰዓት ይወስድ ንሓንዲ ወሰደይ ሰብ ኣግማል ካብቲ ዓዲ ጠሊብና ድመርሑ ደቂ ዓፋር እውን ረኺብና ናብታ ቦታ ንኸይድ ሓደ 5 ሰዓት ተጓዒዝና 3 ሰዓት ምስከድና 12 ወተሃደራት ኣብ ሓንቲ ገረብ መይቶም ፀንሑና እሞ ሓቂ ኣሎ ማለት እዩ እዚ ድልዎ ዘለዉ ኢልና ከይድና ኣብታ ሩባ ግን በፅሕና ኣብኣ ምስ በፅሓና ተኸድና ሰብ የለ ገለ የለ ታንክ ግን ኣብ ፀኒሐ ማይ ዘለዋ ቦታ ህጉም ኮይኑ መሕለፍ ደ ይብላ ኣመራፂ ደ ይብላ ስለዝኾነ እታ ታንክ ውጠጠው ኢላ ከቢድ ብረታ ርሽራሻ ገለ መሊኣ ሒዛ ሓዳስ ታንኪ ንዓኣ ርኢና ካልእ ግን የማን ፀጋም ፈትሽና ዝኾነ ሓበሬታ ብጀካ እዞም 12 ወተሃደራት እሶም እዮም ምስኣ ክተወጊሾም ካብኣ ካብታ ሩባ ምስኮዱ ናይ 2 ሰዓት ምስኮዱ ድማ ክብሎ ዝሰሎ ጥቂዕዎም ሞይቶም ካልእ ዝኾነ ሓበሬታ ይረኸብና ነዚ ረጋጊፅና ድማ መሊሽና ሓደ ሳልስ ውዕሪፍና ንቦታና ተመሊሽና
4: ኣብ ዕለት 9 ሰሊኹ ዝኣተዎ ነይሩ ፀላኢ ማይ ጨው ባሕሪ ሰጊሩ በቲ ገምገምገም ባሕሪ ገይሩ ሽዑ ንዕፀረ መጥቃዕት እናተገብረ ከሎ ከም መራሕቲ ታንክ ኮይና ኢና ተመዲብና ካባ ናይ 100 ሜትሮ ምስከልና መውጋእቲ ተጋጥመኒ ማለት እዩ ታንክታት ነረን ተናህና ታንኪ እጂ ዞሮ በርሀ እዚኣ ኹን ኢለ ዞሮ በርሀ ዝበሃል ኣባልና ማለት እዩ ኣሎ ብሂወት ብሕጅውን ኣብታታ ሓንቲ ታንኪ ኣነኻ በቲ ሓንቲ ክኸውን ሕጂ ንዘርኡ ምእታው ከልኦሞ ለበሳይ ምእታው ከልኦሞ ዝብለኒ ምክንያቱ መምርሕኻ ተባሂብና እቲ ከምኡ ሓደጋታት ምስ በዝሐ ድሕሪ ኣውቲስታ እቲ ነፍሲ ወከፍ ክመርሕ ዝኸደ ኣባል ወታደራዊ ሃነሳት ድሕሪ ኣውቲስታ ትገብርዎ ኣብ ውሽጢ ዝኣቱ ገለ ነገር ምስ ኮነኻ ካብኡ ወፂኡ ተፍትሽ የካይድ ተባሂሉ መምርሒ ተባሂብና ነይሩ ነዚኣ ምእታዊ ምስ ከልእዎ ንዓይ ነግረኒ እሞ ድሕሪ በዚያ ዘይተወኹምኩም ከመይ ገይሩ ሳይክል ከም ጀሪካን ድሕሪት ትሮት እንዳገበርኩም ናገለ ኢለ ኣነማ ሽዑ ተዛሪቦም ሽዑ ነቲ መድፋዕ እጂ ወፂኡ ንዕኡ ክእትዎ ከሎ ዓርኮብኮባ እዩበዚ ኣብኡ ተሓቢ ፀኒሕ ኣርብጂ ገይሩማ ሓብላ ነታ ታንኪ ንዘሩ እንዳቐበልክዎ ከሎ ካላሽን ክዲብ ናብታ ታንኪ ንሱ ክሳብ ህረም ኣነ ምሑ ክልተ ይረም ሕጂ እታ ኣብ ማህረምቲ ቀላል እያ እታ ዝኸፍአት ግን እንታይ ነይራ እታ ቡምባ ኤፍዋን እናተይሲ ልክ ከምዚ ገይራ ንምሻላ እታ መርፍእ ንዓ ሃሪማ እታ መርፍእ ንታሕቲ ገፃ ኣብ ክንዲ ቀጥታ ትወርድ ነታ ኢማ ናብ ኳ ትረኽባ ዘላ ከምዚ ኮነ ኢልካ ተብላ ዘላ እታ መርፍእ ስሒታ ሕጂ ናብ ዝክሳይ ተብል እታ ቡምባ ክልተት ምቀል ማለት እዩ ዳሕራይ ክሕኩም ንከሎ ምስ ረኣይዎ ኣውፀይ ኣውፀይ ርሓቀል ርሓቀል ናገሊሎም በዓል ወዲኸቢረ እታ ቡምባ ብእንሰኪዐ
2: 17 ክፍለ ጦር ናብ ዕለት 4/5/991 ዘጉሐ እውን ሙሉእ ለይቲ ክፍትን ሓዲሩ ውፅኢት ኣየምፀን ብድሕርዚ 17 ክፍለ ጦር ስለ ዝተዳኸመ ቦትኡ ማለት መከላኸሊ መስመሩ ብ21 ክፍለ ጦር ተኪዩ ንዕኡ ንድሕሪት ኣውፅዎ 17 ክፍለ ጦር ኣብ ድሕሪት ወፂኡ ካብ 2 ክሳብ 3 መዓልቲ ከም ዘዕርፍ ድሕሪ ምግባር ከምኡ ውን ኣብ ውግእ ናይ ዝነበሮ ድኽመታት ግምጋም ድሕሪ ምክያት ናይ ሞራል መተባብዒ ሰሚናር ተገይሩሉ እንደገና ካብ ዕለት 8 ክሳብ ዕለት 9/4/991 ን2 መዓልትታት ብተኸታታሊ መጥቃዕቲ ካይዱ ዘፍረዮ ግን ኣይነበረን ጸላይ ኣብ መወዳእታ ኩሎም ኣህዱታቱ ከቢድ ክሳራ ወሪድዎም ስለ ዝተዳኸሙ ውፅኢት ከምፅእ ከም ዘይክእል እውን ስለ ዝገምገመ ካልእ ሓድሽ ሓይሊ ክመፆ ብምፅባይ መጥቃዕቱ ደዋ ኣቢሉ ኣብ ምክልኻል ኣትዩ ብኣጠቓላለዩ ጅግና ህዝባዊ ሰራዊት ሓርነት ኤርትራ ብዕለ 6/4/991 በይሩል ምስ ተቆፃፀረ ጸላይ ካብ በይሉል ንደቡባዊ ምብራቕ ኣብ ዝርከብ ገዛይ ቦታታት መከላኸሊ ዕርድታት ሰሪሑ ኣብ ምቹ ቦታ ስለ ዝዓረደ ወገን ድማ ካልእ ኣማራፂ ስለ ዘይነበሮ ንበይሉል ንድሕሪኡ ገይሩ ኣብ ሰጣሕ ጎላጎል መከላኸሊ መስመር መስሪቱ በቲ ሓደ ነዚ ገዛ ቦታታት ምቁፃር ናብ ወደብ ዓሰብ ንምግስጋስን በቲ ካልእ ድማ ጸላኢ ንወገን ካብዚ ከባቢ ንምርሓቕን ንምድምሳስን ኣብ ዘካይዶ ዝነበረ ናይ ሞትን ሕየትን ውግእ ንምክልኻል ኣብዚ ግንባር እዚ ንኣስታት 1/3 ካብ ዕለት 9/4/991 ክሳብ ዕለት 25/5/991 መሪር ምርብራባት ተኻይዱ
5: ኣብቲ ምርብራብ ናይ በሉ ከለና ከዓኒ እቶም ክልተ ማእከልነት በጥረኒ ወዲ ሸቃን ተስፋልደት ርታኩን እዚኦም ክልቲኦም ድፋዕ እናኸለሉ ከሉ ናብ ሰራዊት ክበፅሑሎም እናኸዱ ከለዉ ካብ መጀመርቲ ክብገሱ ከለዉ ተኸታቲለንኦም ኣብቲ ጥቓ ድፋዕ ክበፅሑ ከለዉ ብደብዳብ ገረን ብሓንቲ ቡምባ ናይ ሞርታር ክልቲኦም ከዓ ኣብኣ ተሰዊዖም
6: ኣብታ ቦጠሎ እናተይ ሕሙሽተ ማእከልነት ሓይሊ ምሳይ ተበጊሶም ንደንከር ክልቲ ሓይልን ጋንታን ኢና ተበጊስና ሕሙሽተ ማእከልነት ሓይሊ ካብዞም ሓሙሽተ ማእከልነት ሓይሊ እቶም ክልተ ተሰዊዖም ሓደ መሓሪ ገብሮ ንጉስ ፈርም ንብሎ ኣብ ውግእ ናይ ዋደ ዝተሰውዑ ካልኣይ ዓብድራሕማን ንርሕሸን ኣብ ውግእ ናይ ቤሉል ንፀላኢና ሰዓብናዮ ዝተሰውዑ እቶም ክልታ ከዓ ተወጊኦም ስለዚ እዚኦም ማእኸልነት ሓይሊ እዚኦም ከዓ ኣዝዩ ተራ ዝነበሮም ልዑል ኣበርክቶ ዝነበሮም ናይ መካናይ ዝኣሃዱ ሞያ ኣራቂቖም ዝፈልጡ ኣዝኦም ተራ እንበሮም ሓለፍቲ እዮም ነይሮም ስለዚ በዚ ኣጋጣሚ እዚ ከዓ ብክብሪ ክዝክሮም ይደሊ ማለት እዩ
7: ብዙሓት ስዋኣት ነይሮም እዮም እቶም ዘዕበዩ ከዓ ግን ንዋላ ንኩሉ ሰብ ካ ክትጠቕሶ ተዘይከኣልካ እቶም ዘዕበዩ ከዓ ግን ካብኡ ከዓ ሙሉእ ሂወተይ ዘይርስዖ ሰብ ኣብ መጓዓዝያ ከሎ ምሰቦይ ነይሩ ዓብድራሕማን ዝበሃል በቃ ኣቦይ ተዓገሲ ኣቦይ እዩ ንዓኻ ኣይኮነን ኣቦኻ እንዳበለ እዩ ዝዕለኒ ድሓር ከም ኩሎም ኣውቲስታ ተሳሒቡ ታንከኛ ምስኮነ ከዓ ብሓንቲ ኣሃዱ በፂሓትና ነዚ ኩሉ ጅግንነት ፈፂሙ ዓብድራሕማን ብጣዕሚ ውፉይ ጅግና እዩ ብጣዕሚ እዩ ማለት ንፉዕ ሰብ እዩ ኣብ ታንከኛ ከዓ

0: ፍሉጥ ሰብ ንዝ ኩሉ ኩነታት ሓሊፉ ኣብታ ጫፍ ናይ ቤሉል ክንበፅሕ ከለና ምስተን ስፓርታክያ ዝበልናይ ዓንቲ ወይ ኣብኣ ብኣርቢጂ ገይርን ካርማ ርኮኮባ ይፀኒሕነተዛንኪ ኣጋጣሚ ሱ ከምዛ ናይ ኣተይ ዝበልኩካ ካብኣ ወፂኢ ስለ ዝፀንሐ ተሰሊዑ ዝህረም ኣብኣ ይስዋእ ማለት እዩ። ሕጂ እቲ ኩሉ ግዜስ ገለ ሰብሲ ትዝታ ይገድፈልካ ንድዩ ኣብ ጢዖሲ ከምዚ ባምቡላ መፃወት ናይ ቆልዑ ንረክብ ሞ ዋይ እዚኣስ ንኤልሳ ጓል ዝኩሕ ዘላ ኢልኒ ሕጂ ኤልሳ ከዓኒ ኤልሳ ወልዳ ኣብ ትበሃል ከዓ ስውእቲ ታንከኛ ኦፕሬተር ዝነበረት ኣብ ባሮምቱ ዝተሰውአት እያ ባይ ውፅኢላ ነታ ጓል ሽዑ ምስ ተሰውአ እዚኣ እያ ተረኣየኒ ማለት እታ ባምቡላ ሳበይኩም ገይርዋ ኸውን ወይ ኤልሳስ ከመይ ረኺባታ ትትኸውን ታ ክስታይስ እንታይ በበለ ገለ ኢልካሲ ተሓስቦ ማለት እዩ። ሕጂ እቲ ናይ ዓብድራሕማን ብስለት እንድዩ ኤልሳ ኣዲኣ ሳዕድያ ኢብራሂም ናይ ዓፋር ናይ ድምፂ ሓፋሽ ትዛርብ ዝነበረት እያ ድምፂ ሓፋሽ እያ ኣባል ድምፂ ሓፋሽ እያ። ሕጂ ሓንቲ ጓል እያ ካብኣ ወሊዳ ኤልሳ ትበሃል ኤልሳ ዓብድራሕማን ማለት እዩ። እታ ቆልዓ ዓብያ ስጋ መርዓን ድርዓን ኣብፂሓታ ነይራ። ዓብድራሕማን ኤልሳ ትበሃል ብሽምሲ ውእቲ ዘውፃ ጓሉ እውን ገዲፍልና እዩ ማለት እዩ። መሓሪ ግብረ ንጉስ ፈርም ኣብኣ መስዋእቲ ጋጢማቶ ማለት እዩ ኣብ ከባቢ ዋደ ወይኒ ኣባል ናይ ታንከኛ እያ ሰበይቱ ኣብ ባፅዕ መፅያቶ ነይራ። ሕጂ ባፅዕ መፅያቶ ነይራ ሽዑ ጥንሲ ሒዛ ነይራ ማለት እዩ። ሕጂ እንታይ ኢልዋ ምስለካ እዋ ወይኒ ኣነ ኣብ ዝቕፅል ውግእ ክህሉ ኽእል ዘይክህሉ ኽእል እዚ ኣብ ከብድኺ ዘሎ ናፅላ ግን እንድሕር ወዲ ኮይኑ ፈንቅል በል እዮ ኣብ ፈንቅል ጅግንነት ስለ ዝሰራሕና እንድሕር ጓል ኮይና ግን ዝመረፅክያ ሽማ ውፅላ ኢልዋ ደንከል እናኸድና ከለና እቲ ቆልዓ ፈንቅል ክውለድን ወዲ ኮይኑስ ፍንቅል ተባሂሉ ሽሙ ክውለድን መሓሪ ገብረ ንጉስ ፈርም ክስዋእን ናይ መዓልታት ሕቶ ሓደ ኮይኑ እቲ ተሰውኡ ፈንቅል ገዲፍልና ከዓ ከይድሱ ማለት እዩ።
1: ኣብቲ ውግ እንታይ ንጥቀም ነርና ክልተ መራሕቲ ሓይሊ ተልኻ ተልዮም እቲ ሓደ ተርፍ ክትወጠሎን እኳ ንበይነ የ ነረ ይነበረን ካልኣይ እቲ ሓደ ተትርፎ እቲ ሓደ ዋጋ እቲ ሓደ ንድሕር ኣሎ እቲ ሓደ ቅፅል እቲ ሓደ ይዕርፍ ከም ዘለና ንዋጋ ኣጋጣሚ ተቐዳሚት መዓልቲ ውግ ድወፈርና ኣለ ክልተ መራሕቲ ሓይሊ ብሓንሳዕ ትሰውዮም ናተ ኣንቲ ንእሽቶ ኩጀት ሞርታራት ሓደ ክልተ ደርብን ክልቲኦም ብሓንቲ ቡማ ትሰውዮም ክልተ መራሕቲ ሓይሊ
2: ሰለስተ ኣካላት ዝኾኑ ኣዘዝቲ ምሩፃት ኣዘዝቲ ሓይሊ ምሩፃት ብፆት ኣብ ባደ ሸውዓተ ካልእቲ በጠሎኒ ኣዘዝቲ ሓይሊ እየ ክገልፅ ኣብዚ ጉዳይ እዚ ከዓ ኣነ ኦፕሬተር ናይ ሓይሊ እየ ነይረ ኣብዚ ሰዓት እዚ እዛ ሰዓት እዚኣኻ ዕለት 15 ወርሒ 4 ከባቢ ሰዓት 8 ትኸውን ፍፃሜ ናይ ሳልሰይቲ ሓይሊ ፍፃሜ ማለት ሃፍታይ ማለት እዩ ፍፃሜ ናይ ሳልሳይቲ ሓይሊ ኣዛዚ ሓይሊ ዝነበረ ኣፍንጫ ተር ከዓ ናይታ ካልአይቲ ሓይሊ ኣዛዚ ሓይሊ ዝነበረ ምስ ኮሚሽነር ከዓ ፍፁም ዝብሎ ወያነ ምሸት ተቀያይሮም ፍፃሜ ወያነ ብድሕሪት ነይሩ ኣነ ምስ ኣዛዚ ሓይሊ ኣፍንጫዓተር ምስኣተኹ ብቐጥታ ናብታ ኩናት ፍፃመ ከዓ ነቲ ሓንቲ ሓይሊ ሒዙ ኣብ ሓንቲ ኩጀት ኣብቲ እግሪ እንዳ ኣውቶቡስ ተራኺብና ብሓንሳብ ስለ ዝነበራ ክልተ ሓይሊ ብሬድዮ ካይተረኸባ ድምፀይ ምስ ሰምዐ ፍፃሜ ወዲ ቐሺ ኣቤት ኣፍንጫዓተር ኣሎ ዶ ምሳኻ እወ ንፍንጫዓተር ንክልቲኦም ኣራኽብ ከብሎም ኣብ መንጎኦም ሞርታር ከመጋጣሚ ሞርታር ስለ ዝዓለበት ንፍፃሜ ብዘይ ክስታይ ኣብኣ ከሎ ይስዋዕና ፍፃሜ ፍፃሜ ምስ ተሰዋዓና ኣፍንጫዓተር ከዓ ምስኡ ከዓ ይህረም ንፍንጫዓተር ክሕከም ኣይከኣለን ኣብዚ ሰዓት እዚ ዋላ ሓንቲ ክግበር ኣይከኣለን በሉ ቀልጥፉ ሰብ ባሬላ ምስ ተባሃሉ ባሬላ ሒዛ ምስ መፀት እታ ባሬላ ክሳብ እታ ጥቓ እንዳበጠሎኒ ክሳብ ዝበፅሕ እታ ባሬላ ደም መሊኡ ኣብታ ናይ ጥቓ እንዳበጠሎኒ ኣብኣ ይብፅሕ ኣብኣ ምስ በፅሐ ኣብኣ ምስ ተሰዋዓና እዞም ስባ እዚኣቶም ኣዘዝትና ብሉፃት ኣዘዝቲ እዮም።

ዋላ እኳ ከም ብፆትና ድኣ ይኹን እምበር ከም ኣቦን ከም ውሉድን ኣነ ምስኦም ንዓይ ኣቦታት እየም በቃ እዞም ሰባ እዚኣቶምሲ ናብቲ ዝብፅሕ ንክጋደል ዝገበሩኒ ገድሊ ከመይ ከም ምዃኑ ዝምሃሩኒ እዞም ሰባት እዚኣቶም ብድሕሩ ከዓ እዚኦም ሕድሪ ሓሊፎም ፍፁም ከዓ ነታ ናይ ኣፍንጫ ዓተር ዝነበረት ተረኪብዋ ወያነ ወያነ ምስ ተረከበ ከዓ ሓደ ሓሙሽተ መዓልቲ ሽዱሽተ መዓልቲ ንድሕሪት ምስ ተመለስና እዚ ቆልዓ እዚ እስከ በጀኻትኩም እቲ ናተይ ለቢስተየ ዝነበርኩ ብምሉኡ ትክዳን ብደም ጨቂ ስለ ዝነበረ ናብ ቆርበት ምስ ተቀየረ እዚ ቆልዓ እዚ ክሕፀብ ኣለዎ ንቅድሚት ብናይ ኣፍንጫ ዓተር ሕጂ ብዞም ክልተ ኣቦታቱ ካልእ ካይስምዖ ዝብል ኣረኣያ ሒዙ እዩ ኣነ ግን ኣይገብርን እየ ስለ ዝበልክዎም ንቅድሚት ምስኣተና ሽዑ ምሸት እቲ ኩናት ከዓ ተጀሚሩ ንውሽጢ ኣእቲና ንውሽጢ ምስኣተና ሰዓት ልክዕ ከምዛ ናይ ክልቲኦም ናይ ፍፃመ ናይ ኣፍንጫ ዓተርን ሰዓታት ዝተሰውኡላ ፍፁም ከዓ ነዛ ሰዓት እዚኣ ወያነ ከዓ ነዛ ሰዓት እዚኣ እዩ ዝስዋኣና ዘሎ

0: ሓደ ካብ ዕላማታት ወፍሪ ውግእ ደንከል ካልኣይ ኣቤታዊ ሰራዊት ካብ ዓቕሙ ናብ ግንባር ዓሰብ ሰራዊት ከጉድል ከም ዝግደድ ምግባር እዩ ነይሩ። ብርግጽ ድማ እዚ ዕላማ ሸቶ ሃሪሙ። ስርዓት ደርግ ዓሰብ ልዕሊ ኩሉ ተገድሶ ስለ ዝነበረት ካብ ካልኣይ ኣቤታዊ ሰራዊት ንክፍለ ጦራት 17 22 21 ከምኡውን ክልተ ፍሉያት ኮማንዶ በርጌዳት ናብ ግንባር ዓሰብ ክልእኽ ከሎ 14 ክፍለ ጦር ድማ ንኣምቦ ከድሕን ናብ ኢትዮጵያ ስለ ዝለኣኾ ዓቕሚ ናይቲ ካብ ዝኾነ እዋን በሪኹ ዝነበረ ካልኣይ ኣቤታዊ ሰራዊት ቁሩብ ተፋኺሱ ነይሩ። ካብ መጋቢ 6 ክሳብ መያዝያ 26991 ካብ ካልኣይ ኣቤታዊ ሰራዊት ዝጎደለ ዓቕሚ 26445 ኮይኑ ንመተካእታ ናይዚኦም ተሓሲቡ ካብ ኣዲስ ኣበባ 7595 ሓደሽቲ ሰራዊት እውን ብነፍርቲ ኣብ ጉንበት ኣስመራኣት እዮም።
1: እቲ ተሓወስ ምስ ኮነ ውግእ ድሓር ንቅድሚት ገፅና እንዳኸድና ከለና ኣብ መንጎቶም ውግኣት ወዲ 3 ዓመት ቆልዓ ረኺብና ሕጂ ብጣዕሚ ኢና ሰንቢድና በቃ ነቲ ግስጋሰ ገዲፍና ነቲ ቆልዓ ሒዝና ናብ ውሑስ ቦታ ወሲድናዮ ኣብ ክፍልታት ከም ዝኸውን ገይርናዮ ብድሕሪኡ ናብያ ቢሉ ንድዒ እታ ኣድዩ ግን ምስቶም ኣምሓሩ ክትሃድም ክትብል ኣክንዲኮፍ ትብል ኣብቲ ቦታ ጢዖ ምስቶም ኣምሓሩ ክትሃድም ክትብል ኣብቲ ውጊኣ ትህረም ሕጂ ዚ ቆልዓ ኣድዩ ዘላ መሲልዋ ዩ ሓቂፍዋ ከምዚኣ ዩ ኮፍ ኢሉ ዘሎ ማለት እዩ።

0: ይባ
1: አሃ
0: ኣነ ሰኒ እፈትየካ ኣድሓ ኣታሓ ውዕል እንደህለየካ ኣነ ውምየን ሓለየካ ምውዕል
1: ኣማናቱ ማምና
2: ኣብላ
1: ኣና ማኣምና ኣምዕል ኣብ ግዲደግልክ ዲብ ሓለው ዲብ ሰንቀ ውዕል
0: ኣይ ባ መትሓለየኒ

0: ለምሃለን ወሶ ኣመርኮን
1: ጃላ ጃላ ልከሞላይ እብ ኣፍጥኒና ሰልማ ኣፍጥኒና ስብሓን ኣላ ቃድር እብቲ ከፍ ኣመርክዮ ንስርቱ ትሓለምዋል
0: ኣወል ኣሳሚሀን ሰሜ ወለት ፍላን ተሓይሰኒ ልብል ከምን ጀዲድ ወለ ልብል ኢኮኢኮኢኮስ ኢፈለቸ ወለት ፍላን ላቲ ሓዝያ ወለት ፍላን ተሓይሰኒ እብ ጥረታ እብ ግርመታ እንደ ልብል ክለለ ላሊ ተረቢ ላሊየ በስቀድትለ
1: ስብሓና ላ ቃድር ስብሓናላ የ ጀና ጀላልከቦላየ ክልሕጣም በሲ ኣነተም ትክራሩ እብ ሕልም ሓረወ ከራሃለት በይ ሰልመ ወለች እለ ሕማም ትሕማም ጣየቡ ክል ነጎት ይኮን
0: ኣብያ ሓዳር ገፀን ይርኤኮን ዲኮን ኣሳሚሀን ወግርመተን ላቱ ኣምረተን ህለየኮ ኣብያ ሓዳር እሊ እናስ እሲት ነተርተራ ግልምፀኒ ወኣነ እለ ወደ ምንገብእ እለ ቤት እንተሓደ ኳጉረ ግልእጊስ ከምቲ ኣእምሮ ኖስን በል እላማ ኣንስ ምኑ ግልሰል ኣካን ኣካን ለፍፍ ከምሃላ ከበሩ ማፅያለ
1: ኢላ መሓመድ ረሱሉላ ስብሓናላ ቃድር ስብሓናላ በለ ብ ሰልማ ወለቼ እንተእወል እባይክ ምን ቤቱ ልፍገር ኣነ ሀየ ምግል ኢደቱ መስለኪ እንደት ላኬክዎ እተ ማሕበር እንትውህጡ በስ ያኒ ቀደም ሕድግል ኢደኩም ትሰምዒን ህለኪ ሓርሕና ጣየቡክ ሰልማ ወለቼ መንፀመር እግንክርዖ ይንቀድር ኩሉ ረእሱ ሰምዐየና ምንገቢእ ላኪን ፆሪ ተእክብድት ነፍስካ እንታሕጣን ግንይበሎ ንቀድር ኢላ
0: ስሓን ሰኒ ወደይኩም ኣብያ ሓዳር ሰኒ ወደይኩም ኣስእለ በሉ
1: ባሰታ ትሓይስ እዩማ ሓረወ ከራህላ ትበይ ማ ዝተዕራቱ
2: ሰልማ ሰኒ ውዕ መርሓባ ብሓልተ ኮፈ ዋዓልክ ዮም ኣስካ
0: እየ ዮም ናዶ ብያ ሓዳር እስክ ቤቸ ገይስለኢኮ
2: ኣት ሓዳር ጋይሰት ዓልክ
0: ኣት ሓዳር ጋይሰት ዓልኮ
2: ኣነ እየ ምስልክ ግልውዓል እስክ ብግስት ዓልኮ ማሚ
0: መርሓባ ብከዚማ ክበልና ምስሊ ንጊስ
2: ስምዒኒ ሰልማ ወለች
0: ሓልተ
2: ኣት ሓዳር ግልሚ ጋይሰቶም ዓልክ
0: ኣትሓዳር በሳሓልቲ ኣና ምንክልእ ሰትረአ ልብ ካልይቲ ሜንቲ ይኮን እሊ ሪሻ ይርእክ እሊ ኣንስ እቡ ንደለትሓለም ዓዛብ ገብኣ ግልእየ ወኣክለ ገሜኩ በስ ጎማቸ ኣበሰምዓኒ እዚ በስ እንተጌስኩ ኣብ ሓዳር ኣሰልኩ ኣቡ
2: እግልሚ ኣስበርክ ጋዳምክ ሕልም ሕልም እንትተር
0: ሓልቶ ኣና ሕውዲ ኣስበርኮ እለ ሰብር ለትብር ርእኪ ህተሳበረተኒ
2: እላ ምንገባሕ ሓዳር ስእሊ ትለየኪ ኣና ዲቤት ጋሻ ሓድገ ትልየኮ ግልጊስቱ
0: ቀባካ ሓልቶ ከማ ላ ኣመት ዓልክ በስ ክበል ምስሊ ዋዕሉ ዲቤት
2: ቀባይ ሕልብ ኣነ በዲር ላቱ እስብሪ እግልዎቦ ክድሄቡ ሓቆብ ዛህሪ ርእክ እየ ሓተ ሻቅለሎም ክግል ይብለክ ማፀት ካዓልኩ እዚ የድሓን
0: ሓልቶ ኣነ ኣክለ ወቅት ሃብኩ ርእኪ ሕልም እቡጀነነ ወብ ዛህርማ እቲ ኣካን ኣካን እሴት ላሓዘ ከምሃላ ከበሩ ማፅያ ኣላ
2: ከገድም ሕና ምብሂልና ውድጋናዓት ረብልሀ ይባ ምንክንክላ ሓኮት ግሃፋ እየ ረቢ ከየር ንቃድር ጋዳምኪ
0: ኣሚን ኣሚን ሓልቶ እዚ በስ ከማእለ ትብላ ዓልኪ ክበአና ቤት ዋዕሊ ምስሊ እየ
2: ይፋልየ ይፋልየ ዓመ ሓተ እነመፀኮ ምስሊ ክግል በዓልቲ ሕል
0: ላስ ያለሓንዋልየ
2: መርሓባ
1: ማንም ኣለይ ሪሻይ እለ ሰልማዕ ያልካ እሊ ሪሻይ ሕልም እኩ ኢለ ትሓለም ሃላ ትብላካሊ እትብልቱ ዘንተሊ
3: ኣና ምን ተሓለመ መዐሸቼ ወላ ሓለተ ድንያ እንዲኮ እንስ ብሕሉም እያና
1: ኢላት
3: እዚ እለ ሰልማ እሊ ሕልም መስ መወሰለ ተሓለመቱ ከመናይ መስላለ ይግባበስ
1: ኢላቱ
3: ኣዮ
4: ኣነ ይሁ ሕልሚ ይደልየኩ ላኪን ኣነ ውቱ ጋወት ኣድም እንደንዳግም ዓደት ደመግፉ ለወረት ዝበል ዝሰእለና ዓላ ወድ ሕቸት እንታ ወድሑካ ቤኒ እልትከለለኒ ውልትካረፈኒ ወላዓል ትሓት እንደ ትረገሲቼ ቴለፎን መፅአኒ ካቃናፅኮም ን እንዲኮን በስ ተሓለም ዓለ እንዲኮን እሊታት ይስእለኒ እዩ
5: በዛማኑ ትሪሻ ያ ኸ ክምሰል ልግል ይበለኒ ያ ጀማዕት ልከራና እትገበይ ክምሰልከበትየኒ ኣብ ምክበርከ በሉ ኣብ ምክበል እምር ኣነ ቤርኒዎ ሸረፍ እንዘ ቤር ሓልፈ ሪሻይ ማ እንተ መውድዕ ክመሽተኩ መውድዕ ተጊል ያኒ ውሰኒ ምስል ክሉ እንደረፍዓ ካበስ ገይሰለየካ
4: ስብሓንላበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስበስ داقم يا له انا شكك على لكن اتاكدكم اتاكدكم سبحان الله العاقل يا اخي العاقل العاقل بلا شيء غسوقه ما ينوز
1: هاك جلا وهاك جلا يا جماعه الكير يا جماعه الكير اوروتك يعني كطور ليصو ها انت ريشه هيبا طول روس عاور هليكا ربو بلس ديكا يبرب بلس ديكا اترسو طاري توسك تعابو كفصعي تقنع

0: መሰረት ምዕባለ ምህናፅ ንቑሕን ምሁርን ዜጋ እዩ ነዚ ሸዓይሉ ዝተገንዘበ መንግስቲ ኤርትራ ካብ ፅባሕ ነፅነት ጀሚሩ ክሳብ ኣብቲ ርሑቕ ከባቢታት ሃገርና ቤት ትምህርትታት ብምኽፋት ዜጋታት ምዕሩይ ናይ ትምህርቲ ዕድል ክረኽቡ ኣብ ሓያል ፃዕሪ እዩ ተፀሚዱ ዝርከብ ነቲ ብጉስነትን ብሰብ ኣኽሳግማዊ መነባብሮን ዝናብር ህዝቢ መረዳእትኡ ቀይርካ ናብ ትምህርቲ ከተምፅኦ ድማ ሓያል ፃዕሪ ከም ዝሓትት ርእሶ ግሉፅ እዩ ምክንያቱ ርድኢትን ንቕሓትን እቲ ሕብረተሰብ ክትቅይር ሓያል ውዳበን ከቢድ ዋጋን ስለ ዝሓትት ንሎም እምበኣር ዝኸበርኩም ተኸታተልትና ውፅኢት ናይዚ ሓያል ፃዕሪ ዝኾኑ ካብ ርሑቕ ከባቢታት ብሄረ ብዳዊት መፂኦም ኣባላት 38 ዙርያ ሃገራዊ ኣገልግሎት ኮይኖም ኣብ ሳዋ ትምህርቶም ዝከታተሉ ዘለዉ ክልተ ተምሃሮ ኢና ናብኸም ከነብሎም ሰናይ ምክትታል መርየም ኣሕመድ ሓንቲ ካብተን ካብ ኣደርሰር ዝበሃል ቦታ መፅን ኣብ ሳዋ ትምህርተን ዝከታተላ ዘለዋ ክልተ ደቂ ኣንስትዮ እያ ንሳ ኣብቲ ደቂ ኣንስትዮ ብዙሕ ናብ ሳዋ ክወርዳ ዘይረኣየሉ ከባቢ ንኩሉ በንጢሳ ራእያን ምጭባጥ ኣብ ሓያል ስራሕ ዘላ ተምሃሪት እያ
1: ፋንኮይ ፈራይቴ ፋንኮይ
2: ኣብ ፋንኮይ ተወሊደ ካብ ቀዳማይ ክሳብ ሻሙናይ ክፍሊ ከዓ ኣብኡ ተማሂረ ዳሓር ግን ናብ ኣደርሰት መፅአ ካብ ታሸዓይ ክሳብ 11 ክፍሊ ኣብ ኣደርሰት ተማሂረ ኣደርሰት እንተዳ ኢልካ ኣብ ጫፍ ዶብ ሱዳን ርሑቕ ከባቢ ማለት እዩ ኣብቲ ኣብኡ ዘሎ ሕብረተሰብ ብሄረ ብዳዊት ምስ ማሕበር ቁጠባዊ መነባብርኡ ኣብ ግምት ኣቲኻ ኣብ ትምህርቲ ዘለዎ ንቕሓት ቅሩብ ለጠቕ ዝበለ ከም ምዃኑ ጓል ኣንስተይቲ ኮይንካ ክትምሃር ኣፀጋሚ ይገብሮ ኣነ ግን ወለደይ ኣብ ትምህርቲ ፅቡቕ ርድእ ስለ ዘለዎም ክመሃር ሓጊዞምኒ ብፍላይ ወላድየይ ብዙሕ ሞራል እናሃበዩ ኣብዚ ኣብፂሑኒ እናሃላ ከዓ ምሳ ኣባላት 38 ዙርያ ትምህርተይ ክከታተል ናብ ሳዋ መፅእ ኣለኹ ክገርመካ ኣብዚ ቦታ ክልተ ደቂ ኣንስትዮ ጥራይና ካብቲ ቦታ ናብ ሳዋ መፂና ዘለና
0: መርየም ናብ ሳዋ ኣብ ዝተጓዓዘትሉ እዋን ካብ መሓዙታን ደቂ ዓዳን ዝኣኽለኪ ተማሂር ክንዲኺ ይኣኽለኪ ዝብል ዘረባታት ይመፃ ዋላ እኳ እንተነበረ ንሳ ግን ሳላ ደገፍ ወለዳ ኣብቲ ክምሃር ኣለኒ ዝብል እምነት ፀኒዓያ ምኪታቶ ናብ ሳዋ ተጓዒዛ ዘላ ካብ ኩለንተን ምስኣ ዝመሃራ ዝነበራ ንሳን ካልአይታን ጥራይ ናብ ሳዋ ክወርዳ መምፅአን ድማ ክሳብ ክንደይ ቆራፅ ስጉምቲ ወሲደን ከም ዝመፃ ዘረዳእካዮም
2: ኣብቲ ዝዓበናሉ ቦታ ጓል ኣንስተይቲ ናብ ዝለዕለ ደረጃ ትምህርትታት ክትከታተል ብዙሕ ልሙድ ኣይኮነን መብዛሕትአን ደቂ ኣንስትዮ ኣብ ሳልሳይ ራብዓይ ክፍልየን ትምህርተን ዘቋርፃ ኣነ ኣንጻር እዚ ኩሉ ገጢመ ትምህርተይ ክቕፅልን ከለኹ ብዙሕ ብድሆታት እዩ ዘጋጥመኒ ነይሩ እንታይ ክገብረል ክትመሃር ኢኽ ዘለኽ ዝብል ዘረባ ወላ ንወላድየይ ከይተረፈ እዩ ዝገጥሞ ነይሩ ምሳይ ትምህርቲ ዝጀመራ ብዙሓት በብደረጅኡ ትምህርተን ኣቋሪፀን እየን እቲ ዝብሉ ንዝነበሩ ሰሚዐ ነይረ እንተዝኸውን ኣብዚ ሕጂ በፂሕዮ ዘለኹ ብፍጹም ኣይምበፃሕኩን ክገርመካ ካብ ቅድም ኣብ ትምህርተይ እውን ፅቡቅ ውፅኢት እየ ዘመዝግብ ነይረ ሕጂ ከዓ ኣብ ፅቡቅ ኩነታት ኣለኹ ረቢ ይሓግዘኒ ነጥቢ ኣምፅአ ናብ ኮሌጃት ተፀንቢረ ክምረቕ ተመሪቐ ድማ ንህዝበይን ሃገረይን ክኸውን
0: ተምሃሪት መርየም ኣብ ሳዋ መፅያ ብዙሕ ከም ዝኸሰበት እያ ትዛረብ ሳላ ዝመጻእኩ ምልእቲ ሰብ ኮይነ ኣለኹ ድማ ትውስኽ ምስ ደቂ ኣሃዱኣን ደቂ መስርዓን ጥቡቕ ርክብ ዘለዋ መርየም ምስ ደቂ ዝርኣ ብዙሕ ክትወሃሃብ ከም ዝኽኣለት እያ ትዛረብ
1: ሳዋ
2: ከምቲ ዝበልኩካ እዩ ክትምሃር እኳ ብዙሕ ዘይድጉፉኻስ ናብ ሳዋ ክትከይድ ክትብል ክንከለኻ ክገጥመካ ዝኽእል ብድሆ ፍሉጥ እዩ ወላድየይ ግን ንነዊሕ ዓመታት ኣብ ሳዋ ስለ ዝሰርሐ ሳዋ ኣንጻር እዚ ብሰባት ሰምዕዮ ዘለኺ ብዙሕ መኽሰብ እዩ ዘለዋ ይብለኒ ነይሩ ብልክዕ ከምኡ ምዃኑ ድማ እነሃለ ብኣካል መፂር እዮ ኣብ ሳዋ ብዙሕ ከሲበ ምስ ትሽዓተ ብሄራት ካብ ኩሉ ቦታታት ኤርትራ ዝመፁ መንእስያት ክላለ ዕድል ረኺበ ዝሓሸ ትምህርትን ንቕሓትን ዘለወን ሓያላት ደቂ ኣንስትዮ ደቂ ሃገረይ ተላሌስ ዓብራይ ክህልወን እውን ክኢሉሎ ካብ ኩሉ ኣብዚ ዘሎ ናይ ትምህርቲ ባይታ ኣዝዩ ምቹ እዩ ነፍሲ ወከፍ ደቂቂኻ ብግቡእ ትጥቀመላን ኣብ ረባሕኻ ተውዕላን ስለዚ ሳዋ ቦታ ዕቤት እያ እንተበልክዋስ ምግናን ኣይኮነን ኣብዚ ዘለዎ ኣለይትና እውን ልክዕ ከም ደቆም ሪኦም ኣብ ዝለዓለ ክንበፅሕ ሓያላት ደቂ

0: ኣንስትዮ ክንከው ውን ብዙሕ ጻዕሪ እዮም ዝገብሩልና።
1: ራእኣን ሞራላን ናብ ዝለዕለ ጽፍሒ ደይቡ ከም ዘሎ እትገልጽ ተማሪት መርም ንሳ ኣብ ዝበጽሕ በጺሓ ነተን ከምኣ ደቂ ኣንስትዮም ኣብነት ብምዃን ናብቲ ሕብረተሰብ ብኣካል ወሪዳ ብዙሕ ክትጉስጉስን ርድኢታት ክትቅይርን ከም እትደሊኣ ትዛረብ።

ኣብ ዝረሓቐ ከባቢታት ሃገርና ቤት ትምህርትታት ብምስራሕ ዜጋታት ናይ ትምህርቲ ዕድል ክረኽቡ ኣብ ሓያል ጻዕሪዩ ዘሎ እሞ ድማ ብነጻ ከምዚ ዓይነት ዕድል ኣበይ ትረክብ? ሕሰቦሞ ብዘይ ክፍሊትሲ ትመሃር ክትመሃርሲ ትልመን ንህዝብናን መንግስትናን ብጣዕሚ እየ ዘመስግኖም። ስለዚ ኣነ ድማ ሓንቲ ውፅኢት ናይ ዝፃዕርየ እሞ መሊአ ኣብ ዝለዕለ ደረጃ በፂሐ ኣብዝወፍሪ እዚ ልዑል እጃም ከበርክት ሕልሚ እዩ።

0: ኣቶ ኣሮዲት ባ ሰፈር ለኣከኒ ከሰ ይዋሉ
1: ኣነ ኣብ መወዳእታ ከመሓላልፎ ዝደሊ መልእኽቲ ሎሚ ከም ቀደም ኣይኮነን። ብዘይ ትምህርቲ ኩሉ ኮንቲ እዩ ምስ ዓለም ክትወዳደር እንተደኣ ኾንካ ክትመሃር ኣለካ። ብፍላይ ድማ ደቂ ኣንስትዮ ጓል ክትመሃር ኣለዋ። ንሳ እንተ ተማሂራ እዩ ሕብረተሰብ ዝልወጥ ምህርቲ ኣደ ክትህልወና ክንፅዕር ኣለና። ብፍላይ ድማ ነዞም ኣብ ርሑቅ ከባቢታት ዘለዉ ኣብ ትምህርቲ ትሕዝ ዝበለ ርድኢ ዘለዎም ዜጋታትና ደቅና ነምህሮም እየ ክብሎም ዝደሊ። ነተን ኣብ ታሕቲ ደረጃ ዝመሃራ ዘለዋን ብዙሕ ብድሆ ዝሓልፋ ዘለዋን ድማ ኣጆኹን በርትዓ ኣብ ዝለዓለ ደረጃ ክትበፅሓ ኢኽን ኣነ ህያው ኣብነት ክንየ ክብለን ይደሊ።

0: መሓመድ ውሃጅ እውን ሓደ ካብቶም ኣብ ርሑቕ ከባቢታት ብሄረ ብዳዌት ዝርከብ ሃደምደሚ ዝበሃል ቦታ ዝመጸ ኮይኑ ንሱ እውን ኣንጻር ኩሉ ብድሆታት ሰጊሩ ኣባል 38 ዙርያ ሃገራዊ ኣገልግሎት ብምዃን ኣብ ሳዋ ዝርከብ ተምሃራይ እዩ። ንሱ ኣብ ማእከል ብዙሕ ብትምህርቲ ዘይግደሱ ብፀቱ ዝዓቢ ዝነበረ ከም ምዃኑ ዋላ እኳ ወላዲኡ ኣብ ፈለማ እዋን ናይ ትምህርቱ ክምሃር ይመኽሮ እንተነበረ ብዙሕ ተገዲሱ ይምሃር ከም ዘይነበረ እዩ ዝዝክር።
1: ካብ ቀዳማይ ክፍሊ ክስጋ ሓምሻይ ዘተምሃርና ሕጂ እቲ ምሕዳር ብሓይሊ እዩ ንምሃር ነርና ብሓይሊ ኣነ ሕጂ ብፍላይ ንዓይ ኣቦይ ክምሃር ማረ ይደሊ ነይሩ ግን ኣነ ፃላ ነይሩ ትምህርቲ ግን ንሱ ሕጂ ብሓይሊ ካብ ቀዳማይ ደረጃ ስጋ ብ ካልኣይ ሕልፈኒ ዝሓርካ ካብ ሻሻይ ስጋ ብ ሻምና እው ተማሂረ ዝሓርካ ፎርቶ ከማ ብሓይሊ ሓሊፈኒ ኣነ ኣይኸይድ ነይ ገለ ብሉ ነይረ ንሱ ከማ ሕጂ ብዙሕ ሕዳረብ ምሳይ ነይሮም ሕጂ ካብቲ ዓዲ ኣብዚ ሰባ ዘለና ክልተ ሰብ ኢና ካብ ሓደምደሚ ንፎርታ 20 ሰብ ገለ ንኸውን ነርና ኩሎም ገዲፎዎሞ ትምህርቲ ሕጂ እቲ ዓዲ ኣብ ትምህርቲ ማራ ዝሕሉ እዩ ሕጂ እቶም ኣክቶና እንታይ ብሎ ነይሮም ንዓናይ ንስራሕ ክንሃፍትም ገለ እዚኣ ትምህርቲ ተማሂርካ ዋላ ሕጂ እንተተማሂርካ ድሓር ጥቕሚ የብሉን ከምኡ ይብሉና ነይሮም ንሕና ከሰረዚ ንፀልኡ ዝነበርና ግን ሕጂ ኣቦይ ማራ ትምህርቲ ይፈቱ ነይሩ ንዓይ ብሓይሊ በስ ሕጂ ክምሃር ይደሊ ነይሩ ስጋብ ሕጂ ክምሃር ይደሊ ሕጂ እቶም ኣረክቶና ዋላ ሓደ ሕጂ ኩሎም ዳርጋ ገዲፎማ ሕጂ ኩሎም ኣብ ጋሶ ዘሎ ሽቀት ዘሎ ከምዚ ፋሕ ኢሎም ማር ይሓገሰኒ
0: ተምሃራይ መሓመድ ናይ መባእታን ማእከላይን ደረጃ ትምህርቱ ዋላ እኳ ከምቲ ዝድለ ዓቲቡ እንተዘይሓዞም ሳላ ደገፍ ወላዲኡ ግን ብዓወት ዛዚምዎ ናብ ካልኣይ ደረጃ ክሓልፍ ክኣለም ናይ መባእታን ማእከላይን ደረጃ ኣብ ዓዶም ስለ ዝነበረ ኣብኡ እዩ ተማሂሮም ናይ ካልኣይ ደረጃ ትምህርቱ ክቕፅል እንተኮይኑ ግን ናብ ኣሕዳሪት ቤት ትምህርቲ ፎርቶ ሳዋ ክኸይድ ግድን ነበረ ናብኡ ኣብ ዝተጓዓዘሉ እዋን ድማ ተወሳኺቲ ናይ ወላዲኡ ደገፍ ኣብኡ ዝረኸቦ ሞራል ዝያዳ ንትምህርቱ ዓቲቡ ክሕዝ ከም ዝኽኣሎ ድማ ይዛረብ
1: እቲ መንፈስ ሕጂ ድሓን ነይሩ ሕጂ ብፍላይ ኢለበን ዝተማሂርና ከላና ካብ ዋሪ 12 ዲቪዥን ጀሚሮም ስጋብ ትምህርቲ ፀቕፀ ማለት ሕጂ ማራ ሕጂ ኣብ ሳባ ከንህምፂ ንፅቢ ገለ ማራ ይሓግዙና ነይሩ ኣብ ፎርቶ ብፍላይ እቲ ዳይሬክተር ከመይ ንምሃር ኣለና መዓልታዊ ይቀፃፀረና ነይሩ እቲ ዳይሬክተር መሓመድ ጅሚዕ ሽሙ መዓልታዊ ይቀፃፀረና ነይሩ ኣብቲ ቦታ እዚኣ ከመይ ንምሃር ኣለና ከመይ እዩ እቲ ሪቪዥና ይኸውን ዘሎ ኩሉ የረጋግፁ ነይሩ እቶም ኣምሓራን ከማ ድሓን ነይሮም ኣብቲ ቦርዲን ሰረ ዝነበርና ንመፅኦም ብምሸት ገለ ሕቶታት እንተላና ንመፅኦም ይሓግዙና ነይሮም ምሳና ሰረ ዝነበሩ ኣብቲ ቦርዲን ማለት እዩ።

0: በድሕሪ እዚ መሓመድ ናይ ካልኣይ ደረጃ ትምህርቱ ብዓወት ዛዚሙ ናብ ሳዋ ዝጓዓዘሉ ግዜ ምስ ኣኸለ እውን እቲ ትምህርቲ እንታይ ክገብረልካ እዩ ዝብል ፀቕጢ መዛኑ ብዝለዓለ ከም ዝመፁ እዩ ዝዛረብ። ንሱ ግን ኣንጻር ኩሉ ብድሆታት ምኪቱ ናብ ሳዋ ምርሐም
1: ዳርጋ 8 ብሄር ሃላ ናብዚ ሓይሊ ማለት እቲ ብሄራት ሕጂ ብፍላይ ድሓን እዮም ገሊኦም ከሎ ሕጂ ብዙሕ ርኢና ሕጂ እዚኦም ቀደም ንሪኦም ኣይነበረ ትግርኛ ድሓን ንሪኦም ነርና ምሳና ነይሮም እዚ ሕጂ እዚኦም በዓል ዓፋር ገሊ እዚኦም ሕጂ ርኢና ከመይ ፃዕባዮም ገሊ ኩሉ ሕጂ ኣረጋጊፅና ማለት ቀደም እንታይ መስሊ ዓፋር ገለገለ እዚኦም ካሊእ ብሄረታት ሳሆ ከመይ መስሉ እቲ መንሽሙናቶም ሕጂ ኩሉ ኣብ ሳዋ ርኢናዎ ማለት ሕጂ ኣብ ሳዋ እንታይ ኣሎ ሕጂ እዚኦም ብፍላይ ና ኣስመራ ንበር ሕጂ ተማሂሮም መፅኦም ሕጂ ይሶም ከማና ይኮነ እቲ ትምህርቲ እዮም ከተማ ስለዘ ኮይኑ ብዙሕ ተማሂሮም መፅኦም ስለዚ ሕጂ የረድኡካ ገሊ ሕጂ ብፍላይ ደቂ ከመይርያና ኣሎ ኣዚ ከረድኡና መረ ንሓንሳብ ዲስካስ ንገብር ማለት
0: ተምሃራይ መሓመድ ኣብ ሳዋ ምስቶም ኣብ ትምህርቲ ጉዱሳት ኤርትራውያን ኣሕዋተይ ክራኸብ ብምኽኣለይ ዝያዳ ንናይ ትምህርቲ ድሌተይን ሸውሃተይን ክባቢልዎ እዩ ብምባል እዩ ኣብ ሳዋ ብዙሕ ትምህርቲ ይቐስም ከም ዘሎን ኣብ ትምህርቲ ዘለዎ መረዳእታ ዝያዳ በሪኹ ከም ዘሎን ዝገልጽ እቲ ዝኸበደ ብድሆይ ክሳብ ናብ ሳዋ ዝመጽ እዩ ነይሩ ሕጂ ደጊም ዓብ ሕልሚ ዘለዎ ብትምህርቱ ኣብ ዝለዕለ ደረጃ በፂሑ ንህዝቡን ሃገሩን ከገልግል ረአ ዘለዎ ተምሃራይ ተቐይረ እየ ድማ ይብል
1: ሕጂ ካብ ቀዳማይ ክፍሊ ስጋብ ሓምሻይ ክፍሊ ውዳብ ቅድሑታት ዝተገርና ከምዚታት ሕጂ ካብ ኣብ ዓድና ሕጂ ትምህርቲ ዝሕውል እዩ ዳርጋ በስ ዳርጋ ሸቐጥን ጋሳታት እዩ ከምዚ ጋሳ ጥራይ ይፍሩ እምበር ሕጂ ኣብቲ ትምህርቲ ስጋብ ሻምና ኣሎ ግን መራ ሕጂ ውሕደት ኣለዋ ማለት ሕጂ ኣብ ፎረታ ምስ መፃና ሕጂ እቲ ትምህርቲ ቁሩብ እንደም ዓቢላ ከይዳ ማለት ከምዚ ሰብሪኢና ሕጂ ኣነ ካብ ትምህርቲ መፅ ከለኹ እቲ ኣቦይ ኣነ መራ ክምሃር ይደሊ ነይሩ ሕጂ ጋሳ ኣለና ገሊ ኣባጊ ኣለና ከብቲ ካ ኣለና ሕጂ እቲ ከብቲ ሓዋተይ ገለ ኣሎ ገለ ካ ብገንዘብ ዝወፍረሉ ነይሩ ሕጂ እስኻ ብዛዕባ ትምህርትካ ጥራይ ይብለኒ ነይሩ ማለት ሕጂ ኣብ ካልእ ስራሕ ከይድ ኣይነበርኩን በስ ብዛዕባ ትምህርተይ ጥራይ ላቀጥ ነይረ ማለት ሕጂ በዚ እቶም ካልኦት ሕጂ ደቂ ዓድና ገሊ ንዓናይ ንዕልል ገሊ ንስፋ ገሊ ኒባለ ትምህርቲ ይብሉና ካብዚ ዓድና ከይድካ ኣለና ሩባ ኣሎ እቲ ሩባ ንውዕል እቲ ዓድና ኸ ከይዶም ትምህርቲ በፂሖም ይመፁ ይብሎ ንሕና ካብቲ ሩባ ውዒልና ንምፅ ነርና ንምላስ ነርና እቶም ደቂ ዓድና እዩ ከምዚ ገብርዎን ዘነበሩን ኣብቲ ሩባ ንውዓል ንንኣና ንድቅስ እንተሎ ትምህርቲ እዮ ንድቅስ ነርና ኣብቲ ሩባ ተሓርካ ሰዓት 12 መክስ ኮይና ኸ ንምላስ ነርና ከምዚታት ነይሩ ኣብ ቀዳማይ ደረጃ ማለት ሕጂ ሻሻ በፂሐ ከለኹ ኣነ ኣብ ትምህርቲ ሕጂ ቅሩብ ተስፋ ገይረ ኣብ ሻሻ ከለኹ ካልኣይ ወፅአ ሕጂ ቅሩብ ሕጂ ተስፋ ገይረ ማለት ኣብ ሻብዓይ ኸ መረ ሕጂ ቀፂለያ ኣብ ሻብዓይ ኸ ቀዳማይ መፅአ ኣብ ሻምናይ ከማን ቀዳማይ መፅአ ጅንናር ከ ብ53 ኣብሬጅ ሓሊፈ ኣብ ፎርቶ ኣብ ካልኣይ ደረጃ ከማን ኣብ ሬጀ ልዕሊ 7 ከሎ ሳዋ ወሪደ ሕጂ ኣብቲ ትምህርቲ ከለና 27 ሓሊፍና ጀነራል ዳርጋ 30 ሰብ ነርና 10 ሰብ ተሪፎም 20 ሰብ ሓደ ኣብ ትምህርቲ ኣሎ ኣብ ሂኮታ ስጋቢ ኤለቨኒዝ ማለት 3 ገሊ ኣዋ ተሪፎም 12 ሰባት 8 ገሊ ኣዋ ተሪፎም 12 ዝኸውን ፎርቶ ከይድና ኣብ ፎርቶ መፅና ሕጂ ኣብ ናይ ነዚ ከለና ኩሎም ዳርጋ ጠፊኦም 5 ሰብ ከለና ቴኒስ ተገርና ቴኒስ ካ 3 ተሪፎም 2 ኢለቨን ዝሓሊፍና እቶም 3 ከ ሕጂ ከ መሳሕታትኮ ገዲፎም ኣገሊ ኢሎም ሕጂ

0: ደገፍ ወላድየይ ዓንዲ ሕቆ ኮይኑ እዩ ኣሳሊኒ እምበር ኣነ እውን ኣሰርቶም ትርጉም ትምህርቲ ብዝግባእ ዘይፈለጡ እሞ ዝገደፎ ብፆተይ ምኾንኩ ዝበለ ተምሃራይ መሓመድ ዋላ ኣብቲ ኣብ ኣሕዳሪት ቤት ትምህርቲ ፎርቶሳዋ ዝመሃረሉ ዝነበረ ግዜ እቶም ካልኦት ብፆቱ ትምህርቶም ገዲፎም ናብ ዓዶም ክመላለሱ ከለዉ ንዓይ ግና ኣቦይ ሰጥ ኢልካ ጥራይ ተምሃር ይብለኒ ነይሩ ይውስኽ
1: ካብዚ ንኸይድ ነርና ሕጂ ኖርማል ነይሩ እቲ ምክያድ ግና ሕጂ ኣቦይ እቶም ኣረክቶና መሰላ ዝነበሩ ድሕሪ 10 መዓልቲ ገለ ገዛቦም ይኸይዱ ነይሮም ኣቦይ ከዓ ይደወለለዩ ከምዚ ክመፁ እዮ እንተኢለዩ ብዘይ ፍቓድ ገለ ከይፅመፅ ይብለኒ ነይሩ ሕጂ ኣና ካብ ወርሒ 10 ዕለት ገለ ንመፅ ወርሒ ሓደ ጥራይ ይምለስ ነይሩ ገንዘብ ገሊ ዝኾነ እንተሸግርካ ናባ ይደውል ገሊ ይብለኒ ነይሩ ሕጂ እቶም ካልኦት ይፀፍኡ ነይሮም ከዚ ገዛ ይድቅሶ ገለ ኣነ ከዓ ሕጂ በቲ ደጋፍ ናቱ በዓድ ድሕሪ ሰሙን ድሕሪ 2 ሰሙን ገሊ ይመፅእኒ ነይሩ ከመይ ኣነባብረና ነተ ይርኢ ነይሩ ሕጂ እቲ ኣቦይ ዓብዪ ሰብኣ እዩ ዕድሚ ልዕሊ 6 ኣሎ ሕጂ ሕጂ እሱ ትምህርቲ ዝበሃል የብሉን ግን ሕጂ እሱ ኣብቲ ከተማታት ገለ ይገያሽ ነይሩ ዳረጋ ይፈልጡ እቲ ትምህርቲ ኣበይ ከምዝፃብፅሓካ ይፈልጣ ኩሉ እዚኦም ተማሂሮም ዘሎ ኣበይ ከምዝበፂሖም እዚኦም ተማሂሮም ዘሎ ኣበይ ከምዝኮፍ ኢሎም ዘይተማሃሩ ካ ኣበይ ከምዘለዉ ኩሉ ይፈልጡ ነይሩ ሕጂ እንቲ ተማሂርካ ኣብ ሴለ ጌርካ ኮፍ ከትብል ኢኻ ከትነብር ኢኻ ገለ ይብለኒ ነይሩ ሕጂ ብከምዚኦ ኩሉ ይፈልጡ ነይሩ ማለት እሞ ሕጂ እሱ ኣይተማሃረን ኣብ ግዜኦም ሕጂ ተምህርቲ ኣይነበረን ከምዚ ማለት ናፅናት ኣይነበረትን ማለት ኣብ ኤርትራ ከምዚታት ኣብ በረኻታት ገሊታት ይሕበኦ ነይሮም ተወቢያ ነይሮም ከምዚ ግዜ ኣይረኸቦም ማለት
0: ቀፂልና ናይ መጻኢ ሕልምታትካ እንታይ እዩ ዝመስል ክንብል ኣብ ዝተወከስናሉ ንመንእሰይ ተምሃራይ መሓመድ መጀመርታ እዚ ሕጂ በፂሕዮ ዘለኹ ውፅኢት ናይቲ ህዝብን መንግስትን ኤርትራ ንዓና ክንምሃር ብዙሕ ወፃኢታት ብምግባር ኣብ ኣፍ ደገና ቤት ትምህርቲ ብምኽፋት ይኹን ኣብ ኣሕደርቲ ቤት ትምህርቲ ኣብ እንምሃረሉ እዋን ድማ ብዘይ ዝኾነ ክፍሊት መግብናን ኩሉ ወፃኢታትናን እናሸፈነ ዘምህረና ዘሎ እዩ እሞ ስለዚ ኣብ ዝለዕለ ደረጃ በፂሐ ክኽሕሶም እየ ዝደሊ ድሕሪ ምባል
1: ሕጃነ ወል ብጣዕሚ ኣምላኽ ይሓግሳና ብትምህርቲ ሕጂ ንፅቢ እንተምፅ ድሕሪ ንፅቢ ኮሌጅ እንድዩ ድሕሪ ኮሌጅ ሕጂ ዶክተር ወይ ከመምህር ክኸውን ይደሊ ማለት
0: ተዓብየሉ ከባቢ ፅልዋ ኣለዎ ዝብል ተምሃራይ መሓመድ ከባቢኻ ኣብ ትምህርቲ ዘለዎ ንቕሓት ድሩት እንተደኣ ኮይኑ ክትምሃር ክትመርፅን ከለኻ ሰሬኻ ሸጥ ኣቢልካ እዩ ኣነ ድማ ንኩሉ ሰጊረ ናብዚ በፂሐ ዘለኹ ከም ምዃነይ ናብቲ ሕብረተሰብ ዘመሓላልፎ መልእኽቲ ኣለኒ ይብል
1: ሕጂ ኣነ ዝለኦኹም መላእኽቲ ሕጂ ኣብ ሰባ ግድን ከመፁ ኣለዎም ሰባኻ ብዙሕ ትርኢ ብሄራት ትርኢ ትምህርታዊ ትርኢ ከመይ ኣዳባ ናይ ትምህርታዊ ወላ ሕጂ ትምህርቲ እንተዘይብልካ ቀዳማይ ትምህርቲኻ ትወዲ ኮምፕሊት ዳሕራይኻ ጉቡኡኻ ትፈፅም ማለት ኣብ ሰባኻ ሓንቲ ዓመት እያ ሓንቲ ዓመትካ ብዙሕ ትርኢ ኣብ ኤረትራ እንታይ ከምዘሎ ኩሉ ዳርጋ ትርእዩ ማለት ሕጂ ኣነ ዘመሓላለፎም ኩሎም ኣብ ሰባ ክመፁ ኣለዎም ዝምሃር ዘሎ ትምህርቲ ክቐፅል ከይምሃር ከሎካ ትምህርቲ ክጅመር ማለት እቶም ወለደይኻ ዳርጋ ፈትዎም ነይረ ሕጂ ይቐኒለ ይክብሎም ኣብዚያ ደረጃ እዚኣ ኣብፅሖም ነተወሉ ብዝግሬት ብደገፎም እየ ኩሉ ሕጥረታት ርኦም ኩሉ ሕጥረታት ስረተ ሓለፎምኒ ከመዝግኖም ይደሊ
0: እዞም ክንዕዘቦም ዝፀናሕና ክልተ ተምሃሮ ካብ ብሄረ ብዳዌት ሓደ ኣብነት ናይቲ ህዝብን መንግስትን ኤርትራ ኣብቲ ርሑቅ ከባቢታት ሃገርና ኣብ ማእከልቲ ብጉስነትን ሰበክሳግማዊ መነባብሮን ሂወቱ ዝመርሕ ህዝቢ ጭራ ብርሃን ትምህርቲ ንምውላዕ ዝገብሮ ዘሎ ሓያል ፃዕሪኦም ንሕና ድማ ነዚ ፃዕሪ እንዳመጎስና ነዞም ሕጂ ሃገራዊ መልቀቕ ፈተና ማለት ማትሪክ ተኻፊሎም ዘለዉ ኣብነታውያን

ሰላምታና ተቐበሉ ፈንዎ ናብ ምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ውዒልኩም ፍርቂ መዓልትን ፍርቓን ኣኺሉ ንሎም ዓርቢ 21 ንሓሰ ዝተዳለዎ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞም እየ ንምክታልኩም ብክብሪ እንዓደምኩ ብቐንዲ ርእሰ ዜና ፍለጥ ኣምባሳደር ኤርትራ ኣብ ኬንያን ታንዛንያን ኣቶ ቤነ ርእሶም ኣብ ዋዕላ ሚኒስትራት ጥዕና ምብራቅ ኣፍሪቃ ተሳቲፉ ዞባ ደቡብ ኣብ ማትሪክ ብሉፅ ነጥቢ ንዘመዝገቡ ሽልማት ደንደን ተዓዲሉ ኣባፅእ ኣብ ምሕያል ተራ ስራሕትን መሻርክቲ ኣካላት ሃኮስአን ዘተኮረ ዓውደ ዘተ ተኻይዱ ኣሜሪካ ብኩናት ንዘይረኸበቶ ዓወት ብቁጠባዊ ገዳታት ትፍትኖ ከም ዘላ መንግስቲ ኢራን ሓቢሩ ፓኪስታን ንላዕላውነትን ግዛኣታዊ ሓድነትን ሶርያ ዘለዋ ደገፋ ነፂራ መጠን ብርሰት ጫካታት ኣማዞን ናይ ብራዚል ኣብ ቀዳማይ ፍርቂ 226 ባእስታት 20 ሚእታዊት ጎዲሉ ዝርዝር ዜና ኣምባሳደር ኤርትራ ኣብ ኬንያን ታንዛንያን ኣቶ ቤነ ርእሶም ምስጓም ድሕነትን ላዕላውነትን ፅላት ጥዕና ኣፍሪቃ ብዝብል ቴማ ኣብ ጥዕና ህፃናትን መሰረታዊ ጥዕናዊ ናብዮትን ኣተኪሩ ብ18 ሓሰ ኣብ ዳር ኤሰላም ታንዛንያ ብዝተቓንዐ ራብዓይ ዞባ ዋዕላ ሚኒስትራት ጥዕና ምብራቅ ኣፍሪቃ ተሳቲፉ ኣብቲ ብሚኒስተር ጥዕና ኣሚና ኑር ሕስን ብምውካል ዝተሳተፍዎ ዋዕላ ኣምባሳደር ቤነ ኤርትራ ንዜጋታታ መሰረታዊ ጥዕና ኣገልግሎት ንምውሓስ ጥዕና ኣደን ህፃንን ንምርጋፅ ከምኡ ናብ ካልእ መድያት ጥዕና ንእትኽተሉ ኣገባባትን ዘመዝገበቶ ገስጋስን ብዝርዝር ኣብርህቡ ኣብ ኤርትራ ፖሊሲ ጥዕና ንበይኑ ዝተነፀለ ከም ዘይኮነ ዝጠቐሰ ኣምባሳደር ቤነ መንግስቲ ክሳብ ትርሑቕ ከባቢታት መሰረታዊ ኣገልግሎታት ትምህርቲ ማይ ሕርሻን ካልእ ንምርጋፅን ምስፋሕን ኣብ ቀፃሊ ፃዕሪ ከም ዝርከብ ጥዕና ድማ ኣካልናቱ ከም ዝኾነ ብምግላፅ ዘጊት ተተግቢሩ ዘሎ ዘተባብዐ ከም ዝኾነ ገሊፁ ኣብ መወዳእታ ድማ ኤርትራ ተመክሮኣን ከተካፍልን ካብ ተመክሮ ማሓዙት ሃገራት ክትመሃርን ከምኡውን ዞባዊ ቀዳምነታት ጥዕናን ምስማር መቕሉል ዓቕማ ከተብርክት ቅርብቲ ምዃና ኣረጋጊፆም

0: ኣብ ዞባ ደቡብ ኣብ ማትሪክ ናይ ዓመተ ትምህርቲ 2025 2026 ብሉፅ ነጥቢ ዘመዝገቡ ተምሃሮን ብደረጃ ዞባ ልዑል ቁፅሪ ዝዓወተ ኣብያተ ትምህርትን ተሸሊሞም ነቲ ትማል ብከተማ መንደፍራ ዝተካየደ ስነ ስርዓት ዝተከታተለ ወኪል ኤርና ፊልሞን ትካቦ ዘዳልዎ ፀብጻቢ ይስዕብ
1: ኣብ ዞባ ደቡብ ብምውሃድ ጨናፍር ሃማመተን ትምህርትን ኣብ ሃገራዊ ምርመራ ካልኣይ ደረጃ ማለት ማትሪክ ብሉፅ ነጥቢ ንዘመዝገቡ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ሽልማት ደንደን ተዓዲሉ ብ20 ነሓሰ ኣብ ከተማ መንደፈራ ብዝተካየደ ስነ ስርዓት ካብ 3 ክሳብ ሙሉእ 4 ነጥቢ ዘምፁ 42 ሚእታዊት ደቂ ኣንስትዮ ዝርከብኦም 302 ተምሃሮ ከምኡ ውን ብደረጃ ዞባ ልዑል ቁፅሪ ዘዕወታ ኣብያተ ትምህርቲ ተሸሊሞም ካብ ተምሃሮ እቶም 81 ሙሉእ 4 ነጥቢ ዘምፁ ክኾኑ ከለዉ ቤት ትምህርቲ ካልኣይ ደረጃ ድባርዋ ድማ ካብ ኣብያተ ትምህርቲ ተሸሊማ ሓላፊ ጨንፈር ሃማመተ ኣቶ ግርማ ይገብሩ ኣብ ዘስምዖ ቃል ብቕዓት ትምህርቲ ብተሳትፎ ኩሉ ኣካል ከም ዝረጋገጽ ብምጥቃስ ሽልማት ደንደን ኣብ ምሕያል ተወዳዳርነትን ምኩስኳስ ቅዱስ ቅንእን ጽቡቕ ኣበርክቶ ከም ዘለዎ ገሊጹ ወኪል ጨንፈር ትምህርቲ መምህር ብላለ ኣርኣያ ብወገና ምስጢር ብሉፅ ውፅኢት ተምሃራይ ግቡእ ምክታልን ኣተኣላልያን ወለድን ግቡእ ምኩስኳስ መምሃራንን ከም ዝኾነ ብምጥቃስ በብዓመቱ ኣብ ሃገራዊ ምርመራታት 8ይ ክፍልን 12 ክፍልን ንብሉፃት ንምትባዕ ዝካየዱ መደባት ኣብ ብቓት ተምሃሮ ዘተባብዕ ውፅኢት ይርከቡ ከም ዘሎ ሓቢራ ኣብ ማሕዳር ዞባ ደቡብ ኣቶ ሃብቲኣብ ተስፋፂን ድማ ንተምሃሮ የውሃንኡ ድሕሪ ምግላጽ ኣብ ዝቕፅል ናይ ኮሌጅ ትምህርቶም ዓወት ተመኒሎም ሽልማት ደንደን ኣብ ሃገራዊ ምርመራ ካልኣይ ደረጃ ማለት ማትሪክ ብሉፅ ነጥቢ ንዘምፅኡ ተምሃሮ ዞባ ደቡብ ንምትብባዕ ኣብ 2022 ዝተበገሰ መደብ ኮይኑ ዛጊት ኣብ ውሽጢ 5 ዙርያታት 1467 ተምሃሮ ንሽልማት በቂዖም ኣለዉ።
0: ብሃገራዊ ኮንፌደሬሽን ስራሕተኛታት ኤርትራ ዝተወደበ ኣብ ምሕያል ትራ ስራሕትን መሸራታ ኣካላትና ብሞያዊ ስልጠናን ምድንፋዕ ኣፍራይነት ስራሕተኛታትን ዘተኮረ ዓውደ ዘተ ብ18 ሓሰብ ኣባፅዕ ተኻይዶም ምክትል ዋና ፀሓፋ ኮሰ ኣቶ ክብሪ ኣብ ኪዳነ ኣብ ሓፈሻውን እዋናውን መደባት ከምኡውን ስትራቴጂያዊ ቀዳምነታት ኣመልኪቱ መግለፂ ድሕሪ ምሃብ መበል 12 ዙርያ ስልጠና ተኪሩ ኣማእዛን ሓሳባት ኣቅሪቦም ሓላፊ ክፍሊ ምምሕዳርን ፋይናንስን ኣቶ ተስፋይ ግርማይ ብወገኑ ሃኮሰ ኣብ መዳይ ሞያውን ቴክኒካውን ስልጠናን ትምህርትን ዘሰላስሎ ዘሎ ንጥፈታት ብመንፅር ሸፈንኡ ውፅኢቱን ፈጢርዎ ዘሎ ፅልዋን መብሪ ሂቦም ኣብቲ ኣጋጣሚ ብዛዕባ ኣብ ዝሓለፈ 11 ዙርያታት ስልጠና ዝተዓመ ብስታስካዊ ሓበሬታ ዝተሰነየ መግለፂ ተራን ኣበርክቶን መሻርክታ ኣካላት ዝምልከት ፀብጻብ ከምኡ ውን ካብ 2026 ክሳብ 2030 ዝትግበር ስትራቴጂያ ውጥን መግለፂ ቀሪቦም ኣብ ማሕዳሪ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ኣስመረት ኣብርሃብ ኣብ ዝሃበቶ መዛዘም ቃል ሃኮሰ ብመገዲ ማእከል ሞያዊ ስልጠና ንዝህቦ ዘሎ ስልጠናታት ድሕሪ ምምስጋን ሰልጠንቲ ናብ ትካላቶም ኣብ ዝምለስሉ ውፅኢትን ፅልዋን ናይ ዘቐሰሞ ስልጠና ብግቡእ ክግምገማ ኣዘኻኺራ ማእከል ሞያዊ ስልጠና ሰራሕተኛታት ባፅ ኣብ ዝሓለፈ 11 ዙርያታት ብ7 ሞያዊ ዓውድታት 579 ደቂ ኣንስትዮ ዝርከብኦም 1877 ከም ዘሰልጠነ ሰነዳቱ የነፅር። ኣብ ዞባ ደቡባዊ ቀይሕ ባሕሪ ሓውሲ ከተማታት ጢዖን ዕድን ንቕሓት ሕብረተሰብ ኣብ ጥዕናዊ መዳይ ብሓፈሻ ተመሓላለፍቲ ሕማማት ድማ ብፍላይ ንምብራኽ ዝዓለመ ጎስጓስ ብ16-17 ነሓሰ ተኻይዱ ሓላፊ ጨንፈር ሚኒስትሪ ጥዕና ዶክተር ሓሊ ዓሊ ሓሎ ኣብ ዝሃቦ መግለፂ መስርሕ ምክልኻል ሕማማት ኣብ ፍሉጦን ንቕሓት ከም ዝምርኮስ ብምጥቃስ ብጉድለት ፅሬት ዝስዕቡ ሕማማት ንምክልኻል ተጠቃምነት ዓይኒ ምድሪ ክሰፍሕን ፅሬት ኣከባቢ ክረጋገፅን ተላብዩ ኣብ ዞባታት ሰሜናውን ደቡባውን ቀይሕ ባሕሪ ብብዝሒ ዝረአ ዘሎ ሕማም ወይቦ ንምቁፃር ቀፃሊ ፃዕርታት ይካየድ ከም ዘሎ ብምሕባር ድማ ሕብረተሰብ ኣብ ከባቢኡ ንዝተወደደ ኣገልግሎታት ጥዕና ብግቡእ ክጥቀምሉ ፀዊዑ ኣብቲ ጨንፈር ሓላፊ ኣህዶ ሓበሬታን ጎስጓስን ኣቶ ኣሕመድ ዓሊ ብግዲኡ ቁፅሪ ሕሙማት ወይቦ እናወሳኺ ይመፅእ ብምህላው ኩሉ ዜጋ ተመርሚሩ ኩነታት ጥዕንኡ ክፈልጥ ኣዘኻኺሩ ኣብ መወዳእታ ኣብ ማሕዳር ንእዞባ ኣራዕታ ኣቶ ብርሃነ መዝገበን ሓላፊ ኣህዶ ቁጠባ ልምዓት ንእዞባ ማእከል ደንካሊ ኣቶ ኣሕመድ ኣድምን ምውሓስ ጥዕና ይፅንሓለይ ዝበሃል ዕማም ስለ ዘይኮነ ፅሬት ከባቢ ንምሕላውን ተጠቃምነት ዓይኒ ምድሪ ንምዕባይን ብደረጃ ዓድታትን ምምሕዳራት ከባብን ዝውሰድ ተበግሶታት ክሕየል ተማሕፂኖም ቤት ፅሕፈት ዕዮን ማሕበራዊ ድሕነት ናብ ንእዞባ ሰገነይቲ ኣብ ዝምድና ስራሕትን ሰራሕተኛታትን ዘተኮረ ዝተምህሮ ወዲቦ ሓላፊት ቤት ፅሕፈት ወይዘሮ ቅዱሳን ተወልደን ወነንትን ሰራሕተኛታትን ኣብ ዝሃበቶ ኣስተምህሮ ኣብ ኣዋጅ ሕጊ ዕዮን ንሱ ዘረጋግፆ መሰላትን ፃማን ሰራሕተኛታትን ብሰፊሑ ገሊፃ ወይዘሮ ቅዱሳን ድሕነትን ጥዕናን ሰራሕተኛ ኣብ ቦታ ስራሕ ምርጋፅ ሕጋዊ ግዴታ ከም ዝኾነ ብምሕባር ኣብ መንጎ ስራሕን ሰራሕተኛን ጥዑይ ዝምድና ምህላው ንኣፍራይነት ኣገዳሲ ከም ዝኾነ ገሊፃ

ማሕደር ንዞባ ሰገነይቲ ኣቶ ዓብደልቃድር ሓጅ ዓሊ ብወገኑ ዝምድና ሰራሕተኛታትን ኣስራሕትን ንምፍላጥን ዝያዳ ንምድልዳልን ዕቱብ ቁፅፅር ክግበርን ዝረአ ፀገማት ብኣጋ ክፍታሕን ኣተሓሳሲቡ ዝስዕብ ዜና ሃገራት ወፃኢ ኩራ ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕድም። ዜና ወፃኢ ኣሜሪካ ብኩናት ንዘይረኽበቶ ዓወት ብቁጠባዊ እገዳታት ትፍትኖ ከም ዘላ መንግስቲ ኢራን ሓቢሩ። እዚ ዝተገልፀ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ኢራን ኣቐዲሙ ተወሲዱ ዘይፈልጥ ከቢድ ስምራት ዝገድፍ ቁጠባዊ ስጉምቲ ክወስድ ምዃኑ ኣብ ዘንጠንቀቐሉ ዘሎ እዋን እዩ። ንኢራን ብቁጠባ ንምንፃል ምስኣ ንግዳውን ቁጠባውን ንጥፈታት ኣብ ልዕሊ ዘካይደ ሃገራት ስጉምቲ ከም ዝወስድ እውን ፕረዚደንት ትራምፕ ኣተሓሳሲቡ ኣሎ። ኢራን ኣብ ስምምዕ ክትበፅሕ ዝተዋህባ ዕድል ከም ዘይተጠቕመትሉ ዝገለፀ ፕረዚደንት ትራምፕ ነቲ ኩናት ብሰላም ንምዕራፍ ዝካየድ ዲፕሎማስያዊ ተበግሶታት ክቋርፅ ከም ዝኣዘዘ ዝዝከር እዩ። ንሓድሽ መጠንቀቕታ ፕረዚደንት ትራምፕ ዝኾነነ ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅጂ ሃገሮ ክውሰድ ካብ ዝኽእል ዝኾነ ስጉምቲ ከም ዘይትርዕዳ ነፂሩ። ኣሜሪካ ኣብ መወዳእታ ወርሒ ለካቲት ኣብ ልዕሊ ኢራን ዘበገሰቶ ወታደራዊ ወፍሪ ልዕሊ ትፅቢታ ኮይኑ ከም ዝፀንሐዮም ወታደራዊን ክኢላታት ዝገልፁ። ፓኪስታን ንላዕላውነትን ግዛእታዊ ሓድነትን ሶርያ ዘለዋ ደገፋ ነፂራ። ዝተሓበረ ሚኒስትራት ጉዳያት ወፃኢ ክልቲአን ሃገራት ማል 20 ሓሰብ ከተማ እስላማባድ ፓኪስታን ኣብ ዘካይድዎ ዝርርብ እዩ። እስራኤል ኣብ ዝሓለፈ ቀረባ መዓልትታት ኣብ መደበር ሓይሊ ኣየር ሶርያ ንዘካየደቶ መጥቃዕቲ ብትሪ ዝኾነ ነቲ ፓኪስታን እቲ ስጉምቲ ንኣህጉራዊ ሕጊ ዝጠሕስ ምዃኗ ነፂራ። ነቲ መጥቃዕቲ ኣሜሪካን ቱርክን ዝርከበአን ካልኦት ሃገራት ከም ዝኾነንኦውን ኣይርስዕን። እዚ ከምዚ ኢሉ እንከሎ ሚኒስተር ጉዳያት ወፃኢ ፓኪስታን ኢስሓቅ ዳርን ሚኒስተር ጉዳያት ወፃኢ ሶርያ ኣሰዓድ አልሸይባንን ኣብ ርክቦም ሃገራቶም ኣብ ምውሓስ ዞባዊ ፀጥታ ክተሓገጋዛ ምዃነን ሓቢሮም። እዚ ከምዚ ኢሉ እንከሎ ሚኒስተር ኣሰዓድ አልሸባይኒ ሃገሩ ነቲ ፓኪስታን፣ ቱርክን ስዑድ ዓረብን ኣብ ዝሓለፈ ቅንያ ዝኸተመ ወታደራዊ ውዕል ከም ትድግፎ ብምጥቃስ ዞባዊ ኣገዳስነቱ ልዕሉ ምዃኑ ኣረዲኡ። ሚኒስተር አልሸባይኒ ኣብ ውሽጢ 19 ዓመታት ኣብ ፓኪስታን ምብፃሕ ዝፈፀመ ናይ ፈለማ ሚኒስተር ጉዳያት ወፃኢ ሶርያ ምዃኑ ጸብጻባት ይሕብሩ። መጠን ብርሰት ጫካታት ኣማዞን ናይ ብራዚል ኣብ ቀዳማይ ፍርቂ 2026 ምስ ተመሳሳለ እዋን ናይ ዝሓለፈ ዓመት ክነፃፀር ከሎ ብኣስታት 20 ሚእታዊት ከም ዝጎደለ ጸብጻባት ሓቢሮም። ብመሰረቶም ጸብጻባት ካብ ወርሒ ጥሪ ክሳብ ወርሒ ሓምለ ኣስታት 354 ኪሎ ሜትር ጫካታት ከም ዝበረሰ፣ እዚ ድማ ምስ ናይ ዝሓለፈ ዓመት ክነፃፀር ከሎ ከም ዝነከየ ተፈሊጡ። መንግስቲ ብራዚል መጠን ብርሰት ጫካታት ኣማዞን ኣብ ቀዳማይ ርብዕ ናይዚ ዓመት ብ17 ሚታዊት ከም ዝጎደለ ምሕባሩ ዝዝከር እዩ። እዚ ተሪዮ እዚ መንግስቲ ብራዚል መጠን ብርሰት ጫካ ክሳብ 2030 ክገትኦ ኣውፂዎን ዘሎ መደብ ተስፋ ዝህብ ምዃን እዩ ዝግለጽ ዘሎ። ብርሰት ጫካታት ኣማዞን ቁልጡፍ ምግቲ ምስ ዘይግበረሉ ብቐሊሉ ክሓዊ ዘይክእል ኣካባቢያዊ ዕንወት ከስዕብ ከም ዝኽእል እዮም ተጣበቕቲ ኣከባቢ ክጠንቀቁ ጸኒሖም። ጫካታት ኣማዞን ብዘይካቲ ኣብ ምግታእ ክሊማዊ ንውፅ ዝፃወቶ ቦታዊ ተራ ኣብ ዕቀበ ህይወታዊ ብዙሕነት እውን ልዑል ኣበርክቶ ከም ዘለዎ ክኢላታት ይሕብሩ። ሩስያ ኣብ ልዕሊ ወታደራዊ ትካላት ዩክሬን ከቢድ ክሳራ ከም ዘውረደ ዝጠቐሰቶ መጥቃዕትታት ክሩዝ ሚሳይል ከም ዘካየደት ሓቢራ። ኣብ ከተማ ኪየቭ ዝተኻየደ ደብዳብ ብርክት ዝበለ ትካላት መፍረ ሚሳይላትን ድሮናትን ከም ዝዓነወ ሚኒስትር ምክልኻል ሩስያ ኣፍሊጡ። ኣብዚ ሓድሽ መጥቃዕቲ ሩስያ ኣብ ልዕሊ ርእሰ ከተማ ኪየቭ ልዕሊ 40 ክሩዝ ሚሳይላት ከም ዝተኮሰ ዝጠቐሱ ጸብጻባት ብውሕዱ 15 ሰባት ከም ተቐትሉን ልዕሊ 50 ከም ዘቐሰሉን ኣረዲኦም። ድሕሪ ዝከቢድ መጥቃዕትታት መንግስቲ ዩክሬን ኣቐዲሙ ዝጠለቦ ደገፍ ጸረ ሚሳይል ክቀላጥፍ ጸዊዑ ኣሎ። ፕረዚደንት ዩክሬን ቮሎዲሚር ዘለንስኪ ወታደራዊ ደገፍ ሃገራት ምዕራብ ከምቲ ዝድለ ይቕፅል ከምዘ የለ ከም ዛዕበይ ሃገሩ ሕፅረት ጸረ ሚሳይላት ኣጋጢምዋ ከም ዘሎ ክገልጽ ጸኒሕ እዩ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ መወዳእታ 2026 ምስ ፕረዚደንት ሰሜን ኮርያ ኪም ጆንግ ኡን ተራኺቡ ክዘራርብ ከም ዝኽእል ኣሚቶ። እቲ ርክብ ክካየደሉ ዝኽእል ንጹር ግዜ እኳ ዛጊት እንተዘይተሓበረ ኣብ ወርሒ ሕዳር ክኸውን ከም ዝኽእል ግን ግምታት ኣለዎ። ባርከስ ኩራ ተዓዘብትና ዜና ንምዝዛም ኣርእስታቱ ክድግመልኩም።

ዞባ ደቡብ ኣብ ማትሪክ ብሉፅ ነጥቢ ንዘመዝገቡ ሽልማት ደንደን ተዓዲሉ። ኣብ ባፅሕ ኣብ ምሕያል ትራ ስራሕትን መሻርክቲ ኣካላት ሓኮስእን ዘተኮረ ዓውደ ዘተተኻይዱ። ኣሜሪካ ብኩናት ንዘይረኽበቶ ዓወት ብቁጠባዊ እገዳታት ትፍትኖ ከም ዘላ መንግስቲ ኢራን ሓቢሩ። ፓኪስታን ንሉዓላውነትን ግዛኣታዊ ሓድነትን ሶርያ ዘለዋ ደገፋ ነፂራ። መጠን ብርሰት ጫካታት ኣማዞን ናይ ብራዚል ኣብ ቀዳማይ ፍርቂ 226 ብኣስታት 20 ሚእታዊት ጎዲሉ። ነሳዕቲ ዝዝተዳለወ ዜናታት ተዛዚምሎ ምስተሮፍ መድባትና ንሓድገኩም ብወገነይ ሰላም መዓልቲ።

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት ንምክታልኩም ብክብሪ ዕደም
1: ኣብ ንኡስ ዞባ ባሮንቱ ኣብ መንጎ 5 ጉጅለታት ተዋደርቲ ሰደቓ ቴንስን ከምኡውን 4 ጉጅለታት ተዋደርቲ ባድሜንተንን ክካየድ ዝቐነየ ውድድራት ብውዕውዕ መንፈስ ተዛዚሙሎም ተዋደርቲ ሰደቓ ቴንስ ኣብ መንጎ 15 ክሳብ 18 ዓመት ዝዕድምኦም ተፃወቲ ደቂ ተባዕትዮ ኣብ ዝተኻየደ ውድድር ቀዳማይ ሮብዓም ተኽለ ማርያም ክኸውን እንከሎ ተስፋሂ ወጣዓሚ ካልኣይ ሰነድ ኣንደ ሚካኤል ድማ ሳልሳይ ዕውት ብምዃን ውድድሮም ክዛዝም እንከለዉ ኣብ መንጎ ተመሳሳሊ ዕድሚ ናይ ደቂ ኣንስትዮ ዝተኻየደ ውድድር ራሄል ዮሃንስ ሃገር ክንፈን ሰረት ተኽለን ሰለስቲኤን ተዋደርቲ ካብ ቀዳማይ ክሳብ ሳልሳይ ደረጃ ብምሓዝ ውድድረን ፈጺመን ኣብ መንጎ ተዋደርቲ ክሊ ዕድሚ ትሕቲ 15 ዓመት ደቂ ተባዕትዮ ኣብ ዝተኻየደ ውድድር ኬብሮን ገብሪ ሂወት ቀዳማይ ደረጃ ክሕዝ እንከሎ ፔንኤል ገብረ እግዚኣብሄርን ሲራክ መሓመድን ካልኣይን ሳልሳይ ንዕውታት ክኾኑ እንከለዉ ኣብ ናይ ደቂ ኣንስትዮ ተመሳሳሊ ውድድር ሳሌም ሃብቶም ቀዳሜይቲ ክኸብ ኮይቶኦም ካልኤይቲ ሱዛን ሃብታይ ድማ ሳልሰይቲ ዕውታት ናይቲ ኣጋጣሚ ኮይነን ኣብ መንጎ ትሕቲ 11 ዓመት ዝዕድምአን ደቂ ኣንስትዮ ኣብ ዝተኻየደ ውድድር ገሊላ ጸጋይ ሳብሪን ዑስማንን ሄራን ጣዕመን ሰለስተን ካብ ቀዳማይ ክሳብ ሳልሳይ ደረጃ ብምሓዝ ውድድረን ፈጺመን ውፅኢት ናይ ውድድራት ባድሚንተን ምስ እንዕዘብ ድማ ኣብ መንጎ ተዋደርቲ ክሊ ዕድሚ ካብ 14 ክሳብ 16 ዝዕድምኦም ደቂ ተባዕትዮ ኣብ ዝተኻየደ ውድድር ኣሉን ኣብ ግርማይ ቀዳማይ ክኸውን እንከሎ ነቢል ሳልሕን እሰይ ተስፋ ጋብርን ካልኣይን ሳልሳይን ደረጃ ሒዞም ኣብ መንጎ 16 ክሳብ 19 ዓመት ዝዕድምኦም ደቂ ተባዕትዮ ብዝተኻየደ ተመሳሳሊ ውድድር ድማ ቀዳማይ ኣቤል በረኸት ካልኣይ እሰይ ንኣምን ሳልሳይ ድማ ኣማን በየነ ብምዃን ውድድሮም ፈጺሞም ኣብ መንጎ ክሊ ዕድመ 16 ክሳብ 18 ዝዕድመአን ደቂ ኣንስትዮ ብዝተኻየደ ውድድር ዮርዳኖስ ሕኒሽ ሳብሪን ኤሊሳን ራሄል ሰሎሞንን ሰለስተን ተዋደርቲ ካብ ቀዳማይ ክሳብ ናይ ሳልሳይ ደረጃ ዘሎ ክሕዛን ከለዋ ኣብ መንጎ ክሊ ዕድመ 11 ክሳብ 13 ዝዕድመኦም ደቂ ተባዕትዮ ብዝተኻየደ ድማ ቀዳማይ ዩኤል ሃብቶም ካልኣይ ኤስ ሮሚዮና ሳልሳይ ኣማንኤል ይዕብየ ብምዃን ውድድሮም ዛዚሞም መወዳእታ ንዕውታት ተዋደርቲ ዝተዳለወ ገንዘባዊ ሽልማት ካብ ኢድ ዝተፈላለየ ሓለፍቲ ተቐቢሎም ኣብ ዞባጋሽ ፓርካ ውድድራ ሰደቓ ቴንስን ባድሜንተንን ዓመታዊ ብቕዓት ተዋደርቲ እናዓብየ ይመጽእ ከም ዘሎ ዝሓበረ ፕረዚደንት ፌደሬሽን ባይታ ቴንስ ናይ ውሽጢ ገዛ ጸወታን ዞባጋሽ ፓርካ ኣቶ ቃልኣብ ገብሩ ብተወሳኺ መሳርሒታት ናይ መጻወቲ ብምእራጉን ናይ ልምምድ ኣዳራሽ ዘይምህላውን ቀንዲ ብድሆታት ናይቲ ዓውዲ ምዃኑ ሓቢሮም ካልኣይ ሰሙኑ ኣውፂሩ ዘሎ ክረምታ ውድድራት ኩዕሶ መርበብ ግራስሩት ዞባ ማዕክል ትማሊ ሓሙስ ብ4 ጸወታት ቀጺሉ ነይሩ ኣብ ናይ ደቂ ኣንስትዮ ጉዳይፍ ምስ በሪኽ ኣብ ፈላሚ ጸወተን ዓወት ከመዝግባን ክልዋ ኣብዛ ናይ ትማሊ ሓሙስ ውድድረን ከዓ ካልኣይ ዓወት ንምምዝጋብ ኢና ንቂደን ጋንታ ጉዳይፍ ሰሊጥዋ ኣብ 2 እብሪ 25/17 25/16 ብምስዓር ብድምር ውፅኢት 2 ባር ተዓዊታ ንኻልኣይ ግዜኣ ክትዕወትን ከላ ኣብ ክሊ ዕድሚ 14/15 ደቂ ተባዕትዮ ዕዳጋ ሓሙስ ምስ 4 ስምራ ሚዛናዊ ጸወታ ኢና ርእየን ኣብ ፋልሚት ክፋል ዕዳጋ ሓሙስ 25/14 ክዛዝማን ከላ ኣብ ዝሰዕበ ጸወታ 4 ስምራ ብጸቢብ 25/23 ብምስዓር ንውፅኢት ናብ 1/1 ቐይራቶም ኣብ ሳልሴትን መፋል

0: ኢትን እብረ ዕዳጋ ሓሙስ ብገፊሕ መሪሓ ብምኻድ ንፀወታ 15 ብ3 ብምስዓር 2 ብ1 ተዓዊታ። ኣብ ክሊ ዕድመ 16-17 ኣብ ናይ ደቂ ተባዕትዮ በሪኽ ምስታ ቐዲማ ኣብ ልዕሊ ኣኽርያ ሰሓቢ ፀወታ ዘርኣየት ብማትሶላ ኣስመሮምት ስልጥን ኣባሻውልያ ተረኺባ። ኣብ ቀዳሚት እብሪ ኣባሻውል 25-19 ክትዕወትን ከላ ኣብ ሰዓበት እብረ ግን በሪኽ ጽቡቕ ፀወታ ኣንጸባሪቓ ፀወታ ማዕረ ንምግባር ናብ ምዛም በፂሓ እኳ እንተነበረት ብሰንኪ ንኣሽቱ ጉድለታት ካብ ምዕዋት ዓንቂጻ መዘንኣ ኣባሻውልያ 29-27 ብምስዓር ብድምር ውፅኢት 2-1 ተዓዊታ ንኻልኣይ ግዜኣ ዓወት ሰኒዳ። ኣብ ናይ ደቂ ተባዕትዮ ዕዳጋ ሓሙስን 4 ስመራን ዘረኸበ ግጥም ከኣ ዕዳጋ ሓሙስ ኣብ ሊላ ብምቕራብ ነታ ኣበ ዝሓለፈ ቀዳማይ ፀወትኣ ንጎዳይፍ ሰዓረት 4 ስመራ ኣከታቲላ 25-14 25-18 ብምስዓር ኣሰር ኣባሻውል ካልኣይ ዓወት ኣመዝጊባ። እዚ ውድድር ፅባሕ ቀዳም ብዝካየድ 4 ግጥማት ቀፂሉ ክውዕል እዩ። በዚ መሰረት ኣብ ክሊ ዕድመ 14-15 ኣብ ናይ ደቂ ተባዕትዮ ገጀረት ምስ በሪኽ፣ ኣብ ናይ ደቂ ኣንስትዮ ድማ በሪኽ ምስ ጋዛ ባንዳ፣ ከምኡውን ኣብ ክሊ ዕድመ 16-17 ኣብ ናይ ደቂ ተባዕትዮ በሪኽ ምስ ገጀረት ማይተመናይ ምስ ኣባሻውል ውድድራትን ከካይዳ የን። ብውዕውዕ መንፈስ ዝሰላሰል ዘሎ ውሽጣዊ ውድድራት እዚ ሓይሊ ኣየር ኤርትራ ብ3 ረብዑን ብፀወታት ኩዕሶ እግርን ኩዕሶ መርበብን ኣብ ሜዳ ማዓስከር ሓይሊ ኣየር ቀፂሉ ነይሮም። ብሰሉስ ኣብ ኩዕሶ እግሪ ኣብ ናይ ደቂ ኣንስትዮ ፅንዓትን መሰረትን እየን ገጢመን፣ ባዶ ባዶ ድማ ተፈላለየን። ቀፂለን ኣብ ናይ ደቂ ተባዕትዮ ፅንዓትን መሰረትን እየን ተራኺበን፣ ፅንዓት ድማ ብመንገዲ መሓመድ ያዕቆብ 2 ኣብደልኑር ኣሕመድ ኣብደልቃድር ዮሴፍን ሳልሕ ኣሕመድን ሓሓንቲ ሸወታት ክተመዝግብን ከላ መሰረት ድማ ካብ ስዕረ ዘየናግፋ ካብ ናትናኤል መሰረትን ሳሕል ኣሕመድን 2 ሸወታት ብምዝጋብ 5-2 ብዝኾነ ውፅኢት ተሳዒራ። ኣብ ጋንታ ደቂ ኣንስትዮ ፍንቅልን ፀሓይ በርቅን ዘካየዶ ግጥም ድማ ፀሓይ በርቂ ኣብ መበል 30 ከምኡውን 58 ደቃይቅ 2 ሸወታት ካብ ኤሊም ደበሳይ ብምዝጋብ 2 ባዶ ተዓዊታ። ኣብ መወዳእታ ግጥምን ዘካየዳ ጋንታ ደቂ ተባዕትዮ ፍንቅልን ፀሓይ በርቅን እየን ነይረን። ፀሓይ በርቂ ካብ ሮቤል ዓንደ ማርያም ሴም እዮብን 2 ሸወታት ክተመዝግብን ከላ ፍንቅል እውን ኣይሓመቐትን 2 ሸወታት ካብ ሲራክ ብርሃነን ሮቤል ብርሃነን ብምርካብ ንፀወታ ብናይ ሓባር ውፅኢት 2-2 ከም ዝዕፆ ገይራቶም። ኣብቲ ዕለ ዝተኻየደ ኩዕስ መርበብ ደቂ ኣንስትዮ ዊናን ሓሊበት፣ ናይ ደቂ ተባዕትዮ ፈንቅል ድማ ንዊና ብተመሳሳሊ ውፅኢት 2 ባዶ ስዒረነን። ብረቡዕ ኣብ ዝተኻየደ ግጥማት ኩዕስ ሰግሪ ኣብ ናይ ጋንታ ደቂ ኣንስትዮ ዊናን ሮኬትን ብዘይሸቶ ባዶ ባዶ ክፈላለያን ከለዋ ሓላ ወርዳት ጋንታ ሮኬት ቅሳነት እዮብ ሽጉጥ ድማ ብልፅቲ ሓላ ወርዳት ተሰይማ። ኣብ መወዳእታ ግጥምን ዘካየዳ ጋንታ ደቂ ተባዕትዮ ዊናን ሮኬት ነይረን። ዊና ነቲ ፀወታ ኣብ ሊላቶ ድሕሪ ምውዓል ካብ ኢብራሂም መሓመድ 2 ሓንቲ ድማ ካብ ምኽታር ዑስማን ብምርካብ 3-1 ተዓዊታ። ኢዮቤል ኢዮብ ድማ ንሸቶ ሮኬት ዘመዝገበ ተፃወታይ ነይሮም። ስዒቡ ኣብ ዝተኻየደ ውድድራት ኩዕሶ መርበብ ኣብ ናይ ደቂ ኣንስትዮ መሰረት ንፀሓይ በርቂ 2-1 ሓሊበት ንፈንቅል ሕድሪ ድማ ንፅንዓት ብተመሳሳሊ ውፅኢት 2 ባዶ ክስዕረአን ከለዋ ኣብ ናይ ደቂ ተባዕትዮ ፀሓይ በርቂ ንመሰረት 2-1 ሓሊበት ንፈንቅል ሕድሪ ከዓ ንፅንዓት 2 ባዶ ኣፋኒነአን። ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ውድድራት ሻምፒዮን ክለባትና ንተወሳኺ ዕብየት ኩዕሶ እግሪ ሃገርና ብትሕቲ ዝብል ቴማ
1: ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ሎሚ 25/2026 ኣብ ኣዳራሽ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ብወግዒ ተኸፊቱ። እቲ ብወኪል ሚኒስተር ሕርሻ ብወግዒ ዝተኸፍተ ዋዕላ ካብ ዝተፈላለየ ሃገራት ሚኒስትርታትን ጽላታት ኤርትራ ዝመፁ ከባቢ 330 ምሁራት ሓያሎይ ናይ ዜና ኣካላትን ዘሳተፈ እዩ። ኣብቲ ናይ መኽፈቲ ስነ ስርዓት ላዕለዎት ሰበ ስልጣን ህግደፍ ሚኒስትራት ወከልቲ ትካላት ሕቡራት ሃገራት ናይ ክብሪ ኣጋየሽን ተረኺቦም ነይሮም። ጸብጻብ ምቕራብ መጽናዕታዊ ወረቐት እቲ ቐጺሉ ዝሰዓበ መደብ እዩ። እተን ሎሚ ኣብ ሰዓታት ቅድመ ቐትሪ ዝቐረባ መጽናዕታዊ ጽሑፋት 19 ኮይነን ኣብ 3 ኣድራሻት ሃኮስአ ከም ዝካየዳ እዩ ተገይሩ። ካብ ሰዓት 11 ክሳብ ፍርቂ መዓልቲ ድማ 5 መጽናዕታዊ ጽሑፋት ኣብ ኣዳራሽ ቁፅሪ 2 ተሰላሲለን። እዘን ኣብዛ ክፍለ ግዜ ዝቐረባ ኣብ ኣገዳስነት ኣመራርፃ ሞተረ ማይ፣ ንድፊ ዲጋዊ ምሕደራን ማይ ኩዕታትን፣ ምቁር ድንሽ፣ ጸባን ውፅኢት ጸባን፣ ማሽነርን መጓዓዝያን ኣብ ዕቤት ፍርያት ሕርሻን ዝብላ ኣርእስታት ዘጠቓለላ የን ነይረን። መጀመርያ እምበኣር ትርጉምን ኣገዳስነትን ናይ ዝውዕላ እንታይ ምዃኑ ተወኪስና ነይርና።
2: እዚ ብጣዕሚ ኣገዳሲ እዩ። ስለምንታይ ሓደ ናይቲ መሰረት ንፅባሕ ንኮ ዝኸውን ናይ ምርምር ተራ ናይ ምርምርን ምርምርን ዝገልጽ ሓደ ዓብባይታ እዩ።

0: ኣብ ከምዚ ዓይነት ባዕታ ናይ ኣፍልጦ ምልውዋጥ ይመፅእ ገለገለ ካብቲ ዝረብ ዘረባታት ንፖሊሲ ክቕይር ዝኽእል ጋይድላይን ክነውፃሉ ንኽእል ኣብዚ ከዓ ምሳና ከዓ ኣለው ናይ ዲሲዥን ሜከርስ ዓበ ሓላፍነት ሒዞም ነዚ ተባሂሉ ዘሎ ኣብ ግብሪ ከተግብርዎ ዝኽእሉ ኣብ ግብሪ ጥራይ ደይኮነ ከዓ ዝያዳ መፅናዕቲ እንድሕደድልዮ ኮይኑ ከማ ተራ ናይ ምርምር ኣብ ሃገርና ዕቤቱን ኣድላይነቱን ይገልፅ ማለት እዩ ብቐዳምነት ካብኡ ሓሊፉ ከዓኒ ሌላ መን እንታይ ይሰራሕ ኣሎ ከዓ ትፈልጥ ሕጂ በዚሕ ግዜ ኣብ ኮንፈረንስ ምስ ተወድአ ከም ናትካ ዓይነት ዝሰርሕ ሰብ ተለልሞኒ ምስኡ ኮንካ ከዓ ብድሕሪ ድመፅእ ስራሕ እንታይ ድኣ ክንገብር ንኽእልና እዚኣ ሳብ ዚኣ በፅሕ ኣለኹ ስኻ ካብ ዚኣ በፅሕካ ኣለኹም ከመይ ገና ክንዕብዮ ንኽእል ኢልካ ትመያየጠሉ ባይታ ከዓ ይፍጠራሎ ማለት እዩ ስለዚ ክልተ ነገር እዩ ሓደ ካብቲ ተሰሪሑ ዘሎ ስርሒት ንፅባሕ ንኮ ዝኸውን ፖሊሲ ድዩ ጋይድላይን ድዩ ገለ መርሖ ገደና ክወፅእ ይኽእል ካልኣይ ከዓኒ ዝብ ዘሎ ክኢላ ከዓኒ ነንሕዱ ተማይጡ ከዓኒ ተወሳኺ መፅናዕቲ ክኸድሊ እንድሕር ኮይኑ እንታይ ክገብር ክእል ከመይ ገይሩ ከፅናዕ ክእል ይፈልጥ ሳልሳይ ከዓ ሃጓፋትና ከዓ ነለሊ ኣብ ገለገለ ሕቶታት ክመፅእ ከሎ ከዓኒ እቲ ዘሎ ሃጓፋት ከዓኒ ከመይ ጌርካ ተለልዮ ከመይ ጌርካ ትመልኦ ከዓ ትርኢ ማለት እዩ ስለዚ ዓብዓብዪ ተራ ዘለዎ ናይ ኮንፈረንስ እዩ ኮንፈረንስ ክልመድ ክኽእል ኣለዎ ብሚኒስትሪ ሕርሻ ጥራይ ደይኮነ ዋላ ዘናይ ኣሎ እንድዩ የለና ይብልኒ ከምቲ ዝግብኦ ከምቲ ምብዙሑ ድኣ ስለ ዘየለ እዩ እምበር ይግበር እዩ ኮንፈረንስታት ይግበር እዩ ንሱ ግን ዓመታዊ እንዳበለ እንዳተማእዘነ ካብዚ ብዙሕ ክንመሃር ኢና ካብዛ ሓጂ ተገብረት ኮንፈረንስ ምናልባሽ ንዓመታ ኢንተርናሽናል ኮይና ትመፅእ ትኸውን ዋላ ናሽናል ኮንፈረንስ ከማ ብጣዕሚ ኣገዳሲ እዩ ስለምንታይ ቅድም ናይ ናሽናል መሰፃረካ ካብ ናይ ኢንተርናሽናል ኮንፈረንስ ትኸይድ ስለዚ ኣገዳስናት ናይ ዝርኢካ ሲ ኣብ ሳይንስ ዓብ ተራ ኣለዎ ስጉምትታት ካ ክሰጉመና ኢለ ይኣምን
1: ኩሉ ግዜ ዋዕላ ክካየድ ከሎ ናቲ ኣገዳስነት ነቲ ሕርሻዊ ምዕባለ ኣገዳሲ ኢንፑትስ ኣለዎ ማለት እዩ ኣብዚ ተመርኪዙካ ቲ ሕርሻ ኣዌር ኮይኑ ሃጓፋቱ ኣላልዩ ነቲ ሃጓፋቱ ዝረኸቡ ናብ ፕሮግራም ክቕይሮ ይኽእል እዩ ስለዚ ዋዕላ ፍልይ ዝበለ መፅናዕት ብዘለዎ ከዓ ስለ ዝካየድ ኩሉ ግዜ ካብዚ ተበጊስካ ስል ካብ ክስታይ ዘይኮነ ደይ ቱ ደይ ኣክቲቪቲ ዘይኮነ እዚ ዋዕላ ፍሉይ ዝበለ መፅናዕቲ ሒዙ ስለ ዝመፀ ናብ ተግባር ክትቅይሩ ዕድል ይህብ እዩ ማለት እዩ ስለዚ በዚ መንፅር ክንሪኦ ከለና ንሕርሻዊ ምዕባለ ዓብ ተራ ይፃወት ኣሎ ማለት እዩ
2: ኣገዳስነት እዚ ዋዕላ እዚ ዝሰማዕናዮ ካብ ኮነ እምበኣር ፅማቕ ትሕዝቶን ዕላማን ናይ ሰለስተ ካብዘን ኣርእስትታት መሪፅና ናባኸም ክነበሎ ብፅማቕ ንድፊ ዲጋዊ ምሕደራን ማይኩዖታትን ክንጅምር
3: እቲ ፅማቕ ትሕዝቶ ሕጂ እንታይ እዩ መንግስቲ እቲ ናይ ኣዝየን ብዙሓት ዲጋታት ከም ስራሓ ገይሩ ኣሎ እዚ ብምግባሩ ከዓ ሂወት ሓረስቶት ናብራ ሓረስቶት ኣዝዩ ተቐይሩ ኣሎ ምክንያቱ እቲ ዘለና ማይ እኹል ስለ ዘይኮነ ከምኡውን ኣብ ግዜኡ ኣብ ትደልዮ ስለ ዘይርከብ ስለዚ ንስተማይ ድዩ ንጥሪት ድዩ ከምኡውን ኢሪጌሽን ንጥፈታት ኣዝየን ብዙሓት ዲጋታት ልዕሊ 800 ብፍላይ ድሕርና ፅነት ተርእናያ ኣዝየን ማዕለያ ዘይብለን ዲጋታት ኣብ ዝተፈላለየ ዞባታት ሃገርና ተሰሪሐን ኣለዋ ጎኒ ጎኒ ምዝኣተን ግን ዝረአ ፀገማት ኣብ ዲጋታት ከዓ ኣሎ ስለዚ እቲ ፀገማት ከዓ ገለገለ ዲጋታት ብድበ ትመልእ ኣለዋ ኣብ ገለገለ እውን ሓረስቶት ኣብቲ ማይኩዖ ዘየድሊ ከም በዓል ፔስቲሳይድስ ኢንሴክቲሳይድስ ካልእን ስለ ዝጥቀሙ ከምኡውን ብዙሕ መጉፉሒ ናይ ምጉሓፍ ናይ ረሳሓትን ካልእን ስለ ዝጥቀምሉ ዲጋታትና ከዓ ይብከል ኣለዋ እቲ ምብካል ከዓ ትሪኦ ኣብ ገለገለ ዓሳታት ውን መይቶም ትረክብ ገለቲ ሕብሪ ናይቲ ዲጋታት ውን ትማይ ይቕየር ስለዚ እንታይ እቲ ተኩሮና እዘን ዲጋታት ብግቡእ ክንጥቀመለን ንነዊሕ እዋን እንተኮይኑ ግቡእ ዝኾነ እቲ ማይኩዖ ክዕቀብ ክኽእል ኣለዎ ማለት እዩ ከምኡ ውን ኣገዳሲ ንዓተን ዘመሓድር ሕጊ ኣብዚ እዋን እዚ ዞባ ማእከል ኣብ 2004 ሕጊ ኣዳልያ ነራ እዚ ግን ብዝፀፈፈ ክመሓየሽ ሞ ብሃገር ደረጃ እዘን ዲጋታትና እቲ ማይኩዖታት ብግቡእ ክመሓደረሉ ዝኽእል ሕግታት ክንደፍ ከም ዘለዎ ሞ ብኡ ከዓ ተቐይድና ዕድመ ናይ ዘን ዲጋታት ክነውሕን እቲ ዘድሊ ጥቕምናታትን ከዓ ክንረክብ ኣብዚ ዘተኮረ እዩ ማለት እዩ በቃ እቲ ዕላማታት ሲ ነቲ ዘሎ ፀገማት ኣለሊኻ ከመይለን ኩለንተን መሻርክቲ ነዚ ኣገዳሲ ኣብ ምዕቃብ ሓመድን ማይን ዝግበር ዘሎ ኣብ ንጥፍታት ዲጋታት እተን ዲጋታት ከዓ ዕድሚአኒ ክነውሕ ክግበር

0: ዘሎ ዘተኮረ መፅናዕቲ እዩ ማለት እዩ።
1: ንሃገራዊ ውዕላታትን ምድላው መፅናዕታዊ ፅሑፋትን ዝወፅእ ባጃጅ ብዙሕ እዩ። ከም ውፅኢቱ ድማ ልዑል ኣገዳስነት ዘለዎ ውፅኢት ክንፅበእ ግድን እዩ። ስለ ዝኾነ እዚ መፅናዕታዊ ወረቐት ንህዝብን መንግስትን ዝህቦ ረብሓን ኣገልግሎትን ምፍላጥ ኣገዳሲ እዩ።
0: እዚ እንታይ ከገልግል ክእል እንተይልና ከም ዝበልናዮ እቲ ምስራሕ ዲጋታት ክቕፅል እዩ። እተን ዲጋታት ግን ብግቡእ ዕላማ እንካሃርማቶ ኮይነን ናይ ብሓቂ ንዕኡ ከም መሓድር ዝኽእል ሕግታት ክረቅቕ ኣለዎ። ስለዚ ከም ድለ ብዚ እዋን እዚ እቲ ሕግታት የለን። ብኸምኡ ስለ ዝኾነ ከዓ ብከላ ናይ ዲጋታት ረአ፣ ከምኡውን ብዙሓት ዲጋታት ብድበት ገሊአን ሙሉእ ብሙሉእ መሊአን፣ ገሊአን ከዓ ካብ ፍርቂ ንላዕሊ ብድበት መሊአን ኣለዋ። ስለዚ እዚ ነገራት እዚ ክጎድል ተኮይኑ ግን ጉቡእ ምሕደራ ክህልዎ ከም ዘለዎ ነቲ ምሕደራ ተጠቂምና ከዓ እቶም ሓረስቶት ከም ድለ ነተን ዲጋታትን ብግቡእ ክዕቅብዎንን ነቲ ምሕደራ ክኽተሉ ከም ዘለዎን ኣብዚ ዘተኮረ እዩ ነይሩ ማለት እዩ።
1: ኣብታ ኣብ ኣመራርፃ ሞተረ ዝተገብረት መፅናዕቲ ክንቅፅል፣ መጀመርያ ፅሟቕ ትሕዝቶኣ ንከታተል።
2: ሕጂቲ ኣገዳስነት ናተይ ብዛዕባ ሞተረ ናይ ማይ ከመይ ገርካ ትመርፅ እዩ? ሓረስታይ ኮንካ ድዩ ወይ እውን ኣመኸር ናይ ሓረስቶት ኮንካ ዲኻ ወይ እውን ድራውሊኮ ኮንካ ዲኻ ወይ እውን ክኢላ ናይ ምምራፅ ፖምፓ ናይ ማይን ምዕራይን ምፅጋንን ኮንካስ ከመይ ጌርካ ትመርፅ እያ? ሕጂ እዚ ከዓ ኣገዳስነት ዝህቦ እንታይ መሲልካ? መንግስቲ ብዝተፈላለየ መገዲ ማይ ይዕቅብ ኣሎ። ኣብታ ናተይ ኣርእስቲ ክመፅእ ማይ ይዕቅብ ኣሎ። በቲ ሓደ ወግን ከዓ ሚኒስትሪ ሕርሻ ብፍላይ እንድሕር ኢኸዮም ምስ ሓረሶት እንተተሓበርካ ኣብታ ግራቱ ዝተፈላለየ ምሩፅ ዘራእት እንዳምፅአ ካብኡ እውን ትካልእ ዘድሊ ነገራት እንዳገበረ ምህርቲ ክዕቢ ፍትን ኣሎ። እዚኣ ግን ንክልቲኦን ተሓንቀን እንታይ እያ? ንክልቲኦን ተራክበን ነዛ ማይን ነታ ግራትን እታ ማይ ካብታ ቦታኣ ናብታ ግራት ክትመፅእ ኣለዋ። እዚኣ ከመንያ ተምፃ ታ ፖምፓ ናይ ማያ ተምፃ እጂ ኣብዚ ዓድና እንድሕር ኢኸዮ እሳታ ዝኸበረት እያ ነቶም ሓረሶትታ ዝኸበረት እያ። እንደጋና ከዓኒ ብቁኑዕ ኣገባብ ኣመራርፃ ከዓ ኣይንክተል ኢና ዘለና። እዚኣ ሕጂ ከመይ ቁኑዕ ኣገባብ ኣመራርፃ ሞተረ ናይ ማይ እንታይ ክኸድሕነልና? እዚ ሓደ እቶም ሓረስቶት ዝኩሉ ዝኸበረትን ንብረት እያ ኢለካ ናቶም ኣብ ብፍላይ ኣብ መስኖ እንድሕር ደኣ ኮይኑስ እታ ዝኸበረት ንብረት እያ። እሳ እንድሕር ተተባላሽያቶም ንክዕርይዋ ወይ ንክገዝእዋ ወይ ንዘሎ መዓት ላዕልን ታሕትን እዩ ዘሎ። ሓደሓደ ግዜ እውን ትኸብሮም እሞ ኣይገዝእዋን ይገድፍዎ ማለት እዩ። ስለዚ ከመይ ጌርካ ኢኻ ነዚኣ ብዝበለፀት ተማእዝና እያታ ናተይ ስራሕ ነይራ ማለት እዩ። እጂ ንመን ንመን ክጠቅም እንድሕር ተይልና ዝያዳ ዝያዳ ነቶም ናይ ኣማኸርቲ ናይ ሓረስቶት ይጠቅም፣ ነቶም ምህንድስናዊ መሃንድሳት ነዚ ናይ ስነ መስኖ ዝበልናዮ ዲዛይን ዝገብሩ ፕላን ዝገብሩ ዝዕርዩ ኩሉ ነገራት ይጠቕሞም ማለት እዩ ናተይ መፅናዕቲ።
1: ጉድለት ኣመራርፃ ሞተር ናይ ማይ ዘይምፍላጥ ዝመፅእ ክሳራታት ሰሚዕና ኣሎና። ኣገዳስነቱ ድማ ከምዚ ዝተገልጸ እዩ እሞ ደኣ እቶም ኣፍልጦ ዝጎደሎም ሓረስቶት ይኹኑ ካልኦት ሞያውያን ብዛዕባ ዝጥበብ ዘማኽሮም ትካል መን ይኹን?
2: ኣብ ዝበለፀ ኳ ኣብ ሚኒስትሪ ሕርሻ እየ ዝብል ኣነ ሕጂ ውዱእ ንዕኡ ዓይነት ነዛ ዝብለካ ዘሎ ኩናተይ ስራሕ ዘማእኽል ኣሎ ክንብል ኣይንኽእል ኢና ግን ከም ርዱእ ኮይኑ ኣብ ትሕቲ ሚኒስትሪ ሕርሻ ኣሎ። ስለዚ ሚኒስትሪ ሕርሻ ኣብቲ ናቱ ናይ መፅናዕቲ ዝገብሮ ነዚ ዓይነት እዚ ከም መወከሲ ፅሑፍ ኣዳልዩ ሓደ ብሓደ እንታይ ክገብር ዘለዎ፣ እዚኣ ክትስራሕቲ ኮይና እንታይ ክትገብር ኣለዋ፣ ናይ ፀሓይ ፀዓቲ ኮይኑ ናይ ምናልባት ብነዳዲ ዝሰርሓ ብናፍታ ክኸውን ክእል ብበንዚን ክኸውን ዝሰርሓ ነገራት ሲ ከመይ ጌርና ኢና ክንመርፅ ዘለና? ስለምንታይ ኢና ክዚኣ ንመርፅ ዘለና? ስለምንታይ እቲኣ ዘይ ንመርፅ ዘለና? ነቶም ሓረሶትና ቶም ሓረሶትና እዚ ስነፍልጠት ምናልባት ካብ ብስነፍልጠት ክኸዱ ብተመክሮ ክኸዱ ንቀሎም ክኸውን ሚኒስትሪ ሕርሻ ግን ሓላፍነት ወስዱ ኣዳልዩ ኣሰልጢኑ መሰልጠንን ብተግባር ዝርኢሉ ቦታ እውን ክፈጥረሎም ኣለ ወሰን እዮም ተናተ ናይ መወዳእታ ዝነበራ ለበዋ ሓደ

0: ጽሑፍ ብጽሑፍ ከዳሉ ክኽእል ኣለዎ መወከስ ዝኸውን ካልኣይ ከዓ ከሰልጥን ክኽእል ኣለዎ ንሓረስቶት ድዩ ነቶም ኣብቲ ባይታ ዘለዉ ንብሎም ኣማኸርቲ ናይ ሕርሻ ከምኡውን ጥራይ ሱ ዘይኮነ ከዓኒ ኣብቲ ዘሎ ንኣብነት ሓልሓለ ኣሎ ናይ እንዳምርምር ናይ ሚኒስትሪ ሕርሻ ኣብኡ ብተግባር ዝርኢ ኢሉ መፅኦም ብተግባር ዝምሃሩሉ ንእሽተይ ንእሽተይ ብዓቕሙ ዓብያ ይኹንቲ ስነመስኖ ንእሽተይ ንእሽተይ ጌርካ ግን ብተግባር ዝርኢ ኢሉ ጌርካ ክፍታሕ ክእል ኮይኑ ስምዓኒ
1: ምቁር ድንሽ እቲ ኣዝዩ ኣገዳሲ ዝበሃል ቪታሚን ኤ ዝሓዘ መግቢ እዩ። ብዛዕባ ዝኸ ኣቶ መድሃኒ ተስፋይ እንታይ መፅናዕቲ እዩ ኣቕሪብልና? ሕጂ እውን ፅማቕ ትሕዝቶ ናይቲ መፅናዕቱ ምስማዕ ካሓይሽ እዩ።
2: ኣብዚ ዘቕረብኮ ኣርእስቲ ናይ መፅናዕቲ ብዛዕባ ምቁር ድንሽ ኮይኑ ምቁር ድንሽ ዝተወሰነ ኣብዛ መፅናዕቲ እዚኣ ኣብዛ መግለፂ እዚኣ ዝቐረበት ኣብ ምግቢ እንስሳ ዘተኮረ እዩ። ሚኒስትሪ ሕርሻ ብዘዋን እዚ ንምቁር ድንሽ ከም ሓደ ካብቶም ኣዝዮም ኣገደስቲ ክሮፕስ ወይ ከዓ ኣትክልቲ ኮይኑ ተለልዩ ብሰፊሕ እዮ ንክተኣታቶ ይድፋእ ኣሎ። ነዚ ምርኩስ ምግባር ከዓ እቲ መፅናዕቲ ነዚ ዓብዪ ንክድፋእሉ ሓጋዝ ስለ ዝኾነ እዚ ናተይ መፅናዕቲ ንምስ ተኣሰር ነይሩ። ካብቲ ኣገዳስነት ናይ ምቁር ድንሽ ከም ዝድብለካ ናብ ክልተ ናብ ብመጀመሩ ንምግቢ ሰብ እዩ ብካልኣይ ከዓ ኣብ ምግቢ ኣብ መዓላ ናይ ምግቢ እንስሳ ከዓ ኣዝዩ ምፅኢታዊ ስለ ዝኾነ ኣብቲ ናይ ምግቢ እንስሳ ኣተኩረ ናተይ መፅናዕቲ ኣካይዶ ማለት እዩ።
1: ኣብቲ ዘቐረበ መፅናዕቲ ምቁር ድንሽ እስትራቴጂያዊ መግቢ ምዃኑ እዩ ዝግለጽ። ብዛዕባ እዚ ዝተዋህበ መብርህ እውን ኣሎ።
3: መጀመርታ ሓያል ቫይታሚን ኤ ኣለዎ ናይ ምቁር ድንሽ። ቫይታሚን ኤ ካብታ ኣብ ሃገርና ዝጎድል ቫይታሚን እዩ። ቫይታሚን ኤ ኣብ ዝጎድለሉ ከዓ ዑረት ከስዕብ ይኽእል እዩ። ስለዚ ምቁር ድንሽ ሓደ ካብቲ ኣገዳሲ ምግብታት እዩ ብሕልፊ ንህፃናትን ንነብሰ ፆር ኣዴታትን። ስለዚ እዚ ሓደ እስትራቴጂ ንሱ ጥራይ ዘይኮነ ብብዝሒ ስለ ዝበቁል ኣብ ርእሲኡ ከዓኒ ናይ ፀዓት ከዓ ሓያል ፀዓት ስለ ዘለዎ ብሕልፊ ኣብ ዝጎዩን ኣብ ዝፃወቱን ዝዓብዩን ቆልዑት ዓብተር ኣለዎ ናይ ብሓቂ እስትራቴጂክ ታሽሚኡ። ምናልባሽ ምስቲ መጋግባና ምቁር ብዙሕ ስለ ዘይንበልዕ ግዜ ክወስደልና እዩ። ግን ኣነ ጣዕምዎም ንቆልዑት ኣጥዕምዎም ዝተፈላለየ ዓይነት ምግቢ ንብላዓዮ ይብል ማለት እዩ። ስለምንታይ ብሕልፊ ኣነ ሂማን ኒትሪሽን ናይ ሂማን ኒትሪሽን እየ ናብኡ ክደፍእ ማለት እዩ። እምበርቲ ናይ ኣብ እንስሳታት ዘለኹማን ዓብተር ኣለዎ እዩ። ዱባ ቅድሚ ሕጂ ኣብ ሓደ ገለገለ ቦታታት ምስ ረኣናዮ ብብዝሒ ፈሪዩስ እቲ ሰብ ብዙሕ ስለ ዘይደፍኣሉ ስለ ዘይፈትዎ ዳርጋ ንእንስሳታት ይወሃብ ፀኒሑና። ዱባ ሓደ ሓያል ናይ ቫይታሚን ኤ ዘለዎ ኢል ከም ምቁር ድንሽ እዩ። ሕዚ ዝኾነ ብጫ ዓይነቱ ሕብሪ ዘለዎ ምግብታት ክንደፍኣሎም ክንክእል ኣሎና ናቱ ጉድለት ዓብ ጠንቂ ኣብ ሂወትና ስለ ዘምፅእ ካብ ካንሰር ክከላኸል ክእል እዩ ቫይታሚን ኤ። ንዑረት ክድሕነና ክእል ቫይታሚን ኤ። ንድኻም ናይ ዓይኒ ክድሕነና ክእል ቫይታሚን ኤ። ስለዚ ንብላዓዮ እንታይ ክብል እየ።
1: ከምዚ ዓይነት መፅናዕታዊ ወረቕቲ ዝቕርበሉ ኣጋጣሚታት ከምቲ ዝተገልፀ ኣዝዩ ኣገዳሲ እዩ። እዛ ኣብ ጉዳይ ምቁር ድንሽ ዘቐረበት መፅናዕቲ ከም ኣብነት ኣብ ትግባር እንተውዒላ እንታይ ለውጢ ኢና ክንፅበእ?
2: ልዑል ለውጢ ክተምፅእ ወይ ልዑል ፅልዋ ክትገብር ተስፋ ይገብር ማለት እዩ። ምክንያቱ ኩሉ ግዜ ኣባይታ ደሎ ፀገም ካብቲ ኣባይታ ደሎ ፀገም ድብ ገዝቲ መፅናዕቲ ኣባይታ ከዓ እንታይ ፀገም ደሎ እንተዳኢልና ልዑል ሕፅረት ናይ ምግቢ እንስሳ እዩ ዘሎ። ምግቢ እንስሳ ክበሃል ከሎ ከዓ ብመእዛዊ ትሕዝቶ ከዓ ኣዝዩ ሃብታም ክኸውን ወይ ከዓ ነቲ ዘሎ ንምህብታሙ ብሰፊሕ እዩ ዝስራሕ። ሕጂ እዚ ምቁር ድንሽ ከምዚ ድብለካ ከዓ ኣዝዩ ልዑል መእዛዊ ትሕዝቶ ትቆፅሉ ከም ምግቢ እንስሳ ልዑል መእዛዊ ትሕዝቶ ስለ ዘለዎ ንሓረሶት ኣግዚ ኣገዳሲ እዩ። ነቲ ዘሎ ፃፍቲ ዘሎ ፀገም ከዓ ልዑል ኣበርክቶ ክገብር ንዑ ነቲ ምቅላል ነቲ ናይ ሕፅረት ምግቢ እንስሳ ከዓ
1: ነተን ዝቐረባ ሓሙሽተ ወረቓቕቲ ብተምሳጥ ዝተኸታተልዎን ብርክት ዝበሉ ምሁራንን ሰብ ሞያን ነይሮም እዮም። ክንዲ ዝኾነ ርእቶኦም ምስማዕ እውን ሓጋዚ እዩ።
4: ማይ ንሕርሻ ዘሪሕካ ጥራሕ ዘይኮነ ኣብ ዘሎ ቦታ እውን ከም ተወሳኺ ከም በዓል ዓሳ ኣራቢሕኻን ከም ተወሳኺ እዚ ምዚ ማይ ምምዝማዝ ማለት እዩ ክትከመሉ ትኽእል ኢኻ። ስለዚ ክልተ ፕሮዳክሽን ሓደ ግዜ ክትገብር ትኽእል ኢኻ። ሓደ ኣብ ውሽጢ ማይ ዓሳ ከም ዘሎ ኣብቲ ማይ ትዝርግሖ ማለት እዩ። ካልኣይ እንዳዘርግሕኻ ማይ እውን ነቲ ሕርሻ ነቲ ወታት እውን ትገብረሉ መንገዲ ስለ ዝፈጥር

ጥቕምታቱ ብክልተ ትሪኦ ማለት እዩ። ስለዚ እዚ ተወሳኺ መክሰብ ኮነና ኣሉ ማለት እዩ። ንዓ ካልኣይ ፕሮቲን ሶርስ ስለ ዝኾነ ዓሳ ናይ ፕሮቲን ትሕሶ ስለ ዘለዎ ዓብ ትሕሶ ስለ እዚ ኣብ ዲጋታትና ከምዚ ንድሕራታታት ኢና ሕብረተሰብና ፕሮቲን ሃይ ልዑል ትሕዝቶ ዘለዎ ናይ ፕሮቲን ክረክብ ስለ ዝኽእሎ እዚ ፕሮግራም እዚ ኣገዳስነት ይልዎ ማለት እዩ።

0: ናይ ዶክተር መወዳእታ ዘቕረበ ከዓ ሰመረ ከዓኒ ብዛዕባ ናይ ዲጋታትናን ናቱ ምሕደራን ከመይ ክኸውን ከም ዘለዎ ስለዝገልፅ ወይ ከዓ ክንሓስበሉ ከም ዘሎና ስለዘተሓሳሰብ እዚአን ክልትአን ኣፀቢቐና ገደስቲ ኮይኑ ተሰማዕኒ ንዓይ ብዝያዳትን ክፈንግን ኒትሪሽኒስት ስለዝኾንኩ ምስ ናተይ ሞያ ተኸይድ ናይ መድሃንየ ዘቕረባ ብዛዕባ ናይ ታዝሓቶት ኩላ ታሽሞ ብዛዕባ ናይ ስዊት ፖቴቶ ዝነበረት ምቁር ድንሽ ዝነበረት ንሳብ ዝያዳ ስሒባትኒ ማለት እዩ። ትኻለ ከዓኒ እቲ ድፈልጦ ከሓትትን ክዕሙቕን እቲ ዘይፈልጦ ኤርያ ከዓ ሓድሽ ኣተሓሳስባን ሓድሽ መስኮትን ከፊትለይ ማለት እዩ። ስለዚ ካብቲ ኣትያ ክብል ኣይክእልኒ ብዝተፈላለየ መገድታስ ኩለን መሲጠና ኒአን።
1: ኣብ መወዳእታ እምበኣር ነዚ ከምዚ ዓይነት ዋዕላታት ዝቐረቡ መፅናዕታዊ ፅሑፋትን ዝምልከት ለብዋታትን ርእቶታትን ናብኸም ክነብሎም
2: እቲ ክበሃል ዘለዎ ነገር ዝዕድል ተጠቂምና እተን ዲጋታት ዕድሜን ንክነውሕ ክግበር ዘለዎን ከምኡውንቲ ካብኡን ዝርከብ ጥቕምታት ብግቡእ ክንጥቀመሉን እቲ ክግበር ዘለዎ ነገራት ሎማዓንቲ በሪህ ኣሎ ማለት እዩ። እዚ ከዓ ምስ ሚኒስትሪ ሕርሻን ሚኒስትሪ ማሪን ተተሓሒዙ እተን ዲጋታት ብዙሕ ጥቕሚ እዩ ዘለዎም ናብዚ እዋን እዚ ንስተማይ የገልግል ኣለዋ ንጥፈታት ናይ ኢሪጌሽን የገልግል ኣለዋ ንጥሪት መስተ ጥቅም ኣለዎ። ኣብዚ እዋን እዚ ከዓ ሚኒስትሪ ማሪን ከዓ ኣብ ተፈላለየ ዲጋታት ብፍላይ ካብ ባሕሪ ካብ ቀይሕ ባሕርና ርሕቕ ኢለን ዘለዋተን ኣርባዕተ ዞባታትና ኣብተን ዲጋታት ከዓ ዓሳ ብምዝራእ እዚ ነገራት እዚ ክፈርሞ ሓረስቶት ከዓ ብቐረባ ካብቲ ከባቢኦም ዓሳ ንክረኽቡ ዘተኮረ እዩ ማለት እዩ። ነዚ ሕጂ ግቡእ ምሕደራ የገድስ እዩ። ብከምኡ ተን ጥቕሚ ናይተን ዲጋታት ከዓ ማክሲማይ ዝኸውን ኣሎ ማለት እዩ።
0: ለቦዋ ክህብ እንድሕር ኮይነ ከምዚ ዓይነት ዋዕላታት ክንገብር እንከለና ብድሕሪኡ ክስራሕ ዘለዎ ስራሕ ኣሎ እዩ። እዚ ከዓኒ ናይ ማእከል ናይ ምርምር ክህልወና ክእል ኣለዎ። ማእከል ናይ ምርምር ከዓኒ ፋንድ የድልዮ ካብተን ዝሓቶት ክኾን ሕቶታት ንምንታይ እዩ ብብዝሒ ምቁር ድንሽ መፅዩስ ካብኡ ሰለክ ደገበና ንምንታይ ጥራይና ክልተ ጥራይ ጌርና ምስ ዝብል እቲ መልሲ ዝነበረ ሓደ ካብቲ እዚ ቦትልነክ ክብሎ ክእል ወይ ዝዓገተ እሲ ማሕንቆ ዝነበረ ኢኮኖሚ እዩ። ሕጂ ኣብቲ ፋንዲንግ ቅድሚ ፋንዲንግን ቅድሚ ካልእን ግን ሓደ ፖሊሲ ናይ ሪሰርች ፖሊሲ ክህልወና ኣሎ። ሪሰርች ጋይድላይን ክህልወና ከሎ ብሃገር ደረጃ ሪሰርች ጋይድላይን ጥራይ ደይኮነ ሪሰርች ስትራቴጂክ ፕላን ከዓ ክህልወና ክእል ኣሎ። ተማእኪሉ ብሃገር ደረጃ ክኸይድ ክኽእል ኣሎ። ስለምንታይ እዚ ፈርዩ ዘሎ ሰብ ብናቱ ወኒ ዝሰርሖ ኢምበር ተማእኪሉ ተሰርሐ ኣይኮነ ምናልባሽ ናሪ ሓደ ምእኩል ባይታ ኣሎና እዩ። ግን ትኻልእ ግን ብናቱ ወኒ ዝሰርሖ ወይ ካብትን ካብትን ገይሩ ዝሰርሖ እዩ። እዚ ግን ክሕሰበሉ ዘለዎ እዩ። ስለምንታይ ብዙሕ ኣፍልጦ ኣሎ ኣብ ዓለም ብዛዕባ ነመጋግባ ዝምስል ንሕርሻ ዝምስል ንዓና ከነምስሎ እንድሕር ኮይና ነቲ ናና ታሽሙ ኣጃስት ምስ ናና ኣካይዳ እንተደኣኒ ከነማዕራርዮ ኮይና ናትና ምርምራት ክህልወና ክእል ኣለዎ። ምርምር ከዓኒ ቀሊል ኣይኮነን ገንዘብ ሓትት ባጀት ሓትት መርሖ ጎደና ከዓ ሓትት። ስለዚ ቅድሚ ናብ ፋንድ ምካና ከማነይ መርሖ ጎደና ክህልወና ክእል ኣለዎ ናይ ምርምር ፖሊሲ ክህልወና ኣለሎ ናይ ምርምር ኣብ ርእሲኡ ከዓኒ እዚ ስትራቴጂክ ፕላን ክህልወና ክእል ብከምዚ ዓይነት መገዲ ተትሒዝናዮ እቲ ዝመራመር ክበዚሕ እዩ ባይታ ማይ ከኣክለና እኒዮ ኣብዛ ዓዲ ክፅናዕ ዘለዎን ክፅናዕ ዝኽእልን ጫፍ የብሉን።
3: ሕረ ከምዚኦም ዝኣመሰ ዋዕላ ንኣብነት ኣብ ሕርሻ ንመጀመርታ ግዜ ዝካየድ ዘሎ ዕብይ ዝበለ ዋዕላ ስለዚ ከምዚኦም ቀፃሊ ክህሉ ምእንቲ እቲ ሚኒስትሪ ይኹን ኩሉ ሕብረተሰብ ንዚ ክደፍኣሉ በብናቱ ንዝኣወየ ኮይኑ ከዓ ነዚኦም ኣብዚ ዝተረኽቡ ውፅኢታት እውን ናብ ዝውዕሉ መንገዲ ዝፈጥረሉ መንገዲ ናብ ተረ ዝውዕለሉ መንገዲ ተፈጢሩ ግደ ስለ ዝፃወት ከምዚ ዓይነት ዋዕለ ቀፃልነት ክህልዎ እንተወሓደ ኣብ 2 ዓመት ሓንሳ እንተኮይኑ ከ ኣብ ዓመት ሓንሳ ክካየት ኣብ ሚኒስትሪ ሕርሻ ጥራሕ ዘይኮን ኩሎም ሚኒስትራታት ነዚ ኣርኣያ ተኸቲለን እሰን እውን ከተግብራ ከም ዘለዎን ኣነ ይላውውን ማለት እዩ።
4: ከምዝብሎ ሚኒስትሪ ሕርሻ ነዚ ምቁር ድንሽ ንምልታው ሰራሕ ኣሎ። ስለዚ ከምዚ ብመፅናዕ ተሰኒ ክድግፍ ከሎካነ እትገብሮ ስራሕ ሓጋዝ ስለዝኾነ መወዳእቱ ኢሉ ኢሉ ከ ናብ ሓረሶት ንምብፃሕ ስለዝኾነ ሓረሶት ከዓ ነዚ ከም መግቢ እንስሳ ንቕሓ ተባሃለ ሪኢኹም ከም መግቢ እንስሳ ክጥቀምሉ ኣዝዩ ሓጋዝ ስለዝኾነ ንጥቀምሉ ይላቡ ነግረ መንገዲ እዩ ማለት እዩ።
5: ሕጂ ኣነ ንኣብነት ሓንቲ ብዙሕ እንዲ ነዛ መፅናዕት እዚኣ ንክገብር ዝደረኸኒ ሓንቲ ካብኦም ግን

ካብ ከባቢ ሰገነይቲ ዝመፅእ ሓረስታይ ነይሩ። ምስኡ ከዓ እዚ ሓረስታይ እዚ ዝበዝዕ እውን እቲ ሂወቱ ኣብ ምክልኻል ናብ ገለን እዩ። ግን እንታይ እዩ ልዕሊ 5,000 ገረብ ኣራንሺ ለኒ ኢሉ እዚ እንታይ ክገዝእ መፅኡ ኩሉ እዚ ናይ ናብ ፀሓያዊ ፀዓት ቀይሩስ እቲ መስናዊ ስርዓት ከካየድ እዩ። እዚኣ ከዓ እቲ ናይ ፀሓያዊ ፀዓት ንብሎ ብምሉእ እቲ ፓነል ንብሎ ድዩ ትገለት ኩሉ እናታ መሳርሕን እታ ሞተር ናይታ ማይን እቲ ንዕኡ ዘድሊ ቱቦታት ናይ ማይን እዩ ክገዝእ መፅ እዩ። እቲ ምስኡ ዝመፀ ሰብ ግን ብስነ ፍልጠት ተመርኮሰ ኣካይዳ ዘይኮነስ ካብ ብልምዲ እዩ ዝበዝሕ ዘካይዶ ነይሩ። ድሓር ምስኦም እዮ ክኸሉ ውዕሎም ሙሉእ ኣስመራ ኸሊልናዮ ሕጂ ትመራርፃ ጌጋ እዩ ብስነ ፍልጠት በለ ኣይኮነን። ኣብ መወዳእታ ግን ኣነ ክዕዘብ ጥራይ መፅ ኮፍ ምስ በልና ኣብ ሓደ ህንዳሻይ እተን ዝሓተትኮን ሕቶታት እተን ብሳይነስ ክኾና ኣለዎም ዝበልኩም የለዋ ንጠቕላላ ካብ ሳይነስ ወፃኢ ኢና ንኸይድ ዘለና። እቶም ሓረስቶት ከዓ ብኡ ተስፋ ቆሪፆም ናብ ምግዳፍ ገፆም ዝኸዱ ኣለዎ። ሓረስቶት ውልቀ ሓረስቶት ጥራይ ዘይኮነስ ሚኒስትሪ ሕርሻ ዝመስረቶ ናይ ዓዳዊ ሕርሻታት ኣሎ ናይ ገለ ኣሎ ብሰንኪ እዛ ጌጋ ኣመራርፃ ናይ እዚኣስ ስለትኸብሮም እሳ ጥራይ ዘይኮነት ትኸብሮም ትነዳዲ ስለዝኸብሮም እንድሕር ብግቡእ ተዘይመሪፆሞ ዝገደፍዎ ኣለዎ። ነቲ ሕርሻስ ዝተገደፈ ኣሎ ናይ ዓዳዊ ናይ ውልቃዊ ዝተገደፈ ኣሎ። ሕጂ ኣነ ዝብል ኣብ ክንዲ ባህውሪ ንኸይድ ሓረሶት ንኹን ድራውሊኮ ንኹን ሸየጥቲ እውን ኣብ ከተማ ዘለዉ ፍቓድ ዘለዎም ናይ ምምፃን ምሻጥን ምዕራይን ምትካል እውን ኣብቲ ቦታ ፍቓድ ዘለዎም ባህውሪ ዘይኮነስ ብሳይነስ ኣለዎ ከዓ ሳይነስ ንሕና ንፈጥሮ ኣይኮንና ነቲ ሳይነስ ዝብል ዘሎ ኾነ ነቲ ስነ ፍልጠት ንፍጠሮ ኣይኮንኩን ዝብል ዘለኹ እንታይ ኣሎ ንዑ ግን ንጠቀመሉ እየ ዝብል ዘሎ ኩሎ ካብቲ ሓረስታያት ሒዝካ ክሳብቲ ኣሎ ዝበሃል ክኢላ ክሳብቲ ሸያጣይ ክሳብቲ ዝዕሪ በዚኣ ክንገበር ኣለና እየ ዝብል

0: ሃገራዊ ዋዕላ ሕርሻዊ መጽናዕታት ኤርትራ ሎሚ 21 ነሓሰ ኣብ ሰዓታት ቅድሚ ቀትሪ ኣብ ኣዳራሽ ሃኮስኤ ብወግዒ ተኸፊቱ። ኣብቲ ብሓፈሻዊ ዕላማታት ናይቲ መጽናዕታዊ ጽሑፍ ዝፈለመ መደብ ኣብ ዝተፈላለዩ ዛዕባታት ንሚኒስትር ሕርሻ ዝውክሉ መግለጺ ተዋሂቡ።
1: ዩር ኤክሰለንሲ ምስተር የማነ ገብረ መስቀል ሚኒስትር ኦፍ ኢንፎርሜሽን፣ ዩር ኤክሰለንሲ ዶክተር ሓሊማ ሙሐመድ ሚኒስትር ኦፍ ኤዲኬሽን፣ ሃይ ራንኪንግ ጋቨርንመንት ኤንድ ፒኤፍዲጄ ኦፊሻልስ፣ የነይስ ሪፕሬዘንታቲቭስ፣ ዲስትሪቢዩትድ ጋስስ፣ ኦል ፕሮቶኮልስ ኦብዘርቭድ፣ ሌዲስ ኤንድ ጀንትልመን ጉድ ሞርኒንግ። ኢትስ ማይ ፕሪቪሌጅ welcoming today at this pivotal conference on Eritrean agricultural studies. I thank you for sparing your time to join us today, and I wish to acknowledge that your presence here today is not only an honor for us, but also a show of solidarity for our continued efforts to improve the Eritrean agriculture.
0: ቀጺሉ ሓፈሻዊ ኣኼባ ኣርባዕተ መጽናዕታዊ ጽሑፋት ቀሪቡ። እቶም ዝቐረቡ መጽናዕታዊ ጽሑፋት ኣብ ሕርሻዊ ንጥፈታትን እቶታዊ ትሕዝቶ ኣበርክቶ ክገብሩ ዝኽእሉ ዛዕባታት ዘለዓሉ እዮም ነይሮም።
2: ስመይ የማነ ገብረ ልዕሉ ይበሃል። ካብ ኮሌጅ ቢዝነስን ማሕበራዊ ስነ ፍልጠትን ኣስመራ ኣብ ክፍሊ ህዝባውን ዋኒናውን ምሕደራ ከም መምህር ኮይነ ሰርሕ ማለት እዩ። ኣብ ናይ ሎም ማዓንቲ ዝነበረ ዋዕላ ምስ ካልኣይ ናታ ስራሕ ሰሪሕናያ እቲ መፅናዕቲ ብዛዕባ ከመይ ጌርና ኣብ ደገ ዘሎ ኤርትራዊ ዜጋ ኣብ ዝግበር ዘሎ ናይ ኣግሮ ኢንዱስትሪያዊ ልምዓት ከመይ ጌርና ነኽትቶ ዝብል እዩ። መጻኢ ሃገርና ኤርትራ ካብ ተሞክሮ ናይ ዝተፈላለያ ኣብ ኣግሮ ኢንዱስትሪያዊ ስግግር ዝተዓወታ ብፍላይ ከዓ ነቲ ናተን ኣብ ደገ ዝነብር ዜግአን ብምኽታት ዝተዓወታሉ ኣገባባት፣ መገድታት፣ ፖሊሲታት ንሱ ከመይ ገይሩ ሃገርና ኤርትራ ትጥቀመሉ ንዝብል እዩ ማለት እዩ። እቲ መፅናዕታዊ ፅሑፍ ብጣዕሚ ፅቡቅ እዩ ነይሩ። ካብ ዝጅመራት ሒዙ ክሳብ እቲ ናይ መፈፀምታ

0: እዋን ብዙሕ ናይ ዝተፈላለየ ነቲ መፅናዕቲ ክሕግዙካ ዝኽእሉ መወከሲታት ኣብ ምድላይ ንመፅሓፉ ደጋጊምካ ንምርኣዩ ቲ ፕሩፍ ሪዲንግ ቁርብ ብርትዕ ዝበለ ድኻም ሓሊፉ እዩ። መጨረሽኡ ግን ብፅቡቕ ተዛዚሙ እቲ ዕላምኡ ብፍላይ ሃገርና ንዘላቶ ተዛማዲ ናይ ሰላም ሃዋህው ብፍላይ እቲ ኣብ ደገ ዝቕመጥ ዘይጋና ከዓ ኣብቲ ዘሎ ናይ ሕርሻ ዝበዝሐ ካብ ክፋል ናይ ሕብረተሰብና ኣብ ሕርሻ እዩ ዝናበር። እጂ እቲ ናይ ሕርሻዊ ደረጃና ክምዕብል ክሰጋገር እንድሕር ዳኣ ኮይኑ ሓደ ሓያል ዝኾነ ምትእትታው የድሊ። ንሱ መንግስቲ ናይ ገዛእ ርእሱ ፃዕርታት ይገብር ኣሎ፣ ዝበዝሐ ሃገራዊ ፀጋታት ኣብኡ እውን ይውፍር ኣሎ። ኣብዚ ምስ መንግስቲ ኢድ ንኢድ ኢድን ጓንትን ኮይኑ ክሰርሕ ዝግብኦ ኣብ ደገ ዝቕመጥ ዘይጋና ሓደ ናይ ርእሰ ማል ዓቕሚ ኣለዎ፣ ናይ ፍልጠት ዓቕሚ ኣለዎ፣ ናይ ዕዳጋ ኣፍልጦ ኣለዎ። ልዕሊ ኩሉ ድማ ናይ ሃገራዊ ስምዒትን ሃገራዊ ተወፋይነትን ስለ ዘለዎ ንዕኡ እንድሕር ዳ ኣብቲ ዘሎ ናይ ኣግሮ ኢንዱስትሪያዊ መስርሕናትና ክነኽትቶ ክኢልና ነቲ ዝድለ ናይ ሕርሻዊ ውፅኢትን ናይ ሕርሻዊ እቶትናትና ክንዕቢ ንኽእል፣ ብመንፅር ድማ እቲ ሕብረሰብና ይቕየር ማለት እዩ። እጂ እቲ ዝሓለፈ ስራሕ ቀሊል ኣይኮነን።
1: ስመይ ዘር ማርያም ዮሴፍ ይበሃል። ዝመፃእ ኩሉ ካብ ቻይና ኮይኑ ተምሃራይ ፒኤችዲ ኮይነን ዝመሃረሉ ቤት ትምህርቲ ድማ ዋን ዩኒቨርስቲ ኦፍ ቴክኖሎጂ ይበሃል። ዘቕረብ ኩሉ ናይ ሎም መዓልቲ ዘቕረብኮ ስነ ፅሑፍ ድማ ብዛዕባ መፅናዕታዊ ፅሑፍ ብዛዕባ ተተካኢ ፀሓያዊ ፀዓትን ምስ ሕርሻ ዘለዎ ምርኻብ ማለት እዩ ከመይ ጌርና ኣዋሂድና ናብ ዝሓሸ ወይ ዝበለፀ ዝኾነ ውፅኢት ብዛዕባ ሕርሻ ዘለዎ እቲ ተተካዒ ፀዓት ድማ ምስ ሕርሻ ተዋሂዱስ ዝሓሸ ውፅኢት ናይ ሕርሻ ንክረክብ ዝሕግዘና መፅናዕታዊ ፅሑፍ ኣቕሪበ ነይሩ። ሕጂ እቲ መፅናዕታዊ ፅሑፍ ኮይኑ ብዛዕባ ቅድሚ ሕጂ ዝተፀንዐ ኮይኑ ብዛዕባኦም ከም ሊትሬቸር ሬቪው ኮይኑ እሱ ድማ መብዛሕትኡ ግዜ ኣብ ካልእ ዝተፀንዐ ኮይኑ ምስ ኤርትራ ኣተሓሒዝካ ከዓኒ ንመፃኢ ብዛዕባ እቲ ፀሓያዊ ፀዓትን ሕርሻ ውፅኢትን ዘለዎ ዝበለፀ ውፅኢት ንከምፅእ ዝተባሃለ እዩ ነይሩ እቲ መፅናዕታዊ ፅሑፍ። ቁርብካ ዝበለፀ ኮይኑ ይርአኒ። ኣብ መፃኢ ድማ ዝሓሸ ማለት ዝበዝሐ መፅናዕታዊ ዝያዳ መፅናዕታዊ ፅሑፍ ኣካየድካ ናብ ተግባራዊ ንክኸይድ ድማ ዝያዳ ተስፋ ዘሎ ይገብር ማለት ተተካኢ ፀሓያዊ ፀዓትን ምስ ሕርሻ ናዋሂድካ ከመይ ጌርካ ዝሓሸ ውፅኢታዊ ዝኾነ ሕርሻ ንኣብነት ክላይመት ስማርት ኣግሪካልቸር ይበሃል ብእንግሊሽ ክንሪኦ ከለና ሳስተይናብል ኢነርጂ ፕሮዳክሽን ኤንድ ክላይመት ስማርት ኣግሪካልቸር ኮይኑ ነዚኦም ሕጂ ከመይ ጌርካ ኣዋሂድካ ኣብቲ ናይ ሕርሻዊ ዘሎ ከዓኒ ዝሓሸ ውፅኢት ንኣብነት ኣብዚ ሕጂ እዋን በቲ ናይ ቀደም ወይ ድማ እቲ ትራዲሽናል ኢልና ንፅውዖ ብ እዩ ዘሎ። በዚ ውፅኢታዊ እዚ ግን ሓድሽ መፅናዕታዊ ፅሑፍ ኮይኑ ኣብዚ መፅኢ ከዓኒ ብፍላይ ኣብ ዝኾነ ዓለማዊ ትሪኢ ከለካ ናብኡ ገፁ ሽፍት እንተኾነ እዩ ዝኸይድ ዘሎ። ስለዚ ድማ ምስኡ ተተሓሒዙስ ንኤርትራ ድማ ዝሓሸ ውፅኢት ንክመፅእ ድሕሪ ሕጂ ተስፋ ኣለኒ ማለት እዩ። ዕላማታት ሕጂ ከምነት ካብ በንዚን ድዩ ነዳዲ ዝኾነ ንኡ ተኪእካ ብፀሓያዊ ፀዓት ጌርካስ ዝሓሸ ናይ ሕርሻ ውፅኢት ንምርካብ እዩ ትቐንዲ ዕላማ ናይቲ መፅናዕቲ ማለት እዩ። ኣብ መፅኢ ሕጂ ምናልባት ንሚኒስትሪ ሕርሻ ጥረ ዘይኮነስ ካልኦት ሚኒስትራት ኣዋሂድካ ዝሓሸ ብፍላይ እዚ ፀሓያዊ ፀዓት ክበሃል ከሎ እንጂ ምስ ሚኒስትሪ ፀዓትን ማዕድንን ተተሓዘ ሚኒስትሪ ሕርሻ ድማ እዚኦም ክልቲኦም ተዋሂዶም ናብ መፅኢ ዝሓሸ ውፅኢታዊ ዝኾነ ናብ ሕርሻ ጥራ ዘይኮነስ ናብ ካልእ ዝተፈላለየ መዓላ እውን ንክውዕል ትቐንዲ ዕላማ ናይቲ መፅናዕታዊ ፅሑፍ ማለት እዩ። ንመፅኢ ከዓ ንከምኡ ክልቲኡ ኣዋሂድካ ዝሓሸ ውፅኢት ንክርከብ ፀሓያዊ ፀዓት ምናልባት ኣብ ኤርትራ ሕጂ ዝያዳ ፀሓያዊ ፀዓት ኤርትራስ ብፀሓያዊ ፀዓት ኣዝ ካብተን ሃብታማ ዝበሃል ሃገራት እያ። ዋላ እውን ናይ ንፋሳዊ ፀዓት ኣሎ እሱ ኣብ ኤርትራ ስትል ኣይኣተወን ዘሎ ብዝያዳ ብቲ ፀሓያዊ ፀዓት ግን ኣብዚ ሕጂ እዋን እንዳኣተወ ይካይ ስለ ዘሎ ነቲ ነዳዲ ሃልክን ጋልእን ወፃኢታት ገዲፍካ ናብኡ ተተኪእካ ናብ ዝሓሸ ቀፃልነት ዘለዎ ፀሓያዊ ፀዓት ጌርካስ ናብቲ ሕርሻዊ እቶት ናትካ ከዓ ብመጠን ንኸተማዕብሎ ማለት ዋላ እቲ ሕርሻዊ ወታት እውን ብዝማዕበለ ኣገባብ ገይረ

0: ማለት ናይ ቀደም ኣካዳ ዘይኮነስ ካብኡ ዝማዕበለ ገይሩ ንክኸይድ ትቐንዲ ዕላማ ማለት እዩ።
1: ኣማኒኤል ማደረ ይበሃል። ዝሰርሓሉ ቦታ ከዓ ሚኒስትሪ ሕርሻ ብፍላይ ከዓኒ ሃገራዊ ትካል ሕርሻ ምርምር ካብኡ እየ ዝሰርሕ። እቲ ኣነ ዘቕረብክዎ ከም ኣርእስቲ እንታይ ዝብል ነይሩ፣ ኣብ ኤርትራ ዝበቕሉ እፅዋት ንዓኣቶም ምስ እናድን ከምኡውን ምዝገባ ንምግባር እዩ። እዚ ሕጂ ኣነ ዘቕረብክዎ ፅሑፍ ኣካል ናይ ሓደ ስራሕ ዝኸይድ ዘሎ ካብ 2020 ዝጀመረ ሚኒስትሪ ሕርሻ ዝመርሖ ገንዘብ እውን ዝምውሎ ኮይኑ ኩሎም እቶም ሂቦ ዘለዎም እፅዋትን እንስሳታትን ናይ ዘቤታውያን ዶም ናይ ገደና ድኦም ብምሉኦም እቶም ነፍሪዮም እፅዋት ድኦም ዘራእቲ ድኦም ወይ ኣብ ዘገዳን ዝበቕሉ ድኦም ኩሎም ንኩሎም እቲ ዕላማ እንታይ እዩ? ናቶም ዴታቤዝ ኣብ ምምዕባል እዩ። ምክንያቱ ኣብ ዴታቤዝ ክነእትዎም ኣለና፣ እንታይ ፀጋታት ኣለና ክንፈልጥ ኣለና። ፀጋታትና ከዓኒ እቲ ብዝሒ ጥራይ ዘይኮነ እቲ ብዝሒ እቲ ኩነታቶም ከ ኣብ ምንታይ ደረጃ ይርከብ እውን ፅቡቅ ጌርና ከነፅንዖን ክንስንዶን ኣለና። ምክንያቱ እንድሕር ደኣ ነቶም ዘለውና ኣባና ዝነብሩ ኣባና ዝበቕሉ ኩሎም እቶም እፅዋት ድኦም እንስሳታት ድኦም ብጉቡእ ፅናዕናዮም ዘይሓዝናዮም ዘይዓቀብናዮም ልዑል ናይ ምጥፋእ ተኽእሎታት እዩ ዘሎ። እዚ ከዓኒ ከምቲ ርእዮታት ብዓለም ደረጃ እውን ዝርአ ዘሎ ብዓሰርታት ኣሸሓት ብማይት ኣሸሓት እዮም ሂወት ዘለዎም ነገራት ዝጠፍኡ ዘለዉ። እቲ ምክንያት ብዙሕ ምክንያት ክኸውን ይኽእል እዩ። እዚ ለውጢ ናይ ክሊማ ወዲ ሰብ ብዘይ ኣገባብ ኣጠቃቅማ ድዩ ሕማማትን ባላዓትን እዮም ተፈላለዩ ምክንያታት ክኸውን ይኽእል እዩ። ስለዚ ኣንሕና ብግቡእ ክንስንድን ክንምዝግብን ክንክእል ኣለና። እዚ ብግቡእ ድመዝገብኒ ኣደበልናያ ከዓኒ ኣፅኒዕና ኩነታቶም ከዓ ብግቡእ ክንስንዶም ኣለና ክንፈልጦም ከዓ ኣለና። ንዕቃብ ዘድልዮም ከዓኒ ክንዕቅቦም ክንክእል ኣለና ማለት እዩ። ስለዚ እዚ ስራሕ እዚ ብሕልፍቲ ናይ ዴታቤዝ ምምዕባል ዝብል ሓሙሽተ ትካላት መንግስታዊ ትካላት ዝዋስኦ እየ። እዚኣተን ከዓ ሚኒስትሪ መሬትን ኣከባብን ኣለው፣ ሚኒስትሪ ሕርሻ ኣለው፣ እዞም ላዕለዋይ ትካላት ትምህርቲ ኣለው። እዚኣቶም ኮይኖም እዮም ነቲ ስራሕ እንደገና ከዓ እዚ በዓል መዚ ገረብን እንስሳ ዘገዳምን እውን ኣለው። ስለዚ እቲ ስራሕ ዝወሰድዎ ብሓባር ኮይኖም እዮም እዚኣቶም ልክዕ ሚኒስትሪ ሕርሻ እዩ ድምውሎ ነቲ ዴታቤዝ ምምዕባል ዝገበርና ክሳይ ነይሩ። ስለዚ እዚ ዴታቤዝ እዚ ብዙሕ ነገር ተሓቆፈ እዩ። ሕጂ ናተይ ኣነ ናትና ጉሩብ ዝሰርሓ እንታይ እያ እዞም ኣብ መሬት ድበቕሉ እፅዋት ንዓቶም ትምልከት ጥርያ። ካልኦት ኣብቲ ጉሩብ ከዓ ካልእ ጉሩብ እውን ኣለው። ኣብዚ ኣጋጣሚ ኣይቕረቡን ንኣብነት ንእንስሳ ኣብ መሬት ዝርከቡ እንስሳታት ዝምልከቱ ኣለው። ኣማያዊ ኣብ ባሕሪ ድዩ ኣብ ቀላያት ዝርከቡ እዞም እፅዋት ድኦም ዋላ እንስሳታት ዝምልከት ከዓኒ ካልእ ጉሩብ ኣላ። ካልእ ከዓኒ ኣብቲ ናና ነቲ ናይ ሓበሬታን ቴክኖሎጂን ዝምልከት ከዓኒ ካልእ ጉሩብ ኣላ። ምክንያቱ ዴታቤዝ እንድሕሪ ኢልና እሳቶም እዮም ነቲ ዴታቤዝ ዘመዓልቦ። ስለዚ ካብዚ ናይ ዘን ኩለን ጉሩባት ግን እታ ናና ጉሩብ እታ ናይ እፅዋት ኣብ መሬት ዝበቕሉ ንዓዓ ዝምልከት ኣቕሪበ። ስለዚ ኣብቲ ኩሉ ድዓመምናያ ስራሓት እንታይ ዓሚምና እንታይ መስሉቶም እፅዋትና እንታይ ሓደጋታት የጋጥሞም ኣሎ እንታይ ክንግበር መፃኢ እንታይ ክግበር ከም ዘለዎ ድእንፍት ጉዳይ ነይሩ። ብድሆታትና እንታይ ይመስሉ እዚ እንዳኣመሰለን እቲ ኣገዳስነት እውን ብሃገር ደረጃ ምክንያቱ ሓበሬታታት ኣብ ነፍሲ ወከፍ በሲ ወከፍ በብ ትካላት እዩ ተዘርጊሑ ዝርከብ ናይ ሓባር ናይ ብሃገር ደረጃ ንዕቅበሉ ወይ ከም ኣገልግሎት ሓበሬታ ዝህበና ሃገራዊ ዝኾነ ነገራት የብልናን። ስለዚ እዚ

ዓላማ እዚ እንታይ እዩ? ሃገራዊ ዝኾነ ነቶም እፅዋትና እንስሳታትና ኩሎም ኣብ ኤርትራ ዝነብሩ ዝበቕሉን ዘለዉን ዝብሎም ዘለና ኩሎም ክንስንዶምን ክንምዝግቦምን ዝኽኣልና ብዘሎ ቴክኖሎጂ ናይ ኔትወርኪንግ ጌርና ብመጀመርያ ናብተን ትካላት ስቴክሆልደርስ ዘለዋ ከም ድባፃሕ ክንገብር ኣለና። ሕጂ እንታይ ኣለና? እንታይ ዓይነት ተኽሊ ይደለና? እንታይ ዓይነት እንስሳ ይደለና? ይኮና ንቲ ሊሳ ጥራይ ኣይኮነ ዘሎ ኣዝዩ ዝርዝራዊ ሓበሬታት ዝኸውን ብዛዕባ እቶም እንስሳታት ድዮም ብዛዕባ ተኽሊ እውን ናይ ነፍሲ ወከፎም ተሰኒድ ኣለው ኢሉ። ስለዚ እዚ ሓበሬታ እዚ ኩሉ ናብ ህዝቢ ምስ ቀረበ ተምሃሮ ተኮይኖም ድውከስዎ እዮም። ንኣብነት ሕጂ ልዑል ኣፍልጦ ብዛዕባ ሓንቲ ተኽሊ ክንደብረስ ኣብኡ ተምሃራይ ኩሉ ሓበሬታታት ዝረኽበሉ ከምዚ ዝኣመሰለ ነቲ ስራሓት ዝካየድ ዘሎ ፅቡዕ ስራሕ ንብዙሕ ዝተፈላለየ ምርምር ደካይዱ ድዮም እተን ትካላት ንባዕለን ድዮም ተምሃሮ ድዮም ኩሎም ክጥቀመሉ ስራሕ ስለ ዝኾነ ናይ ብሓቂ ዕውት ስራሕ ካልእ ከኣኒ ብዙሓት ሓሙሽተ ዝኾና ትካላት ብፍላይ ኣፍታ ናና ኣርባዕተ እዮም ኣብቲ ኩሉ ብሓፈሽኡ ግን ሓሙሽተ ዝኾና ትካላት ናይ መንግስታዊ ትካላት ዝዋሳኣሉ ዝኾነ ምኳን ከዓኒ እዚ ከዓ ሓደ ዓብዪ ፅቡቕ ነገር ዘለዎ እዩ።

ድራማ ድልድል ኣብ ቀደም እዋን ደጉዖት ናብ ከበሳ ኤርትራ ብምምጻእ እናሓንሳ ዝጐርፈኦ ቕርሺ እናሓንሳ ጥሪትን ንብረትን ብምርሳይ እቲ ዝኸፍአ ግና ኣንስቲ ሓዳር እሞ ዘይወለዳ እንተሓልየን ክብረን ንምድፋር ኣብ ዝመጹሉ እዋን ህዝቢ ኣንጻር ደጉዖት ገጢሙ ክብሩን ዓዱን ከም ዘሕፈረ እተዘንቱ ሓጻር ሙዚቃዊ ድራማ

0: ዓድዝራብዕ ነራ ዓዳ ዓለወኛ ሽምድልድል ነይሮም ናናዳኛ እንዘርግ መፁ ኮናዕና ሰበይቲ ዝወፁ ከለዋና ወያ ቆፅሊ ቆፅሊ ንዓድና ሽምድልድል ናባኹምያ ኮይና ኣታዝዓድና ኩላ ተስታይ ኮይና ኣታዝዓድና ኩላ ተስታይ ኮይና ኩላ ተስታይ ኮይና
1: ፍድዋነዚ ነዝ በዓለገ ኣነ ውሽጢ ገዛ

ዕንቆፎ ንህበድ ምሸተ ብርብሮ ሰባት ንኽሓርኩ ደለኻ ተምብሮ ደስታ ትቐሳቕስ ደለኻ ተምዕሮ ፍትሕዎ

እንክንወፍር ድርና ለቢስና እንክንኣቱ ኣምዕት ሰጓሲስና ምስ ተጓዖት ገጢምና ስዒርና ድርብ ጋማ ዓወት ተዓዚምና

0: እንዳ ተሃበርኩም ተዓዘብትና ናብ ቴሌፎናትኩም ክንምለስ ቴሌፎን መፅኣትና ኣላ። ሄሎ
1: ሄሎ ሄሎ ሰዓድ
0: መርሓባ። መን ክብል?
1: ኤደን በየን ካብ ተሰነይ።
0: ሕራይ ከመይ ውዒልክ ኤደን?
1: እግዚኣብሔር ይመስገን። ከመይ ውዒልክ ሰዓደይ?
0: አልሓምዱላ ሓቢብቲ ኣና ትፈደሊ።
1: ራይ መጀመርታ ናብዛ ናባኸ ዘሕለፈትኒ
0: ራይ ሰምዑ ከለዉ ኩሎም
1: ብምቕፃል ንብምሎም ኣሕዋተይ ምስግና በይን ንግስቲ በይን ጎይቶም በይን ኣርሓነት በይን ድራር በይን
0: ራይ
1: ከምኡውን ንደቀይ ሸዊት ክፍለ፣ ሮቤል ክፍለ፣ ኣድያም ክፍለ፣ ስዮን ክፍለ፣ ናዝሬት ክፍለ፣ ሃና ክፍለ
0: ተማም
1: ከምኡውን ንደቂ ሓወይ የበን ገዛኢ ብያብ ገዛኢ ከምኡውን ደቂ ሓፍተይ ኣራም ፍፁም ኤትሮም ፍፁም ንብምሎኦም ቤተሰበይ ብፍላይ ከዓ ብምሎኦም ሃይልታት ምክልኻል ኤርትራ
0: ተማም
1: ዓን ሸሞንተን ብምሎኦም
0: ኣራይፈቱ
1: ኣራይ ንዓኻ ሰዓደይ
0: ይቐኒልና ኤደን ይቐኒለይ ብጣዕሚ ኢና ነመስግን። ሽኩረን መርሓባ። ከማን ቴሌፎን ኣላትና? ሃሎ ሄሎ ደባይዋ መርሓባ። መርሓባ
2: ደባይዋ
0: ደባይዋ ደው ኢልካ ኣለካ። መን ክብል?
2: ኣደም ዓብደልቃድር ካብቸረ።
0: ዓብደልቃድር?
2: ኣደም ዓብደልቃድር ካብቸረን።
0: ሕራይ ከመይ ውዒልካ ኣደም?
2: ጥቦ ከመይ ኣለኹ ሰዓት?
0: አልሓምዱልላ ተማም። ትፈደል
2: መርሓባ። ሰላም ክብል መጀመርያ ኣብ ዓቢ ትርከብ ነደይ ወላዲተይ ኣቴ ኣደም ምስጓላ መዲና ዓብደልቃድር
0: ተማም
2: ኣብ ምስር ዝርከብ ሓወይ ዓብዱልከሪም ዓብዱልቃድር ንደቁ ጀሚላ ዓብዱልከሪም ሻፍሪን ዓብዱልከሪም ሰሚር ዓብዱልከሪም ኣሕመድ ዓብዱልከሪም ንክብርቲ በዓልቲ ቤቱ ጀሚላ ራሄል በረኸት
0: ተማም
2: ከምኡውን ንሓወይ ዓብዱልዋሳ ዓብዱልቃድር ኣብ ግዳ ዝርከብ ንበዓልቲ ቤቱ ሰሚር ኣብራሂም ንወዱ ሳልጥ ዓብዱልዋሰ ንወዱ ወሊድ ዓብዱልዋሰ
0: ተማም
2: ከምኡውን ንኣብ ርያድን ኣብ ግዳን ዝርከቡ ዛማታተይ ደቂ ውፅን ብምሎኦም
0: ሕራይ
2: ከምኡውን ንሓይልታት ምትልኻል ኤርትራ
0: ሕራይ
2: ንሜካ 74 ብፍላይ ድማ ንክፍለ ሰራዊት 46
0: ሕራይ
2: ኩሎም ዕልኽተይን ፈተውተይን ንዓኽን ነታ መስመር ዝሕልፈትኒ ከዓ ብተወሳኺ ሰላም ክብል ዘሊ።
0: ሽኩራን ይቐኒልና ኣደም ሰምዑካ ኣለው ኩሎም መርሓባ። ሽኩራን ይቐኒለ መርሓባ። ከማን ቴሌፎናትና? ሄሎ
3: ሄሎ
0: ሄሎ ደባይዋ መርሓባ።
3: መርሓባ ሳሙኤል ካብ ንዞባ ኣይኮታ።
0: ከመይ ውዒልካ ሳሙኤል?
3: እግዚኣብሔር ይመስገን። ብሓንደ ውዒልኩም?
0: አልሓምዱሊላ። ትፈደል

0: ናብ ቴሌፎናትኩም ክንምለስ ዝኸበርኩም ተዓዘብትና ቴሌፎን ኣላትና። ሄሎ
1: ሄሎ
0: ሄሎ ደባይዋ መርሓባ ሕራይ ከመይ ውዒልካ?
1: እግዚኣብሔር ይመስገን። ደጀ ንባረ ደጀ ንበረ
0: አልሓምዱሊላህ። ራይ ትፈደል
1: ራይ ባት መጀመርያ ሳሳት ምስልካ ቤትካ ንሕናበት
0: ራይ
1: ብማልሳር ንስራዊ ክሳንቲ መስገን
0: ተማም
1: ኣብ ድማ ንፋይናንስ ብስራዊ ክሳንቲ መስገን ንግርከብ
0: ራይ
1: ኣብ ድማ ንፋይናንስ ምክሳ ገባት
0: ራይ
1: ኣብ ድማ ፋይናንስ እ ዘውሰራዊ ሰረን
0: ተማም ራይ
1: ብማልሳር ንትምህርቲ ባዓንቲ ቤት ኣንገስተ ሳበታ ዘካ
0: ተማም ሕራይ
1: ብማልሳር ንሰላም ተኽሊ ካብ ሰረን ኣደባለይ ምስባለይ መላሕር ደጃን
0: ሕራይ
1: ብማልሳር ንኣቡም ሓጀር ዝርከቡ ኣክዋተይ ምስ ደቆም
0: ተማም
1: ምስ ለወይኒ በርሀ

0: ምስ ድምፃዊ ኣቤል ክፍሎም ኣጣዕሳ ትብል ደርፊና ፅኒሕና ዝኸበርኩም ተዓዘብትና ካብኡ ድማ ናብ ቴሌፎናትኩም ክንምለስ ቴሌፎን መፅያትና ኣላ።
1: ሎ
0: ሄሎ ድባይዋ መርሓባ።
1: መርሓባ ሰዓት
0: መን ክብል?
1: ሰላም ዓለይኩም ካፈሮ።
0: ዋዓለይኩም ሰላም ወረሕመትላ ወበረካቱ። መን ኢልክኒ?
1: ፍትሓዊት ክብሮም ካፈሮ።
0: ሕራይ ፍትሓዊት ሓቢብቲ ትፈደለ ፍትሓዊት
1: ላ ይፈድልክ። መጀመርታ ንኩሉ ሙስሊም ጅምዓት መባርክ ብሎ
0: ሽኩረን ሓቢብቲ ኣነ ይቀኒ የለና ሕራይ
1: እንኳ ላ ንዓኸይ
0: ሕራይ ሽኩረን ሓቢብቲ ኣነ ኣ

0: ናብ ቴሌፎናትኩም ክንምለስ ኢና። ቴሌፎን መፅያትና ኣላ። ሃሎ ሃሎ ድባይዋ መርሓባ።
1: ከመይ ውዒልኩ ሰዓደይ?
0: ፅቡቅ አልሓምዱሊላህ። ከመይ ውዒልኪ?
1: እግዚኣብሔር ይመስገን። ኤልሳ ብሃል
0: ሓራይ። ኤልሳ ሓቢብቲ ትፈደሊ። ኤልሳ
1: ሓራይ ዮሃና ክብል ደለ ሰዓደይ
0: ጠዋሊ
1: ራይ ምደቀይ ዮስያስ
0: ሓራይ
1: ናባይ
0: ተማም
1: ኣባትዕ ዘለዉ ስድራይ ብፍላይ ከዓ ንስፖታ ወራሪተይ ትርሓስ ግርማይ
0: ሓራይ
1: ኣፍራንስ ዘሎ ሓወይ ሳሚር ሓድጉ ምስ በዓል ቤቱ ምስ ደቁ
0: ተማም
1: ከምኡ እውን ንስፖት ሓፍተይ ፌሩዝ ካሕሳይ ምስ ወዳ ዮዳኤል ሓበን
0: ተማም
1: ንኩሎም ስድራ ቤተይ ንዓኹም ቀና ዜና ብፍላይ ከዓ ንዓኸ ሰዓደይ
0: ይቀኒ የለይ ኤልሳ ይቀኒ የለና። ሽኩረን ሓቢብቲ ኣነ ይቀኒ የለና። ብጣዕሚ ኢና ንመስግን።
1: ሓራይ ማዕረ
0: መርሓባ ሓራይ እምበር ዝሃበርኩም ተዓዘብትና መደብና መደብ ሄሎ ድባይዋ ብቐጥታ ካብ ቴሌቭዥን ኤርትራ ቀፃሊ እዩ ዘሎ። ናብዚ ቀፂለ ትስዕብ ደርፊ የኸብለኩም። ደርፊ ናይ ድምፃዊት ኣርያም ዘሚካኤል ሃረር ሓቢርና ንስማዓ እያ።

ኣብ ዝተፈላለየ ኩርናዓት ዓለም ብምዃኑ መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተዓዘብትና ኣብ ዘለኹምዎ ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እኖ ዝተፈላለዩ ትሕሶታት መደባት ሞዛይክ ሰሪዕና ቐሪብናልኩም ኣሎና። ክሳብ ፍፃመ መደብና ምሳና ሓቢርኩም ክንፀንሑ ብኽብሪ እናዓደምና ሰናይን ዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊ ኢና ክነእፍል እሞ ብሓባር ንከታተል።

ናብ ዞባ ሰሜናዊ ቅሕ ባሕሪ ናብ ንእስእ ዞባ ቀሩራ ካብ ዝርከብ ዓድታት ናብ ማህሚመት ገጽና ዘወረረ ከነብለኩም ኢና ክብራት ተኸታተልትና። እዚ ቦታ እዚ ቁሩብ ንሕርሻ ኣዝዩ ኣፀጋሚ ከም ዝኾነ እዩ ዝንገረሉ። ነዚ በድዩ ግን ብሓ

እተሰፊሕን ንቑፅን መሬት ቀሮራ ንዘበናት ብብርቱዕ ፀሓይን ብሕፃ ዝተሓወሰ ንፋስን ተገዚኡ ዝነበረ ምድሪ እዩ። ኣብዚ ሓውሲ ምድረ በዳ ዝኾነ ፅንክር ከባቢ ሰባት ነቲ መሬት ከም ድርቆን ፍረ ዘሂብን ገይሮም ክርእይዎን ከለዉ፣ ሓደ ንቑሕን ፃዕራ ምን መንእሰይ ኣባል ሓይሊ ባሕሪ ግን ኣብ ውሽጢ እቲ ሑፃ ዓብ ምስጢርን ህይወትን ሓቢኢኹም ዘሎ ይርዳእ ነበረ። ንሱ ምስቲ ማዕበላት ባሕሪ ዝተጋጠመሉ ፅንዓቱ ሕጂ ከዓ ምስቲ ንቑፅ ምድሪ ክፋጠጥ ወሰነ። እዚ ውሳነ እዚ ካብ ተራድሌት ዝመንጨወ ጥራይ ዘይኮነ ኣብ ውሽጡ ልቡ ዝነበረ ዓሚቑን ዘይንፀፍን ናይ ሰወራ ባህሊ ዝተላዓለ እዩ ነይሩ። እዚ ፍቕሪ እዚ ነቲ ዘይከኣል ዝመስል ዝነበረ ነገር ናይ ምቕያር ሓይሊ ዝሃቦ ዓብዪ ናይ ውሽጢ ሓይሊ እዩ።

0: ኣቶ ሳልሕ መሓመድ ኣብ ንኡዞባ ኣሮራ ተወሊዱ ዝዓበየ ኣብ 1987 ናብ ሰውራ ተሰሊፉ ናፅነት ዘምፀ ኣብዚ ግዜ እዚ ድማ ኣባል ሓይሊ ባሕሪ ብምዃን ልኡላውነትን ፀጥታን ሃገር ኣብ ምውሓዝ ዝርከብ እዩ። ናይ ልምዓት ንጥፈታቱ ድማ ኣብ ትርፊ ግዜ ምድብ ስርሑ ዘሰላስል ዘሎ እዩ። ሕርሻ ንዑኡ ተራ ናይ መዓልታዊ ስራሕ ወይ ተወሳኺ ኣታዊ ዝረኽበሉ መንገዲ ይኮነን። ሕርሻ ንዑ ምስ መሬት ዝግበር ፍሉይ ፍቕራዊ ዕላል እዩ። ነቲ ብተፈጥሩ ልምዓት ክተካይደሉ ዝኸብድ ቦታ ብትዕግስትን ብስራሕን ናይ ምምላኽ ጥበብ ኣካይዱ።
1: እቲ መወገሲ ኣብቲ ዕርፍቲ ቁርበብቲ ካብቶም ኣሓዱ ዕርፍቲ ኣብ ዝረኸብካሉ ሓፈሻዊስ ኣብዚ መሃይመት መፂእኻስ ካልእ ስራሕቲ እውን ኣሎ፣ ግን ንሕርሻ እቲ ዝበለፀ ኮይኑ ይረአየኒ። ብፍላይ እቲ ኣብ መሂመት ዝመፅእ ሓደ ካብ ከረን ካብ በዓል ርሑቕ እዩ። እቲ ስቢለ ዝመፅእ ማለት ሓፈሻዊ ሓምልቲ ወላ ፍሪታት ገለ ዝመፅእ ስከው እዩ ወይ ድማ ካብ በዓል በርሶዛኒ ክመፅእ ዕጃብ ዝከባቢ ብልስ ኩሉ ግዜ ተበላሽዩ ስለ ዝመፅእ እስከ ካብ ኮፍ ምባል ሲ ኣብቲ ዕዋን ዕርፍቲ ኣብዚ ከባቢ ጃርዲን ኣሎ ኒ ቅድመ እዩ ዝገበሩ። ግን ኣነ ከዓ ጃርዲን ዘይፍትን ቁርብ በታ ዓቕመ ኢለ 223 ምሕዳር እዛ ከባቢ እዚኣ ተዋሂባኒ ማለት እዩ። እቶም ሕርሻን ምሕዳርን ሽዑ እዚ ክትሪኦ ዝካል ኣይኮነ ኣግራቢ መሊኡ ነይሩ ሲሰማን እናፅናና ደርጋ ዓመት ቤተሰብ ናሓግዙኒ ብነፍሲ ገለ ነገበርኩስ ዓመትን ገለ ንወሲድና ማለት እዩ። 24 ከዓ ቁር ጃሚርናዮ 25 ከ ገለ ንረኪብና ኣሎ። ሕጂ ሓዱሽ ኣግራብ ትሪኦ ዘለካ ገሊኡ ባህርያዊ ሕጂ ካብቲ ሕጂ ዘምፀኦ ፍረታት ዝበቐለ ገ ካብ ዓልና ዝተካል ናይ በጅታት ዘሎ ከምዚ እዩ ዘሎ ሕጂ ድሓን ናቐፀለ እዩ ዝከይድ ዘሎ።

ሰማን እዩ ኩሉ መሊኡ ነይሩ። እዚ ተምሪ ሙሳ ዝበሃል ኩሉ ንስ መሊኡ ነይሩ። ዳርጋ ክልተ ሄክታርን ቁርብ ኣለዎ ዝያዳ፣ ግን ሓፈሻዊ ኩሉ እዚ ዝትርእዮ ዘለኹም ኩሉ ብገረብ ኣይቶን እዩ ነይሩ። እቲ ካስ እንስሳታት ብዓልማ እንተለ ካርያት እዚ ኮይኑ ካልእ ሓንቲ ዝነበረ የነበረ ዋለቶም ክሰርሑ ከለዎ ምሳይስ ርእዎ ነይሮም። ብቅርብ ነቐረፅና ዝገረብ ከም ተወዲ ማለት እዩ ገረብ ነይርዎ ሰይሰማን እዩ ነይርዎ። ተፃዓሪ ናይቲ ሽዑ ኣሎ ስእለ ብጣዕሚ ዱር እዩ ነይሩ። ብዙሕ ተፃዒሩሉ እዩ። ኣነ ተመኮረ ቅድሚ ሕጂ የብለይ ናይ ሕረሻ ሓፈሻዊ ፍላይ ብዚ ከባቢ ቁረር ዝረእ ብቱግ ብዕንጨይቲ ከምኡ ውን ተመኮረ የብለይ ነቲ ዝበዝሐ ካብ ሰብሮ ስለ ዝሕለፍ ኮስ ተመከሙታት የብለይ ናይ ተመኮረ ናይ ሕርሻ ማለት እዩ። ሓፈሻዊ ግን ነዞም ከባቢ ርኢኻ ነቲ ናይ ቅድሚ ሕጂ ኣብ ሰውራ ኣብዚ ከባቢ ዝግበር ነበረ ውፅኢታዊ ምንግስታኻ ኩሉ ግዜ ናይ ሕርሻ መደባት ስለ ዝድግፍ ብከምዚኦም ብጋስ ተሓይሽ በታ

0: ማሓ ሽዑኻ ሓገዝና ተገብረልካስ ኢለ ዘጀመርኮ ዩ ማለት እዩ።
1: ኣቶ ሳልሕ ነቲ ኣብ ምሕላው ባሕርን ልኡላውነትን ዘሕለፎ ክቡር ግዜኡ ጥራይ ዘይኮነ ነቲ ዝረኸቦ ትርፊ ግዜኡ እውን ንረብሓ ሕብረተሰቡን ንምቕያር መልክዕ መሬትን ከውዕሎ ክኢሉ ካብቲ ዕለት ጀሚሩ ምስ ምድሪ ማህሚመት ፍሉይ ዝምድና መስሪቱ። ኣብዚ ሕፃ ዝበዝሑን ዋሕዲ ማይ ዘለዎን ከባቢ ከም ባናና፣ ሽጉርቲ፣ ጉዕ በርበረ፣ ለሚንን ኣራንሽን ተምርን ካልኦት መቦቀላዊ ኣግራብን ክተክል እንከሎ እቲ ምስ መሬት ዝነበሮ ጥቡቕ ምትእሳር ፍሉይ ደረጃ ዝበፅሐ እዩ ነይሩ።
0: ዝበዝሐ ስራሕ ሲ ኣብዚ ከባቢ ስንታይ የድልየ ሓደ ኩሉ ግዜ ሽጉርቲ ከምዚ ሑፃ ገ ሰምዑ ዝብል ዘረባ ሰምዐ ነረ ሰሓተትኩ ማለት መስገረ ገለ ዝፈልጦ ሽጉርቲ ካ መዓልታዊ የድልየ ሰብ ንኮ ጀሚራ ሽጉርቲ ኣፅበ ሓፈሻዊ ከዚ ካልኹም ባናና ገለ መለስ ስለ ዝድለየ ድሓን ተምሪ ከ እና መጀመርታት ተምሪን ኣራንሽ ካ ኣለዋ በዚ ካብ ግንዳዕ ኣምፅአ ተምሪ ካ ካብ ጋሕተለ ኣብዛ ታቤላ ሰምሃር ትብል ምዚ ናይ ኩና ናይ ባፃ ተኣሲርካ ክትሪኢ ኮልካስ እቲ ቦታ ንባዕለ ተሪክ ኣለዋ ባፃ ከም ተተሓዘት መረጋገፂ ኣብኣላ ነፈልሲ ካብ ኣምፅአ ባናና ከዓ ካብ ቆርዘት ኣምፅአ ሕጂ ዚ ምዝ ሰማማዕ ኢለ ፈቲና ድሓን ኣሎ ማይ ውሓደ ዘይ ኮይነስ ድሓን ኣሎ መጀመርታስ ብባናናን ብሽጉርትን እየ ጀሚረ ሕጂ እቲ ሽጉርቲ ፅቡቅ ኣሎ ብጣዕሚ ድሓን እዩ እቲ ባናና ግን ማይ ናብ ሓደ ቁር ማይ ሽግር ኮይኑስ እውን ድሓን ከሎስ ማይ ጥራሕ እያ ሽግር ዳርጋ ሳልሳይ ዓመትስ ብዙሕ ሕጃ ይወርደን ዝርዋ ድሕሪ ክንደይ ሓንቲ ሕጃ ትወርድ ሳ ከዓ ንእኩሉ ኣይኮነ እቲ ማይ ማለት እዩ ብከምኡ ጀሚር እዮ ሕጂ ግን ድሕሪኡ ተምሪ ብምግስቲ ዝተዋሕባና ኣሎ ለሚን ወሲክና ዘይትቡን ኣሎ ማንጎ እውን ኣሎ ፍታትና ኣለና ኩሉ ድሓን ኣሎ።

0: እቲ ስራሕ ዝሓቶ ዝነበረ ናይ ጉልበት ፃዕሪ ማዕረ ክንደይ ከቢድን ኣርካምን ምንባሩ ክገልጾ ቃላት ይሓፅሮ። ኩሉ እዚ ሕጂ ንዕዘቦ ዘለና ልምዓት ብከቢድ ዋጋን ብዘይስልኪ ፃዕርን ዝተረኽበ እዩ። ንሱ ዘለዎ ውሕርንዋት ሒዙ ነቲ ዓብ ስራሕ ክገጥም ከሎ እቲ ቀንዲ ሃብቱ እቲ ዘይዕፀፍ ናይ ስራሕ መንፈሱ ጥራዩ ነይሩ። ብርቱዕ ፀሓይ ማህሚመት ተፃዊሩ ክሰርሕ እንከሎ ዕላምኡ ዝሓቶ ዋጋ ምዃኑ ተረዲኡ ዝሰርሕ ነይሩ።
1: ፃዕሪ ዘተክሊ ካብ ዝሕፃና ስ ጀሚር ነተኸናኸንካ እዩ ቀፃል ኣለዎ እቲ ሕማማት ኣለዎ ገለ ትሪ ቀፃሊ ትኩዕት ከምሲን ኣለዎ ዝበተበል በዕሉ ድሕር ቆብ ተጉድጓድ ዝኩዕትከ ኣብ ኣይፀንሕካ ሓመድ ነወሰኸት ኣፀንሐካ እዚ ብዙሕቲ ፃዕሪ ብዙሕ እዩ። ኣብዚ ከባቢ ዘለዎ ኣብዚ ሓለፈ ኣግዜም ናዞም ናይ 22 ክፍለ ሰራዊት ብጣዕሚ ዘመስግኖም ሕጂ እውን 59 ኣለዎ ኣብዚ ከባቢ ሕግዙን ኣለዉ። ብከምዚ እምበር እቲ ፃዕሪ ብዙሕ እዩ ገንዘብ ገለስ ዝከኣል ኣይኮነ እቲ ጉድጓ ዘይኮነ ተሸግራካስ ድሓር እውን ኣሎ ድሕሪኡ እቲ ሓመድ ምቕባር ኣሎ ዋሕዲ ማይ ኣሎ ብዙሕ እዩ ዝኮነ ግን ፀኒዕካ ቁርብ ተፀቢኻ ትዕግስቲ ተጌርካስ ዘይብፅሕ ኣወት የለ ኩሉ ክብፃሕ እዩ ኣብቲ ዕርፍቲ ትራኽባ ኣሎ ማለት እዩ ሓዱኻስ ብከምኡ ዛሚዶም ኣብ ፍቓድ ዘህቡካ ትሰርሕ ኣብቲ ስራሕ ክኸውን ከሎ ልዕሊ ኩሉ ነገር ናይ ምክልካል ናይ ሃገር እዩ ስቃንዲ ስራሕ ማለት እዩ ሕጂ ኣብቲ ካልእ ትፅዕር ኣብታ ዝመፃካላ ትፅዕር ኣብቲ ስራሕ ናይ ሃዱ ክኸውን ከሎ ኩሉ ገዲፍካ ናብቲ ኣሃዱካ ምስራሕ እያ በርቲ ፃዕርሲ ለይቲ ልምዓትን ኣሎ እታ ኣብ ፀንሓነ ዘርጋ ብዝየ ዝውዕል ምስቲ ናተይ ሰራሕተኛ ዘሎን ምስቶም ዝሕግዝን ኣብዝየ ኩሉ ግዜ እቲ ግዜ ኣብዚ ሕልፎ ማለት እዩ ካብ ንኩ ክሳብ ምሸት ባባተከሰትና ወሕዱዳ ካዘይ መግል ዓባት እግል ትስዕቱ ግርና ከም ኣዩዳ ምስዐነ ግል ሰላ
0: እዚ ከባቢ ናይ መዓልታዊ ምግቢ ኣሕምልትን ፍረታትን ከም ሽጉርቲ ዝኣመሰሉ መሰረታዊ ነገራት ካብ ርሑቕ ቦታታት ከም ከረን ብናይ መጓዓዝያ ፅንኩር ጉዕዞዮም ዘምፅዎ ነይሮም። እዚ ጉዕዞ እዚ ንዋጋታቱ የኽብሮ ነቲ ህዝቢ ከዓ ኣብ ናይ ነዊሕ ርሕቐት ተጸባይነት የንብሮ ነይሩ። ኣብዚ ግዜ እዚ ግን ኣቶ ሳልሕን ኣብ ልምዓት ጀራዲን ኣቐዲሞም ስረ ዝገበሩ ካልኦት ከምኡ ዝኣመሰሉ ሓረሶትን ጠለባት ህዝቢ ብመጠኑ ከም ማልኡን ክኢሎም ይርከቡ።
1: እቲ ዕላማ መጀመርታ ከም ተሓሲበ ዝነበርኩ በቲ ዓቕመይሲ ነዛ ካልኦት እውን ኣለው ነዚ ካብ ርሑቕ ዝመፀኒ ነበር

ሽጉርቲ ድዩ ካሊእ እዩ በዓል ኮሚደረ ገለ ተዝተረክበት ናዛ ማሂመት ማለት እዩ። ከምኡ ከዓ ቀስ ጌርና ናበይ እናበልና ዕዳጋ ብዝተረክበሉ ንፈታና ማለት እዩ። ቀዳምነት ግን ነዚ ኣብዚ ጠቃና ዘለዉ ሲ ንዕብ ክንዕግብ ኢና ትድሌት እንሻ ላ ከዓ ሰልጣና ክኸውን ድሓን እዩ ባናና ካብኡ ቁርብ ነቲ ኣብዚ ከተማ ቁርብ ኮምታት ነፍር ለና ሽጉርቲ ብጣዕሚ ፅቡቅ እዩ ንረኪበለ ይኸ ድሓን እዩ ጉዕ እውን ድሓን እዩ። ሕጂ ዘይቲ እውን ኣሎ በዚ ትርእዎ ትክእሉ ኢኹም ለሚን ወረርሕ ጀሚሩ ኣሎ ስ እውን ዝሓሸ ግን ኣብዚ ሽጉርትን ጉዕ እዩ በርበረ ማለት እዩ ዝጎፍራ እሱ ብጣዕሚ ተካልእ ሕጂ ይጅምር ዘሎ ተምሪ እውን ዝተዋህባና መንግስቲ ኣሎ እሱ እውን ሕጂ ፍረ ጀሚሩ ኣለዎ ትርእዎ ይኹም ድሓን

እዚ ጀሚርዎ ዘሎ ሓደ ብፀይና ወይ እዚ ብፍላይ ኣብ ኩለን ሕጀተን ከባቢታት ብመንግስቲ ተምሪ መፅኢና ኩለን ተተኺልዎ ዘሎ ብሰንኪ ናይ ማይ ግን ሕጂ ብዙሕ ፀገማት ኣጋጢሙና ማይ ኣብ መንጎ ወላ ኩዒትካ እቲ ማይ ኣይትረፍን ብኣጋጣሚ ሕጂ ክልተ ሓደ ውሒጅ ምስ መፀ መሊሽካ እቶም ኣብኡ ዘለዎ ገባር ክዒቶም ክዒቶም ነቲ ተምሪታት እዚአን ትርእዮን ዘለኹ ዋላ ብቅድሚ ገዛና ዘለዋ ውሑዳት ኣይኮነ እዚ ሕጂ ብመንግስቲ ዝመፀና ምክንያቱ ህዝቢ ኣብዚ ከባቢ እዚ ተምሪ ናይ ብሓቂ ከም ዝፈሪ ካሊእ ባናና ለይሞን እዚ ክሳት እዚ ዘይቱን ከምዚታት ዓይነት ሓፈሻዊ ዝወዲ እዚ ሕጂ ከምኡ ዝብለካ ዘለኹ ዘን በዓል ሽጉርቲ በዓል ኮሞደረ ገለመለም ዝጀመረ ዋላ ሰራዊትና ይኹም ዋላ ህዝብና ዳርጋ ብፅቡቅ ሒዝዎ እዩ ዝቦታ እዚ ፀንሓና ሕጂ ኣብዚኣ ሙሉእ ብሙሉእ ሰለስተ ርብዒ እዚ ህዝቢ ወሲዱ ኣሎ ግን እንታይ ዘርኦ ዝበዝሕ ጉዕ በርበረ ጉዕ በርበረ ነታ ግዜ ነታ ገንዘብ ጥራሕ ሓንቲ ኣይትረብሕ እንታ ክትረብሕ ትኽእል ኣታክልትን እዛ ኣታክልቲ ተዓዲሎም ኣለዉ እዚ መሬት እዚ ካብ ጫፍ ኣትሒዝካ ሕጂ በበቆጦ በበቃጦ በዘቃጦ ዋላ ሰራዊት ከይተረፈ ንህቦ ኣለና ምክንያቱ ከልምዕ ብዙሕ ዳርጋ ፅቡቅ ንኸይድ ኣለና እዚ ብሓንሳብ ዝኾነ ነገር ብሓደ ግዜ ዘብል ዘይኮነሲ ቀስ ብቀስ እናሰጎምካ ናምዕባለ ገፅካ ትኸዱ ዝፀንሓናን ሕጂ ኣቲ ናይ ዘለናን በብኒ ሕጂ ፅቡቅ ኣንፈት ኣለና ናብዚ ጀራዲን ዳርጋ ሎሚ ናይ ፀብሒ መስሊ ናይ ባምያ እዚ እንታይ ትብሎ ምሉኽያ ዳርጋ ኣብዚ ቦታ ኢና ንጥቀም ዘለና

0: ብዘይካእዚ ኣብዚ ከባቢ ዝተጋህደ ሓደ ክስተት ኣሎ እንተ ፅዒርካ ፍረ ፃዕርኻ ከምዘይትስእን ዝብል ናይ ተፈጥሮ ሕጊ እቶም ኣብዚ ከባቢ ክበቕልዮም ተባሂሎም ዝሕሰቡ ዝነበሩ ናይ ባናናን ተምርን ካልኦትን ኣግራብ ሕጂ ጨናፍሮም ዘርጊሖም ፅላል ክህቡን ፍረታት ክሓዝሉን ተዓዚብና
1: ከምኡ ረኸዮም እዚ ሩባ ክንደይ ሰፈቲኖምብሉ እዮም ትርጉ ይብሉን ጭቃ ይብሉን ገለ ብሉካ ገለ ካብ ሕጂ ኣትልዓሊካ ተምፅ ገለ ካብዓልካ ኩዒትካ ካብካል ናብ ካል ተምፅ ኣሉ እዛ ሽጉርቲ ሲ ፍትና ኮለናስ ሽጉርቲ ኣይትኸውን እያ ምዃን ተዋላ ትኾነሲ ትርጉም ይብሉን ክደቀኩም ይገለብሉ ነይሮም ኣይትኸውን እናበሉ ከሎ ፅቡቅ መፅያ ማለት እዩ ግን እቶም ክኢላታ ናይ ሕርሻ ዘይኮነስ ሓፈሻዊቲ ዘሎ ማለት እዩ እዚ ባናና እውን እቲ ማይ ሽጉርቲ ዘይኮይኑ ዋልሓንቲ ፀገም ይብሉን በሳ ማይ ብዙሕ ማይ ስለ ዝደሊ ዘይኮይኑ ዋልሓንቲ ዝኣብየና ፍፁም የለን እቲ ዝፈተና ያስ ኣሎ ግን ፍሪኡ መወዳእተ ፍሪኡ ስለዚ መፅ ሓድሽ ስለ ዘሎ ጃርዲን ዘይኮይኑ ማለት ከምዚ ኢልና ወለ ደፊርና ከምዚ ኢልና ሙሉእ ሙሉእ እተዝበልናዮ እቲ ዝበለፀ ኣብዚ ቦታ ዝጉዕን እዛ ሽጉርቲ ናይትኮውን ዝብሎ ነበሩ ፅቡቅ መፅአና ኣሎ ምሳና ማለት እዩ።

0: እዚ ናይ ሕርሻ ቦታ እዚ ካብ መጀመርታ እምኒ መሰረት ናይ ሓደ ዓብዪ ልምዓታዊ ምንቅስቃስ ገይሩ እዩ ዝርዮ ራእዩ ነቲ ሕርሻ ናብ ዝለዓለ ደረጃ ብምስፋሕ ንመላእ ቃሮራን ከባቢኡን ዝምግብ ናይ ፍርያት ማእከል ምምስራት እዩ። ኣብ መጻኢ ዝያዳ ዘመናዊ ናይ መስኖ ቴክኖሎጂ ብምትእትታው ንነብሲ ወከፍ ነጥቢ ማይ ብዝለዓለ ጥንቃቐ ክጥቀመሉን ዝተፈላለዩ ናይ ኣሕምልትን ፍረታትን ዓይነታት ብምውሳኽ ነቲ ዕዳጋታት ብዝበለጸ ክዓስሎን ይምነእ። ብተወሳኺ እቲ ዝዓበየ ትልሙ ነቶም ኣብቲ ከባቢ ዘለዉ ካልኦት መንእስያት ነዚ ጥበብ እዚ ብምምሃር መሬቶም ክኽስክሱ ከባቢኦም ክቕይሩ ናይ ስራሕ ዕድላት ክፈጥሩን ይሕልሙ።
1: ኣነ ከምዝተመኪዶ ዘለኹሲ ተፅዒርካ ናይ ሳውራ ኒ እ ሳውራስ ዝኮነ ነገር ፅዒሩ ፃዕርስ ሳውራ እዩ ምሂርና ዘይከኣል ቁርብ ትዕግስቲ ጌርካ ከምዘይከኣል ግምስ ግዜ ከምዘተዓራረ ካብቲ ናሳውራና ዝተምሃርና እዩ። ሕጂ ዘይከኣል የለን በብቁርብ በብቁርብ እናመፀና መፀ እዩ። ሕጂ ብዙሕ ፀገም ዶይመስለና ከምዝተመከሮና ብዙሕ ኣጋጥመካ ድሓና ሓለፍካዮ እነሰገርካዮ እነሰገርካዮ ዳመሓ እናተመሓሸ ዳብ ድሓና ኣለና እዩ።

0: ትሕዝቶታት መደባት መዛይኪኹም ትከታተሉ ዘለኹም ክብራት ተዓዘብትና ኣስዒብና ድማ ካብተን ማህርቲ ዝኾና ትሕዝቶታትና መደብ ኣሰራርሓ ምግቢ ሒዝናልኩም ቀሪምና ኣሎና። ካብዛ መደብ እዚኣ ከም ወትሩ ንብሎ ንምሃር ክንህሉ ተስፋ እናገበርኩ ናይ ሎሚ ትሕዝቶኣ ኸ እንታይ ክኸውን ብሓባር ኢና ክንከታተሉ ናብ መምህር ዝጋሃርያ ክስግረኩም።
1: ናይ ሰላም ኩብራት ተዓዘብትና ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሐ ጆላተ ናይ ብርጭቕ። ሕጂ ጆላተ ናይ ብርጭቕ ፍሪኡ ጉሕጉሕ ኣቢልና ኢና ነውፅኦ። ኣየ ጥዑመን እዩ ፍረ ዘይብሉ ከምዚ ጌርና ኣቢልያ ዘለና ወላ ሓንቲ እዚኣ ሕጂ ንሳምፕሌት ሪፍያ እዚኣ ስከነልክሳ እዩ ዘለና። ጆላተ ናይ ብርጭቕ ክንሰርሕ ስለ ዘለና ፍረ ጉጥጉጥ ኣቢልና ኢና ነውፅኦ። ሕጂ ማይ ጌርና ክንፅሕና ይንኽእል ኒና ጆላተ ንባዕሉ ብርጭቕ ንባዕሉ ማይ ማይ ስለ ዝኾነ ብዘይ ማ ኢና ንጥሕኖ። ጆላተ ናይ ብርጭቕ ምስ ድሪም ኢና ከዓ ክንሃርሞ። ብርጭቕ ሕጂ እንታይ ዘይትገብሮ ነገር ዋላ ሓደ የለን። ሕራይ ማይ ተገይራሉ ብዙሕ ማይ ይኸውን። ሕጂ ከምዚ ገርና ክንሽኩሽኩ ኢና።

ሕራይ ጆላተ ናይ ብርጭቕ እየ ዝሰርሕ ዘለኹ ብርጭቕ ዋላ 2 ኪሎ ዋላ 3 ኪሎስ ቁርብ እየን ዝኾና ክንዲ ዝኾና ሕጂ ድስትና ከዓ ዘይንጥቀመሉ ፀብሒ ዘይንጥቀመሉ ምክንያቱ ተነቃፋይ ዝኾነ ነገር በዓል ጆላተ ሕጂ ድሪም ስለ ንገብረሉ ተነቃፋይ ስለ ዝኾነ ንሕና እንታይ ንገብር ፀብሒ ዘይንሰርሐሉ ልካዕ ከም ናይ ሜልሜላታ ኢና ክነብስሎ ዝኾነ ንፋይ ከይህልዎ ኢለ ኣብ ጆላተ ዝኾነ ንፋይ ከምዘየለ እንዲ ፍሉጥ የብሉን ግን ሕልፍ ክንብሎ ስለ ዝደለኹ እየ ሓንቲ ኩበያ ሽኮር ሕጂ ሽኮሩ ከይዝከይብል ብዙሕ ንኽሶ እዚ እንዳበሰለልና ከሎ ሕጂ ንዕኡ ድሪም እየ ካሃርመሉ ናይ ብርጨቅ ሰርሕ ስለ ዝደሎ ሕጂ እዚአን ፍርቂ ኩባያ እንድሕር ኮይነን ፍርቂ ኩባያ ፀባ ክገብር ኢና ከ ይንፈልን ኢና ከንክሶ ኢና ይንፈልን ኢና ከንክሶ ሽኮር ልሕቅ ስለ ዝብል ሕጂ ናይ ስትሮበሪ ኢና ከዓ ጌርና ዘለና ድሪም ናይ ስትሮበሪ ሕጂ ፍርቂ ኩባያ ነራ ፍርቂ ኩባያ ከዓ ፀባ ሕጂ ውራይ ኢለ ካርማ

ድገረፍና ገዲፍና ሕጂ ኣብ ፍሪጅና ንገብሮ ውራ የልና ሓንቲ ደቂ ከይፀንሕና እቲ ግን ክዝሕል ኣለዎ ሕጂ ኣኺሉ ወልዩ ብዙሓዊ የድልየኒ ኣብ ፍሪጅና ንገብሮ ከምዚ ጌርና ሰሪሕና የለና ምዝሓዊስና ብዝሓለ ማለት እዩ ኣብ ፍሪጅ ንገብሩ ሕጂ ከምኡ ጌርና ዝሰራሕናዮ ቅድም ኣቢልና ውፅኢና ዮ እምበር ልክዕ ከምዚ ሕጂ ገይረ ዝሰራሕ እኳ ጌርና ኢና ሰሪሕና ዮ ካዕ እዩ ድብል ጆላተ ናይ ብርጭቕ ኢና ክንሰርሕ ዝፀኒሕና ካብ በረድፍ እንድሕር ውፅኢካዮ ግን ማያትኸውን ብሓንቲ ደቂቕ ሻዕ ካብ በረድ ውፅኢካ ካ ክትጥቀመሉ ዘላትካ ሕጂ እዚ ደብሰልክዎ ናይ ብርጭቕን እዚ ዳሃረንኮ ድሪምን ምዝሓለ ብሓንሳ ሓዊስና ኣብ ፍርጅ ንገብሮ ሽዑ ጋእ ምስ በለ ከምዚ ምስ ኮነ ከዓ ሸዓን ሸዓን ኣውፅእ ኣቢልና ኢና ንቕርቦ እንድሕር ደምግስ መኸይድብል ኣብዚ ሕጂ በዚ እንዳውፅእካ ትምገቦ ኣብ በረድ ክፍሊ ፍርጅ ከዓ ንእለተእትዎ ክትጥቀመሉ ከለካ ኣውፅእ ኣቢልካ ካ ትጥቀመሉ ኣይፀንሕኒኻ መኻኻ እዩ

ክብራት ተዓዘብትና ናይ ተፈጥሮ ፀጋ ዘለዎ ጣዕሚ ወይከዓ ናይ ጥዕና እንድዩ በለስ ሕጂ ግዜ እዩ ሕጂ በለስ ንበይ ንክፅበይኒ ክትበልዖ ብፀበቐ በይኒ መልሜላታት ዝሰርሐ ኩሉ ከምኡ ኢና ንገብሮ ንፅማቕ ግን ብከምዚ ዓይነት ኢኻ እንታይ ጌርና ኣለና ናይ ተፈጥሮ ፀጋ ዘለዎ ጅርጅር ናይ ተፈጥሮ ፀጋ ዘለዎ ናይ ተፈጥሮ ፀጋ ዘለዎ ከዓ ናዕናዕ ናይ ተፈጥሮ ፐርሰሜሎ ናይ ተፈጥሮ ዘለዎ ኮኳምበር መዓር ለሚን ሕጂ እዚ ኩሉ ክንጥሕኑ ከለና ማይ ጌርና ፀኒሕና ኢና ነዚ በለስ ንገብሮ ምክንያቱ ፅፅ ስለ ዝብል ፍሪኡ ፍሪኡ ከዓ ብዙሕ ኣይትፈትዎን ኢኻ ኣብ ፅማቕ እምበር ምስ ፍሪኡ ንዲና ንበልዖ ስለዚ ሕጂ ለሚን ክተገይረ ለሚን ክተገይረ ናዕናዕ ካብ ኣፍ ደገና ዘሎ እዩ ናዕናዕ ናይ ተፈጥሮ ጣዕሚ ዘለዎ ካብ ጨናኣፍ ካብ ኩሉ ዝተፈላለየ ዘመሓይሽ ጅርጅርካ ዕርብል ቁሩብ ዕርብል ድሓን ግን ክጥቀመሉ ብጣዕሚ እዩ ዕር ዝብል ዝወንዲ ዝደሊ ስለ ዘሎ ጅርጅር ሕጂ ብዙሕ ብሕምልቲ ገይረ ዝፀምቕ ነይረ እንደገና ፐርሰሜሎ ሕጂ ንመስተ ክንበልዕ ንጥቀመሉ ንመስተ ከዓ ክንጥቀመሉ ኮኮምበር ሕጂ መዓር ዘይደሊ ኣብ ኣኸሎ ዕር እዳበለ ዝደሊ ግን መዓር ትገድፈልዎ ንሕና ግን ብማዕር ኢና ንፀምቆ ዘለና መዓር ሕጂ እዚ ማዓርሲ ካብ ብሮንካይት ካብ ዝተፈላለየ ኣብ ሰውነትና ደሎ ፀኪ ከይዓቢ ገብር ዝበለፀ ትሕዝቶ ዘለዎ እዩ መዓር ክንጥቀመሉ እጂ በለስ ኣብ መወዳእቲ ይኸእትዎ ማለት እዚ ምስ ተጣሕነለይ ቁሩብ ኣብ ምድካም ምስ በፅሐ ይኸእትዎ በለስ ፅፅ ይድበል ሕራይዚ ግን ዳዕረፍና ዳዕረፍና ኢና ንፀንቆ ግዜ ወስድ እዩ

ክትፀመቅ ክሰት እየ ትኽእል ኢኻ ትንፋይ ትድበለፀይ ምስ ኩሉ ግዜ ምስ ንፋዩ ዝኾነ ነገር ክንጥቀመሉ ፅቡቅ ግን ምንፋይ ዝደሊ ቁርቴክ መሽና ክንደግሞ ስለ ዝኾነ ግሪን ናይ ተፈጥሮ ግሪን ቀፀለያ ማለት ድበለፀ ከዓ ትድበለፀ ትሕዝቶ ዘለዎ እ ተደጋጋሚ ፍሩት ንኩሉ ፀሙቅ ኢኻ እዚ ቀንቲ ክንጥቀመሉ ዘለና ኣሕምልቲ

ሕጂ ናይ ተፈጥሮ ባህርያት ፀጋ ዘለዎ እዚ መሽና ተደግናዮ ዝፀበቕ ክኸውን ፍፁም ዘጓሓፍን እዩ። ከመሽና እውን ምስ ቅጫ ክንስንክቶ ንኽእል ኢና። ደብፃኻዮ ገንዘብ ኣብ መዓልና ከም ዝውዕል ምግባር እዩ። ኳት ትምህርትና ከምዝኾነ ሕጂ ዝጓሓፍ የለን። ብጀካ ፍረ ናይ በለስ ረ ሕጂ ናይ በለስ ብዙሕ ኣይኮንኩን ትጥሕኖ ሽዕንሽዕን ከውፀአ እዚ ቁርማ ክንጥሕነሉ

ነገር ሕጂ በለስ ነዊሕ ኣይትጥሕኖ ኒኻ በለስ እቲ ፍሪኡ ስለ ዝድርቀም ናቹራል ናይ ተፈጥሮ እቲ ዝበለፀ ጣዕሚ ዘለዎ ወይ ናይ ጥዕናና ካ እቲ ዝበለፀ ስለ ዝኾነ ክንጥቀመሉ ፅቡቅ። ኣቐን ክንዲ ስድራካ እንዲ ሕጂ ክትገብር ንሕና 10 ኢና ገርና ዘለና። ሕራይ ክብራት ተዓዘብትና ናይ ብዙሕ ውስዋስ እዚ ጣዕምኻ ብዙሕ ውስዋስ ዘለዎ መንፊት ጎረረና እንዲያ ዝብላና በዓለ ደይ መንፊት ክትነፍዮ ዝኾነ ነገር ጥቦ እዩ ብስተ ቆላት እዩ ዝብላዕ ብፀቢ መንፊት ኩሉም ነገር ክትሰርሖ ከለካ ግዜ ወሲድካ ትድፀፈፈ ትፀረበ ወይ ከዓ ትፀባ እዩ ዝኸውን እቲ ኩሉ ሕውስዋስ ክፀምቆ ዝፀናሕኩ ናይ ፐርሰሜሎ ጅርጅር ናዕናዕ ኮኮምበር በለስ ለሚን ዝተፈላለየ ትሕዝቶ ኣለዎ ሕጂ ዝተፈላለየ ትሕዝቶ ስለ ዘለዎ ሕጂ ግሪን ቀጠለ ዓይነት መስተ ቀጠለ ዓይነት መስተ ንጥቀመሉ ዝበለፀ ይሕብሳ ቢልዮ ዘለኹ ከዓ ንድሕሪ እዚ እንጀራ የለየና እ ጆላተና ምስእናለ ጆላተ ግን ካብ ኣውፂና ፀኒሕና ከተውፅኦ የብልከ መጀመርታ ብርጭቕ ፍሪኡፅ ቀሪፍና መቲርናዮ ፍሪኡፅኢናዮ ጥሒልናዮ ምሽኮር ኣብሲልናዮ ድሕሪ ምሽኮር ምብሳልና ከዓ ምዛሓለ ከዓ ትድሪም ናይ ስትሮበረ ክትገብር ትኽእል ናይ ዝደለካዮ ድሪም ክትገብር ትኽእል እንታይ ጌርናዮ ምስ ሓዊስና ኣብ ናይ በደድ ፍሪጅ ጌርናዮ ሕራይ ባረይ ኩራት ተዓዘብትና ናይ ሎም መዓልቲ ዝሰራሕናዮ ናይ ዓይነት ናይ ጆላተን ንዓይነት ናይ ሕምልቲ ክንብሎ ናይ ቀጠልያ ናይ ሕምልቲ መስተን ንዝመስል ንዝመፅ ደሎ ሰሙን ብካልእ መደብ ክሳብ ንራኸብ ድሓንቀኒ

ሰላም ከመይ ትውዕሉ? ዝኸበርኩም ተኸታተልቲ ንሎሚ ዓርቢ 21 ናሓሰ ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዘለና ጴጥሮስ መንግስት ምስ ኣቕራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ኣርስታቱ ኣምባሳደር ኤርትራ ኣብ ኬንያ ታንዛንያን ኣቶ በየነ ርእሶም ኣብ ዋዕላ ሚኒስትራት ጥዕና ምብራቕ ኣፍሪካ ተሳቲፉ ኣብ ከረን ናብ ዝተቓንዐ ዓውደ ዘተ ማሃይምነት ንምጥፋእ ናይ 5 ዓመት እስትራቴጂያዊ ውጥን ተሓንፂፁ

0: ኣብ ባፅዕ ኣብ ምሕያል ተራ ስራሕትን መሻርክቲ ኣካላት ሓኮሰየን ዘተኮረ ዓውደ ዘተተኻይዱ ብርክ ዝበላ ሃገራት ነቲ እስራኤል ኣብ ምዕራባዊ ገማግም እትኽተሎ ዘላ ፖሊሲ ምስፋሕ ሰፈራታት ኮኒነንዋ ኣሜሪካ ኣብ ልዕሊ ኪባ ተወሳኺ ቁጠባዊ እገዳ ከም ዝወሰነት ኣፍሊጣ ቻይናን ኢንዶኔዥያን ወታደራዊ ዝምድነ ንምድንፋዕ ክሰርሓ ተሰማሚዐን ኣምባሳደር ኤርትራ ኣብ ኬንያን ታንዛንያን ኣቶ በየነ ርእሶም ምስጓም ድሕነትን ለዋላውነትን ፅላት ጥዕና ኣፍሪካ ብዝብል ቴማ ኣብ ጥዕና ህፃናትን መሰረታዊ ጥዕናዊ ናብዮትን ኣተኪሩ ብ18 ናሓሰ ኣብ ዳሬ ሰላም ታንዛንያ ዝተቓንዐ ራብዓይ ዞባ ዋዕላ ሚኒስትራት ጥዕና ምብራቕ ኣፍሪካ ተሳቲፉ ኣብቲ ንሚኒስተር ጥዕና ኣሚና ኑር ሕሴን ብምውካል ዝተሳተፈ ዋዕላ ኣምባሳደር በየነ ኤርትራ ንዜጋታታ መሰረታዊ ጥዕናዊ ኣገልግሎት ንምውሓስ ጥዕና ኣደን ህፃንን ንምርግጋፅ ከምኡውን ኣብ ካልእ መድያት ጥዕና ንእትኽተሎ ኣገባባትን ዘመዝገበቶ ገስጋስን ብዝርዝር ኣብርሁ ኣብ ኤርትራ ፖሊሲ ጥዕና ንበይኑ ዝተነፀለ ከም ዘይኮነ ዝጠቐሰ ኣምባሳደር በየነ መንግስቲ ክሳብቲ ርሑቕ ከባቢታት መሰረታዊ ኣገልግሎታት ትምህርቲ ማይ ሕርሻን ካልእ ንምርግጋፅን ንምስፋሕን ኣብ ቀፃሊ ፃዕሪ ከም ዝርከብ ጥዕና ድማ ኣካል ናቱ ከም ዝኾነ ብምግላፅ ዛጊድ ተተግቢሩ ዘሎ ዘተባብዕ ከም ዝኾነ ገሊፁ ኣብ መወዳእታ ድማ ኤርትራ ተመክሮኣን ከተካፍልን ካብ ተመክሮ መሓዝቲ ሃገራት ክትመሃርን ከምኡውን ዞባዊ ቀዳምነታት ጥዕና ንምስማር ምቕሉል ዓቕማ ከተበርክት ቅርብቲ ምዃና ኣረጋጊፁ ማሃይምነት ንምጥፋ ብዝሓለፈ ዓመታት ክካየድ ዝፀንሐ ንጥፈታት ብምሕያል ክሳብ 2030 ንምጥፉ ዝሕግዝ ናይ 5 ዓመት እስትራቴጂያዊ ውጥን ተሓፂፁ ወኪል ኤሪና ሃብተ ገርግሽ ተስፋ ማርያም ብመልክዕ ፀብጻብ ንዘዳለዎ ትሕዝቶ ዳናይት ተስፋ ዝጊ ከተቕርበ
1: ሚኒስትሪ ትምህርቲ መሃይምነት ንምጥፋእ ኩሉ ዜጋ ተረባሐ ዕድላት ትምህርቲ ንምግባሩን ኣብ ዝሓለፈ 10 ዓመታት ንዝተሰላሰለ መደባት ዝግምገመሉ ዓውደ ዘተ ኣብ ከተማ ከረን ብምክያድ ክሳብ 2030 ዝርጋሕ ናይ 5 ዓመታት እስትራቴጂካዊ ውጥን ስራሕ ሓንፂፁ ኣብቲ ካብ 18 ክሳብ 21 ብደረጃ ሃገር ዝተኻየደ ገምጋማዊ ዓውደ ዘተ ዋና ዳይረክተር ክፍሊ ትምህርትን ዓበይትን ሚድያን ኣቶ ገብረ ዝግድማም ኣብ ዘስምዖ ቓል ኩሉ ዜጋ መሃይምነት ንኸጥፍእን ክንኡ ክስጉምን ብመደብ ትምህርትን ዓበይቲ ዓረዮት ምሸታዊ ትምህርትን ኮማዊ ኣብያተ ንባብን ዝግበር ዘሎ ወፍሪ ንክዕ ወት ብዝለዓለ ይስራሕ ከም ዘሎ ብምጥቃስ ተራ መሻርክቲ ክዓዝዛ ዘኻኺሩ ክሳላሰል ንዝፀንሐ መደባት ትምህርትን ዓበይቲ ብዕምቆት ብምግምጋም ናይ ዝቕፅል ዓመታት መደብ ስራሕ ንምዕዋት ተመላሊእካ ክስራሕ ብምልባው ድማ ኣብተን ዛጊት ዘይተበፅሓ ከባቢታት መደብ ትምህርትን ዓበይቲ ብዝለዓለ ክትግበር ኣብተን ዝዛዘማ ደግሲ ከየጋጥም ከኣ ልዑል ኣተክሮ ክግበር ተላብዩ ኣብቲ ኣጋጣሚ መጠን መሃይምነት ኣብ ዝተሓተ ደረጅኡ ንምውራድ ኣብ ምሕያል ምሸታዊ ትምህርቲ ምዕባይ ኮማዊ ኣብያተ ንባብ ምፍታሕ ሕፅረት መምህራንን መፃሕፍትን ብዕምቆት ተዘትዩ ሚኒስትር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ኣብ ዝሃቦ መዛዘሚ ቓል ሚኒስትሪ ትምህርቲ ምስ ሚኒስትሪ ዞባዊ ምምሕዳራት ሚኒስትሪ ምክኻልን ካልኦት ናይ ስራሕ መሻርክቱን ብምውሃድ ንዝገብሮ ዘሎ ፃዕሪ ብምምጓስ መሪሕ ተራ ዝፃወት መምህር ብምዃኑ መምህራን ሓያል ፃዕሪ ከካይዱ ኣተሓሳሲቡ
0: ብሃገራዊ ኮንፈደሬሽን ስራሕተኛታት ኤርትራ ዝተወደበ ኣብ ምሕያል ተራ ስራሕትን መሻርክቲ ኣካላትን ኣብ ሞያዊ ስልጠናን ምድንፋዕ ኣፍራይነት ስራሕተኛታትን ዘተኮረ ዓውደ ዘተ ብ18 ናሓሰ ኣብ ባፅዕ ተኻይዱ ምክትል ዋና ፀሓፊ ሃኮሰ ኣቶ ክብሪ ኣብ ኪዳነ ኣብ ሓፈሻውን እዋናውን መደባት ከምኡውን ስትራቴጂያዊ ቀዳምነታት ኣመልኪቱ መግለፂ ድሕሪ ምሃብ ኣብ መበል 12 ዙርያ ስልጠና ኣተኪሩ ኣማእዛና ሓሳባት ኣቕሪቡ ሓላፊ ክፍሊ ምምሕዳርን ፋይናንስን ኣቶ ተስፋይ ግርማይ ብወገኑ ሃኮሰ ኣብ መዳይ ሞያውን ቴክኒካውን ስልጠናን ትምህርትን ዘሰላስሎ ዘሎ ንጥፈታት ብመንፅር ሸፈኑ ውፅኢቱን ፈጢርዎ ዘሎ ፅልዋን መብርሂ ሂቡ ኣብቲ ኣጋጣሚ ብዛዕባ ኣብ ዝሓለፈ 11 ዙርያታት ስልጠና ዝተዓመ ብስታስቲካዊ ሓበሬታ ዝተሰነየ መግለፂ ተራን ኣበርክቶን መሻርክቲ ኣካላት ዝምልከት ፀብጻብ ከምኡውን ካብ 226 ክሳብ 230 ዝትግበር ስትራቴጂያዊ ውጥን መግለፂ ቐሪቡ ኣብ ማሕዳሪ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ኣስመረት ኣብርሃብ ዝሰሃበቶ መዛዘሚ ቃል ሓኮሰ ብመንገዲ ማእከል ሞያዊ ስልጠና ንዝህቦ ዘሎ ስልጠናታት ድሕሪ ምምስጋን ሰልጠንቲ ናብ ትካላቶም ኣብ ዝምለስሉ ውፅኢትን ፅልዋ

0: ናይ ዝቐሰምዎ ስልጠና ብግቡእ ክግምግምዋ ዘኻኺራ ማእከል ሞያዊ ስልጠና ሰራሕተኛታት ባፀ ኣብ ዝሓለፈ 11 ዙርያታት ብ7 ሞያዊ ዓውድታት 579 ደቂ ኣንስትዮ ዝርከቦም 1877 ከም ዘሰልጠነ ሰነዳቱ የነፅር። ኣብ ዞባ ደቡብ ኣብ ማትሪክ ናይ ዓመተ ትምህርቲ 2025-26 ብሉፅ ነጥቢ ዘመዝገቡ ተምሃሮን ብደረጃ ዞባ ልዑል ቁፅሪ ዝዕወታ ኣብያተ ትምህርትን ተሸሊሞም። ነቲ ኣብ ከተማ መንደፈራ ዝተኻየደ ስነ ስርዓት ዝተኸታተለ ወኪል ኤሪና ፊልሞን ትካቦ ዘዳለዎ ፀብጻብ ይስዕብ።
1: ኣብ ዞባ ደቡብ ብምውሃድ ጨናፍር ሃማመተን ትምህርትን ኣብ ሃገራዊ ምርመራ ካልኣይ ደረጃ ማለት ማትሪክ ብሉፅ ነጥቢ ንዘመዝገቡ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ሽልማት ደንደን ተዓዲሉ። ብ20 ናሓሰ ኣብ ከተማ መንደፈራ ብዝተኻየደ ስነ ስርዓት ካብ 3 ክሳብ ሙሉእ 4 ነጥቢ ዘምፁ 42 ሚእታዊት ደቂ ኣንስትዮ ዝርከብኦም 302 ተምሃሮ ከምኡ ውን ብደረጃ ዞባ ልዑል ቁፅሪ ዘዕወታ ኣብያተ ትምህርቲ ተሸሊሞም። ካብ ተምሃሮ እቶም 81 ሙሉእ 4 ነጥቢ ዘምፁ ክኾኑ ከለዉ ቤት ትምህርቲ ካልኣይ ደረጃ ድባርዋ ድማ ካብ ኣብያተ ትምህርቲ ተሸሊማ። ሓላፊ ጨንፈር ሃማመተ ኣቶ ግርማ ይገብሩ ኣብ ዘስምዖ ቃል ብቕዓት ትምህርቲ ብተሳትፎ ኩሉ ኣካል ከም ዝረጋገጽ ብምጥቃስ ሽልማት ደንደን ኣብ ምሕያል ተወዳዳርነትን ምኩስኳስ ቅዱስ ቅንእን ጽቡቕ ኣበርክቶ ከም ዘለዎ ገሊጹ። ወኪል ጨንፈር ትምህርቲ መምህር ብላለ ኣርኣያ ብወገና ምስጢር ብሉፅ ውፅኢት ተምሃራይ ግቡእ ምክታልን ኣተኣላልያን ወለድን ግቡእ ምኩስኳስ መምሃራንን ከም ዝኾነ ብምጥቃስ በብዓመቱ ኣብ ሃገራዊ ምርመራታት 8ይ ክፍልን 12 ክፍልን ንብሉፃት ንምትባዕ ዝካየዱ መደባት ኣብ ብቕዓት ተምሃሮ ዘተባብዕ ውፅኢት ይርከቡ ከም ዘሎ ሓቢራ። ኣብ ማሓዳር ዞባ ደቡብ ኣቶ ሃብታኣብ ተስፋፂን ድማ ንተምሃሮ የውሃንኡ ድሕሪ ምግላጽ ኣብ ዝቕፅል ናይ ኮሌጅ ትምህርቶም ዓወት ተመኒሎም። ሽልማት ደንደን ኣብ ሃገራዊ ምርመራ ካልኣይ ደረጃ ማለት ማትሪክ ብሉፅ ነጥቢ ንዘምፅኡ ተምሃሮ ዞባ ደቡብ ንምትህባዕ ኣብ 2022 ዝተበገሰ መደብ ኮይኑ ዛጊት ኣብ ውሽጢ 5 ዙርያታት 1467 ተምሃሮ ንሽልማት በቂዖም ኣለዉ።
0: ዝኸበርኩም ተኸታተልቲ ሰብ ኣህጉራዊ ዜናታት ብርክት ዝበለ ሃገራት ነቲ እስራኤል ኣብ ምዕራባዊ ገማግም እትኽተሎ ዘላ ፖሊሲ ምስፋሕ ሰፈራታት ብትሪ ኮኒነንኦ። እተን ሃገራት ነቲ ዝገለጻ እስራኤል ኣብቲ ብውግእ ዝሓዘቶ መሬት ፍልስጤም ልዕሊ 1200 ተወሳኺ ሰፈራታት ክትሃንፅ መደብ ድሕሪ ምውፃእ እዩ። መራሕቲ ብሪጣንያ፣ ጀርመን፣ ፈረንሳይ፣ ኢጣልያ፣ ካናዳን ኤውሮጳዊ ሕብረትን ትማሊ 21 ኣብ ዘውፅዎ ሓበራዊ መግለፂ እቲ ስጉምቲ ንኣህጉራዊ ሕጊ ዝጥሕስ ምዃኑ ብምውቃስ ኣብ ተግባር ከይውዕል ኣተሓሳሲቦም። እዚ ሓድሽ ውጥን ንምዕራባዊ ገማግም ኣብ ክልተ ክመቕሎ ዝኽእል ብምዃኑ ንምትፍናን እስራኤልን ፍልስጤምን ነዳዲ ከም ዝውስኸሉዮም ናይ ቀረባ ተዓዘብቲ ዘጠንቅቑ ዘለዉ። እዚ ከምዚ ኢሉ እንከሎ እቲ መደብ ንፍልስጤማውያን ናይ ህላወ ስጋት ምዃኑ ዋና ጸሓፊ ውድብ ሕብራት ሃገራት ኣንቶኒ ጉተረሽ ወቒሱ። እስራኤል ኣብቲ ኣብ 1967 ብውግእ ዝሓዘቶ ምዕራባዊ ገማግም ኣብ ዝሃነፀቶ ዘይሕጋዊ ሰፈራታት ልዕሊ 700,000 ዜጋታታ ኣስፊራ ከም ዘላ ጸብጻባት የመልክቱ። ብዘይካዚ ኣብ ልዕሊ ነበርቲ ምዕራባዊ ገማግም እተካይደ ወተሃደራዊ ተፃውኦታት ኣሕይላቶ ከም ዘላ ናይ ቀረባ ተዓዘብቲ ይጠቕሱ። ኣሜሪካ ትማሊ 21 ኣብ ልዕሊ ኪባ ተወሳኺ ቁጠባዊ እገዳ ከም ዝወሰነት ኣፍሊጣ። እዚ ሓድሽ እገዳ ንኩባንያታት ዕደና ህንፃ ከምኡን ብርክት ዝበሉ ሰብ መዚ ኪባ ዘነፃፀረ ምዃኑ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ገሊጹ። እዚ ንዋይ ዘደስክልን ንግዳዊ ንጥፈታት ዝድርትን እገዳ ኣብ ልዕሊ ህዝብን መንግስትን ኪባ ተወሳኺ ፀቕጢ ንምፍጣር ዝዓለመ ምዃኑ ዝቃላሕ ዘሎ። ኣሜሪካ ንሃገሩ ናይ ምጉባጥ ጥሙሕ ከም ዘለዋ ዝወቐሰ ፕሬዚደንት ኪባ ሙጉል ዳያዝ ነዚ ሓድሽ ናይ እገዳ ስጉምቲ ብትሪ ኮኒንዎ ኣሎ። ካብ 1960ታት ኣብ ልዕሊ ኪባ ቆጠባዊ እገዳ ወሲና ዘላ ኣሜሪካ ተወሳኺ ፀቕጢ ንምፍጣር ናብቲ ሃገር ንዝለኣኽ ነዳዲ ዓጊታቶ ከም ዘላ ይፍለጥ። ሓያል ሃገራት ኣብ ልዕሊ ኪባ ፀኒዑ ዘሎ በይናዊ ቁጠባዊ እገዳ ኣሜሪካ ክላዓል ተደጋጋሚ ፃውዒት ክቐርባ ፀኒሐን ኣለዋ። ህዝባዊት ሪፓብሊክ ቻይናን ኢንዶኔዥያን ወተሃደራዊ ዝምድነ ንምድንፋዕ ክሰርሓ ተሰማሚዐን። እቲ ስምምዕ ሚኒስትራት ምክልኻል ክልትኤን ሃገራት ሎሚ 21 ናሓሰ ኣብ ከተማ ጃካርታ ኣብ ዘካይድዎ ዝርቢ ተበፂሑ። ብመሰረቲ ስምምዕ ቻይናን ኢንዶኔዥያን ሓበራዊ ወተሃደራዊ ልምምድ ከስፋሓ፣ ወተሃደራዊ ሓበሬታ ክለዋወጣን ኣብ ምምዕባል ኢንዳስትሪታት ምክልኻልን ክተሓጋገዛየን። ከም ኣካል ትስምምዕ ዞባዊ ፀጥታ ንምውሓስ ከም ዝሰርሓ ብምርግጋፅ ግዳማዊ ምትእታው ብሓባር ከም ዝቃወማ ነፂረን ኣለዋ። ኣብ ፅላት ምክልኻልን ፀጥታ

ጥራይ ዘይኮነ ኣብ ምምዕባል ቁጠባውን ንግዳውን ዝምድናውን ከም ዝተሓጋገዛ ገሊፀን ኣለዋ። ኣብ 225 ኣስታት 170 ቢልዮን ዶላር ንግዳዊ ምልውዋጥ ዘካየዳ ቻይናን ኢንዶኔዥያን ኣብዚ ዓመት እዚ ነቲ ኣሃዝ ክብ ከም ዘብልኦ ኣሚተን። ሩስያ ኣብ ከባቢተን ምስ ጃፓን ዘከራኸራ ደሴት ኩሪል ፈተነ ሚሳይል ከም ዘካየደት ሓቢራ። እዚ ናይ 21 ፈተነ ሒደት መዓልታት ድሕሪ እቲ ፕሬዚደንት ቭላድሚር ፑቲን ኣብተን ደሴት ዘካየዶ ናይ ፈለማ

ላ ገዚፍ ወፍሪ ብምቋም ብተደጋጋሚ ከተጠንቀቓ ምፅናሓ ዝፍለጥ እዩ። ኣሜሪካ ብኩናት ንዘይረኸበቶ ዓወት ብቆጠባዊ ገዳታት ክትፍትኖ ከም ዘላ መንግስቲ ኢራን ሓቢሩ። እዚ ዝተገልፀ ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ኢራን ኣቐዲሙ ተወሲዱ ዘይፈለጥ ከቢድ ስምብራት ዝገድፍ ቁጠባዊ ስጉምቲ ክወስድ ምዃኑ ኣብ ዘጠንቀቐሉ ዘሎ እዩ። ንኢራን ብቆጠባ ንምንፃል ምስኣ ንግዳውን ቁጠባውነት ፈታት ኣብ ልዕሊ ዘካየዳ ሃገራት ስጉምቲ ከም ዝወስድ እውን ፕሬዚደንት ትራምፕ ኣተሓሳሲቡኣሎ። ኢራን ኣብ ስምዕ ክትበፅሕ ዝተዋህባ ዕድል ከምዘይተጠቐመትሉ ዝገለፀ ፕሬዚደንት ትራምፕ ነቲ ኩናት ብሰላም ንምዕራፍ ዝካየድ ዲፕሎማስያዊ ተበግሶታት ክቋረፅ ከም ዝኣዘዘ ዝዝከር እዩ። ንሓድሽ መጠንቀቕታ ፕሬዚደንት ትራምፕ ዝኾነነ ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅጂ ሃገሩ ክውሰድ ካብ ዝኽእል ዝኾነ ስጉምቲ ከምዘይትርዕዳ ነፂሩ። ኣሜሪካ ኣብ መወዳእታ ወርሒ ለካቲት ብልዕሊ ኢራን ዘበገሰቶ ወተሃድራዊ ወፍሪ ልዕሊ ትፅቢታ ኮይኑ ከም ዝፀንሓ እዮም ወተሃድራውያን ክኢላታት ዝገልፁ። ፓኪስታን ንሉዕላውነትን ግዛእታዊ ሓድነትን ሶርያ ዘለዋ ደገፍ ኣነፂራ። እዚ ዝተሓበረ ሚኒስትራት ጉዳያት ወፃኢ ክልተን ሃገራት ትማሊ 20 ሓሰ ኣብ ከተማ ኢስላማባድ ፓኪስታን ኣብ ዘካየድዎ ዝርርብ እዩ። እስራኤል ኣብ ዝሓለፈ ቀረባ መዓልትታት ኣብ መደበር ሓይሊ ኣየር ሶርያ ንዘካየደቶ መጥካዕቲ ብትሪ ዝኾነት ፓኪስታን እቲ ስጉምቲ ንኣህጉራዊ ሕጊ ዝጥሕስ ምዃኑ ኣነፂራ። ነቲ መጥካዕቲ ኣሜሪካን ቱርክን ዝርከበን ካልኦት ሃገራት ከም ዝኾነኖ እውን ኣይርስዓን። እዚ ከምዚ ኢሉ ከሎ ሚኒስትር ጉዳያት ወፃኢ ፓኪስታን ኢሳቅ ዳርን ሚኒስትር ጉዳያት ወፃኢ ሶርያ ኣስዓድ ኣልሸባይኒን ኣብ ርክቦም ሃገራቶም ኣብ ምውሓስ ዞባዊ ፀጥታ ክተሓጋገዛ ምዃነን ሓቢሮም። እዚ ከምዚ ኢሉ እንከሎ ሚኒስትር ኣስዓድ ኣልሸባይኒ ሃገሩ ነቲ ፓኪስታን፣ ቱርክን ስዑድ ዓረብን ኣብ ዝሓለፈ ቅንያት ዝኸተሞ ወታደራዊ ውዕል ከምቲ ድግፎ ብምጥቃስ ዞባዊ ኣገዳስነቱ ልዑል ምዃኑ ኣረድዩ። ሚኒስትር ኣልሸባይኒ ኣብ ውሽጢ 19 ዓመታት ኣብ ፓኪስታን ምብፃሕ ዝፈፀመ ናይ ፈለማ ሚኒስትር ጉዳያት ወፃኢ ሶርያ ምዃኑ ፀብፀባት ይሕብሩ። መጠን ብርሰት ጫካታት ኣማዞን ናይ ብራዚል ኣብ ቀዳማይ ፍርቂ 226 ምስ ተመሳሳሊ እዋን ናይ ዝሓለፈ ዓመት ክነፃፀር እንከሎ ብኣስታት 20 ሚታዊት ከም ዝጎደለ ፀብፀባት ሓቢሮም። ብመሰረቲ ፀብፃባት ካብ ወርሒ ጥሪ ክሳብ ወርሒ ሓምለ ኣስታት 350 ትርቢዒት ኪሎ ሜትር ጫካታት ከም ዝበረሰ፣ እዚ ድማ ምስ ናይ ዝሓለፈ ዓመት ክነፃፀር እንከሎ ከም ዝነከየ ተፈሊጡ። መንግስቲ ብራዚል መጠን ብርሰት ጫካታት ኣማዞን ኣብ ቀዳማይ ርብዒ ናይዚ ዓመት እዚ ብ17 ሚታዊት ከም ዝጎደለ ምሕባሩ ዝዝከር እዩ። እዚ ተርእዮ መንግስቲ ብራዚል መጠን ብርሰት ጫካ ክሳብ 230 ክገጥኦ ኣውፅእዎ ንዘሎ መደብ ተስፋ ዝህብ ምዃኑ እዩ ዝግለፅ ዘሎ። ብርሰት ጫካታት ኣማዞን ቅልጡፍ መግቲ ምስ ዘይግበረሉ ብቐሊሉ ክሓውስ ዘይክእል ኣካባብያዊ ዕንወት ከስዕብ ከም ዝኽእል እዮም ተጣበቕቲ ኣካባቢ ከጠንቅቑ ፀኒሖም። ጫካታት ኣማዞን ብዘይካቲ ኣብ ምግታእ ክሊማዊ ነውፅ ዝፃወቶ ወታዊ ተራ ኣብ ዕቃቢ ህይወታዊ ብዝሕውነት እውን ልዑል ኣበርክቶ ከም ዘለዎ ክኢላታት ይሕብሩ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ኣምባሳደር ኤርትራ ኣብ ኬንያን ታንዛኒያን ኣቶ በየነ ርእሶም ኣብ ዋዕላ ሚኒስትራት ጥዕና ምብራቕ ኣፍሪካ ተሳቲፉ። ኣብ ከረና ብ ዝተቓንዐ ዓውደ ዘተ ማሃይምነት ንምጥፋ ናይ 5 ዓመት እስትራቴጂያዊ ውጥን ተሓንፂጹ። ኣብ ባፅ ኣብ ምሕያል ተራ ስራሕትን መሻርክቲ ኣካላት ሃኮሴን ዘተኮረ ዓውደ ዘተ ተኻይዱ። ብርክት ዝበላ ሃገራት ነቲ እስራኤል ኣብ ምዕራባዊ ገማግም እትኽተሎ ዘላ ፖሊሲ ምስፋሕ ስፍራታት ኮኒኑኖ። ኣሜሪካ ኣብ ልዕሊ ኪባ ተወሳኺ ቁጠባዊ እገዳ ከም ዝወሰነት ኣፍሊጣ። ቻይናን ኢንዶኔዥያን ወታደራዊ ዝምድነ ንምድንፋዕ ክሰርሓ ተሰማሚዐን። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተረፉ መደባትና ሰላም።

ክቡራት ተዓዘብትና ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣገረምቲ ዝኾኑ ፍጻመታት ናይ ዓለም ኣብ መዝገብ ክብረ ወሰን ናይ ሰፈሩ ትሕዝቶታት ሒዝሃልና ክትቀርብ እያ። ንምሉእ ትሕዝቱ ናብታ መደብ ከስግረኩም እየ። ተኸታተሉ።

ዝነውሐ ጸጉሪ ትውንን ህንዳዊት። ካብ 2015 ጀሚራ ጸጉራ መቐስ ስለ ዘይሕለፈትሉ ክንደዚ ንውሓት ክህልዎ ከም ዝኽኣለያ ሬኑ ድሃርያል ትዛረብ። ቁመት ጸጉራ ኣስታት 2.5 ሜትሮ እዩ ተለኪዑ። ካብ 2015 ጀሚረ ጸጉረይ ከንውሖ ጸኒሐ። ኣብ ባህሊ ህንዲ ነዊሕ ጸጉሪ ከም ምልክት ጽባቐን ልምድን እዩ ዝቝጸር። እዚ ኸኣ ጸጉረይ ክሳብ ክንደዚ ከንውሖ ዝደርኸኒ ትብል ሬኑ። ነዊሕ ጸጉሪ ምክንኻን ካብ ክትግምቶ ትኽእል ንላዕሊ ትዕግስቲ ይሓትት። ንምሕጻቡን ምምሻጡን ሰዓታት እዩ ዝወስድ። ምስጢር ነዊሕ ጸጉሪ ምውናን ካብ ፍርያት ኬሚካላት ተቖጢብካ ካብ ተፈጥሮዊ ፍርያት ዝተሰርሑ ዘይትን ሻምፖን ምጥቃም እዩ ብምባል ትመክር። ሬኑ እቲ ትጥቀመሉ ፍርያት ባዕላ ስለ ትሰርሖ ኣብ ማሕበራዊ መራኸቢታት ትዝርግሖ እያ። ክሳብ ሕጂ ብዝነውሐ ጸጉሪ ኣብ መዝገብ ካብ 2004 ሰፊራ ዘላ ቻይናዊት ዚ ቺውፒንግያ። ቁመት ጸጉራ 5.5 ሜትሮ ተለኪዑ። ድሕሪያ ህንዳዊት ሬኑ ዩክሬናዊት ኣልያ ናይስሮቫ ካብ ሬና ብ5 ኢንች ጸጉራ ብምሕጻሩ ድማ ሳልሰይቲ ይስርዓ።

ኣብ ካናዳ ኣድማሳዊ ኣዋጅ ምሕላው መሰል ኣግራብ ብወግዒ ጸዲቑ። ኣድማሳዊ ኣዋጅ መሰላት ኣግራብ ብሪካርዶ ሬይ ዝተባህለ ውልቀ ሰብ ዝተጻሕፈን ዝተበገሰን ምዃኑ እዩ ዝሕበር። ኣብ ካናዳ ከተማ ኩቤክ እትርከብ መምሕዳር ትራሰ ቮድሬይል ብ9 ሰነ መሰረታዊ መሰላት ኣግራብ ኣፍልጦ ዝህብ ውሳነ ኣጽዲቓ። እዚ ተግባር እዚ ኣግራብ ህይወት ዕቤትን ዳግመ ጥጣዕን ስለ ዘለዎም መሰል ኣፍልጦ ዝህብ እዩ። እታ ምምሕዳር ነቲ ብሪካርዶ ሬይ ዝተጻሕፈን ዝተበገሰን ኣድማሳዊ ኣዋጅ መሰላት ኣግራብ ብወግዕያ ኣጽዲቓ ትርከብ። እተን 3 ቀንዲ ዓንቀጻት ናይቲ ውሳነ ኣግራብ ህያዋን ፍጡራትን ሰብኣዊ ረብሓን ዝህቡ ህይወት ኣብ ምድሪ ኣብ ህላወኦም ዝምርኮስን ሰባት ድማ ምስኦም ብምሕዝነት እናተደጋገፉ ክዋስኡ ከም ዘለዎም ተገሊጹ ይርከብ። ከንቲባ ሚሸል ቦርዶ ኣግራብ ብስርዓተ ስሮም ኣቢሎም ዘስተንፍሱን ኣብ ነንሕድሕዶም ዝረዳድኡን ህይወታውያን ስለ ዝኾኑ ንሰባት እውን ካብ ብዙሕ ነገራት ዝከላኸሉ ምዃኖም ገሊጹ። ቦርዶ ኣግራብ ክንከላኸለሎም ኣለና፣ ክቑረፁ እንተኾይኖም ድማ መጀመርታ ክትክኡ ኣለዎም ብምባል ብተወሳኺ ህዝቢ ዝተኽልዎም ፈልስታት ንኽቐርብ ከም መደብ ተታሒዙ ምህላው ኣረዲኡ። ኣግራብ ምቖት ከተማታት ንምንካይ፣ ጽሬት ኣየር ንምምሕያሽ፣ ብዙሕነት ህይወት ንምሕላውን ስለ ዝሕግዙ ሓቀኛ ሓምላይ ትሕተ ቕርጺ ምዃኖም ገሊጹ። ቦርዶ ኣብ ምቅላስ ለውጢ ክሊማ ክመጽእ ከሎ እቲ ዝዓበየ መሓዝኦም ገረብ ምዃኑ ይሕብር።

እዛ እንዕዘባ ዘሎና ዓባይ ቶርታ 500 ኪሎግራም ወይ 500 ኩንታል ትምዘን ብስጳንያዊ ሼፍ ማርክ ስዋረዝ ኣብ ዝቐረባ መዓልታት ተሰሪሓ። እታ ቶርታ 3.5 ሜትሮ ቁመትን 1.8 ሜትሮ ስፍሓትን ዘለዋ ኮይና ካብ ናይ መርዓ ቶርታ ንላዕሊ ግን ናይ ቤተ መዘክር ስራሕ ትመስል። ዋላ እኳ መብዛሕትኡ ግዜ በይኑ ዝሰርሕ እንትኾነ ነዚ ፍሉይ ዝተዋህቦ ጠለብ ብዘይኣበር ንምቕራብ ግን ኣዕርኽቱን ንገለ

ኣባላት ስድራ ቤቱን ሓገዝ ሓቲቱ እዩ። ስዋረዝ ነቲ 33,000 ዕምባባታት ኣብ ልዕሊ እቲ ቶርታ ምቕማጥ ጥራይ ንባዕሉ ፍሉይ ጻዕሪ የድልዮ ከም ዝነበረ እዩ ዝገልጽ። ማርክ ስዋረዝ እቶም መጻምቲ እቲ ቶርታ ካብ ንቶርታ ንታሪኻዊ ህንጻ ዝመስል ክሰርሓሎም ከም ዝሓተቱ እዩ ጠቒሱ።

0: is where we train humanoid robots from the ground up.
1: ቻይና ንተምሃሮ ሮቦት ቤት ትምህርቲ ኸፊታ። ቻይና ኣብ ከተማ ሃንግዝሆ ንተምሃሮ ሮቦት እተገልግል ኣብ ዓለም ናይ መጀመርታ ቤት ትምህርቲ መሪቓ። እዚ ስጉምቲ ብሰፊሑ ሮቦታት ኣብ ስራሕ ንኽዋፈሩ ዝሕግዝ ብዝተዋደደ ስርዓት ገምጋም ክሓልፉን ስልጠና ወሲዶም ሞያዊ ምስክር ወረቐት ንኽህልዎም ዝዓለመ ምዃኑ እዩ ዝሕበር። እቲ መደብ ኣብ ዝለዓለት ጥርዙ ዝበጽሕ ኮይኑ ሮቦት ስርሖም ንምጅማር ብቑዓት ዝኾኑ ፍሉይ ናይ ምስክር ወረቐት ክሳብ መሃብ ይበጽሕ። ተልእኾ ናይታ ቤት ትምህርቲ ካብ ምዕባይ ኣካላዊ ዓቕሚ ሮቦታት ንላዕሊ ዝኸይድ እዩ። ነቲ በሊሕ ሓንጎሎም ብዝያዳ ንምሕያል ኣብ ዝተሓላለኸ ቅዲ መነባብሮ ዓለም ዕማማት ብብቕዓት ንኽፍጽሙ ዘኽእሎም ኣብ ርድኢት ስነ መጎታዊ ምኽንያትን ናይ ውሳነ ዓቕሞምን ይሰርሕ ከም ዘሎ ክፍለጥ ተኻኢሉ። እቲ ስልጠና 4 ቀንዲ መድረኻት ዝሓቆፈ እዩ። ብናይ ጥዕና መርመራ ይጅምር። ነፍሲ ወከፍ ሮቦት ኣሰራርሓ ሃርድዌሩ፣ ስርዓተ ምሕደርኡን ምትእስሳር ኣልጎሪዝምን መርመራታት ይወስድ። ብድሕሪኡ እቲ ሮቦት ናብ ፍሉይ ስልጠና ይሰግር። ኣብኡ ድማ ምስቲ ድሓር ዝሰርሖ ስራሕ ዝመጣጠን ሞያ ይወሃቦ። ሳልሳይ ደረጃ ዝተመደበሉ ዕማማት ብኣድማዕ መንገዲ ክፍጽሞ ይኽእል ድዩ ንምፍላጥ እቲ ሮቦት ኣብ ግብራዊ ናይ ስራሕ ሃዋህው ይጽመድ። እቲ ናይ መወዳእታ 4ይ ደረጃ ሞያዊ ምስክር ወረቐት ምዕዳል ኮይኑ ዓቕሚ ነፍሲ ወከፍ ሮቦት ኩሉ መዳ ያው ገምጋም ተኻይድሉ ኣብቲ ወረቐት ይሰፍር። ሕምቕ ዝበለ ሮቦት ድማ ነቲ ምስክር ወረቐት ንምውሳድ ዘድሊ ረቑሒታት ክሳብ ዘማልእ ናይ ስልጠናን ትምህርትን መደቡ ይቕጽል።
0: Yes, I can speak English. The robot school is where we train humanoid robots from the ground up. Think of it as a complete journey, starting with the very basics of the robot body and hardware.

ያንያን ጂያብ ብከምዚ ኣቃወማ 33 ዕንክሊል ኣብ ነፍሱ ከሽከርክር ብምቕኣሉ ንብዙሓት ኣገሪሙ። ያን ነቲ ቅድሚ ሕጂ ተታሒዙ ዝነበረ መዝገብ ክብረወሰን ብ10 ዕንክሊል እዩ ረቲዕዎ።

ያን ኣብ 218 ስብሒ ጸላም ከብዲ ገይሩ ከም ዘሎ ፈሊጡ። ሓኪሙ ድማ ክብደት ክቕንስ መኺርዎ። ዋላ እኳ እቲ ቐንዲ ስብሒ ንምጉዳል ውፅኢታዊ መንገዲ ቀስ ብቐስ ብምቁፅጻር ኣመጋግባ ዝመጽእ ምዃኑ ይፈልጥ እንተኾንኩ ኣብቲ እዋንእቲ ንኣካላዊ ምንቅስቓስ ትጠቕመኒያ ዝበልክዋ 2 ኪሎግራም ትምዘን ዕንክሊል ገዚአ። ኣብ ውሽጢ ሓደ ወርሒ ድማ ካብ 80 ኪሎግራም ናብ 63 ወሪደ ክብል ምስትካል መዝገብ ክብረወሰን ጊነስ ተዘራሪቡ።

0: ተለይ ድሕን ኢኸ
1: ሓንቲ ቆልዓ ዓዲ ተላሊ ኢልካ እዚ ንትነ ማርያም መፍለይ ዘይብላ
0: እንታይ
1: ሞናሊዛ ሞናሊዛ ቅድሚያ ወላ ሓንቲ ይብል ሸበጥ እያ ሞናሊዛ ኣብ ቅድሚያ ድኽነት ድኽነት ኣበያ መሰረት ገይራ ዘላ ርኢ
2: ናይ ኣቦኸባድላሊትንፅል መቕልቲ እኳ ትመልሰኒ
3: ሰዓት ሓሙሽተ ፈረኻን ክመልሰልከ ሰዓት ሓሙሽተ ፈረኻን ተንባድላ ላዓል ንታሓን ተብፀለይ መስዓት ተራኺበ ሸሃሰት ኢና ክመልሰልከ
2: ቀልጢ እኳ ትመልሰ ሰዓት ኣርባዕተ ክገሸሉ እዩ ኣቦይ
3: ድሓ ክሳብ ሰዓት ሓሙሽተ ፈረኻን ዘሎ ፅናሕ ትብሎ እንታይ ዶ ፀገም ኣለዉ
1: ሃሎ መን ይኸ ወይንታ
4: እዋኖ ይንተ
1: ኣነ ዳንኤል ይበሃል ወይንታ
4: ዳንኤል
1: ማለት እስኸ እኳ ይትፈልጥኒን ኢኺ ኣነ ግን ይፈልጠኪ እየ ወይ ኣብ ሓደ ውራይ ኣብ ውራይ ናይ ፋሚሊ ተኣኻኺብኩም ከሉ ኸ ይርአኪ
4: ኣብ ውራይ ናይ ሰብ ኣነ ኳ ገሪ ንዘሉስ መን ቴሌፎን ሂብካ መን ይኸ ሽመይ ነጊድካ
1: ቴሌፎን ድኣ እሞ ደላይ ድኣ ስእንደ ኢልክ እየ ኣበይ ስእንደላይ ግን ከይደ ደድሕሪ ክገዛኹም ከይተረፈ እየ ዝፈልጦ ኣነ ዘለኹ ወይንታ ኣነ ዘለኹ ለይቲ ሙሉእ ለይቲ ምስልኽብ ዓይነይ ክረአየኒ ሙሉእ ለይቲ እየ ክትሓድር በቂ ደርሆ ነቆ የርክበን ደርሆ ነቆ እዩ ዝገላግለኒ ደርሆ ነቆ ኣብ ሕጂ ሲ ከም ወዲ ኣዳም ከም ሓዊ ዘለ ክመጠም ሽግረይ እንተተረዳእ ክን እንታይ ምስለ ክብንተ
4: ሕጂ እንታይ ክትብለኒ ዘለኻ
1: እሞ ፅባሕ ዘይንራኽ እንታይ ፀገም ኣለው ይንተ ፅባሕ ፅባሕ ሰዓት ሓሙሽተ ዘይንራኽ
4: ሰዓት ሓሙሽተ በቂ ርሓ ንሳኻኸማን ዘለኸዮ ኣንዳድሓን ተሓገዘካ እየ
1: ብጣዕሚ ይቀኒየለ ብጣዕሚ ይቀኒየለ ካብዚ ምድሪ እዚ ክሳብ ሰማይ ይቀኒየለ ክሳብ ሰማይ እወ ሕጂ ፅባሕ ሰዓት ሓሙሽተ ልክዕ ድሓን ኣፍታ 200 ቁፅሪ 200 ጎደና
4: ዋላ ጎደና ኢኸ ፈሊጥከዮ
1: ናብኣ ክመፀክ የልካ ኣብኣ ፅንሕና ኣፍታ 200 ጎደና ክመፀክ ረ ራይ ው እንታይ ይቀኒየለ ሎሚ ለይት ስከመይ ኮን ሩፍታ ክውጋሕ ይቀኒየለ
3: ንፅባሕ ሰዓት ሓሙሽተ ፅባሕ ሰዓት 4 ምራጭ ንባድላሒትካ ይንገሳ
2: ገምፀልካ
3: ናብታ ቪላይ ናብታ ፀዋዕኻ ቪላይ

0: 色，没有工作，这个人搬到家。
1: 我走掉。

0: በቃ ሕጂ ግን ኣብይ ኣለኻ ሕጂ ከማይ ክነጥበክ እየ ከንበረት ክነጥብ ኣብይ ኣለኻ እሞ በቃ ኣብቲ ናይ ብቐዳማይ ዘይመፅእ ኣብቲ ናይ ብቐዳማይ ቦታ ታክሲ ታክሲ በቃ ድሓን ሕጂ ብኩንትራት ታክሲ ክመፅእ ክነጥብ እየ ኣፅንሕኒ ሕጂ በቃ ሃረ ቻውል
1: ጠጠውኢላእዚኣዲፈሰብኣብዚኣማሬታ
0: ተሃዊ ኮይኑ ሰብ ጠጠው ኣቢ ኮይኑ ዘንክልተ ኣንጎለዋል ኣብርሂኒ እጃ
2: ብሓፍርዱ ምስ ገረማርያም ሽሙ ሰብደይ ዕዶክታቶ
0: ሽማበይ ገረማርያ ምኳ እንዳመነጊርክ በጃ ሰለስተ ኣንጎሎ
1: መቐነት ምጥቃም ካብ ሓደጋ ይከላኸል ዝብል ተራፊክ
2: ተራፊክ ብማዕፀ ክትኣቱ ድሓፈርካስ ብፍንስትራስ ናይ መቐነትካ ትዛርብ
0: ተዓቕሊ እንዲ ፀቢብኒ እንታይ ሞ ክገብር
2: ሰብ ዲኻ
0: ቁሩብ ደቂ ኣንስትዮ እኳ ትሕሻ እምበር ክትረረጊ ፆምካ እዮም ዝኸዱ በቂ ቁሩብ ዘና 4ርባዕተ ኣንጎሎ ቴቤብላ እንዲዛ ንኪና ይቀኒየለ ይፅ
2: ገንዘብካ ገንዘብካ ዝሓውን
0: ይቀኒየለ
2: ገንዘብካ
0: ይቀኒየለ ፅቡቕ ዝገበረ ሰብ ብሰማይ ዝረኽቡ
2: ወይ ተስርሕካትፍረምብላ ኣብ መካኒክ እንዳፀኒሐ ግሮስ ንፀይቀካ ከይወልወልዋሶ ኢሎም ክፅልዎ
0: ኣንቲ ንታይ ዓይነት ሰብ ያሳ ናብ ግሮሶ ዘለዎ ሰድ ኮፋብልግል ሓንቲ ሓሳድ ይኽስኽ
2: እንታይልካ
0: ሓሳድ ይኽስኽ እዩ
2: ንዓ መናዲኻ ብሓይል ተሰቕል ኢሉ
0: ብሓሳብ ብሓይል ተሰቕል ዝበሃል ነገር ከማ ክጓል ሂማም ቆፂር ኣብ ግሮሶ ኮፍ ክተብግል እንታይ ክትረኽብ ኣነ ሃዝራት መርኩ ግን ኣየድልየኒ
2: እንታጥዕና ኣለዎ ድ
0: ኖኖ ኣነ ገጃ ቢሎም ተፃርፍ ግን ኣየድልየኒ
2: ንዓስኩ
0: ተፃርፍደፊት ብስርዓት
2: ተባበር
0: ፎኒዮ ፎኒዮ ንካበር ዓይኒ ኩፃ ንከባበር ተኮ ይገብር ብምድህላይ ብምዝንጋ
2: ዲኻ ንስክትገብር ዲኻ ወዛንጅስ ዲኻ

ክብራት ተዓዘብትና ትሕሶታት መደባት መወዛይኪኹም ዘለኹም ትከታተሉና ትህሉ ተስፋ እናገበርኩ ናብዛ ስዒባ ትቐርብ ትሕሶ መደብና ይኸስግረኩም። ንድሕሪት ምልስ ኢልና ኣብ መጠረሻ ናይቲ ሰዓታት ዝነበረ እዋን ብፍላይ በታ ሙኒራ ከምኡውን ዋመይ ዝብላ ደርፍታት እዩ ዝያዳ ዝፍለጥ ስነ ጥበባዊ ኣስመሮም ወልደ ገብርኤል። ንድሕሪት ተመሊስና ነተን ዝነበራ ደርፍታት ከምኡውን ኣብ ስነ ጥበብ ዘለዎ ተመክሮ እንታይ መስል ሒዝናልኩም ቀሪምና ኣሎና። እዚ ስነ ጥበባዊ ዝምበኣር ካብ ስደት ናብ ዝዓዲ መፅኡ ንስድራ ክርኢ ወይ ንሃገሩ ንክበፅሕ ኢና ረኪብና ዘለና ምስኡ ዝተገብረ ዕላል ምበኣር ስዒቡ ክቐርበልና እዩ። ትከታተሉና ብኣኽብሮት ንዕድመኩም።

ደርፍታቱ ኣብቲ ዝነበረ ወፃእ ሃገር ሰሪሕወን ናብ ሃገሩ ብምምፃእ ምስ ዘርግሐን ኣብ ልቢ ብዙሓት መንእሰያት ክሓድራ ግዜ ይወሰዳን ክሳብ ሎም እውን ካብተን ተዘከርቲ ጣዕመ ዜማታት እየን። ንሎም እምበኣር ነዝነዊሕ ዓመታት ካብዚ ሞያ ተፈልዩ ዘሎ ስነ ጥበበኛ ኣስምሮም ወልደ ገብርኤል ንዕረፍቲ ናብ ኣስመራ መፅዩ ኣብ ዝረኸብናዮ ኣጋጣሚ ዘካየድናዮ ዕላል ከነቕርበልኩም ኢና። ሰናይ ምክትታል።

ከም ሰብሳ ጀሚሮም ካብ ኣስመራ ናብ በዓል መሃጀር ኣብዓል ሕመራ ሕርሻ ይቦ እጃዊት ኣነ ዝኣብ ውለድ ማለት እዩ ድሕሙራት ቤትና ንኤርትራ ንመፅእ ካብ ኤርትራ ክሳብ ሳሳይ ኣርባዓይ ክፍሊ ኣብ ኮምባተማ እዮ ኣብዚ ኣስመራ ካብ ውሽዑ 75 ካብ ዝመፅእ ካብ ኤርትራ ካብ ስማ ማለት እዩ ናብ ናብ ስደት ሱዳን ኮመ ሱዳን ከይድ ክሳብ 84 ኣብ ምፃ ኣብ ምሃር ናብ ራየ ማት ድሓረይ ድ 84 ኣነ ምስ ሓወይ ንጀርመን ከይድ ብናይ ሓብቲ ዕልበ ማለት እዩ ሓብቲ ኣብ ያ ሽዑ ሂወት ኣብ ጅምር ናይ ጀርመን ቤት ትምህርቲ እውን ጅምር ደቂ 1 ሓደ ክልተ ቢና ንኸው ማለት ሽዑ እቲ ኮሚኒቲ ናይ ኤርትራ ክሳይሩ ብዙሕ ይበሩ ኣብቲ ሓንቲ ፋሚሊ ኣብቲ ሓንቲ ፋሚሊ ግን ኩሉ ዜ ክትረኽበ ቀደም ቀደም ሎም እንዳክስቶ ጉንሰቲ ፅባሕ ሓንቲ ቀዳም እንዳክስቶ ኣብ ኣታ ሂወት ነይራ እቲ ኮሚኒቲስ ኣይተጣፈን ነይሩ

0: ናብ ሙዚቃ ዝኸደ ዝምባለ ኣይነበረካ፣ ናብ ትምህርቲ ነርካ፣ ናይ ኩዕሶ እውን ዝምባለ ነርካ። ስለዚታ መጀመርያ ንሙዚቃ ክትፈትዎ ዝገበረካ ኣጋጣሚ ወይ ደራፋይ ክናክትከውን ዝተኸፍተተልካ ዓድል ኣብ ከመይ ኣጋጣሚ ነይራ?
1: ሽዑቲ ሙዚቃ ኣጃብራ ሓለበት ነይሩ ከምቲ ኣብ ገዛ ካብ ኮፍካ ሻ ሽናይ ላግዛት ዝፃወቶ ግድምታት
2: ዝተረዳዳሉ ግዜ 991 መጨረሽታ ነይሩ ማለት እዩ። ሽ ክንላለ ኮሉናስ ከምዚ ኖርማል ፓርትነር ዘይኮነስ ኖርማል ፍልጠት ጥራሕ እዩ ነይርና። ሽዑ ድሕሪ ናይ ነፅነት ኤርትራ ምስ መፀት ሶኢሉ ክራር ሒዙ ኣብ ገዛ ምስ ሓዊ ኮይኖም ሓዊ ክራር ወቅዕ እሱ ከዓ እንዳንበበ ይደርፍ ድሕሪ እዩ ንሕና ንስሓቅ ኢና ቪድዮ ንመልኦ ገለገለ ሽዑ እዚኦም ናይ ኮሚኒቲ ከዓ ይደርፍ መሲልዎም ዓዲሞሞ
1: ሓንተ ደርፍካ ንጋሩ ሳታ ዛውያ ዝኮም ፅሒፈ
3: ትገጥመ ማለት እዩ
2: ሰላሊያ ኣብ ቦሎኛ እያ ተደሪፋ ነራ።
1: ዳሓረይ ኣነ ሙለይቲ ዛውያ ይብል
3: ከመይ ተላሚድካ
1: ሕጂ ነታ
3: ነቲ መደብከት
1: እዛ መደብ ድ ምፃ ኣለኹ
3: ክንደይ
2: ተላሚድካሽዑንሽዑን እንዳንበበ ፀር
1: ተማሃራይ ኣነ ዛውያ ይብል ህዝቢ ርዮም ናብታ ጥራ ዘድርኢ ዛውያ ይብል ሰበይት ጣቃ ዕሰርሰዕ ሽዋይ ዘሕደርና ኮንሽ ወላ ይ ደርፊ ማለት እዩ ተባሂሉ
3: እስከስማዓና ንሽ
1: ዛውያ ሰለል በል ትወለሎ ሰለል በል እንዳክመዘይ ሎ ደርፊ ንበትና ሳይና ደርፊ እዚ ኣብ ናይ ባንክ ለ ዘለዎም ኣብ ስለ ዝነበሩ ኣብዚ ሎ ደራፋ ክዓቢ ዝኽእሎም ንሽቱ ጋር ይዕድሙ ማለት እዩ ምፅናዕ ተጀሚሩ ስውዕ ደርፊ ደርፍ
2: ባንድ ፈጢሮም ሽ
1: ናይ ነፅነት በዓል ናይ ደቂ ኣንስትዮ ዶ ከም ሰብ
2: ወናይ ስንኩላት
1: ሱስ ምስ ናይ ኤርትራ ኮሚኒቲ ተሓዘ ከምዚ ደፋ በዓላት
2: ወፈያ ከዓ ናይ ወፈያ ከዓ ናይ ውግእ ዝነበረሉ ግዜ ናይ 2000
1: ሽዑ ናይ ድሩፍ ናይ ክደርፍ ናይ ወትኩል ዝበዝሕ ናይ ወትኩል

0: so drüber tasseln wird.
1: Mit Rinse mein, in der Lage weh, der ein wird für Kulle des Weh, a kurze Pelo, a circa Fika, a Kulle mit Ei, mit Kajin Pika, der Gatalais, du hast da hin, du wird kein. Das ist einfach gesagt, also ich, da hätte ich auch nicht mehr können sie. እጂ ኣምሳት ወምስከስ ሰብ ገንዘብ ትጥቃ ተወፉ ማለት
2: እዩ ንኣስታ ሰለስተ ወርሒ ዘካየድካዮ ኣብ ናይ ጀርመን ኮንሰርት ጎኒ ጎኒ እቲ ማሕበራዊ ሂወት ከኢኻ ተካይድዎ ነርካ ማዕርክ ንደይ ክብደት ነይርዎ
0: ኣብ ጀርመን ኣነ ዝገበርኩ ኮንሰርት ማለት እዩ ኣብ ብዙሓት ማለት ኣብ ብዙሕ ሃገራት ቅድሚ ምምፃእ ማለት እዩ ኣብቲ ናይ ወራት ግዜ ማለት እዩ 280,000 ዴማርክ ማለት እዩ ተወፊ ተወፊ ሾ ማለት እዩ
3: ፅዕቁ ዝነበረሉ ኩናት ብጣዕሚ ሰብ ዲስኣፖይንት ዝኾነሉ ግዜ ሽዑ ዝኾነ ሰብ ዓዓሙ ክገብር ውፍ እዩ ነይሩ ማለት እዩ ሕጂ እዚ ከዓ ኮንሰርት ገብር ብሓንቲ ለይቲ ንድሕር ብምና ብሃገራዊ ንሕ ኮይን ኩሉ ሰብ ድስዕበኪ ልዕሊ 24,000 እቱ ብታ መሸት እያ እቲ ዝነበሮ ማለት እዩ ተጠቅዖ ወላ ይኹን ወላ ገሎ ይኹን ኩሉ ስምዒታዊ ስለዝኾኑ ተን ገንዘብ ተኣኪበን እሱ ሓንቲ ሳንቲም ኣይወስድኒ ኣይክፈልኒ ወላ ሰዓቱ ወላ ገድመ ኩሉ ውፍ እዩ
0: ሎሚ ኣብ ዝፃወት ፅባሕቲ ፅሓቲ ኩና ፃወት ዳሕረይ ተወፊዮ ብፅሕፈት ማለት እዩ ሽዑ ሶም ንዝምክሎ ንኮት ኣካል እዩ ማለት እዩ

0: ብድሕር እዚ ኣስመሮም ኣብቲ ሞያ ዝያዳ ምልከትን ፍቕርን ክሕድር ብምጅማሩ ባዕሉ ዝደረሶ ግጥምን ዜማን ምስ ግጅሉ ብምዃን ኣልቦም ንምስራሕ መደቦ
1: ነውፅእ ሞ ንክል ዓዲ ኣብ ዓዲና ንላዩ ኣብ ዓዳ ምክንያት ትግርኛና ሰባ ንገር ክኸውን ተባሉ ግን ዳሓን ትሬት ተባሂሉ ኮይና መቸን ኣብዛ ኩሉ ክክበር ከሎ ግን ሓንቲ ወርሒ ዘረትና ግዜ ኣይቲ ዝተጀመረ ነገር የሉ ኣብዛ ውሒ ካሰብ ክርካ ሓቲምካ ዝተዓተት ምገስ እወ ኣብ ናይ ኤክስፖ ሽዑ ኣብዚ ተካሴኣነ ታ ሙኒራ ታልዋመይ ትብል ደርፊ ሓንቲ ካብፅ ካይ እሰን ክልትኦም ታ ሙኒራ መክሳ መምላእታ ራ ሸውዓተ ኣውፅናስ ወዲና እሞ ሸሞንቱ ትኾነ ተባሂሉ ሽዑ ስዑ እታ ሙኒራ መምልእ ካሴት ግርያ ማለት መጨረሻ ኣብ ሓንቲ ለይቲ ዜማኣ ገጥማ ይበለ

0: ሙኒራን ልዋምን ዝብላ ደርፍታት ከም ዝኽተዕለን ፅናሕካ ኣብ ኣዝዩ ሓፂር ሰሙን ዘይመልእ ግዜ ኢኻ ሰሪሕካ ግጥሚ ባዕልኻ ዜማ ባዕልኻ ሞ ከዓ ኣብ ዝበዝሐት ናይ ቁልዕነት ሂወትካ ብደገ ነይሩ ወላቲ ናይ ቋንቋ ምልከት ክሸግረካ ኽእል ነይሩ ኮይኑ ግን ኣዝየን ፍሉጣት ደርፊ ክሳብ ዝእዋን ኮይነን ክልቲአን ከመየን ነይረን ስከብ ድምፅኻ ከዓ ክተስማዓና
1: ደርፊ ስናተ ክማሮ ተባሂልና ማለት እዩ ጅስ ሽዕ ግዜ እ ናይ ምስ ኣቶሜርካ ንዲ እጂ ስዑ እንታይ ተባሂልና ሽዑ ንስኹም ናይ ፍቕሪ ውፁ ንስኹም ከ ናይ ምስካበል ግበ ተባሂልና ማለት እዩ እጂ ናይ ፍቕሪ ካልኣስ ንጓል ግርፅ ክሳብ ክማሎ ተባሂሉ እማ ኣነ ሽዑ ቅምታ ዜማ ውፀኢ እንታ ግጥሚ ንፅሕያ ማለት እዩ
2: እጂ ሰነይ ና ፍቕት እያ
1: እጂ ሽዑ ወፅርካ ማለት እዩ እቲ መፅርካ ምሽ እዚኣ ከምዚ ኣ ንግበራ እናጓልናርካ ምስቲ ፖርት ተትሕዞ ደርፊ ኮይና ማለት እዩ ሽዑ ከምታ ሞኒራ ማለት እዩ ከምታ ሞኒራ እ

عيني دا دا دا دا دا كسا مع نقاك كسا بيرسي زيت بيو كلو سويت زيت

እስራ ምሻ ካርካብ ዛላት ሰመ ኣብ ገለገለ ጋጥ ምስቲ ክራይቶም ዘርክፅኦም ምስ ኩነታት ተሓዘ ነይሩ ከም ገለ ጋጥ መካ ተዕንቀፍ ገለጥ ምስ ኩነታት ትወፅእ ይወፅርካ ይወፅርካ ሕጂ ሽዑ ሕጂ ብተለክማ ዝውፃቆ ስሎ ነሩ ግን ምስ ኩነታት ስ ምስ ኩነታት ምስታ ናይ ግያ ናይ ስሜትካ ትኸይድ ሽ ማለት ሕጂ እዛም ስ ናይ ስደት ዝነበረ ዘጋጥ ንበረ በቲ ፋሕሲ ግራሕ ወይ ከዓ ገድፋ ትኸይዳ እሱ ገለተር ፍሳር ትኸይድ ቀፃልኩም ስማዕ እዮም ሽዑ እዚ ሓደ ሰልጦን ሓደ ሰልጦን እቲያ ተመሪ ዓባል እሱ ተመሪ ይባሃል እቲ ማወረሰብነታ ምሽ ቀፃሊ ሓሰሙ ኣብ ዝኾነስ ኣላ ገዛ ዝኾነ ገዛ ዚያ ሕጂ ምስ ናይ ሓሳባት ስዳያሎ መፅካ ሳ

0: ንኣስመሮም ከም በዓል ቤትኪ መጠን ኣብ ማሕበራዊ ሂወቱ ድዩ ኣብቲ ናይ ዘለዎ ሞያ ኣመልኪትኪ ብኸመይ ትገልፅዮ? ምስ ስድራ ቤትኩም ዘለዎ ዝምድና ኣብ ኩሉ ሂወት ስ ከመይ ትገልፅዮ? ከም በዓልቲ ቤት መጠን
1: ኢንተረስት ኣብ ቦቲ እዩ ዘሎ ናይ ኣስመሮም ክዓቢ ከዓ ዝኽእል ሰብ እዩ ክገብራ እንዳ ከኣሉ ከሎ ነታ ነገር ሸለል ባህላ እዩ እምበር እንድሕር ናተይሉ ሒዝዎ ከዓኒ ኣይገድፎን እዩ ብቆልጡፍ ካ ኩሉ ነገር ካ እንታይ ኣለዎ ዓቕሊ የብሉን ብቆልጡፍ ክውዳእ ደልዩ ኣብ ናይ ስድራ ቤት ስ 24 ኣዋርስ ቢዝ እዩ ምስ ገዝኡ ኣይደገ ይወፅኒ ብዙሕ ኣይደልን እዩ ብበዝሕ ግዜ ምስ ደቁ ድሕልፍ ምስ ግዜ ምስ ቆልዑት ይድሕልፍ ኣነ ኣብ ስራሕ ግዜ ክኸውን ከለኹ እሶም ምስ ቆልዑት ሱ ከይድ ከሎ ምስቶም ቆልዑት ዳርጋ ትክሎ ዚና

0: ne smije spješala ani il folto. Zvez. No. De der funda stama garna. Luami Munira. Ba fesha khasitu nda stama garna dabena. Deruftatu nda degemna bgodana khuina nda tsawtna. Abstefalali gatamitatu nda tudirf nda tsawtna ina abina. Asmi naibi zirdani maletiu. ድነበሮ ብቕዓት ዝነበሮ ሓይሊ ደይተጠቀመሉ ሰብ ኢለ የትገልጾ ምክንያቱ ኣብተን ዘውፀን ውሑዳት ስራሓት ኣዝዩ ብዙሕ ተሰማዕነት ዝረኸበ ሰብ እዩ ነይሩ ከምኡ ዓይነት ስራሓት ክደጋግመልና ንዓና ዝኸውን ንህዝቢ ዝኸውን ከውፅእ ትፅበዮ ሰብ እዩ ነይሩ ድሕሪኡ ብዝኾነ ይኹን ኩነታት ጠፊእና ነይሩ ዋላቶም ዕሩኽቲ ኣምናተይ ፓሽ ዝነበሩ እንተትረኽብዮም ተመሳሳሊ ነገር ምበሉ ክኢል ይሓስብ ሕጂ እውን ክጠፋኣና ከምደ ይብሉ ክሰርሓልና ከም ደለዎ ልዕሊ ኩሉ ንዓይ ደስተ የብለኒ ድማ ብካልእ ሰብ ተደሪፉ ወይ ብካልእ ሰብ ተዘናጢሉ ክትሪዮ ከለካ ስራሓቱ ደስ ኣይብለካን እዩ በዓሉ ክሕድሶ በዓሉ ናብቲ ህዝቢ ከብፅሖ ደጊሙ ሓደራ ይብሎ
1: ተመለሲ ኣብቲ ብራዓይነይ ክሳብ መዓስተኣ ምዓክ ክፅበ

ካብተን ኣዘናጋዕቲ ዝኾና ትሕዝቶታት መደባት ሞዛይክ መደብ ወይ ክና ሒዝናልኩም ቀሪብና ዘለና ዝተፈላለዩ ኣዛነይቲ ዝኾኑ ቪድዮታት ሒዝሃልና ቀሪባ ኣላ። ኤዲተር ሳምሶም እዮብ ዘዳልዎ ትሕዝቶታት እዩ ክኸውን። ከምኡውን ኣብዛ መደብ እዚኣ ቐጻሊ ዘበርክተልና ዘሎ ጋዜጠኛ ሚካኤል ሓድጉ ብስመይን ብስም ተዓዘብትን እናመስገንኩ ናብታ መደብ ከስግረኩም እየ ተኸታተሉ።

Yeah.

Ne yapıyorsun? Gerem. Gerem.

0: Alo.
1: Ne ye?

Yeah.

No.

ትሕዝቶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይዲ ዘሎ ክብራት ተዓዘብትና ተሪፋትና ዘላ ትሕዝቶ ድማ ተኸታታሊት ፊልም ገፅታ ክትከውን መበል ታሽዓይ ክፋላ ስዕቡ ክቐርበልና እዩ። ብሓባር ንከታተል።

0: ሃፍታም ትኮይኑ በቃ በቃ በቃ ሻ ውሰደ ነፂ ሃብና ክትከሎ ሻ ውሰደ ካደይቲ ሃፍቶም ተላተ ንኳን ውሰድዋ ኣብኣ ከለኹም ማዓሲት መርዓ ሻ እዮም ዝቆፅሮ ኣይሰምዑን
1: ተይዛረብለ
0: ወቤላ ሽውያ ግዜ ሰዓደ ክለኹ ማለት እዩ ቀዛዚ ኢና
2: ላገፅ ኣለኻ ከም ስበልኩም ኣምፅ ክንላለየ እዮም ኢሎም ገዛ ከዓ እቶም ዝመፅኦም ኣፋንሞም በራብ ቀረባ ግዜ መርዓ ክገብሩ ወዲኦም እዮም
0: ዝዳመፅ ቡቅ ዕድልኒ ዳርከማ ኢሎም ኣለድዮ ፅቡቅት ነዚያ ወዲኢኸ እየ ማለት ኳዩ
2: ኣነ ገድል ምሳኻ ትዛረብ
0: ወይ ክንዲዘማኽርኩ
2: ብጀካ ካልእ ትፈልጠለይ ሰብ ኣለካጅ ወይስ ንዓይ ከም ወላ ሓንቲ ዘይጠቅም ሰብ ኢኻ ተሓስበኒ ምሳይ ካብ ዕርክነት ሓሊፍካ ካልእ መፃ የብልካ ማለት ድዩ
0: ኣነ ኣነ ዳታ ክገብር ወሪ እሽተ ቆልዓ ንዓይ ክቲ መፅእ ኣለኒ ገለመለ ዝብልክ ወት ክንዲ ክትደፍሪ ኢኸ ኣነ እሽተ ቆልዓ በ ኣርኪበሉ መርዓ ንገለመለ
3: ክገርመንክ እዚ ምሳኻየ ድምርዑ ትብል ዘለ ክንዳሕ ናይ ማሓቂ ኮይኑ ጠገም የለን ኣብዚ ቀረባ ግዜ ኣነ ክምርዐ ዓሰርተ ሓሙሽተ ዓመት ገለስ ክምርዐ ክሳብ ሽዑ ፅበየ ከያ ተል ክተፀበ
2: ሄኖክ ንዓኻ ኣሚኖክ ዕ ስድራይ ዘማፅሎ ኣይደልኒ እየ ዝበልኩ ንምዃኑ ዝዛረቡ ዘሎ ክርዳእ ካል
0: ኣይርደን ደይርዳእካ ዝተዛረበ የለ ከመይ ኢሉ ክርደአኑ ድሓርካ መልሰ ነገርክ ኣነስ ንእሽተይ ቆልዓ ህንጫል ቆልዓ የ ኣብ መርዓ ንርዓ ንበፅዕ ዕድመ የብለይን ብለክሉ ርድታይ ኩታ መልሰ
2: ዋ
0: ይታኪ
2: እዚ ኩሉ ሓዳር ጌርና ኣደ ደቂ ክትኮይኑ እየ ዝደለና ብልካ ዝተዛረብካ ኢኻ
0: ከማ ኢለካ ኣነ ኣነስ ከማ ኢለክ ንኣኺ ኢለክ ደ
2: ዳሓንበል ፅቡቅ ምሳኻስ እንቋዓ ከማ ንሕማቕ ነገር ኣይመፀ ተመሊስካ ኮ ክትልምነኒ ኢኻ ስዲ
0: ስኢልኩም ሕጂ ክፈሊ ንኣ ነግረኪ ደለ ይዛረብ ክሪ ክሪ ጥፍኢ ኣቶ ክንዲ ክደፍርያኽ ክምርዐ ደለ ስድራይ ከምዚ ኢሎም ክ ድሞ ተመርዐዊ ካደደ ፀርኩስ መርዓይ ከዓ ክፀውር

0: ርግፀኛ ደ ኸይዱ
1: ውያታ ደሞ ኸይዱ እዩ ከይተመልሶ ጥራሕ ከሎ ንዓቐልትካ ኸይዱ
0: ምናልባሽ ከይጥርጥር ዛ መኪና ብስናሕ
1: ሓራይ
0: ንሰም ደው ኢለ ውሰዳ ኽብለ
1: ጆን ሓራይ ዋ ውይ ጆንሲ ኣሕማም

0: ሳንካሶም ብፅሐን ዳኣኺደኒ እዩ ምፍታት ባዕሰድ ኢና ክገብረና ቀት
1: ግላ
0: ቴንክዩ

ብዙሕ ክትፈልጥዮ ዝግባእ ግዜ ምንጋር እዩ። ኩሉ ካብ ዓቕመይን ላዕሊ ስለ ዝኾነ እየ። ከምቲ ጀሚርዎ ዘሎ ከይተነገረሉ ብዘለዎ ቅጥፎ እየ ዝኸይድ ዘለኹ። እንታይ እዩ ትበልኒ? ንኩሉና ዝሓይሽ ምዃኑ ግን ክነግረክ ደሊ። ኣብ ጉዕዞ ህይወት ብዳእጊ ከም ዘለኹ ክርዳእኒ እዩ ይካል። ከም ኩሉ ዝገብሮ ዘለኹ ብልቢ ስለ ዘፍቅረክ ጥራይ ምዃኑ ክትርድእለ ይደሊ። ዘለኣለም ኣፍቅረክ እየ ሚካል እዩ።

0: አንቲ ቢራ ባምጥለ
1: ጥያለካ ከነ አጥሪኮ ዘሎ
0: እስከስተባልከ ይግበር
1: አንኩን አኻለ
0: ምን ያህላይ ትገርኪ ቆል ማንከ ተርፈክዲ
1: አንኩን አኻለ
0: ግሊ ንርሐቅለ ንምፅኸማ ንዛ ሰምዑ ፀለየ ኣለኹ

0: ናይ ቀኒ
1: ሰላም እግዚኣብሔር ይመስገን። እንታይ ዳ ጠፊኪ?
0: ዋ ሓባ ዝበለያ ከይ ትቅድመክ ትብል ማዘር ከይ ቅድመክ ድ
1: ንሳስ ሓቂ ኸይ ግን ከዓ ቤና ይኩንኩንኮ ጠፊ ወላ ስኸውን ጠፊኪ እየ ማዘር ከ ከመይ ቀኒ ሓደ
0: ኣብኡ ካብኡ ዝኸፋ የምፃዩ ናይ ማማ ነገር ፅኢልካዩ ዘረባ ይብሉ
1: ደኸና ትሰብሪኒ
0: ትሓዊ እንዳያ
1: ድሓርካ ንሕና ከዓ ብብወገና ፀሎት ንግበረላ ኢና
0: ይበሉ
1: እምበር ኩሉ ግዜ ኣነኸ ክመፅእ ናብልከ ግን በቃ በቲ ብትምህርቲ በቲ ብስራሕ ገለ ኩሉ ተታሒዙ ኮይኑ ክሳብ መፅአ ዝርያ ግን ሰላም በለ ይኸ
0: ኣተሓሳቢት ገዛ ና ምምፃእ ካብቲ ገድፊ ኣምኹ ክንደይድክ ጌርክ ዘለኸ ብደጊኹም ትራኸቡ ምስኖክ በቃ ረሲዕኹምና ዘለኹምስ
1: ኣተሳብሪነ ብሓቂኹም ይኮነን ብትምህርትን ብስራሕ ንወጢ ስለዝበዝሓነየ እምበር ኩሉ ግዜ ዝዝክረኪ
0: ስስሓ እንታይ ኢልኩም ይኹም ከትዕልሉ ብጣዕሚ እያ ትገርመኒ ክንደይ ዓመት መሓዙት ኮይንኩም ኣለኹም ፀዕላላይ ጠፍኣኩምን ኣስልችወኩም ድዩ
1: ምስ ሄኖክ እንታይ ምስልቻው ጓለይ ሄኖክ ክትፈልጢ ኩሉ ነገር ዩናዓይ ሳላ ሄኖክ ዘሎ ከማን ሓዊ ዘይብለ ኢለ ማሪሮ ዘይፈለ
0: ይመላኣልኩም በል ግን ሓደ ራኺ በጀኹም ንዓና ይትረስዑና
1: ኣቲ ዘረባ ጥራይ ዶ ኮይነ
0: ሻ
1: ክመልፅ
0: ኣማ ቤና እያ ዘለና ክኸይደ ስኢልክ ብደገኺ ትርከብዮን ሄኖክ ኣጥቀኽ ከለና ሲ ፈፂካ ሕሽሽ ኣብልናሓረዶ
1: ኣነኻ
0: ዋሕዛ ክንሓፍቲ ከምዋንኪ ትረስ ሓረይ
1: ረ ክመፅአ ግድን ክመፅአ ሰብሪን እየ ማለት ክሳብ መፅአ ሰላም ዝብላን ማዘርካ ሰላም በሊኹ
0: ባይ ናይ ተጥፍእ በሊ

0: ኢሉ ዘሎ እንታይ ስለ ዝሓሰበ ይፅሒፍ ገዲፍለይ
1: ሕጂ ከዓ ብዛዕባ ዝንተሓቲት እዩ መዛ ተራኺባ ዘለካ ጎስክዘርተለይ እዩ

0: هوره قدسي رياتها بتخون
1: نمتي تيلات منها نمتي لخمهن الليلة.

0: Cully.
1: ኣቶ ሚካኤል ፅቡቅ ጌርካ ባበሰረኒ
2: ምንናይቲ ዶክተርስ ነገር ንኻ ምንክኢል ይከኣልኩ

ንኣስታት 2 ሰዓትን ፍርቓን ዝፀንሐ ትሕዝቶታት ምድባት ሞዛይካም ክትከታተሉ ፀኒሕኩም ክቡራት ተዓዘብትና። ብዘቕረብናልኩም ትሕዝቶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ ሳሙኤል ዮሃንስ ብምዃንና ብሓባር ፀኒሕና። ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ እዩ ክኾን ምረኻብና። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹ ምስተረፉ መድባት ኤሪቲቪ ብሩህ ቅነ

0: አመ ከመይ ናብ ቀዳሚ ድግም ሓተረ ድጉም እየ ኣልከ
1: ድግም ከፉ
0: ሓተ መላይ እዩ
1: ወላይ ምግሪ ይበል ኣነ እውን ተርእየ ከ ብዙሕ ሰበለ ዳግም ከም ድግም ግለፍቃ ዝ
0: እለ ድግም እዩ ከ ኣመ ከመይ ኣነ መስግ እንታይ ትግለፍቃ ዳት ኣላ ማሓደር ቅልቦ ኣነ ኣይዋ ፍቓትክዋ ኣሰኒ ኣለየኩ ወረት ሑ የብልኒ ኣልከ ወረት ሑ
1: ሽ ምኝ ዓለም ወረት ሕቸ ብል ከገብልኒ ይኮን ሕውዮ ወረት ዘለጉም ትገብልኒ
0: ኣሙ ከመል ወላ ማዓለሽ ማዓለሽ ሓረ ሄንማ ኩሉ ሓትቱ ወለት ሑ ከ ወለት ሒት ከም ፍርግ ነብቱ ኩሉ ሓትቱ መል
1: ስምዓኒ ስምዓኒ እዚ ወለት ሕቸ ትልእካ ድማ ምፃት
0: ድግም ኣምፃተ ድግም ምታይ ኣምፃ ብዕለት
1: ምንሉ ኩሉ ድግም ወለት ሕቸ ግዳግም ሓርካ
0: ኣመ ከመል እለ ገህወት ተማ ትል ገህወት ኣብ ሰምሰረት ዳግም ኣብ ሕፃይ ውህዳይ ዳግም ኣብ ተጃረት ዳግም ኣብ ውላድ ዳግም ሓትት መንዕ ላገወት ኩሉ ዳግም ዲ
1: ስብሓ
0: ሰኒ ሰይ ምኑ ኣነ እዚ ብዙሓት ኢለን ሳመግልካ ኣልኩ ውንተም ኢለን ብዙሓት ከማ ሸቢበት ማፍጋር ከምና ሕፃይ ውህዳይ ኢለን ሓራጥ ከምና
1: ዳሃን ብዙሕ ካብ ሪኣምሉ ኢና ርኢናው
0: እላቱ ሳ ማዘግ ኣሎ ረቢ ልክረዓካ ክመል ገበይ ክልእኒ ዳልእባ መፀኩ ሓፀረት ከረዲባ ኣማኖት ኣና ተኸልጣ ለበራምጅ ክሩም ብልሕ ፈዙ ዓለት እየ ወለት ሕትካ ሕነይ ትብሉ ወለት ሕወካ ብየሉ እቲ ገበይ ድግም እየ ሓፀረት መሸክር እየኩ እዛ ከም መፅእኒ ሕገጊት ቡንዳሃፀፍኩ ወለት ሕትካ ወለትካተ ዳሕረ የግል ይበሎት ኣዮ
2: ሰላም ዓለይኩም
0: ዓለይኩም ሰላም ማእድም
2: መለዮም እንታ ሚት ድሓንካቱ ክነ ዶል ርእስካ ምንፀባጥካ ወዶል ምነዋንየካ
0: ረእሺ ወጃዕነላ ማእድም
2: ከከኒት ሃባካ
0: ኣብ ከኒን ሓድገኒ እዩ ኮበስ
2: ሕማም ኮት ብከኒን ይሓድግ
0: ማእድም ኣነ ዝረእሸ ምን ብዙሕ ሓጃት ወጃዕነ ሓቲ ሓኮ ሰፍርየኮ ወካልእት ሓኮ ሓራቅኮ ሳልስ እየኒ ሓጀት ግልትግበ እየ ናሓዘ ሓኮ ይገበት ሓበልክ ሓውቀት ምን እየ በሸ ወጃዕ
2: ክላም ገ ናብራ ገምፅክ
0: ናብረ ፅጉብ ለኩ ይፋል ስ ፅጉብ ኣለኩ እዚ ድግም ፃብጥ ለኩም ስል ክመል እለ ድግም ስኒ ገሰት እየ መንገቢ ዝረሸ ግልሕ ተገኒት
2: ከበስ ዓፍያትካ እተ ድግም ህልት
0: እተ ድግም ህልት
2: ረብል ሽፌካ ሕነ ድሃንካታ ተተሓዘየና ረብል ሽፌካ እንሻላ
0: ኣሚን እንሻላ መርሓባ ሽክረን ኣማ ሽክረን

0: ሰዓት ከምሰል ወሰከት ተኣምራ ቻይና ወኢንዶኔዝያ ዕላቃትን ዓስከርየት ግለ እተርዳ ክምሰል ካድማ ኣተፋቃያ ማትቀዳም ኣተላላይ ለቡ ኣንዝመት ሓርስ ዋናብራ ዓበወት እቅትሳት ዋጣን ባትብል ስቅራት እግል መደት ክልኣምዕል ዲብ ኣስመራ ላኣሳር ገላ ዋጠንያይ ዋዕላ ድራሳት ሓርስ ኤርትርያ ሰነት ክለ ልፉ 20 ወስዝ ዮም 21 ኦገስት ታማ ተፋሲልና ኢሉ ኸበር ምን መንሱር ዓስማን
1: ማኣሰሳት ሕኩመት መራክዝ ብሑስ ውቁላት ማኣሰሳት ተዕሊም ሓረስቶት መጃል ብሕታ ወሰብ ሽርከት ዓማር መዓወነት ትርድ ትግልታለም ህምክምቱ ክም ወድሓ ሸርሓ ወዚር ሓርሰ ሰይድ ኣረፋይ ነበር ሄብ ጀህቱ እሊዋዕላ ሃግልግባ ለመፀት ፍክረት ኣሳሳ ለት ወርሒ ጃንዋሪ ሰነት 225 ለተሰርገላ ኣድንያይ ዋዕላ ሕፍዝ ኤርትርያ ክምቱ ኦሮት ምን ኣግዲ ኣስባብ ዓውቲ ናይ እሊዋዕላ ሄየ መምቕርሓየት ልጅነት እግል መደት ሰነት ወሰር ለወዴቱ ልኢልት ሓለል ጅህድ ክምቱ እንደሸርሓ እግል መመቕርሓየት ልጅነት መቐድመት እግዳሀየ ሸባብ ክምሰልሆማ መመቕርሐት ወመሻርከት ፈድላዊ ደው ዶር ምህም ሓምደ ቐደማ እሊ ውዛረት ሓርስ ለትነዘማ ወጀውለት ዲብ ምህም ኣካናት ለከምከመ ወጠንያይ ዋዕላ ውቁላም ሰብ መዝ ሕኩመት ወጀብሀት ሰብ መቕደረት ወሰብ ምህነት ወካይል ሓረስቶት መዳልየት ነብራ ሰብ ሽርከት ሽቕል ወዓዙመት ለገበት እግሎም እብዓመት ዝያድ 300 መሻርከት ሓድራ ምዓለው
0: ሰፊር ኤርትርያ ዲብ ኬንያ ወታንዛንያ ኣሰይድ በየነ ርእሶም ማትቀዳም መንገፎ ወስያደት መጃል ዓፍየት ኣፍሪቅያ ባትብል ስቅራት ዲብ ዓፍየት ኣጀኒት ወመራዓየት ዓፍየት ኣሳስየት እንደረከዛ ዲብዮም 18 ኦገስት ዲብ ዳር ሰላም ታንዛንያ ዲብ ኣሰርገለ ራብዓይ ናይ መንጠቀት ዋዕላ ውዘራ ዓፍየት ምፍጋር ፀሓይ ኣፍሪቅያ ሻረካ ዲባ ወዚረት ዓፍየት ኣሚነ ኖር ሕሴን ደወከለ ዲባ ዋዕላ ለሻረከ ሰፊር በየነ ኤርትርያ ግል ኣድመኖት ደማነት ዓፍየት ኣሳስየት ወዓፍየት እም ወጅና እግል ትትኣከት ክምስልሁማ ዲብዕድ መጃላት ዓፍየት ትተብዕል ህልየት እቡይ ወላ ሰጀሎት መትቀዳም ኣብርሃም ዲብ ኤርትርያ ዓገል ዓፍየት እበንበን ለትፋንታ ክምስል ኢኮን ለሸርሓ ሰፊር በየነ ሕኩመት ኣስክላ ኣካናት ለረይም ኣሳሲ ከደማት ተዕሊም ማይ ሓርስ ወብዕድ እግል ልትኣከት ዲብ ጅህትልውሉ ወዲ ክምስል ህልየት ዓፍየት ሄ ክፋል ናይ ክምሰልታ እንደ ሸርሓ እስክለ ጋብል ሃለ ወራታት ላታት ናይ ትፍግሪት ክምሰልቡ ሸርሓ ዲብ ደንጎባ ሄ ኤርትርያ ተጃርባ እግል ተርኤ ወምን ተጃርብ መሳኒት ኤርትርያ እግል ትድረስ ክምሰልሁማ ኣውለውያት ዓፍየት እብ ደረጃት መንጠቃት እግል ልዳቃብ ዋ ልተረጥ ቅድረታ እግል ተቀድም ክምሰልቱ ኣከዳ ውዛረት ተዕሊም እግል ኣብደዮት ቅወየት ኩሉ መዋጥን መትነፍዓይ ኣብካት ምህሮ እግል ልግባ ዲባ ሓልፈይ 10 ሰነት ለሰርገለቱ በርናምጅ ለገመ መዲቡ ማሕበር ጎማት ዲብ መዲነት ከረን እንደ ወደየት እስክ ሰነት ክለልፍ ዋ30 ልትመደድ ናይ 5 ሰነት እስትራቴጂያይ ስታት ሽቁል ኣፍገረት ለምን ዮም 18 ኦገስት እስክ ዮም 20 ኦገስት ብደረጀት ወጠን ለገባ ማሕበር ጎማት ምዲር ዓም ቅስም ምህሮ እግል ዓባይ ወሜድያ ሰይድ ገብረዝ ግድማም ዲባ ኣስማዕ ከሊባት ዲብ ምህሮ እምስውይ ወመክተባት ምጅተማዕ ለገቢእ ወራታት እግል ትዓወት እብለት ወካለት እግል ትቀደም ክምሰል ልሸቀ ክምሰል ሃላ እንዳሓበራ ዶር ሰብ ሽርከት እግል ትወካላት ፋቀዳ ግብል ዓላ በርናምጃት ምህሮ እግል ዓባይ ጌማም ትሩድ እንደገብኣግሉ ናይ ለመፅእ ሰኖታት በርናምጅ ሽቁል እግል ትዓወት እብሕበር እግል ትከደም እንደትፋነ ህየ ዲባ በርናምጅ እስክለል ኢትባፅሓ ድዋራት በርናምጅ ምህሮ እግል ዓባይ ባትዋቃለት እግል ትከደም ዲቡ ላኢኣትመማያ ሄኒ ደጉስ እግል ኢልሳድፍ እብሕስር እግል ትከደም ዲቡ ትፋና ዲባ መናሰባት ዓደት ቅወየት ዲባ ዳረጀ ደረጀቱ እግል ልትከሬ ምህሮ እምስዊ እግል ልዳቃብ መክተባት ምጅተማ እግል ልዕቤ ወዲብ መሓገዝ ምድርሲን ወክትበት ህየ ሓል እግል ግባ ተሓደጋ ወዚር ሕኩማት ኣቃሊም ሰፊር ዓብደላ ሙሳ ዲባ ቀደማያ ናይ መከለሲ ከሊመት ውዛረት ተዕሊም ምስል ውዛረት ሕኩማት ኣቃሊም ወውዛረት ድፋዕ ብዕዳ ሰብ ሽርከታ ናይ ሽቁል እንደተዓወነት ወዲል ህለየ ጅህድ እንዳሓመዳ ዶርምሆም ለቡ ምደርስ ሰበቱ ምድርሲን ጅህድ ትሩድ እግሊዶው ኣትፋቀዳ እቲ ኣቅሊም ግብሎ ብመዓወነት ኣፍርኣት ማሕበር ወጣን ሸባብ ወደረሳ

ድማ ብዝሓም ሰብ መዝኩበል ኣመማኩም ሰልቱ ካትብ ሕስር ካርጀት ኣሜሪካ ሞርኮ ሩብዮ ሸርሓ እልማል ለጀምድ ወወራታት ተጃረት ላልሓድድ መንሕ ዲብ ሸዓብ ወሕኩመት ኩባ ወሱቅ ያቀጠግልክላቅ ለኣመማኩም ሰልቱ ማለት ሓበር

0: ተልፍ ቀድር ሰሮም ሄል ብሎ ሒን ከረምቱ ክምላድ ይብለ ሓጋይለ ደርሶ ብዙሕ ሳዕታት ናይ ድራሰ ጠለቡን ኣሎ ባዝሓ ምንገብእ ባዝሓ ክልአ ሰዓቱ ሓዳመ ምገብእ ሓተ ሰዓት ዲብ ሓተ ዮምቱ እሊ ሄ ጫቅ ጠለቡኒ ምስላመ ሄኒ ተሪፉ ሓሊፍ እንተ ትትረፍትዎ ትሕለፍትለሉ ብልመ ሄኒ መራ ዋሒት ጫቀጥ ለብዲቡ ንዛም ይመስለኒኒ ፈላ ደረሳይ እትሊ ትፋጋዕ ለደርሶ ላኪን ዲብላ ሓያቱ ምህነት ከምሰል ረክብ መቕደረት ከምሰል ረክብ ለወድዮ ብግብአቱ ወሓርሀ እምራድ ናይላ ዋልደን ምራድ ናይላ ደረሳይ ወላመ መእሰሳት ሀ እምራደን ሰበት ከድመ ዲቡ እሆታይ ፍገሪት ብዲቡ ከብዙሕ መሻክል ለብእቱ ይመስለኒ በስ ዝያደ እዘ ልህግያ ወለ ነቃሽና ዲ ምግል ልግባእ ብዲቡ ዝያዳ ክፎ በቃዓት ተህለሉ ለበርናመጅ ለዲባ ነተዓደህለና ህታተ ወለ ሀ መስኡልያት ናይ ሕበርተ ለዋልደን ህቶምቶም ለዝያደ ለመበገሲና ለደረሳይማ ብዓቅሙ ምስላም ሄ ለትኸስሰ ጀሀት ናይ ለመእሰሳት ሕኩመት መሄግል ለ በርናመጅ ለዝያድ ለመዋጥኒን ግል ድረሶ ግል ተዓለሞ ግል ጠወሮ ምህን ግል ወስኮ ምን ዘበን ሰውረት ለኣስታብደ በርናምጅ ብግብአቱ መሄ ለኣመ ሕኩመት ዝያዳ ምና እህትማም ለተሂቦ ጋር ብግብአቱ እግላ ባቃዓቱ ለከስስማ ክልነ ምስል ግልናቅሽ ዲቡ ወክልነ ሄ ገበይ ግልናኣፅብጦ መስኡልያት ናይ ሕበርተ ጠብዓ
1: ያ ሰላም ኣደ ርእስ ሽያ ትምቱመ የለካ መሰላ እሊ ምህሮሊ እግላ ጣልብ ምን ተዕሊም ግሎም ሽጎ ይቀድር መሰለ መድረሰት ጋፍላ ሓቆሃ ናይ ከረምና እንተ ትብለ እንተ ላኪን ብዕልመይት ገበይም ትብለና ደካ ክለ ሰዓት እዩ ዝሓልፍ እግላ ደረሳ ይግሎ ዝያድ ለልኣት ናይቱ እነርትፋጋዕ ዝድርሶ ትብለና ደካ ኪን እግሎም ሽጎ ይቀድር መሰለ ልዕልም ክማ እንተ ትብለ ደካ ኢሉ ትኣቤየኒ ክል ነፈር ሄኒ ግለ ተዓለም ለእስትሎ ላኪን ኣዳም ሄ መሽግ ምን ዕልም ሽ ራሓቴት እግል ርከብ ሽ ዕርፈቴት እግል ርከብ ሽ ሃኒነት እግል ንሳ ወጅቦ እብርኣይካ ድኢላ ነቃጣላ ዲበ ህግያካ ኣምፀካን ግል ኣናኣገል ኣቅብለንት
0: እተ ናይ ለ መሻገት ህሌና መንገበ ወልኣባይና ልምሸ ብዙሕ ሻዕብ ኤርትርያ ኣብ ሄ ደረሳና ብዙሕ ምን ተዕሊም ወምን ዒማት ተዕሊም ወምን ሻከት ተዕሊም ብዙሕ መሻገት ለብነ ይመስለና ላኪን ምትብል በወሮ ትንክር ሀ ዝያድ ወቅት እንደ ግል ናይለ ዕርፉ ግል ዓርፍ ዲቡ ለብዲቡ ወክድ ብሊ ሓቆ ልገብእ ምናሃላ ሽዋያ ለደረሳይና እሊ ግል ይልግባእ ገለ እምብል ፍዕለን እሊ ፍርህሊ ሃላ ላኪን ርእናኹም ንገቢ ለደረሳይ እታ ድራሰት ለንዛምየት ሓጋይ እንደደርስ ዲብ ሓተ ምዕል ከም ሰዓት ደርስ ብልና ምንገቢ መምክን ምን ሰዓት ሰማነ ስክፋዱስ ሰዓት 10 ክለ ደረስ 4 ሰዓት 5 ሰዓት ክነ ግል ድረስቱ ምስየማ ገባ ምንገብ ከም ሰሊሃ ክለ ሰነብት በስ ገባእለ ዕርፍናዮ ወናይ ሰሰነት እሊ እንደወደና ላኪን እሊ ናይ ከረም ክምለ ስሜት ለተሓብሮ ለሊ ወለ ሰይድያይቱ ምስላም ሄኒ ባዝሓ ምንገብ ክምላ ልላ በለወክት ክለ ሰዓት ባዝሓ ምንገብ እቲ ዲኮን ህቱማ ዘዲ ብሓተ መጃል ኣው ዲብ ክለ መጃልቱ ልእሉ ደርስ ጠብዓ ብዙሕ ለላ መሸግ ይኮን ሓርሀ እንደ ጀበራ ላዝም ግቲጊስ በካ እንደት ባህላመ ይኮን ኣነ ክምላ ገምግሙ ለበርናምጅ ለኣዳም እምንየቱ ምራዱ ሰበት ገይሽ ዲቡ ዝያድ ፍገሪት ለብዲቡ መስል ዲብ እየ ከላልኣትፋግዕቱ እንደ ልትፋጋዕ ለደርስቱ ምስላሚ ሄ ጫቅጥ ለብቱ ይመስለኒኒ እዘ ክልአ ሰዓት ሰዓት እንደ ደርሳ ዲብ ሓተ ምዕል ዲብ ከረም ወዝያድ ሄ ምራዱ ሰበት መፅዓ ሃላ ብዙሕ ጫቀጥ ለወደ ዲቡ ወብዙሕ መሄለ ለመሽግ ይኮን ላኪን ሓተ ንቁጣት ሄግል ግንረክዝ ዲበ ለብዲብና ለናውዕየት ናይላ ድርሰል ሃለ ደራሰት መደወር ብዲበ መሰለ እዘ ለዲብላ መድረሰት ድርሰል ዓለ ሓጋይ ኢሉ ደጋምና እግሉ ምንገቢ ህቱቱ ሓተ ተቕይር ኣለቡን እዘ ለደረሳይና መምክን ሽዋያ ግል ምሸግ ምኑ ቀድር ህቱ እንደይገብእ ላኪን ፍንቲ ለቤላ ላኪን ምነ በርናምጅ ለመንህጅ ናይላ ዋጣን ምኑ እንደይፈግር ላኪን ሄ ሽዋያ ሰደይት ሕልፍ ለቤላ ዝይድ ለቤላ እትላይን ለህገጊት ልምቤሎ ዝያድ ለ4 መዋዲት ናይ ለህግያ ህግያ ክታበት ቅራአት ስምዓት ዝያድ ቴክኖሎጂ ላተላ ገባእ ምንገብእ ግላ ደረሳይ ዝያድ ልስሕቦ ዝያድ የላ መሽጎኒ እዚ እሊ ሄ ዲምልእ ተርክዝ ዲብላ መእሰሳት ልእሊ በርናምጅ እሊ ሃይበልሃለያ ተቕይም ግሩም እንደወዳያ ለበርናምጅ ዝያዳ ከምሰል ጀዝብ ከምሰል ልስሕብ قلك بقى حقه قبقى بزح قلها درساي للا مشق.

0: ምስለ ኣካደሚየት ለልፃባት ብዙሕ ኣላ ወለ ሀ ቴክኖሎጂ ለምፃዩ ዘበና የብዓብዩ ሰበቱ እሉማ ይፀባጥተ መንገበ ለድራሰት ካምለት ይትገብእኒ ምስሉመ ሀ ፍግር እንደቤላ ለምዕላይ ማንበረትና ብልነፋዓና ለቀድር ናይ ገራጅ ኒበሎ ናይ ምህን ብዕድ ኒበሎ ናይ ካህረበት ኒበሎ እሉ ኩሉ ሉ ሴድያይቱ እለ እዘ መምክን ሙባሸረተ ምስላ ኣካዳሚ ልፃባት ገብእ ላኪን እሊ መፋኢደት ብዲቡ ግለ ደረሳይ ሀ ጣም ዕላይ መንበረቱ መረ ዋሕድ ሰድያይቱ ወመረ ዋሕድ ፍገሪቱ መሄድ ይብለ ዓኢለት
1: ትርኢ
0: ኢለ ተሓገዝ ንኖሱ ወዲዮ እዚ መጋባ ሃለ ለደረሳ ኢለ ብልል ኣካደማ ሃለግሉ ወብሊ መሄ ለምህነት ሃለየት እግሉ መምከም ዒሸት ናዩ ብለ ምህነት ላ ግትግባእ ትቀድር ክልኢቱ ምስሊ ወደዩ መንገበ ሀ እላ ልእባእ መንተየት ተበሎ ለፋኢደት ዓባይድ ይብላ ሃለየት እተ ናይ ለ ቴክኖሎጂ ክልረክዝ ግልከለ ቴክኖሎጂ ትልኣዳም መራሓላ ወላ ልኣዳም ትለ ቴክኖሎጂ መራሓላ ለትብል እላ እዘ ዲብላ ፈልፈሰት ላ ምን ይነእተል ሓይስኒ ጠብዓ ክምለልከረዓካ ኣለየኮ ክመልብላ ቤጫት በድር መደየርሆ ልብለ ሰብላ ፈልፈሰት ሕና ዘቱ ዩ ንግባእ ንበስ ሚተ ለመሰለት ለሃለየት ኣይ ኣደዋት ኣው ቴክኖሎጂ ልግባእ ኣው ለጋ ልግባእ ፋስማ ወሰኪንማ ልግባእ እባያ ጠሪቀት ንትናፋዕ ብህለና ተለመሕመት እሊ ሰኪን ሕና ግልቀርደዶት ዋይዳማ ህለና ግልብዕድ ናፋዕና ብምንገቢ ለኸጣ ኣው ለኸለጥ ዲብላ ሰኪን ይሃላኒ ዲብና ሃ ላመ ቴክኖሎጂ ለምስለሃታ ኣዘ ሰኪን ባቄዕቱ ክልኦት ሓድ ብዲቡ ኣሆታይ ኣሻእ ብዲቡ እሊ ብሕርያና ሎም ወድዮቱ ናፋዕና ብምንገቢ ሰደየና ሸቅ ኣለባኒ እቦ ወሮትንክር ናፋዕና ብምንገቢ ሀ ዴራ ይገብእ ደረር ብዙሕ ብዲቡ ለቴክኖሎጂ ንምርሓና ምንምርሖ ለትብል ኣና ድልሕርያ እንጀ ምን እመርሖ ሒሳትና ያ እሊ ሄኒ እንደፍሃምና ገበይ ዕልምያይ ገበይ ተለየናሁ ምንገቢ ወሳኢል ተግል መንፋዕትና ነወስና ወዴናሀ ነወስና ሄ ግሩም እነትናፋዕ በልሒሳታ ድድ ማንፋዕትና ወዴናሀ ምንገቢ ለደረር ዲምና ጀረፍናሃ ያ
1: ያ ሰላም
0: እተ ናይ ቀሺ ዮቤድ ትሱል ዓላ ለሳለ ያ ለዋልደይ እንዳርሳሚ ገበው ምንገቢ እክል አይ ግለ ውላዶም ግል ሕረው ቀድሮ ወለትብልታ ላሓቴመ ሄታ ስቲሞ ልል ብላዕላ ለሰሩ እዘ ዝያድ ምና በርናመጅና ፍግር ለቤላቱ ለሀይ ስቲም ቤልና መንገቢ ዝያድ ይብለ ድወል ምውዳቅ ፀሓይ ልትናፋዓቡ ሳይንስ ቴክኖሎጂ ኢንጂነሪን ማትስ ልብሎ እለ እዘ ዓላ መራሒል ናይለ ድወል ለድወል እዘ ዓላ ሓሰብላ ተጅርበቱ ዓላ ሓሰብላ መጥቀዳሙ ተጠውሩ ምስላ እሕትያጅ ኣው ለጠለብ ናይ ለምጅተማዓቱ ለልትናፋዓቡ ለትፈናተ እንዝመት ግልህ ለቀድር ለ ዘ ሽዋይ ምና በርናብኛ ፍግር ልብል ዲብና እተ ናይ ለ ዋልደየ ምንረክዝ ላኪን
1: ዲባት ኣነ ልመፅእ
0: ግሩ
1: ግልሚ መላከል ህድያካ ጥዕም ወላ ትግረይትካ ዕግለት
0: ግዜ
1: ካልኣይ በራምጅ እ ወደኮ ግልጠድረፈኒ ሰበጢኮ ንእስቲሞ በከልዓ ከከምናናማ ዲባ ናይ ዋልደን ኣና ዳርሲ ይኮኩም ግመኒ
0: ኣዘ መሓመድ ጀሚዕ ኣላ ነቕጠትላ ዘ ውላትካ ግትእድርስ ወውላትካ ኣገልታ ትሓይስ ወውላትካ ኣገልታ ዓንደቅ ዓደድ እላማ ድራሰት ወቀለት ላታትሓዘ ይመስለኒ ሕና መሰል ሕና ግላር ሕና ሙጅተማዕ ድራሰት መርሓላት ዓደድ እላ ለይባፅሒ ለድረሰየና ሙጅተማዕ ሕና ለመርሓላት ለባፅሕና እማትና ኳ ድረሰያና ስመን ከትበይ ዓለያኒ እግልሚ ልፍረስ ይረክበያሁኒ ወለ በክት ይትረከባኒ ዋልደየናማ ከምሰልየሁ ብዝሕ ርእና መንገቢ ለሙጅተማዕ መምክን ዳርስ ይገብን ላኪን ሀ ሕክመት ሃለየት እተ ሙጅተማዕ ድራሰት እህምየትናያ ፍገርይታ ማንፋዓታ ጅናሁ ግለ ትቀደም እግሉ ጅናሁ ግለሒስ ኢሉ ጅናሁ ስለል ውቅልት ግል ብፃሓሉ ለይ ለሓዘ ዋልድ ይሃላኒ ኣብ ዕልምያይ ገበይማ መን ጃማዕ ምሊኒ ኣናቀስ ልስአል ወድራሰት ኣህምያታ ለእምር ህትውማ ወላ ደረሳይ ለውላዱ ግል ድረስ ኢሉ ንየት ሰበት ሃለየት ለንየት ሄ ክልውታ ኣምረለይካ ፋእብሊ መውድዕሊ ለዋልደየና ዳርሳም ሰበት ይገበው እተ ኣካዳሚ ዝያድ ሰበት መቅደረት የለቦም ዲ ከፎ ግል ሕረው ቀድሮ ግለ ጅናሃዎ ከፎ ግልስደው ቀድሮ ለትብል መስል ህግያ ላኪን ኣነ ሄሙ ወበ ለምጅተማዕ ናይና ለሕክመት ናይ ዓባይታ ኣምሳል ብዲቡ ምስል ድራሰት መለገይስ ፈኣህምየት ናይ ድራሰት ኣክተር ምን ላዝም ለምጅተማዕና ልፍህማ እቡት ሄኒ ዋልድያትና በዲርማ እንደልርእያ كنا قات من قبل صحته وكنا ما قبلت من قبل اي اكس كم تال امر على ياك الا قل مسح قات ولا قل اي اكس قات الكلب على يا زميتو
1: يا سلام دي اللي من
0: لا دركوتو لا اتنايات قل قل جناكات ولا دراسات خلق دي يكون لازم يعني دراسه مستوياتات عند بس حكامات ادرس بهلت يكون
1: يا سلام.
0: فلا ثقافتنا الى مجتمع لنيوتو تدراسه متمثل هتات الاهميه بدي بزياد
1: يا سلام ولا دي بصورات ما لا انت تبلا كذا لا درس لا ادرس ولا درس درست
0: لدرست على شعارنا يصورات
1: طبعا وبلي مثل لا تقري تكلت عم
0: تحيس
1: مثل لا تمثل عليك افكار حسام وحسات مطابلتنا مثل محاضر او هي مدرسنا تاريخ دي بكليات ادرسوت وحفظها جيت عد قيه استاذ عبد ادم عامر عنا لما تسامن قال لك فال قلنا بتو من إلا قاشل السألين لأبا نقطتنا إلا دي إدرسو دي بدراستنا أول دانسات لركزة نقاطبنا لينا قاشلنا دي بو أسيكا دي شو هو تاي بو وشو إفالو تاي بو دي إفالو تاي هي كم مجتمعك حوغن نعرتو بديبنا للبل بوزح إذن هدك ديو لبديبنا رسالة لما هنا تبع بيها ما هي إن دركزنا دي با إذن هدك با شو يهجو قويا معنا مثلا وبلي نتمثل عليه جماعات إن شاء الله هنا برنامجنا كلاي كفالو اغنيديتو متقبلتنا هنا بكتنا تليفونات قلنا بومتو شكرا استاذ وقت كان مسلوم اقل مجتمع حبري قلت بمسالتك قال الحمد لله كفته شكرا حسام وحسات متقبلتنا اليوم سيدوا لي على برنامج تيرابي لا تملا لا تمسي سامر سكنتراكب سلامه متري

0: ፈነወ ኤርቲቪ ምክትል ትርከቡ ዝኽርኩም ተዓዘብትና ከመይ ተምስዩ ሎሚ ዓርቢ 21 ናሓሰ ሰዓት 9 ዝተዳልወ ዜናታት ሽን መፃን ሒዝናልኩም ቀሪብና ኣለና። ንምክታልኩም ምክሪ ዝዕድም ኣዲብ ዓብዲ ፈለማ ኣርእስተ ዜና። ሚኒስትሪ ሕርሻ ዝወደቦ ሃገራዊ ዋዕላ ሕርሻዊ መፅናዕታት ኤርትራ 2026 ተዛዚሙ። ኣምባሳደር ኤርትራ ኣብ ኬንያን ታንዛንያን ኣቶ በየነ ርእሶም ኣብ ዋዕላ ሚኒስትራት ጥዕና ምብራቅ ኣፍሪቃ ተሳቲፉ። ሚኒስትሪ ትምህርቲ መሃይምነት ንምጥፋእ ናይ 5 ዓመት ስትራቴጂካዊ ውጥን ሓንፂፁ። ኣብ ዜናታት ውፃእ ብርክት ዝበለ ሃገራት ነቲ እስራኤል ኣብ ምዕራባዊ ገማግም ትኽተሎ ዘላ ፖሊሲ ምስፋሕ ሰፈራታት ኮኒንኖ። ኣሜሪካ ኣብ ልዕሊ ኪባ ተወሳኺ ወጠባዊ እገዳ ከም ዝወሰነት ኣፍሊጣ። ቻይናን ኢንዶኔዥያን ወታደራዊ ዝምድና ንምድፋዕ ክሰርሓ ተሰማሚዐን። ዝርዝር ዜና። ንክልተ መዓልታት ዝቕፅለ ሃገራዊ ዋዕላ ሕርሻ መፅናዕታት ኤርትራ 2026 ሎሚ ኣማሲኡ ተዛዚሙሎ ጋዜጠኛ ዳንኤል ወልዱ መልክዕ ፀብፃብ ዘዳለዎ ትሕዝቶ ግረ መስቀል ገረዝጌር ከቅርቦ እዩ።
1: ንስጓም ቀፃልነት ዘለዎም ስርዓታት ሕርሻን መግብን ንሃገራዊ ቁጠባዊ ዕብየት ብዝብል ቴማ ንክልተ መዓልታት ኣብ ኣስመራ ዝተቃንዐ ሃገራዊ ዋዕላ ሕርሻዊ መፅናዕታት ኤርትራ 2026 ተዛዚመዎ። ኣብዚ ዋዕላ ሕርሻዊ ኤክስቴንሽንን ትግባርን ተቐባልነትን ብሓረስቶት ሕርሻዊ ምድጅታል ወሰኽ ክብርን ሕርሻ

0: ሕርሻዊ ዋኒንን ድሕነት ውሕስነትን መኣዛን ምግቢ ሕርሻዊ ባዮቴክኖሎጂን ኣገልግሎት ላቦራቶርን ክሊማዊ ለውጢ ምብዳህን ምምካትን ተወሳዊ ፀገታትን ዕቃበ ስነህይወታዊ ብዝሕነትን ከምኡውን ሕርሻዊ ፖሊሲ ቁፅርን ምሕደረን ኣብ ዝብሉ 8 ቴማዊ ዛዕባታት ዘተኮረ 76 መፅናዕቲ ውራቕ ተቀሪቡ። እቲ ብክኢላታት ዝቐረበ ዓሚቑን ኣገዳስን ትሕዝቶ ዘለዎ ውራቕቲ ፈተነ ዓሌታት ዘርኢ ስምስም ንምስሳን ምህርትን ናይ ልምዓት ዕድላትን ገምጋም ዝተፈላለየ ዓቐናት ባህርያዊ ፈሳሲ ድኩዒ ኣብ ዕብየትን ምህርትን ምሩፅ ዘርስገም ደረጀታት ድሕሪ ምእካብ ምህርትን ኣገባብ መብሰልን ባናና ስርዓተ ትሕዞ መሬትን ተርኡ ኣብ ሕርሻዊ ልምዓትን ምክታት ዲያስፖራ ኣብ ኣግሮ ኢንዱስትርያዊ ምስግጋር ውህደት ፍርያት ዘለቂ ፀዓትን ክሊማ ቀደው ሕርሻን ስነዳን ምዝገባን ብቕሊ ኣብ ኤርትራ ፅልዋ ባህርያዊ ድኩዒ ኮምፖስት ኣብ ደጋዊ ቀመማዊ ባህሪ ሓመድን ገምጋም ባህርያት ምህርትን ዓሌታት ስርናይ እዋናዊ ገምጋም ህልው ብቕዓት ናይ ፀባ ከብቲ ገምጋም ጀነቲካዊ ብዙሕነትን ቅርፅን መበቆላውያን ደርሁ ኤርትራ ሳተላይት መሰረት ዝገበረ ትንታነ ምልዋጥ ክሊማ ከምኡውን ዳሃሳስ ደጋዊ ፅግዕተኛ ገረብ ኣንበጣን ጎደበ ኣንበጣን ዝብልን ካልእን ዘጠቓለለ ነይሩ። ኣብ ብመንበር ኣሰናዳኢት ኮሚቴ ዶክተር ኤፍረም ገብረ መስቀል ኣብ ዘስምዑ መዛዘሚ ቃል ካብዚ ዋዕላ ዝምንጭው ቀንዲ መልእኽቲ ንኣገዳስነት ምሕያል ምትእስሳር ምርምር ፖሊስን ትግባርን ዘጉልሕ ከምኡውን ካብ ምርምር ዝቕሰም ፍልጠት ናብ ግብራዊ ፍትሓትን ውፅኢታዊ ምድባትን ክትርጎም ከም ዘለዎ ዘነፅር ምዃኑ ኣብርህዩ። ዶክተር ኤፍረም ኣስዒቡ ኣብቲ ዝተገብረ ዘተን ክትዕን ኣብ መንጎ ትካላት መንግስቲ ማእከላት ምርምር ትካላት ላዕለዋይ ትምህርቲ ሓረስቶት ብሕታዊ ፅላትን ናይ ልምዓት መሻርክትን ድልድል ምትሕባር ክህሉ ኣድላይ ምዃኑ ከም ዝተነፀረ ገሊፁ። ሚኒስትር ሕርሻ ኣቶ ኣርፋይ ነበርሀ ብወገኑ ነዚ ዋዕላ ንምክያድ ዝመፅእ ሓሳብ መንቀሊኡ እቲ ኣብ ወርሒ ጥሪ 2025 ዝተቓንዐ ኣህጉራዊ ዋዕላ መፅናዕትታት ኤርትራ ከም ዝኾነ ሓደ ካብ ቀንዲ ረቑሒታት ዓወት ናይዚ ዋዕላ ድማ ኣሰናዳኢት ኮሚቴ ንልዕሊ ዓመትን ፈረቓን ዘካየደቶ ዘይሕለል ፃዕሪ ከም ዝኾነ ብምጥቃስ ንኣሰናዳእቲ ኣቕረብቲ ብቐንዱ መንእሰያት ከምኡውን ኣዋህርትን ተሳተፍትን ስለቲ ዝገበርዎ ዕዝዝ ኣበርክቶ ምስጋና ኣቕሪቦ። ኣብዚ ብሚኒስትሪ ሕርሻ ዝተወደበን ዕዶት ናብ መርኣያ ቦታታት ዘጠቓለለን ሃገራዊ ዋዕላ ላዕለዎት ሰበስልጣን መንግስትን ግንባርን ክኢላታትን ሞያውያንን ወከልቲ ሓረስቶት ኣብ መስራሕቲ መግቢ ትካላት ናይ ስራሕ መሻርክትን ዕድመ ዝተገብረሎምን ብድምር ልዕሊ 300 ተሳትፍቲ ነይሮም።
1: ኣምባሳደር ኤርትራ ኣብ ኬንያን ታንዛንያን ኣቶ ቤነ ርእሶም ምስጓም ድሕነትን ልውላውነትን ፅላት ጥዕና ኣፍሪካ ብዝብል ቴማ ኣብ ጥዕና ህፃናትን መሰረታዊ ጥዕናውን ናብየቱን ኣተኪሩ ብ18 ናሓሲ ኣብ ዳሬሰላም ታንዛንያ ብዝተቓንዐ ራብዓይ ዞባዊ ዋዕላ ሚኒስትራት ጥዕና መብራቕ ኣፍሪካ ተሳቲፉ። ኣብተን ሚኒስተር ጥዕና ኣሚና ንርሑሴን ብምውካል ዝተሳተፈ ዋዕላ ኣምባሳደር ቤነ ኤርትራን ዜጋታታ መሰረታዊ ጥዕናዊ ኣገልግሎት ንምሓስ ጥዕና ኣደን ህፃን ንምርግጋፅ ከምኡውን ኣብ ካልእ መዳያት ጥዕና ንእትኽተሉ ኣገባባትን ዘመዝገበቶ ገስጋስን ብዝርዝር ኣብሪሆም። ኣብ ኤርትራ ፖሊሲ ጥዕና ንበይኑ ዝተነፀለ ከምዘይኮነ ዝጠቐሰ ኣምባሳደር በየነ መንግስቲ ክሳብቲ ርሑቅ ከባቢታት መሰረታዊ ኣገልግሎታት ትምህርቲ ማይ ሕርሻን ካልእን ምርግጋፅን ምስፋሕን ኣብ ቀፃሊ ፃዕሪ ከም ዝርከብ ጥዕና ድማ ኣካል ናቱ ከም ዝኾነ ብምግላፅ ዛጊድ ተተጊብሩ ዘሎ ዘተባብዕ ከም ዝኾነ ገሊፆም። ኣብ መወዳእታ ድማ ኤርትራ ተመክሮኣ ክትካፍልን ካብ ተመክሮ መሓዙት ሃገራት ክትምሃርን ከምኡውን ዘባዊ ቅዳምነታት ጥዕና ንምስማር ምቕሉል ዓቕማ ከተበርክት ቅርብቲ ምዃና ኣረጋጊፁ። ማሃይምነት ምጥፋእ ኣብ ዝሓለፈ ዓመታት ክካየድ ዝፀንሐ ንጥፈታት ምሕያል ክሳብ 2030 ምጥፍኡ ዝሕግዝ ናይ 5 ዓመት እስትራቴጂካዊ ውጥን ተሓንፂፆ ወኪል ሪና ሃብተ ገርግስ ተስፋ ማርያም መልክዕ ፀብጻብ ንዝዳለ ትሕዝቶ ዳናይ ተስፋ ዝጊ ክተቕርባ እያ።
2: ሚኒስትሪ ትምህርቲ መሃይምነት ንምጥፋእ ኩሉ ዜጋ ተረባሐ ዕድላት ትምህርቲ ንምግባሩን ኣብ ዝሓለፈ 10 ዓመታት ንዝተሰላሰለ መደባት ዝግምገመሉ ዓውደ ዘተ ኣብ ከተማ ከረን ብምክያድ ክሳብ 2030 ዝዝርጋሕ ናይ 5 ዓመታት እስትራቴጂካዊ ውጥን ስራሕ ሓንፂፁ። ኣብቲ ካብ 18 ክሳብ 21 ብደረጃ ሃገር ዝተኻየደ ገምጋማዊ ዓውደ ዘተ ዋና ዳይረክተር ክፍሊ ትምህርትን ዓበይትን ሚድያን ኣቶ ገብረ ዝግድማም ኣብ ዘስምዖ ቓል ኩሉ ዜጋ መሃይምነት ንኸጥፍእን ክንኡ ክስጉምን ብመደብ ትምህርትን ዓበይቲ ዓረዮት ምሸታዊ ትምህርትን ኮማዊ ኣብያተ ንባብን ዝግበር ዘለዎ ፍርንክዕወት ብዝለዓለ ይስራሕ ከም ዘሎ ብምጥቃስ ተራ መሻርክቲ ክዓዝዛ ዘኻኺሩ ክሳላሰል ንዝፀንሐ መደባት ትምህርትን ዓበይቲ ብዕምቆት ብምግምጋም ናይ ዝቕፅል ዓመታት መደብ ስራሕ ንምዕዋት ተመላሊእካ ክስራሕ ብምልባው ድማ ኣብተን ዛጊት ዘይተበፅሓ ከባቢታት መደብ ትምህርትን ዓበይቲ ብዝለዓለ ክትግበር ኣብተን ዝዛዘማ ደግሲ ከየጋጥም ከዓ ልዑል ኣተኩሮ ክግበር ተላብዩ ኣብቲ ኣጋጣሚ መጠን መሃይምነት ኣብ ዝተሓተ ደረጅኡ ንምውራድ ኣብ ምሕያል ምሸታዊ ትምህርቲ ምዕባይ ኮማዊ ኣብያተ ንባብ ምፍታሕ ሕፅረት መምህራንን መፃሕፍትን ብዕምቀት ተዘትዩ ሚኒስትር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ኣብ ዝሃቦ መዛዘሚ ቓል ሚኒስትሪ ትምህርቲ ምስ ሚኒስትሪ ዞባዊ ምምሕዳራት ሚኒስትሪ ምክልኻልን ካልኦት ናይ ስራሕ መሻርክቱን ብምውሃድ ንዝገብሮ ዘሎ ፃዕሪ ብምምጓስ መሪሕ ተራ ዝፃወት መምህር ብምዃኑ መምህራን ሓያል ፃዕሪ ከካይዱ ኣተሓሳሲቡ
1: ኣብ ዞባ ደቡብ ኣብ ማትሪክ ናይ ዓመተ ትምህርቲ 2025-2026 ብሉፅ ነጥቢ ዘመዝገቡ ተምሃሮን ብደረጃ ዞባ ልዑል ቁፅሪ ዝዕወታ ኣብያተ ትምህርትን ተሸሊሞም ነቲ ኣብ ከተማ መንደፈራ ዝተካየደ ስነስርዓት ዝተከታተለ ወኪል ኤሪና ፊልሞን ትካቦ ዘዳልዉ ፀብጻብ ቀፂሉ ቀርብ እዩ
3: ኣብ ዞባ ደቡብ ብምውሃድ ጨናፍር ሃማመተን ትምህርትን ኣብ ሃገራዊ ምርመራ ካልኣይ ደረጃ ማለት ማትሪክ ብሉፅ ነጥቢ ንዘመዝገቡ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ሽልማት ደንደን ተዓዲሉ ብ20 ነሓሰ ኣብ ከተማ መንደፈራ ብዝተካየደ ስነ ስርዓት ካብ 3 ክሳብ ሙሉእ 4 ነጥቢ ዘምፁ 42 ሚእታዊ ደቂ ኣንስትዮ ዝርከብኦም 302 ተምሃሮ ከምኡ ውን ብደረጃ ዞባ ልዑል ቁፅሪ ዘዕወታ ኣብያተ ትምህርቲ ተሸሊሞም ካብ ተምሃሮ እቶም 81 ሙሉእ 4 ነጥቢ ዘምፁ ክኾኑ ከለዉ ቤት ትምህርቲ ካልኣይ ደረጃ ድባርዋ ድማ ካብ ኣብያተ ትምህርቲ ተሸሊማ ሓላፊ ጨንፈር ሃማመተ ኣቶ ግርማይ ገብሩ ኣብ ዘስምዖ ቃል ብቕዓት ትምህርቲ ብተሳትፎ ኩሉ ኣካል ከም ዝረጋገጽ ብምጥቃስ ሽልማት ደንደን ኣብ ምሕያል ተወዳዳርነትን ምኩስኳስ ቅዱስ ቅንእን ጽቡቕ ኣበርክቶ ከም ዘለዎ ገሊጹ ወኪል ጨንፈር ትምህርቲ መምህር ብላለ ኣርኣያ ብወገና ምስጢር ብሉፅ ውፅኢት ተምሃራይ ግቡእ ምክታልን ኣተኣላልያን ወለድን ግቡእ ምኩስኳስ መምሃራንን ከም ዝኾነ ብምጥቃስ በብዓመቱ ኣብ ሃገራዊ ምርመራታት 8ይ ክፍልን 12 ክፍልን ንብሉፃት ንምትባዕ ዝካየዱ መደባት ኣብ ብቕዓት ተምሃሮ ዘተባብዕ ውፅኢት ይርከቡ ከም ዘሎ ሓቢራ ኣብ ማሕዳር ዞባ ደቡብ ኣቶ ሃብታኣብ ተስፋፂን ድማ ንተምሃሮ የውሃንኡ ድሕሪ ምግላጽ ኣብ ዝቕፅል ናይ ኮሌጅ ትምህርቶም ዓወት ተመኒሎም ሽልማት ደንደን ኣብ ሃገራዊ ምርመራ ካልኣይ ደረጃ ማለት ማትሪክ ብሉፅ ነጥቢ ንዘምፅኡ ተምሃሮ ዞባ ደቡብ ንምትህባዕ ኣብ 2022 ዝተበገሰ መደብ ኮይኑ ዛጊት ኣብ ውሽጢ 5 ዙርያታት 1467 ተምሃሮ ንሽልማት በቂዖም ኣለዉ
1: ንኩልኩም ተዓዘብቲ ስዕብ ዜና ወፃኢ እዩ ደጊምና ንምክታልኩም ብክብሪ ንዕድም ብርክት ዝበለ ሃገራት ነቲ እስራኤል ኣብ ምዕረባዊ ገማገም ትኽተሎ ዘላ ፖሊሲ ምስፋሕ ስፍራታት ብትርኽን ይነንኦ እተን ሃገራት ነዚ ገለጻ እስራኤል ኣብቲ ቡግ ዝሓዘቶ መሬት ፍልስጥኤም ልዕሊ 1200 ተወሳኺ ስፍራታት ክትሃንፅ መደብ ድሕሪ ምውፃእ እዩ መራሕቲ ብሪጣንያ ጀርመን ፈረንሳ ኢጣልያ ካናዳን ኤሮጳ ሕብረትን ትማሊ 20 ሓሰብ ዘውፅዎ ሓበራዊ መግለፂ ትስጉምቲ ንኣህጉራዊ ሕጊ ዝጥሕስ ምዃኑ ብምውቃስ ኣብ ተግባር ከይውዕል ኣተሓሳሲቦም እዚ ሓድሽ ውጥን ምዕራባዊ ገማግም ኣብ ክልተ ክመቅሎ ዝኽእል ብምዃኑ ንምትፍናን እስራኤልን ፍልስጥኤምን ነዳዲ ከም ዝወስኸሉ እዮም ናይ ቀረባ ተዓዘብቲ ዘጠንቅቑ ዘለዉ እዚ ከምዚ ኢሉ እንከሎ እቲ መደብ ንፍልስጥኤማውያን ናይ ህላዊ ስጋኣት ምዃኑ ዋና ፀሓፉ ውድብ ሕብራት ሃገራት ኣንቶኒዮ ጉተረሽ ወቒሱ እስራኤል ኣብቲ ኣብ 1967 ብውግእ ዝሓዘቶ ምዕራባዊ ገማግም ኣብ ዝሃነፀቶ ዘይሕጋዊ ስፍራታት ልዕሊ 700,000 ዜጋታት ኣስፊራ ከም ዘላ ፀብፀባት የመልክቶም ብዘይካ ዝብ ልዕሊ ነበርቲ ምዕረባዊ ገማግም ተካይዶ ወታደራዊ ተፃብኦታት ሒላቶ ከም ዘላ ናይ ቅርባ ተዓዘብቲ ይጠቕሱ ኣሜሪካ ትማል 20 ናሓሰ ኣብ ልዕሊ ኩባ ተወሳኺ ቁጠባዊ እገዳ ከም ዝወሰነት ኣፍሊጣ እዚ ሓድሽ እገዳ ንኩባንያታት ዕደና ህንፃ ከምኡውን ብርከት ዝበሉ ሰብ መዚ ኩባ ዘነፃፀረ ምዃኑ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ገሊፆም እዚ ንዋይ ዘደስክልን ንግዳውን ጥፈታ ዝድርትን እገዳ ኣብ ልዕሊ ህዝቢ መንግስትን ኩባ ተወሳኺ ፀቕጢ ንምፍጣር ዝዓለመ ምዃኑ ይዝቃላሕ ዘሎ ኣሜሪካ ንሃገሩ ናይ ምጉባጥ ጥሙሕ ከም ዘለዋ ዝወቐሰ ፕረዚደንት ኩባ ሚጉል ዲያዝ ካንል ነዚ ሓድሽ ናይ እገዳ ስጉምቲ ብትርኢ ኮኒንዎ ኣሎ ካብ 1960ታት ኣብ ልዕሊ ኩባ ቁጠባዊ እገዳ ወሲና ዘላ ኣሜሪካ ተወሳኺ ፀቕጢ ንምፍጣር ናብቲ ሃገር ንዝለኣኽ ነዳዲ ዓጊታቶ ከም ዘላ ይፍለጥ ሓያሎ ሃገራት ኣብ ልዕሊ ኩባ ፀኒዒ ዘሎ በይናዊ ቁጠባዊ እገዳ ኣሜሪካ ክለዓል ተደጋጋሚ ፃውዒት ከቕርባ ፀኒሐን ኣለዋ ህዝባዊት ፓብሊክ ቻይናን ኢንዶኔዥያን ወታደራዊ ዝምድና ንምድንፋዕ ክስራሓ ተሰማሚዐን እቲ ስምዕ ሚኒስትራት ምክልኻል ክልቴን ሃገራት ሎሚ 21 ንሓሰብ ከተማ ጃካርታ ኣብ ዘካይዶ ዝርርብ ተበፂሑ መሰረት ስምዕ ቻይናን ኢንዶኔዥያን ሓበራዊ ወታደራዊ ልምድ ከስፋሓ ወታደራዊ ሓበሬታ ክለዋውጣን ኣብ ምዕባል ኢንዱስትሪታት ምክልኻልን ክተሓጋገዛን እየን ከም ኣካል ትስምዕ ዞባ ውፀእታ ንምሓስ ከም ዝሰርሓ ብምርግጋፅ ግዳማዊ ምትእታዊ ብሓባር ከም ዝቃወማ ነፂረን ኣብ ፅላት ምክልኻልን ፀጥታን ጥራይ ዘይኮነ ኣብ ምዕባል ቁጠ

ዞባውን ንግዳውን ዝምድናን እውን ከም ዝተሓጋገዛ ገሊፀን ኣለዋ። ኣብ 2025 170 ቢልዮን ዶላር ንግዳዊ ምልዋጥ ዘካየዳ ቻይናን ኢንዶኔዥያን ኣብዚ ዓመት እዚ ነቲ ኣሃዝ ክብ ከም ዘብልኦ ኣሚተን ኣለዋ። ሩስያ ኣብ ከባብተን ምስ ጃፓን ዘከራኽረኣ ደሴታት ኩሪል ፈተነ ሚሳይል ከም ዘካየደት ሓቢራ። እዚ ናይ 21 ፈተነ ሒደት መዓልታት ድሕሪ እቲ ፕረዚደንት ቭላድሚር ፑቲን ናብተን ደሴታት

ቋም ብተደጋጋሚ ከተጠንቀቃ ምፅንሓ ዝፍለጥ እዩ። ኣሜሪካ ብኩናትን ዘይረኸበቶ ዓወት ብቆጠባዊ እገዳታት ትፍትኖ ከም ዘላ መንግስቲ ኢራን ሓቢሮ ዝተገልፀ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ኢራን ኣቐዲሙ ተወሲዱ ዘይፈለጥ ከቢድ ስምብራት ትገድፍ ቁጠባዊ ስጉም ትወስድ ምዃኑ ኣብ ዘጠንቀቕሉ ዘሎ እዩ። ንኢራን ብቁጠባ ንምንፃል ምስኣ ንግዳውን ቁጠባዊ ንጥፈታት ኣብ ልዕሊ ዘካየዳ ሃገራት ስጉምቲ ከም ዝወስዱን ፕረዚደንት ትራምፕ ኣተሓሳሲቡኣሎ። ኢራን ኣብ ስምዕ ክትበፅሕ ዝተዋሃበ ዓድል ከምዘይተጠቕመትሉ ዝገለፀ ፕረዚደንት ትራምፕ ነቲ ኩናት ብሰላም ንምዕራፍ ዝካየድ ዲፕሎማስያዊ ተበግሶታት ክቋረፅ ከም ዝኣዘዘ ዝከር እዩ። ንሓድሽ መጠንቀቕታ ፕረዚደንት ትራምፕ ዝኾነነ ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅጂ ሃገሩ ክውሰድ ካብ ዝኽእል ዝኾነ ስጉምቲ ከምዘይትርዕዳ ነፂሮም። ኣሜሪካ መወዳእታ ወርሒ ለካቲት ኣብ ልዕሊ ኢራን ዝበገሰቶ ወታደራዊ ፍሪ ልዕሊ ትፅቢታ ኮይኑ ከም ዝፀንሓዮም ወታደራውያን ክኢላታት ዝገልፁ። ፓኪስታን ንሉላውነትን ግዛኣታዊ ሓድነትን ሶርያ ዘለዋ ደገፍ ኣነፂራ። ዝተሓበረ ሚኒስትራት ጉዳያት ወፃኢ ክልተን ሃገራት ተማል 20 ናሓሰ ኣብ ከተማ እስላማባድ ፓኪስታን ኣብ ዘካየድዎ ዝርብ እዩ። እስራኤል ኣብ ዝሓለፈ ቀረባ መዓልታት ኣብ መደበር ሓይሊ ኣየር ሶርያን ዘካየደቶ መጥቃዕቲ ብትሪ ዝኾነነት ፓኪስታን እቲ ስጉምቲ ንኣህጉራዊ ሕጊ ዝጥሕስ ምዃኑ ኣነፂራ። ነቲ መጥቃዕቲ ኣሜሪካን ቱርክን ዝርከበን ካልኦት ሃገራት ከም ዝኾነኖ እውን ኣይርሳዕን። እዚ ከምዚ ኢሉ እንከሎ ሚኒስተር ጉዳያት ወፃኢ ፓኪስታን ኢሳቅ ዳርን ሚኒስተር ጉዳያት ወፃኢ ሶርያ ኣሰዓድ ኣልሻይባንን ኣብ ምርክቦም ሃገራቶም ኣብ ምውሓስ ዞባዊ ፀጥታ ክተሓጋገዛ ምዃነን ሓቢሮም። እዚ ከምዚ ኢሉ እንከሎ ሚኒስተር ኣሰዓድ ኣልሻይባኒ ሃገሩ ነቲ ፓኪስታን፣ ቱርኪ፣ ስዑድ ዓረብን ኣብ ዝሓለፈ ቅንያ ዝኸተመ ወታደራዊ ውዕል ከም ትድግፎ ብምጥቃስ ዞባዊ ኣገዳስነቱ ልዑል ምዃኑ ኣረድዮም። ሚኒስተር ኣልሻይባኒ ኣብ ውሽጢ 19 ዓመታት ኣብ ፓኪስታን ምብፃሕ ዝፈፀመ ናይ ፈለማ ሚኒስተር ጉዳያት ወፃኢ ሶርያ ምዃኑ ፀብፀባት ይሕብሩ። መጠን ብርሰት ጫካታት ኣማዞን ናይ ብራዚል ኣብ ቀዳማይ ፍርቂ 2026 ምስ ተመሳሳሊ እዋን ናይ ዝሓለፈ ዓመት ክነፃፀር እንከሎ ብኣስታት 20 ሚታዊት ከም ዝጎደለ ፀብፀባት ሓቢሮም። መሰረቶም ፀብፀባት ካብ ወርሒ ጥሪ ክሳብ ወርሒ ሓምለ እስታት 350 ኪሎ ሜትር ጫካታት ከም ዝበረሰ፣ እዚ ድማ ምስ ናይ ዝሓለፈ ዓመት ክነፃፀር እንከሎ ከም ዝነከየ ተፈሊጡ። መንግስቲ ብራዚል መጠን ብርሰት ጫካታት ኣማዞን ኣብ ቀዳማይ ርብዒ ናይዚ ዓመት ብ17 ሚታዊት ከም ዝጎደለ ምሕባሩ ዝዝከር እዩ። እዚ ተሪኦ እዚ መንግስቲ ብራዚል መጠን ብርሰት ጫካ ክሳብ 2030 ክገትኦ ኣውፂዎን ዘሎ መደብ ተስፋ ዝህብ ምዃኑ እዩ ዝግለጽ ዘሎ። ብርሰት ጫካታት ኣማዞን ቁልጡፍ መግቲ ምስ ዘይግበረሉ ብቐሊሉ ክሓዊ ዘይክእል ኣከባቢዊ ዕንወት ክስዕብ ከም ዝኽእል እዮም ተጣበቕቲ ኣከባቢ ከጠንቅቑ ጸኒሖም። ጫካታት ኣማዞን ብዘይካቲ ኣብ ምግታእ ክሊማዊ ንውፅእ ዝፃወቶ እወታዊ ትራ ኣብ ዕቃበ ህወታዊ ብዙሕነት እውን ልዑል ኣበርክቶ ከም ዘለዎ ክኢላታት ይሕብሩ። ዜናታት ምዝዛም ኣርእስታት ዜና ክደግመልኩም። ሚኒስትሪ ሕርሻ ወደቦ ሃገራዊ ዋዕላ ሕርሻ መፅናዕታት ኤርትራ 2026 ተዛዚሙ። ኣምባሳደር ኤርትራ ኣብ ኬንያን ታንዛንያን ኣቶ በየነ ርእሶም ኣብ ዋዕላ ሚኒስትራት ጥዕና ምብራቕ ኣፍሪቃ ተሳቲፉ። ሚኒስትሪ ትምህርቲ መሃይምነት ምጥፋእ ናይ 5 ዓመት እስትራቴጂካዊ ውጥን ሓንፂፁ። ብርክት ዝበለ ሃገራት ነቲ እስራኤል ኣብ ምዕረባዊ ግማግም ትኽተሎ ዘላ ፖሊስ ምስፋሕ ሰፈራታት ኮኒነኖ። ኣሜሪካ ኣብ ልዕሊ ኪባ ተወሳኺ ቁጠባዊ እገዳ ከም ዝወሰነት ኣፍሊጣ። ቻይናን ኢንዶኔዥያን ወታደራዊ ዝምድና ንምድንፋዕ ክስራሓ ተሰማሚዐን። ባርከ ዝኽርኩም ተዓዘብቲ ነሳዕ ሰዳለዉ ዜናታት ኣብ ሰዛዚምሎ ስለምክታልኩም ነመስግን ምስተረፍ መደባትና ንሓድገኩም ወገና ሰናይ ምሸት።

0: ይቁፀሩ ብዛዕባ ሓዊ ሃገዲፍካ ብዛዕባ ናይ ዓይኖም ምቕያር ሕሰብ
1: ሰር ምጉጋን ዓድና የኣይ ሜላት ሓሲብለይሲ ነዚ መድፈና ኢሎም ከዳልዉ
2: ይርኸብ ናይ ባሳ ዘኽመ ግን ልለኸ

0: ትካል ኩድም ከተብለን ብሓደ ኣፊቱ
1: ዕላል ጎራዝኑ ዓስምኒ ኮይኑ ኣወላቱ ሕና መፅና
0: በልዕናስ በረካ ፅሕናበረካ ፅሕናእዩ
1: ሄዳ መሲን ድዩ ኣብዚ ንዕልል እምበር
0: ሓቂ ወደ ኣንቲ ትኸየ ምሳና ሕሸክ እዛ ጓለ ኣብዚ ሕሸክ
2: ወዲ ቀሺ ዘንቋልዑ ከይትወፃ ደልካ የ
1: ርዓሲ
2: በላ ዕላል ናቐፅል ኣልና እስኪ
0: ወይይስንድንታ ዕላና
2: ኣነሲ ሸቕላ ናይ ዞን ቆልዑት ገለ ቆቂት ወሲድ ንፀኒሑ መስሓቂ በላ ኣነሲ ደሃይ ዛጓለይካብ ርኽብኩ ድቃስ ኢላህኒኣ ፀኒሓ ከይዲ ክዕርፍኩ

0: Un mojito con boa, tú sabes.
1: Un buen
0: mojito.
1: ¿Qué tal? ¿Qué tal? ¿Qué tal? ¿Qué tal? ¿Qué tal? ¿Qué tal? ¿Qué tal? ¿Qué tal? ¿Qué tal? ¿Qué كان عللي نرى علينا
0: نحافيه نعرف
2: عللو فعللو
0: هو نعنا دعك كذا تكون بواو
1: اذا
0: بابا كل
1: بو يلخ مسكني
0: وا انا احنا نسمع لكن اللي
1: انغوالي
0: او دينا هاي حد
3: عللو بلو الرئيس كبير
0: انا راح رئيسكي وداشي نسخه اخر ابي كان اعرفها كاينه
3: انا سلحن نعود دقه قرون فاسكو كان اسمنا عرف
0: وا اي تعخن ديخه
3: دحين
0: እዚ ገፅታ ሲ ዋላ ዋላ ይተበርሃኒ ድሓን ዲኻ ሓርሓይድሓ
1: እንታይ ደ ዓመተይ ድቃስ የልበሉ
0: ዋ ከነ ክበሉ ኢናኸን ድቅስ ባ
3: የዕርፋ ግዳ
0: ወዚ
3: ደገል ፋስክወቃ
4: ደይ ቅድስቲ ዓቕሊ ዘይብለን ሲ ኣወ ይርከብ
5: ፀሓከብ ዳኣት ግመሲላሲ ኣብ ዝተረይዕክን
6: መፃና መፃና
5: ኣንትን ክፈት ኣባ ሒዝክየን ምፅአ ተባሂለ
6: መፃና ንዓናይ ሞ ቁርሲ ቀራሪብ ክንፅንሓና ሳንደ
5: ኣብት ግን ከይትኸፍታ ደሓን ዲኹንከ
6: ደሓን ኢና ደሓን ኢና ተኸየ መፃና ንዓናይ ሕለፋ ምክነርክበክን ኢና
5: በላ ናይ ደሓን ንግበሮ በላ ከይቲ ዝንጋዓኽን በዕላ ደይ ቅድስቲ ከዓ ከይባእሳኒ ንፅበየክን ኢና ዘለና
6: ተስእሞኒ ንዕና ክንከይድ እንዲና ብዛዕባ ዓይኖም ምጥፋኣ ብጭቁልኩም ከይ ትዘሩ ከይመልኩም ቃል
0: ከይመልኩምልኩም ከይ ትዘሩ
3: ኣተስምዓኻስኻይኸተስኻከይትዘኪ
7: እንታይ ዝግበሮ
3: ኣዲ ኣይትስማዕ ወይ ሓጢያት
7: ትምጓያ ሽሎም ድዮም ክመፁ
3: ነገድ እንተሰሊጥዎም ቅድሚ ቀትሪ እንተዘሰሊጥዎም ከዓ ኣብ ፀሓዕ ዕራ ኣቢሎም ዝመምፅኦም እዩ
7: እቶም ሰናዱኣኸ ሰብ እያ ንቶ
3: ኦይ ኣንታ ሓይ ባዘረባ ምፅኢኸ ከይትወፃ ኢልዩ ምስ መፅኹን ዲዳ ሓየስ ክበል ንዓነ
7: ኣበይ ድን ዘሎ
3: ሓንዓሙስ ዓብን ንዓነ
8: ዋይ እዚ ኩሉ ክነና ድዮም ጥንሒና ዳ እና ንደ ወደቕሽ ንቤት ክንኣቱ
9: ዋይ ናይ በላ ንዓይ ንርክቦ ናኣኸ ዲና ዳ ዘለየፅ ገለ ዳሒሳ እንዳይ ትረኽበን
3: ዳየለን
9: ኣነሳ ንደ
3: መልመፂ ነይሩ ድ
9: ደኸዓ መፅአን ነይረን ተሰኣረፊዱ ንዓናይ ነቑረስ ክብላ መፅአን
3: እሞ ሰሚዓ ድ
9: ፋሉ ማዕፀኮ ዘይርሓና ዮ ኣይ ኣብኣ ከለዎ ከምዝምለሳ ንዲና ጌርና እዩ
3: በላሕይ ተታሓዝና ንኽድሙ ነግረ
9: እወይ ኣደሳ ንደይ እቦ ትርክም ሰብ ደዳ ጨው ይዎ ንኸቡ
0: ኣንትን እዞም ቆልዑ ዳ ክሳብሒ ናይ ድሓነ ንድን ከም ዝቐሲኢና
9: ደቂሰና ኣለዎ ኪድነ
0: ዶ እሞ ንሕና እንዶ ንቑረስ ክንደይ እኳ በሊዕና ጥዑም በሊዕና ሰእቲና ንወድ ዘጎ ከዓ

0: መብዓቱ ሒዙ ብሰላም ናብዚ ዓዱ ዝኣትግበሮ መደቀሲኡን መቕሰኒኡን ሓደ
1: ጥሕያት ከዓ ጓለ ጥሕያ እዛ ጓለ
0: ኣንቲ ናቤት ኣልክበፃኹ
1: መፃኹ ኣብዚ ይቕልቅልክብል እዛ ቆልሓ ገለ ድሓ
2: ትረፈመለሰ ብሉ ኣዲ ኣይሰምዐትን ዘለሓቂ
1: ማንሞኖ ገይርዎን ኣይሰምዓን ፅልሉሉ ፅልሉ ኣነቅድም እተው ገብል ዘግልኩም ድሕረ
3: ገረፍታ እዩ እየ
4: ልዕለ በላታት ማለቕመት ጓሃባ
3: ሕራይ
5: ዝኾንታይ ሰበብ ዓዲኹም ከዩ

0: ክልተ ምርጫ እየን ዘለዋ ብሓንቲ ፍታው ክን ምርጫ ክነብስኺ ክትህብኒ እታ ካልእቲ ግን በዚያ ቀቲለ ክደርቤት ሓዎ ክኸፋኖ ካብዚአን ምረት እዩ መዕረሳውን ንሰይጣና እዩ ምዃነ ኣይትፈልጥ ድ
1: ጥርጣሪናለናዊ እዩ
2: እንታ ውድቕሺ እወ
3: ልተኸደ
2: መፃለዋ መፃለዋ ልእተነእናስኪ ዋይተር
3: በላስ ምዕነ
2: እወ
3: ወራደ መርዓ መፁን ኣለዉ ካብ መፁኸ ንሕና ጥራሕ ዓዲ ከብደረትና ንቅዲስቅስ ዝገበርና ጌርና ገዛ ነብፃሕ እያ
2: እሞ ውድቕሺ ግርም ሓሳብ እንዲ ሰብ ድለ ዘዋስዱኻ
3: ሓሰስ ክብል
2: እወይስኽን
3: ከዓ ሓጎስ ብሓጎስ ክመስል
2: ኣለዉገም
3: ፍሕሹ ገር
2: ክትሃበካናክንብሎምልቦም ከይነፍራየ ኣብርሃ ወ ይሰምዓኹ ይሰምዓኸ
4: ኣንታ
5: መፅኦም

0: ዘሩ
1: ኣቤት ጎይታ
0: ሓድሽ ስጋ ባህብለኒ ኣሎ ሞ ኣብዚ እንተዘየለስ ንዑስካ ዝውል
1: ጎይታ ኣብ ሕቕፎና እኳ የብና ግዳ በዛ ሓሰስ ኢልናይ ንስእልና ሻዓልና ክነምጠርኩ

0: ተበሊ ሕቶ በል ዝኣክሉ ከዓ ሳክር ሒዝካ ኸድ ሞ ብሻዕኹም ግምጥል በሉ
1: እሺ ጎይታ
0: ሃረይ
2: ኣብት ጎይታ
0: መቸም ኣጋውሎ ኣድላየ ከይረኸብኩ ዓንዲ ዓዲ ኣ ከምዘይድቅስ ትፈልጥ ኢኻ
2: ፈልጥ ጎይታ
0: በዛ ዓይኖም ዝብሉ ኣጎርዞ ንዘይፈልጣሲ ኣብዛ ዓይነ ይትመላለሰኒ
2: ንኮ ጎይታ
0: ዘርኡ ሓዊ ክምርዓኦ እምበር ኣነ ክምርዓ ድላይ ከም ዘይብሉ ካ ፈሊጠ
2: ንሱ ዳእ ከይፈቶ በፊንጫ ይፈቱ
0: በል እንታይ ተጣበብና ኣብዛ ሳልስቲ ከም ንምፃእ ኣፀቢዕካሓሰብ

0: ወይ ቤተይ ንፋሳት ይወ
1: ወንት ዳሃንደ
2: ካልዘሮ ካ ሂታ
1: ሙዝትና ተተዕና ከኸም ያለ
3: ታዳሃንደ
1: كركوم

0: ኣንቲ ድሓንያ ዘላ ሰቂልክ ንዓኹኮ ፍርሂ ስምባደ ሻቂልክ ዘሎ
1: ዓዮም ምሳውን የላ
2: መን ኢሉካ
1: ሓደ ጎበዝ መዝርኺ ይበፀኒ እሱን ሓፍቱን ሳውን መቕሕዎም ቀኒ ብዘይካ ሓፍቱ ዝኾነ ዝጎርዞ ምሳውን የላን ኢልኒ ህወ
3: ክፉእ ዝበገብሩ እዚኣልሞ ነገር የለን ከው ኢሉዋ ኸየሉ
1: ኣይፋሉ ዓይኖም ምሳውን ባህ ከም ትብሎን ኣብ ምልኮ ከእትዋ ከምዝደልን እዚ ጎበዝ ነጊርኒ
3: መጮ ወይቱ ጓልሲ ካልኦት እዮም ማለት እዩ
1: ክኸውን ኣለዎ
4: ኣነጆ ክንመፅእ ዝረኸብ ናይ ሽማግለ
5: የለሊአ እዮ ክትብል ያ
4: ኣፀቢቑ ካ እምበር
5: እሞጠፋእና
4: ምንታይ ማእታን ኢኻ እንተ
5: ክበልዕ ዘለ ገደል ኣፉ ኮይኑና እምበሪ
4: ሕይ ዝግበር ነገር የለን ካብ ሳዕሳዕና ስንቋፃፀዳ
5: ክንቋያ ፀኒና እንተገደደ ከዓ
4: ተገደደዳ ዝገበርናይ ንስድራ ነጊርና ደማት ክልና ምቕታል እምበሪ
5: መፍትሕና ድየሉ እምበሪ ዝኸውን ድኣ ንፈልጦ
4: ናብ ሳውን ንኺድ እምበር ሰብ ኣይንለክብ
5: ድንቂ ቅድሚኡ ግን ኣዓርሕና ይሃበና
4: ሱስ በፍንጫ ንሱ ዝደለግበል እቲ ጃምናኸ
6: ዓይነሱ እንዲ ዲግ ከባሃልና ፅኒሑ
4: ባዕልቡ ከበይ በፅሐ
6: ፀጊምኒ ኮይኑ ሓንቲ ርሑ ክበኩም ክልተ ርሑካ ፅንሑለ ኢልኒ
4: ወይለ እዚ ጣብ ሽካዕላል ኢልና በሉ ንዋሓጥ መቕረብን
7: ወይለ እንታ ድቀሽ
8: ዕለይ ከፈላ
7: ከመይ ሓዲርካ
8: ድሓንዲ ሓዲርካ
7: ሓዲናት ጋ ብሄር መስገ
8: ብሄር መስገይ ደየ እንዳ ኸደ
7: በዚ ፈንጥሪቲ ድሃይን ክገብር ኢለ
8: ኣንዳ ኸፈላ ኣነሲ እንታይ ምዃኑ ዝነብሰይ ስቂኢሉ ግንም ንብብለኒ
4: እንታይ ወዲ ድኳ
8: ንዓይኖም ዘመታ ጎበዝ ዳያሪ ዝብል ግንብታለ
4: እዋ ብኸመይ
8: ብኸመይ ዝብል ልባ ብጓል ካሃበኒ ዝመፀ ዘረባ ሕኒን ክበሃሉ ክንደይ ፈኸራ ድ ነይሩ
4: እሞ ንዓይኖም ክሳዕ ጨው ይክወስዳ ዝኽእል
8: ኣንታ በዓል እከ እዚኣትዎ መሽጎራ ጉዶ ኣለዎ
4: እሞ ብኸመይ ኢ ክነጣል
8: ናብ ዛዕብዩ ዓዲ ዶወስዳ
4: ንብሎኮ ጠፊእና
8: ሕዘኒ ድኣ
4: ሒዘካ
8: ካብዛ ዝበኣሶ ዓይኖም ያዕ ካብ ትብሎ ሕኖ ኣቦኣ ዝገብረለኒ እንዳ በለ ክፍክር ፀሓያት ዓርቡ ነ
4: እሞ ኣብ ከምዚ ዝበለ መደምደምታ ካብ በፃሕካ ድኣ ናብቲ ዝዓበየሉ ዓደቡ ሰደይ ንሰድድ
8: ግረ ካብ ድኻም ናብ ድኻም ቀኒኹም ኣነ እንተኪ እንዳሃዘይ ንገብር
4: ድንቂ በሉ ጊሓት ገስግሱ
8: ሓገረ
4: ሓሳብ ልብና ኣስምረ ኣለና።

0: ተንክልተ ኸ
1: እተን ክልተ የለዋን ክሮም ለኢሉ
2: እንታታ ኸምቲ ወይ በሉ ስምዕኒ እዛ ጎርዞ ብታ ኩላ ከይበፅሐት ከላ ንዝደዳ
3: ተረፍ ሕርቃኑ በበይና ረኺቡ ተቐተለና
2: ንዓ ከምቲ ፀልቕ ተገርና ንሕና ናብሳው ንዕዘር
0: ወደ ሎሚ ኣብቲ ኣስሪረት ነበት ትመዋስ ኢነ እየ
4: ንዑ ሓቲ ረኺበ እያ
2: ሞኸ
4: ሎሚ እቲ ኣርሒ ሒዝዋ ምስ መፀ ክዝርፈ ካብ ሎሚ ኣይሕልፋን ይባህላ እዩ
2: ንሕና ንኺድ ናብሳውን
3: ንሱ ኸ
2: ንሱ ቀም ኣብ ዘበለላ ጨውቀትረ ንዕዘር
3: ኖማልኳ ዝምልከትከ
2: ንስኻ ቀም ኣብ ዘበለላ ርኢኻ ንገረን ንሕና ሽዑ ኸድና ክንነግረን ሕይ ኣብቲ ተቐሲራትሉ ዘለዋ ቦታ ኸድና ፈትሕና ንዓዳ ከምቲ ኸይድ ክንገብራ ኢና ሕይ ግን ውዕዞ ፅበየና ስለ ዘሎ ሓንሳቐም ነብር

ሚኒስትር ሕርሻ ዝወደቦ ሃገራዊ ዋዕላ ሕርሻዊ መጽናዕትታት ኤርትራ 2026 ምስጓም ቀጻልነት ዘለዎም ስርዓታት ሕርሻን መግብን ንሃገራዊ ቁጠባዊ ዕብየት ብዝብል ቴማ ትማልዕ 20 ናሓሰይ ኣብ ኣስመራ ኣዳራሽ

ኰሰተኸፊቱ እዚ ዋዕላ ባይታ ምኽፋት መጽናዕታዊ ርኽበታት ንምፍጣር ህልው ሕርሻዊ ብድሆታትን ዕድላትን ንምምርማር ንምምየያጥን ምህዛዊ ኣገባባት ንምፍላጥን ዝዓለመ ምዃኑ ኣወሃሃርትን ሞያውያንን ገሊፆም። ብተወሳኺ ኣብዚ ዋዕላ ድሕነት ውሕስነትን ማእዛን መግቢ ሕርሻዊ ባዮቴክኖሎጂን

0: 76 መጽናዕታዊ ወረቃቀት ይቀርባሎም ንዝ ብርክት ዝበለ መጽናዕታዊ ወረቃቀቲ ብዙሓት መንእሰያት እውን ይሳተፍዎ ኣለዉ
1: ንኣምቲ ክስተ ይበሃል ኣብዚ ግዜ እዚ ከም መምህር ኮይኑ ኣብ ንእዞባ ጎኘ ኣብ ጁኒየርን ሃይስኩልን ቤት ትምህርቲ ምህር ኣለኹ
0: ኣርእስቲ ክንታይ እያ
1: ኣርእስተይ ብዛዕባ ገምጋም ናይ ውፅኢት ዓሳን ናይ ፀሓይ ባህርን ዝተዋፀአ ኣብ ስገም ዝተካየደ ኤክስፐሪመንት ወይ ከዓ ገምጋም ወይከዓ ፈተነ እዩ ማለት እዩ ኣብ ናቱስ ኣብ ዕቤቱን ኣብ እቶቱን ማዕር ክንደይ ለውጢ የ ምፅእ ንምርኣይ ዝገበርናዮ
0: ስፋ ሓቢልካ ምስ ትትምትኖ እንታይ እቲ ትሕዝቶ ናይ መፅናዕቲ
1: ትሕዝቶ ናይ መፅናዕትና ካብ ተረፍ መረፍ ወይ ከዓ ውፅኢት ዓሳ እንብሎ ፈሳስን ፀሓይ ባሕርን ከዓ ተሓዊሱ ዝተካየደ ፈሳሲ ኮይኑ ኣብ ናይ ዕቤት ናይ ስገም ስገም ክንዝክላትና ንፈልጦስ ኣብ ብዙሕ እቶት ንጥቀመሉ መግቢ እዩ ንከምኡ ኣብ ዕቤቱ ኣብ ቁመቱ ይኹን ኣብቲ ዘእትዎ እቶት ዘለናስ ክንደይ ለውጢ እየ ምፀልና ሕጂ እቲ ዝተጠቀምናሉ መሳርሕታት ከመ እየ ነይሩ ኣብ ገለገለ ኣብ 50 ሚሊሊትር ኣብ 1 ሊትር እንዳገበርና በይኑ ፀሓይ ባሕር ተጠቂምና ኣብ ገለገለ ከዓ እቲ ናይ ዓሳ ውፅኢት ከዓ በይኑ ኣብ ሳልሳይ ተርምሽዑ ክልቲ እዩ ብሓንሳብ እንዳሓወስና በቢ 50ን በቢ 100ን ሓዋዊስና ኣብ 1 ሊትር ተጠቂምናሉ ማለት እዩ ኣብቲ ዝተካየድናዮ ናይ መደብ ናይ መሬት ከዓ ኣብ ነሶ ከፍ መደብ ወይ ከዓ ፕሎት ንብሎ ከከም ስቴጁ ሕጂ ድሕሪ ምዝራእና ኣብ 10 መዓልቲ ኣብ 20 መዓልቲ እንዳበልና ክሳብ ሙሉእ ዕቤት ዝውድእ ብመሳርሒታታ ናፍስና ኪልና ንፅዋዕ ናይ ፈሳስ መዳበርያ ንገብረላ ድኩዒ ብኣ ጌርና ንስፕሬይ ንገብረሉ ወይ ከዓ ንደፍኣሉ ነርና ማለት እዩ ዕቤቱ ምስ ወደአ ከዓ ድሕሪ 78 መዓልትታት ተዓፂዱስ እቲ ናቱ ውፅኢት እቶት ምስ መርመርናዮ ድማ እቲ ናይ ውፅኢት ዓሳን ናይ ፀሓይ ባሕርን ሓዋዊስና ዝገበርናዮ ፈሳሲ ድኩዒ ዝያዳ ኣብ ዕቤትን እቶትን ለውጢ ምፅ እዩ ማለት እዩ ከምዚ ጌርና ሽዑ እቲ ናትና ዝተካየደ መስርሕ ናይ ፈተነ እዚኣ ትመስል ነይራ
0: ብፍልይ ዝበላ ክንሪኦ ከለና ስለምንታይ ኣብዛ ርእስቲ ኣተኪርኪ
1: ብዝያዳ ወላ ኣብዚ ግዜ እዚ ሚኒስትሪ ሕርሻ ወላ ካብ መዳበርያ ወይ ከዓ ብሲንተቲክ ፈርትላይዘር ኢልና ንፅውዖ ተኣልዩስ ናብ ኦርጋኒክ ናብ ባህርያዊ ዝኾነ መስርሕ ናይ ሕርሻ እዩ ዝካየድ ዘሎ በዚ ምክንያት ድማ ብዝተኣታተወ መስርሕ መልክት ናይ ዓሳን ናይ ፀሓይ ባህርን ካብ ሚኒስትሪ ሕርሻ ዘካየድናዮ ጠለብ መሰረት ኣብ ናቶም ኣብ ኣኽርያ ኣሎ ናይ ባህርያዊ ሕርሻ ዘካየዱ ፈተነ ኣብኡ ከድና ኢና ጀሚርናዮ ማለት ካብ እቲ ሕርሻ ናይ ሃገርናሲ ካብ መዳበርያ ወይ ከዓ ካ ንሲንተቲክ ፈርትላይዘር ዝተሰንዑ ካብ ንጥቀም ብባህርያውስ ማዕርክ እንደይ ለውጢ ወይ ከዓ ዕቤት ናይ ኣካል ክነምፅእ ንክእል ንምርኣይ ኢልና ኢና ጀሚርናዮ ማለት እዩ ዝያዳ ከዓ ካብ መዳበርያ ተጠቂምና ንፍርዮ እቶት ባህርያዊ ደኩዑታት ተጠቂምና ንእትዎ ዝያዳ ይበልፅ ብል ማለት እዩ ንከምዚ ምክንያት ኢና ከም ዕላማ ሒዝናስ ተበጊስና ሰሪሕና እዩ
0: እዚ መፅናዕቲ ኣባይታ ከመይ ይሰርሕ
1: ኣባይታ ብሚእታዊት ክዛረብቲ ኮይነ ብዝያዳ ሰብ ጉቡእ መስርሕ ተካይድሉ ሳብ 80 ሚእታዊት ፅቡቅ ዝኾነ እቶት ወይ ከዓ ሪዛልት ክበና ክእል እዩ ማለት እዩ ምክንያቱ ኩሉ ባህርያዊ እዩ ነቲ ሓመድ ሃሰያ የብሉን ዝያዳ እንዳልምዐ ነቲ ተክልና ከዓ ፅቡቅ ዕቤትን እቶትን እዩ ዝህበና ማለት እዩ እ ዳርጋ ፅቡቅ ዝኾነ እቶት ክንረክበሉ ንክእል ኢና እጂ ኣብ ኣጠቃቅማ ናይዚ ክልቲኡ ፈሳሲ ብጣዕሚ ሓቅሕሽ ሕማቅ ዝኾነ ጨና ኣሎ ምክንያቱ ውፅኢት ተረፍ መረፍ ስለዝኾነ ክንጥቀመሉ ከለና ኣብ ኣካላትና ለጊቡ ሕማቅ ጨናን ሕማቅ ዝኾነ ኢምፓክት ንከየምፀልናን ንጥቀመሉ መሳርሕታት ኣሎ ተሸፊንካ እታ መፍሰሲትካ ኣላትና ብኣጌርካ ኣብ ግዜኡ ዝተሓለወ ሕጂ ኣሕና ኣብ 10 መዓልቲ ኢና ንገብረሉ ነርና ምክንያቱ እቲ ግዜ እንተደ ሓሊፉ ወይ ከዓ ማራ ምስ ጎበዘ ተጌርካሉ ወይ ሓንቲ ለውጢ ከምፀልካ ይክእል ኣብ ትክዕ ስቴ ባይ ስቴ በታ መስርሕ እተ ተጠቂምካሉስ ለውጥ ኣሎ ኩሉ ናቲ መስርሕ ስለ ዘሎ ኣብስ ግዜኡን ኣብ ሰዓቱን ሲ ንጥቀመሉ ኣለና ማለት እዩ እንተ ኣብ 8 መዓልቲ ጀሚርናያ ልክዕ ኣብ 8 መዓልቲ ክትቅፅል ኣለዋ ማለት እዩ 10 መዓልቲ ጀሚርናያ ከዓ ልክዕ ከማ ክትቅፅል ኣለዋ ዝያዳስ ከምዚ ገይረ ኤክስፐሪመንት ስራሕ ብል
0: ሙሉእ ስም ካሃበኒ
2: ቶማስ ብርሃነ ባሃል ካብ ትካል ዓብሬ ኣብ ሚኒስትሪ ሃብቲ ዋሕሪ ዝሰርሐ ኣለኹ ማለት እዩ ናይ ሎም ማዓንተ ርእስተይ ብዛዕባ ፊሽ ኣሚና ኣሲድ ኣብ ደርሆ ደለዎ ኣብ ዕቤት ደርሆ ደለዎ ተራ ወይ ከዓ ኣገዳስነት ትገልፅ መፅናዕታዊ ፅሑፍ እያ ነራ ሕጂ ብትሕዝቶኣ ክንመፅእ ከለና ደርሁ እቲ ዝጥቀምሉ ሶርስ ኦፍ ፕሮቲን ብጣዕሚ ኣሸጋሪ ንክትረኽቦ ሕጂ ንኣብነት ንበል እቲ ፊሽ ሚል ዝበሃል ብቐፃለ ድርከብ ንስሕጂ ኣብ

0: ሓደ ከይድካ ኢካ ተምፆ እኩል ደይኮነ ክትገፍፍ ትኽእል ኢኻ ብዝተፈላለየ ምክንያት ናይ ኤንቫይሮንመንት ኣሎ ናይ ሬጉላቶሪ ሊሚትስ ኣለዎ ክትሕዞም ድግባእካ ገለ ሕጂ እዚታት ተደማሚሩ ኩሉስ ነቲ ዋጋ ናይቲ ፕሮቲን ሶርስ የኽብሮ ማለት እዩ ሕጂ እዚ ኣነ ምፅኦ ዘለኹ ስራሕ ግን እዚ መፅናዕታዊ ፅሑፍ እቲ ካብ ተረፍ መረፍ ዓሳ ድጓሓፍ ንዕኡ ኣብኪዕና ናብ ፊሽ ኣሚኖ ኣሲድ ንቕሮ እዚ ፊሽ ኣሚኖ ኣሲድ ሽዑ ከም መግቢ ነተንደሩ ከም ሳፕሊመንት ንህበን ማለት እዩ ሕጂ ኣብዚ ዝገበርናዮ መፅናዕቲ ከምቲ ውፅኢት ረኣናዮ ማለት እዩ ትፍልልይ ብጣዕሚ እዩ ውፅኢታዊ ማለት እዩ ዕብስ ብቆልጡፋ ርእና ማለት እዩ ካብኡ ክንህበን ምስ ጀመርና ሕጂ ብጣዕሚ ፅቡቕ ውፅኢታዊ ለውጢ ድህበና ፍርያት እዩ ማለት እዩ እዚ
1: ብሓፈሻ ባይታ ክንጥቀመሉ ከለና ወይ ክንገብሮ ዘለና ኣገባባት እንታይ እዩ ምዝ መፅናዕካዮ መፅናዕቲ ሓፈሻ
0: ሕጂ እዚ ቀዳማይ መድረክ እንዲ ዝመፅናዕቲ ድገበርኮ ኣብ ካብ ዜሮ ክሳብ 16 ሰሙናት ዘሎ መፅናዕቲ ዝተገብረ ማለት እዩ ሕጂ እቲ ኣገባብኣገባብራ ምስ መግቢ ኢካ ትሕውሶ ክትበን ተዳልዎ ዘለካ መግቢ ብላዓለ ቲ ፈሳስ ንብሎ ዘለና ዓሳ ብላዓሊ ትገብረሉ ሽዑ ኣኩስካ ጥዑ ጌርካ ሓዋዊስካ ትህበን ማለት እዩ እዚ ሕጂ ከም መግብስ ኣብ ውሽጠ ናብ ሰናኣትሎ ሕጂ ንብሎ ዘለና ፊሽ ኣሚኖ ኣሲድካ ዝተፈላለዩ ባዮ ኣቨይላብል ኣሚኖ ኣሲድ ስለ ደልዎ ብቁልጡፍ ክትወስዶ ትኽእል ብቁልጡፍ ከዓ ናብ ኢነርጂ ክትቀይሮ ትኽእል ታድሮ ማለት እዩ
1: ቀንዲ ዕላሙኡን ኣገዳስነቱን እንታይ እዩ ቀንዲ ቀንዲ
0: ሕጂ ተን ቀንዲ ከምቲ ዝበልካ ዩቲ ለውጢ የድልየና ኣሎ ናይቲ ሶርስ ናይ ፕሮቲን ምክንያቱ ሶርስ ፕሮቲን ሕጂ ኣሸጋር ክኸውን ስለ ዘሎ ከምቲ ዓሳ ትረክቦ ሸጋር ስለ ዝኾነ ከም ኣማራፂታት ዝተፈላለዩ ሜላታት ይግበሩ ኣለዉ ከምዚ ክትገልፆ ፅንሕት ናይ ኤርዝወርም ኣሎ ፍላይ ሶልጀርስ ዝበሃል ኣለዉ ዝተፈላለዩ ሶርስ ኦፍ ናይ ፕሮቲን ይመፅእ ኣሎ ነዚ ግን ንሕና ከም መተካእታ ክንገብረሉ ንኽእል እዚ ጓሓፍ ናይ ዓሳ ኣመስሪሕካ ናብ መግቢ ደርሁ ክትገብሮ ምግባር እያ ተቐንዲ ዕላማ ናይ እዚኣ ስራሕ ማለት እዩ ሕጂ እዚ ዋዕላ ሃገራዊ ዋዕላ ናይ ሚኒስትሪ ሕርሻ ብጣዕሚ ውፅኢታዊ ምክንያቱ ተፈላለዩ ፋሒሉ ዝነበረ መፅናዕትታት ኣብ ሓደ ጠርኒፍካ ብሓደ ሃገራዊ ዕላማ ክትዝርግሖ ከለካ ብጣዕሚ ውፅኢታዊ ፅቡቅ ሓሳብ እዮም ሓስቦም ብቕዓት ናይ ሪሰርቸርስ እውን ከምኡ ይፍትሽ ስለ ደሎ ብጣዕሚ ፅቡቅ ውፅኢታዊ ሃገራዊ ዋዕላ እዩ ማለት እዩ ጅበዚ ንሚኒስትሪ ሕርሻ ከመስግኖ ደሎ ማለት እዩ

0: ተመስገን ብሎ ስም ካብን
1: ሽሜ ዩልያን ፍሳጼን ይባሃል። ካብ ሓመልማሎ ኣግሪካልቸራል ኮሌጅ ኮይኑ ኣኒማል ሳይንስ ዲፓርትመንት ብሎ ወደ ማለት እዩ ግራጁዌት ገይረ።
0: እስከ ምሳ ኣርእስቲ ክላለዩና
1: ኣርእስተይ ብዛዕባ ኣርዝም ጎንደራ ማለት እዩ ፍርያት ፍርያምነት ናይ ጎንደራ ሲ ኣብ ናይ ቀልቀል እንስሳታት ኣብ ናይ ኣባጊ ኣብ ናይ ደርሆ ፕላስ ኣብ ናይ ከብቲ እዩ ነይሩ። እዚ ሕጂ ከመይ ይዓብዩ ኣብኦም ሞር ግሮው ድገብሩ ኣብኦም ውፅኢት ደርእዩ ኢና ፈቲንያ ማለት እዩ። እዚ ንክንወስድ ዝገበረና ከዓኒ በዚ ሎሚ ሕጂ ንመግቢ ደርሆ ትኢልካ ብዙሒ ዓሳታት ናይ ጓሓፍ ዓሳታት ይድለ እዩ። እዚ ካ ብጣዕሚ እዩ ክቡር። ከምዚ ሓንቲ ንእሽተይ ናይ ደርሁ ሕርሻ ክፍሪ ዝኽእል ሲ ዝኽእሉ ዓይነት ዋጋ ስለ ዘይኮነ ስለዚ ብናይ ዝተፈላለየ ቀልቀል ጌርናስ ኣብ ሞር ግሮው ገብሩ ወይ ዓቢልና ሽዑ መግቢ ንእንስሳታት ንምድላው እዩ ንዓሳታት ብዓብኡ ክኸውን ይኽእል ንሓሰማ ክኸውን ይኽእል ንደርሁት ማለት እዩ። ምክንያቱ እዞም ጎንደራ ንብሎም ዘለና ዓይነት እንስሳታት ንምግቢ ክኾን ንብሎም ዘለና ከዓኒ ፕሮቲን ኣለዎም ቪታሚንስ ኣለዎም ሚነራልስ ኣለዎም። ኣብ ከምዚ ተበጊስና ምስቲ ዘሎ ሓረስታይ ትዋጋ ርኢና ማለት እዩ ዝሓሸ ኮይና ረኪብና ይማልና ማለት እዩ።
0: ሕጂ ኣብ መፅናዕቲ ጥራይ ድ ዋላ ብኣባይታውን ፈቲንኩም እዮም
1: ጀስ ኣብ መፅናዕቲ እዩ ደሎ እትናትና ለበዋ ከማን ኣብ ዕቢድ ዝበለ ሕርሻ ተፈቲኑ ንሓረስቶት ከም ምክሪ ወይ ትምህርቲ ክወሃብ ኢና ንደልዮ ዘለና ማለት እዩ።
0: መፅናዕትኩም ከም ዝረከብኩም ኣባይታ ከመይ ክሰርሕ ኢል ክትሓስብ
1: ኣባይታ ጥቡቅ ኣሎ። ምክንያቱ ኣብ ገለ ናይ ኤሽያን ሕጂ ናበ ኤስያ ንድሕር ከድና ብዙሕ ይጥቀሙሉ እዮም። ምክንያቱ ካብ ዓሳታት ጥራሕ እንዳምፀኻ ትምግብ ይሃሉ ኣይሃሉ ኣብ ከምዚ ኣብ ዓብ ሕርሻ ገይሮም ከፍሪ ትሪኦም ኢኻ ብዙሕ ውፅኢትካ ይርከቡ ማለት ኣብቲ ዕቤት ናይተን ደርሁት ዝኾነ ፍርያምነት ንቃቅኮንብሉ ንኣብነት ኩሉ ኣብ ፊሽ ስተይልና ከዓኒ ዕቤትናቶም ንምውሳኽ ከዓኒ ይጥቀሙሉ እዮም ካልኦት ሃገራት ማለት እዩ። ስለዚ ዋይ ንሕና ኸ ኣብ ኤርትራስ ንምንታይ ክኣቱ ዘይክእል ሓደ ኒው ሳይንስ እዩ ኣብ ኤርትራ ግን ንምንታይ ክነተኣታተወ ደይ ንኽእል ና ናይ ግሩፕ ወርክ እዚኣ ቲም ወርክ እያ ናይ ቤነይ ጥራሕ ኣይኮነትን ብከምኡ ሓሲብና ማለት እዩ። ዘን ውፅኢት ካ ኣለዎ ብል ማለት እዩ። ኣብዚ ናሽናል ኮንፈረንስ መምፂና ምክንያት ከዓ መጀመርያ ንዑም ከመስግኖም ምደሊ ምክንያቱ ካብ ሰሪሕካ ሓደ ንሓደ ካብ ትነግርሲ ኣብ ከምዚ እክብ ድበለ ኮይንካስ ንብዙሓት መረዳእታትን ርእቶታት እንዳተዋሃብካ ትኸደሉ መድረኽ ስለ ድኾነ ንዕቤት ስራሕና ከዓ ብተዓፃፅፍነት ክወስኽ ስለ ድኽእል የመስግኖም ፈቱ ማለት እዩ። እወ ኣገዳሲ ዋላ ድኽመታትካ ዋላ ርኢካዮም ዘይ ትፀናሕካ ሕቶታት እውን የላዓሉልካ እዮም ማለት እዩ ሓሲብካዮ ደይ ትፀንሕ ማለት እዩ። ስለዚ ዝኾነ መፅናዕቲ ሕጂ እውን ንካልኦት ተምሃሮ ይኹን ኮሌጅ ዘለዉ ወይ ኣብ ዝኾነ ብውልቃም ከዳልው ሲ ዘተባብዕ ዓይነት መድረኽ እዩዚ ዋላ ብውልቃውናትካስ ከተባብዓካ ዝኽእል እዩ ድኽመታት ነጊሩ ሞር ናብ ደመልክት ሕጂ በቃ ናብቲ ስራሕ ዲቨሎፕመንት ናብቲ ደመልክት
0: ከም መፅናዕቲ ኣቕሪብኩም ኣለኹም ምስ ገለ ሙያውያን ምስ ሚኒስትሪ ሕርሻ ክኸውን ይኽእል ምናልባት ምስኦም እንዳተረዳዳእኹም ኣባይታ ይሰርሕ ኣለዎ ደ የለን ወይ ኣባይታ ንክሰርሕ እንታይ ክግበር ክኽእል ኣለዎ ምክታል ክትገብሩ ድዮም
1: ምክትታል ሕጂ እያ ሕጂ እዚ ኣሳቲፎምና ኣለዉ በቃ ነዛ መድረኽ እዚ የለና ምስ መፀና ብዙሒ ሞር ሰባት ፈሊጥና ኣብ ከምኡ ዓይነት ዝነጥፉ ማለት እዩ ኣለዎ ከም ዘሎ ነጊሮምና ክንመፅእ ከም ዘለና ብብዙሕ ክንሰርሓሉ ከም ዘለና እውን ተመያይጥና ማለት እዩ ሕጂ

0: ሙሉ ስሜ ናውድ ዮናስ ይባል። ከባሕ
1: ናውድ ከቢር
0: ሓመል ማሎ አግሪካልቸራል ኮሌጅ አኒማል ሳይንስ ዲፓርትመንት ማለት እዩ።
1: ምዛ ዘቕረብ ከ ርእስትላ ኣለየና
0: እዛ ርእስቲ ሕጂ ብትግርኛ ትርጉም ከላ ማሕበራዊ ውሕስነት ግምገማ ማሕበራዊ ውሕስነት ኣብ ኣስመራ ማሕበራዊ ውሕስነት ኣፍራስ ኣብ ኣስመራ እያ ትብል ነራ ማለት እዩ። እዚ ከዓ እንታይ እዩ? ብዙሓት ቁፅርታት ሰባት ኣብ ኣፍራስ ዝተወኪሎም ናቶም ናብራይ መርሒ እዮም። ግን ከዓ እዚ እንዳኾነ ንከሎ እቶም ኣፍራስ እቲ ግቡእ ክንክን ወይ ድማ እቲ ማሕበራዊ ውሕስነት ዝበሃል ስለ ዘይረኽቦ ነዚ ንምውሓስ ተባሂላ ዝተፀንዐት መፅናዕቲ እያ ማለት እዩ።
1: እንታይ ትዕዘብታት ነርካ ቅድሚ መፅናዕቲ ምግባርካ ስታይ እንታይ ትዕዘብ ስለ ዝነበርካ እዩ?
0: ሰው እዚኣ መፅናዕቲ ቅድሚ ምግባራ ኣብቲ ግሩፕ እንታይ ነይሩ? ብዛዕባ ማሕበራዊ ውሕስነት ዘረባ ምፅ ነይሩ ማለት እዩ። ቅድሚ ታርእስቲ ምረፃ ሽዑ ዳሕራይ ብብዝሒ እቶም ንሪኦም ዝነበርና እቶም ናይ ማሕበራዊ ውሕስነት ጎደሎታት ዝነበሮም ኣፍራስ ስለነበሩ ኣብ ኣፍራስ ነዚ ነገር ምስ ተዓዘብና መፅናዕትና ንግበር ኢልና ማለት እዩ። መፅናዕቲ ምስተገብረ ድማ ከምዚ ክትሪእዎ ፅናሕኩምሎ ማዓንቲ ዳርጋ ኣዝዩ ጉድለት ከም ዘሎ ቲ ማሕበራዊ ውሕስነት ናቶም እቲ ናቶም ውሕስነታቶም ከምዘይሕለወሎም ዘሎ ተዓዚብና ማለት እዩ። በዚ መንገዲ እዚ ድማ ዝያዳ ክስራሕ ኣለኹም ዘሎ ናትና ለባዋ ገዲፍና ተፈላለዩና
1: ሕጂ ንመን ይኹም ለባ ገዲፍኩምሉ ዘለኹም ብፍልይ ዝበለ መን እዩ ብዛዕባ እዚ ጉዳይ ድምልከቶ ንድሕተትን?
0: ኦኬ ብፍልይ ዝበለ ሕጂ መጀመርያ ኣብቲ ላዕሊ ዘሎ እቲ ሚኒስትሪ ሕርሻ ንዩ ንሱ ኢቲ ፖሊሲ ከውፅኦ ዝኽእል ማለት እዩ። ካብኡ ዳሕራይ ድማ ናይ ዞባ ማእከል ምቁፅፃር ሕግን ስርዓትን ኣሎ ከምኡውን ካልኦት ሬሌቫንት ኣውቶሪቲ ዝኾኑ ምስኦም ተሓባቢሩስ እዚ ነገር እዚ ክተግብሮ ክኽእል ኣለዎ ማለት እዩ። እዚኦም እዮምቶም ነዚ ነገር እዚ ክተግብርዎ ዝኽእሉ ክፋላት ናይ መንግስቲ። ኣብ ኣስመራ ተርኢና ዝኾነ ከበድቲ ነገራት ዘመላልሱ ንሳቶም እዮም ማለት እዩ። ስለዚ እዚ ረብሓታት ኣለዎም ክብል ይኽእል ኣነ እወ ኣብ ዓድና ይተጀመረ ንበር ኣብ ደገ እሱ እዩ ተቐንዲ ዝስራሕ ኣሎ ኣብ ናይ ስፖርታዊ መዓላታት ከምኡውን ኣብ ናይ ቴራፒ ከም ናይ ቴራፒ ፎርም ኮይኖም እውን ይመፅኦም ማለት እዩ። ምስኦም እቲ ሰብ ተሸጊሩ ዘሎ ቦንድ ምፍጣር ሲ ሓደ ሂሊንግ ንክረክብ ሲ ይግበር እዩ። ኣብዚ ዓድና ግን ስለዚ ዓብየ ዘሎ ፅቡቅ ገይሩ እታ በፂሓታ ዘላ ጥርዚ ሲ ኣብ መዘናግዒ ማእከል ከም ኣብነት ኣብ ቴክኖጋርድን ኣብ ቁሸት ዘሎ ማለት እዩ ኣብኡ ኣጥራያ ትስራሓ ዘላ ዘላ ብዝተረፈ ግን ከም ናይ ከቢድ ፅዕነታት መንቀሳቀሲ እንስሳታት ኮይኖም እዮም ዘገልግሉ ዘሎ ክሳብ ሕጂ ማለት እዩ።
1: ኣብቲ ዘለካየ ቦታ ኮንካ ምስቶም ዝምልከቶም ኣካላት እንታይ ምክትታል ክትገብር ኢኻ ወይ ኣበይ በፂሕ ኣሎ እቲ ዘመሓላለፍናዮ መልእኽቲ ዝሰራሕ ኣሎ ዶ?
0: እዚኣኮ ብቀረባ ኣብቲ ሚኒስትሪ ዝሰርሑ ሰባት ስለ ዘለዉ ከምኡውን ሓደ ክልተ ነዛ ስራሕ እዚኣ ናብዚ ንክትበፅሐ ዝገበሩ ዶ ግሩፕ ኣብ ኣስመራ ከባብን ስለ ዘለዉ ዘድሊ ሓበሬታታት ካብኦም እንዳወሰድና ሲ ፎሎ ኣብሲ ክንገብር ምዃንና ኢና ንሕብር ማለት እዩ።
2: እዚ ኣብ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ዝቐረበ ወረቓቕቲ ብሕቶን ርእቶን ተዓዘብትን ሃብተመ ብኣካየድቲ ኣካላት ኣባላት ሚኒስትሪ ሕርሻ እናተኣልየ እዩ ዝካየድ ዘሎ። ብሃገር ደረጃ ዝህቦ ረብሓን ኣገዳስነትን ዓብዪ ከም ዝኾነ ድሕሪ ምግላጽ ብተወሳኺ ምብፅዓ ንምትግባርን መቐጸልታ ናይቲ ኣብ 2025 ዝተኻየደ ዋዕላ

0: ዘሎ
1: ክሰማዕ ሲና ክንዳብና ዳተፃረፍና ክንሰርሕ
2: ካላ ምክሳሕ ኣነ ከምዚ ኢላ ሰርሕ ስለዘይክእል ገለካ ሓስብ እየ
1: እንታይ ድመሲልኩም ኣብ ገዝኡ ዝፅረፍ ሰብኣይ ተሃኑ ኣብዚ ኣመፂ እዩ ዘውፅኦ ኣብ ሞይ ኣብ ገዛ ንዓስከታ ኣነ ፀኒሕካ ስቕበል ክትብሎ ከላ እንቋዓ ኣይትርእይዎ ሓርማዝን ኣንጭዋን ኮይኖም ይምስል
3: ኣትሕጅባ ዘረባ ንፅኺ ሓሻካ እምበኣር ኣብዚ ኣመፂ እዩ ዘተንፍስ ኣብዚኣ በሳ ኣብታ ገዝኡ ከዓ ወኻርያ እዩ
4: እዚኣ ኣባፎ ካብ ከምዚኣስ ብግምጣላ ተሓይሽ ኣብ ገዝኡ በሳ ኣብዚኣ ከዓ ወኻርያ ምዃኑ ሓሽ
5: ኣይሕሾ ሓንቲ ሰብን ብዙሓት ሰባት ዝፈልጥዎ ምሽክትናሲ ከመይ ገይሩ እዩ ሓደ ዝኸው እውይ ኣትሓርቆም ባኦም ገዛ ከሰታረክብልዎ
6: መሳፍንቲ ጎይታ መኳንንቲ ኣብ ግዳማ ኣንበሳ ኣብ ገዛ ነብሪ ብየማን ተኩሱ ብፀጋም ዘብሪ
7: ሓሶታ ይቕይሕን እዩ ኣብ ገዛ ሳይንሕሾ ኣይንሓምቆ ክልቴን ከማኸም ብሽ
6: ኣብ ገዛ ኣብ ግዳም ስባ ንፈክር ባካ ክዝራብ ባበልበል ፍርሒን ረዓድ እዳ ኣብ ገዛ ዘይኣክለና
7: ኣብ ደገስታይ ድፅቦ ረኺበ ድሓር ካ እቶም ሰራሕተኛታት ካብ ዛዕባ እንታይ ስለትብሎም እዮም በቲ ቅርኖምን በቲ ግራይ መልሓሶም ዝተቐበሉን
6: ናታቶም ክደፎም ጥራይ እነ ምስ ደወልካለይ ደዊልካ መስ ነገርካኒ ከመይ ደ ምስረስነይ ምጫገር ኣዮ
7: ሕራይ ከድካ ስንታይ ፍሪኢኻ
6: ናይ ውረዮ እንታይ ከም ዝገብርኩም ክትሪኦም ካ ከምዚኣ ገይሮም ርእሶም ኣድኒኖም ኣለውሉ ስለምንታይ መሳፍንቲ ዓርከይ መሳርሕተይ መመኽርተይ ስለምንታይ
7: ንስኻ ስለዓይ ዓርከይ ንስኻ ስለዓይ መማኽርተይ ኣታ ሓቁ ንዲ ኣንበሳ ኣሽንኳይ ደሞ ሲ እርጋን ከማን ኣለዉ ኢሉ ዝበልዎ
6: ኣታታይ ኮንካ እዚ ኩሉ ዘሕለፍናዮ ዕርክነትናን ዕውነትናን ምምኻርና ሳታ እሱስ ዓርከተይ ኣየብለንን
7: እሱ መፅናሃልካ እቲ ርእሰይ ዝገበሮ ክሓስብ ግን ድቃስ ዝበሃል የ ሲኢነርፊደ
6: እንታይ ክደፎም ደናታቶም ሕኒ ኢኸ ፈደልካ የብለካ ኣለኹ እንታይ ኮንካ ሕጂ እንታይ ኮንካ ኢኸ ፀዊዕካ ንታይ ድሓን ዲኻ
7: ኣንታ ሰብ ዘይትምሕረኒ ኩሉ ሸዓነ ደ ከዘኻኽረካ ክነብር
6: እንታይ ደረሲየ
7: ብዛዕባ እቲ እጋርና ቐንዚና ሞኒ ሕክምና ከድና ዝተረአነ እዚ ናይ ሜዲካል ጫማ ዝተኣዘዘልና ረሲዕካ
6: እውይ ሞት ርስዓና ኣተኣነስ ከመኢለ ወደይ ቃዕ ኢለ ዝሰበራታ እንታይ ኮይነ ናይ ረሲዕ እዩ
7: ስኻዳ ሓቅኻ ብሳላይ ኩዕሲንካ ኢኸ ኩሉ ሂወትካ ናብረኻ ናባይ ስለዝደርብካዮ እንታይ እዚ ይቕስን ኣለ ኣነ ኮ ንዓኻ ክብል ኮይ ትፈልጥ ኢረ
6: ሓቅኻ ሓቅኻ ንዓይ ክትብል ተወሊድካ እንታይ ይግላ እስኻተ ዘይትብሉ ሲ እንታይ ምኾን
7: ጋሕሚ በልካ ወይከዓ ጨርቂ ከም ድርበኻ
6: ንግዛእየን ብለካ ኹ እዚኣ ደው ኮይትብል ንዓና እስከሌዘ እንዲካልከ ሓቂ ጫማ
7: ኣታ ስኬቸር እዩ ዝበሃል እዚ ናይ ሜዲካል ጫማ ናይ ጥዕና ማለት እዩ
6: ሓቅኻ ሓቅኻ ስኬቸር ወይ በለኸ ንግዛእየን
7: ግን ኣብታ ድኳን ምስከድና ስኢልካ ቆርምል ከይትብል ንሓንቲ ጫማ 2500
6: ክትብለታ ዋጋ ጉንታልጣፍ ጉንታልጣፍ ሳብ እግርና ረጊፅናዮ ክንከይድ
7: ኣንታ ስቆርቆርማል ስማዕ ዶ ገንዘብ ስልዕሊ ጥዕናኻ ክትሰርዖ ኣነ ኳ ከምኡ ዘይበልኩ ክትበልጥ ኣብቲ ፋብሪካ ኮ ብ150 ዶላር ዝሽየጥ
6: ሞ 150 ኮርኢ ከለካ 300 ዶላር ማለት ኮይ ንሓንቲ ጫማ 2500 ናይ ክልቲ ገበይ ኮ 5,000 ማለት ኮይ እንታ ትላች ባዕሉ ዝእሰብ
7: ኣታ ትርእስኻ ባስራዮ ንሓንቲ ጫማ ክብለካ ከለኹ ኮ ናይ ክልቲአን ኣጋርካ ማለት እዩ
6: ኩሉሓደ እዚ ብጣዕሚ ከቢሩ
7: መኺድ ፌካ ግዛእ ብሕሱር ሽዑ እግርካ ትቆረፅ
6: ዳ በልኺ ድሓን በጃ ነብስና ኹን ኣነ ዓይነ ዓሚተ ከኣትወነ እምበር እዚአን ከቢረኒ ስተይባሞ
7: ኣታትረፈን
8: ስምዑሎ ሕማ ዓምና ከም ዝፀገም ከም ዘለዎም ተፈሊጥና ድዓ ኣብ ክንዲ ንበዓል ነጎዳ ሰሓቡ ደብሶ ንገብረሲ ንሕና ፀገማት ተረዲእና ዘይነ ተኸባበሮ
1: ከመይ ማለት ከ
8: ዝበለይ በሊ ንፃወሮ ዝተፃረፈ እንተተ፻ረፈ ኣብ ግንባርና ስለዘይልጠፍ ንስከም ሞ ብትዕግስትና ድማ ንስዕሮ
9: ያለማለ እንታይ ትብል ኣለኹ ፀገም ናይ ገዛ ወንሕና ከፀገም የብልና ናብ ገዛና ንሕና ኮ ፀፀገም ናብ ገዛና ገዲፍና ኢና መፅ ዘለና
8: ኣታ ዑስማን ኢኖ እዚ ደኣ ሞ ኩሉ ማኣስ ኮይኑ ዝኽእሎ ሓደ ሰብ ስቕ ኢሉ ብዘይ ምክንያት ብማይ ቀጠነ ዘዕገርግር ጠራዕራዕ ዘብዝሕ ንድሕር ኮይኑ ኮ ኣብ ገዝኡ ገለ ፀገም ኣለዎ ማለት እዩ
1: እሞ መዓልታዊ ናይ ገዛካ እንታይ እንተይብላ ርኤና ክንብሎ ኣለና ማለት ድዩ ዘይከውን ናይ ገዝኡ ኣብ ገዝኡ ገዲፎ ጥራያ ክመፅ ዘለዎ
5: ኣነ ግን ንዛ ለለ ትብላ ዘላ ይሰማማዕ እንዴ ግን ካልእ ፍልይ ዝበለ ርእቶ ካ

0: ከመይ
1: ካብ ስመረ ሰበይቱ ንላዓሊ እዚ መስፍን ዝበሃል ጉሒላ እዩ ምስ ሓንጎሉ ከምድላ እዩ ዝጠዋዊ ዘሎ ሞኒ ከመይ ጌርና ካብዚ ናይ መስፍን ተኸላ መዚሕቕና ነውፆ ክንሓስበ ይሓይሽ ብላ
0: ያሰላም ፍክራ ጀሚላ ፍክራ ሕልዋ እዚኣ ፅብቕቲ ሓሳብ እያ እዚኣ ንድሕሪ ጌርና ፍታ ክመፅ እያ
2: ሪኢኹም ዝኾነ ዘጋጠመ ነገር ናብ ሰባት ሸር እንተጌርናዮ ሓንጎና ዘይፈትሖ ፀገም የለን ስለዚ ምዝ እከይ ተግባሩ ምዚ ተንኮለኛ ንስስዑ ንመስፍን ብኸመይ ነፋትሖ ምሕሳብ ከድልየና እዩ
1: እዚ ሓሳባት እዚ ናይ ኩላትና ጉዳይ ንከሎ ስለምንታይ ኢና መፍትሒ ከነምፅእ ዘይንፅዕ ብጣዕሚ እዩ ዝገርመኒ ሓደ ሰብዚ ከመይ ገይሩ ይባ ንኩላትና ዝስዕረና መሃ ዘይጠቅም ፍጥረት
3: እ ሸይጣን እውን ኮ ንግዜኡ ኮይኑ በር ይስዕር ኮዩ መስፍን ከኣሳጉኡ ሸይጡ ይባሃል
4: ሸይጡ ሸይጡ ክትብል ዲኻ ማለት ሲ ሓመድ ሸይጡ ዝኣቱ
3: እንታይ ሓመዳ እዚ ሰብ ዲ ሸይጥ ሰይጡ ከዓ ናይ ሸይጣን ሳጓ ወይ ከዓ ቅፅል ስል ማለት
5: እዩ ንሰይጣን ኣይተሃብዎ ስልጣን ኣቱም ሰባት ገለ ምሂዝና ነዞም ካኹን ሊሎን ንፈላለዮም እሞ ሽዑኡ እቲ ሊሎ ናብ ርግቢ ትቕየር እሞ ንሕና ድማ ኩላትና ሰላምና ንረክብ

0: ፈፍር ቁኹንታል ጣፍሲ ኣብ እግርና ክንገብሮ
1: ኣታ ዘውፀኻየ ገንዘብ ዘይኮነ እቲ ዝህበካ ጠቕሚኻ ክትርኢ ዘለካ
0: ካላስ ቆል በጃ ኸኢለካ ከምኡ ኢልና ስኳ ምዝሐቕ ኣቢልና ኮፍ ኢሉናዮ
1: ኣነ ናይ ሰባት ነገር ኮ ግርም ይብለኒ ንጎዳእን ዘይጠቅም መስሊ ኣሸሓት ኣብ ሓደ ጣውላ ክድርብዎ ቅጭጭ ዘይበሎም ሲ ንምግቢ ወይ ከዓ ነዚ መድሃኒት ተልካዮም ክጨውጨውጨውጨውጨው
0: እዚኣ ስሓቅኻ እንታ ደቂ ሰባት ክንበሃል ኮ ስም ነብስና ኮይና
1: በልድሕሪ እጂ እግረይ ኣይትብል ብርከይ ናብ ሓኪም ኣይትኸይድ ናብ ሆስፒታል መድሃኒትካ ኣብ እግርኻ
0: ሓቅኻ ናይ ቀዳማይ ረድኤት ሳንዱቕ ረጊፅና ኢና ክንጓዓዝ ማለት ኮ እዩ
1: ሃሎ ሃሎ መን ክብል መንታይ ዳ ብሞባይልካ ዘይትድብለለ ንዓይ ደው ኢልካ ለይ ምቕባል ኣብካ ሓሳዊ ኾንካ ምናልባሽ ተደሪብካ ደው ኢልካ ለይ ከይትኸውን ኣታ ሰብ ሞባይል ይኮ ተራ ሞባይል ኣይኮነትን ተደሪቡ ንድሕሪ ተደዊኢሉ ንባዕላ ቀዳምነት ኣየና እያ ኣገዳሲ ኢላ እያ ትቕበሎ ኣነኸ የግድሰካ ነ እንድዒ ነታ ሞባይል ሕተታ ኣታ ሰብ ሕጂ ኣነ መገሻ ባፂዕ ዘለኹ ሓንድሓን ምስተመለሱ ክትውለልካ እየ በሪ ሕጂ ዳ ቻው ቻው ቻው
0: ሄሎ ኣነ እውን ባፂዕ ዘለኹ ወባፂዕ ብለካ መንሓቲትካ ከምታሓተ እንዳ ኣግጡም እንቲ ወይ ዝኾነ ሰብ ኮፈለማ ድውል ኣቢሉ ኣብየለካ እዩ ዝብለካ እሞ ባፂዕ ኣለኹ ብለካ ኣለኹ ታኻ ኣፈርፈር ትብል ዘለካ ወ ንድሕር ባፅዕ ከምዚ ኣለኹ ኣለኹ ንድሕር ክትፈልጥ ኮንካ ጋ ንዝመኻይድ ድሕቶ ንስኻ ከጣኻ ትብል ዘለካ ባፅዕ ኣለኹ እንዲ ዝብለካ ዘለኹ ኣቐድማ ኣቢለ ጥቓኒ ያላ ርእካ ረአየኒ ሞን ያላነ ማሳዋፋ ስትፉን ኮ ጥቓን ጥቓኒ ምንታይ ዳ ደሊኻ ባፅ ኣለኹ ማለት ኮ ማሳዋፋ ስትፉድ ኣለኹ ማለት ኮ ምንታይ ዳ ባፅዕ ፋስትፉድ ኣለኹ ክብለካ ደሊኻ በቃ ዳሓንዳሓንዳሓንዳ ኣይትምፃ ኣይትምፃ ባዕለይ ዳሓር ክድውለልካ እዮ ምስወዳእ ክውለልካ እዮ ስራሕ እዩ ዘለኹ በቃ ቻው ቻው ቻው ቻው በቃ
1: ኣፀቢቕ ለልካ ዲሓ ትላገ ፀኒሕካ ኣነ ኮ እዚ ሰብ እዚ ክድውለለይ ከሎ ምቕባል ዳኣበኽዎ ኣለቃ ሓንዳልጠቕ ስለ ዘበለኒ
0: ሞስኻ ከተኣኻ ኹንካ እቲ ዝድወለልካ ኩ ምዝናተይ ከየሉ ሞ ኣጋጣሚ ርኢኻ ሚዳን ኣለና እንተይለዮ ሲ ናብዚ ከይመፁ ንዓኻ ስለ ዝሓለኹ ኮ
1: ከምኡ ዲኻ ሓሲብካ
0: ሕናይ
1: ዳእታ ሞእምረኻ ፋስ ትኸውን ኣለ
0: ሎከ ማሳዋ ፋስት ፉድ እንድ ዘለኹ መይ ፋስ ዘይኮነዎ ሞር ፋስ ሲስተም ከ ኣኸይፋ ትካ ዶ
1: ጉዳም ዓይነታት ተሓሳስባ በልበልበልበል ኣነ ብሓደ ቦታ መፅሓ ክመፅ እንዴ
0: እወ
1: እዘን ጫማይ ሳኻይ ፅን ሓደ ሓራብቲ ቤት ቁርሲ መፅ ክወስደኒ
0: በቃ ሓራይ ኣብ ኦፊስ ክፀንሓ
1: እዚ ካብኡ ከለካ ርግፅግፅ ኣብሎ
0: በቃ ድሓም ዘን ጫማ ክረግፀኒ ወዲ ባፅዕ ማሳዊ ዶ ዋይ ማሳዋ ፋስት ፉድ
2: በሉ ሚካል ካብ መፅት እዛ ጉዳይ ፅቡ ጌርና ንብስላ
3: ይህ ለለ እንታይ ሓድሽ ነገር

0: ኣለው ድዩ ሓዱሽ ነገር እኳ ተዘይኮነስ ኩሉ ግዜ ዘተሓሳስበና ዝነበረን ማዕልቦ ከይረከብናሉ ዝፀንሕና
1: ብዛዕባ እንታይ ማለት እዩ?
2: ብዛዕባ እቲ ነዛ ገዛ ንቐስ ኮይኑ ዘሎ ደላላይ መስፍን እዩ
1: እወ እዚ ሰብዚ ዝገበርና ጌርና ካብ ሰብኣያ ሞይ ሓንጣልን ካብዛ ትካልን ክንፈላለዩ እዩ ዘለና
3: እወ ሎም መዓልቲ ሓደ ከምቲ ንእሾክ ብእሾክ ዝበሃል ንሕና ድማ ኣብ ደረጃ ወሪድና ተንኮል ምሂዝና ዲና እንተሳፈራርሕና ዝኾነ ነገር ክንገብር ኣለና
1: ከምኡ እንተ ጌርና ዳእሞ ካብኡ እንታይ መፍለየ ኣለና ኣብ ክንዲ ንግናይ ብግናይ ሲ ንግናይ ብሰናይ ኣይሓየሽን
4: ኣይሓየሽን እዚ ጉዳይ እዚ ቅድሚ ሕጂ ተፈቲኑ ዝፈሸለ ንክፉእ ሰብ ከዓ ቅድሚኡ ሓሊፍካ ካበጥ ተብሎ
5: ዎ እዚኣ ተዘየርና መስፍን ቀሊል ሰብከ ይመስለክን ንኩላትና ካብ ስራሕ ፀራሪቡ ሰጉጉ ንዑድ ሰማምዕዎን ድምጭዎን ሰራሕተኛት ከምፅእ ምኳኑ ግጡም
6: ዎ ሚካ ከምዚ ዝብልዎ ዘለዉ እንተኮይኑ ከይቀደመና ንቀድሞ
0: ኣንተ ወይ ኮሪ ወፅኡ ስለ ዘሎ ከምዛ ትብላ ዘላ ካብ ሎም መዓልቲ ክትሓልፍ ይብላ
2: ካላ ሚክሳ ላዝን ሕጂ ነዘይ ሓወቦ ክሪኢ ከለኸ ነዘይ ባንበሉ ዝኾነ ከም ሰዓት መሊኡ መላለዩ ርኢ ለኸ ሽራሕ ከምዝገብር ገብሮ እዩ ፍሉጥ እዩዚ
1: እዋ ፈኪርና ከይዱስ ድሮን ሓወቦ ክነጊርዎ እቲ ዝበሎ ዝገብር ሰብኣያ ወይ ድማ መፅኡ ኣጓዕቢ ኢልና ከይዱ
4: ክምላእ ኣላ መስፍን ፀዊዕዎ ከይዱ ኣሎ ክምለስ ከሎ ከዓ ሰይጢኑ ከምዝመፅእ እዚ ከይደቀሱ ምሕለሞ
6: እዋይ ሓንጣልሲ ከምዚ ናይ ቅደም ሮሜርን ኦሪስን ዝበሃላ ዝነበረ ሰዓታት ይዘኪሩኒ
5: ውይ ኣዚኣ ደላ ዓጅ ሰበይቲ ከዓ እንታይና ክንገብራ ወደይ ንሕና ብዛዕባ ህፁፅ ናይ መፃኢ ጉዳይና ዳተዘራረብና ሲ ብዛዕባ ሰዓት ዶ ገለ ተክልምለኸ
0: ረሰቲ ተረዳእከያ እዘን ኣዴድ ሃብ ዝጠቐሰተን ሰዓት ናይ ቀደም ኮይነን ከምዚ ናይ ሕጂ ብባትሪ ዘይኮነ ሚዛን ኢልና ንፅውዕ ዝነበርና እንደ ንሰርሓ ከምዚ ጌርካ ብኢልካ ነጠወካ ከመ ጌርካ ክትመለአ
3: ኣሃ እሞ ሕጂሲ ዓምናስ ብመስፍን ከም ሰዓት እንዳተመለአ እዩ ትሰርሕ ማለት ክሪማ ማድሃበ
6: እው ሓቂ ከኣዝጓን ኣንታ ፅቡቅ ሰብሲ ዋላ ተሓሳስበ እኳ እዩ ፅቡቅ እዞም ዕባራታት ግና ዋላ ትተሓሳስበኦም እዩ ዕባራ
5: ሓዳሃናይ ንሕሸይና ሓፍም ኣማድሃብ
1: ሓሳብ
5: ግጡም ሕጂ ድኣ ግጡም እንታይ እዩ ብዛዕባ ንሕና ከመይ ከም ንስጎግ ሓቂ ክፉ
1: ተቐበለተቐበለ ሄሎ ኣብ ቤት ቁርስ ኣለኹም ኣበይ ዲኻ ዘለኻ ኣብ ኦፊስ እሞ ክመፀ ኳላ ትመፀኒ በቂ ሓራ ይመፃ ክረኽቦ ክኸይድ
6: እህልቲ ዘራርብኡ ከመይ ነይሩ ዝሓረቐ ዶ መስል
5: እዚ ዳ ትሒቶ ደለሃሉ ፍሉጥ ልክዕ ከምዚ ኣብ 380 ቮልቴጅ ዝተሰኽተተ ጥርሑ ድስቲ
1: ወስሪ ኣለካ ምነትንትንዚ ምርከቡ ሓይሽ መስለኒ
4: በቃ ሕጂ ዳ ኦሮማይ እዛ ነገር ከም ዳሜራ ኣልቃል ኢላ ኣላ
6: ዋይ ኣትንስኪ ድማ ንባዕሊ ክተዳሂልክን ዓና ራዕዲተ እትውልና
2: ዮተማሕቲ ር ኣሰበር መፋትሒ ር ትዕግስቲ ግበራ እንታይ ኮይንኩም ትርዕዳ ኣለኹን ካብ ስራሕ ነስወይኩን ስንታይ ከይትኾነ ትፈርሃ ኣለኹን
1: ከይንወፅእ ወይ ከዓ ከይንባረር ኮ ይኮነን እቲ ብዘይገበርናይ ስና ዘፀልመና ይኮ ዘፍርሓካ
0: ሕጂ ኣብ ኢድ ብኢድ ኩናት ኣቲና ስለ ዘለና መዓንጣ ክሸጥ ምባል እምበር ምርዓድ ወይ ምፍራሕ የድሉን
1: እወ ተኸርሚኻ ሞት ኣሳፊሕካ ሞት ካብ ኮነ ስኒ ምንካ ስገድልየና እዩ
6: ኣየኸየይ ሰብ ዘለዎ ሳራፊ ድማ ውዲ ዝበሃል ወይለና ድኣ ንሕና እምበሪ ንስኽ ዳእኒ ብሰንኪሞኺ ዋላ ሓንተይ ትኾነን ይኸ
5: ኣቲ ሰበይቲ ኣይትሰምዑ እንዲ ብሰንኪኺ ትበሊ ብሳላ ክበል ምሽ ክትበሃል ፀኒሕ ሕጂንሕጂ
6: ተግደፈኒስከ ንሳ ብሳላ ሞኣ ክትድሕን ከላ ንሕና ድማ ብሰንኪ ተሕማቕ መልሓስና ክንጣሓኒ ኢና እወይ እወይ ኣነጥዕምቲ ኣነስ እንታይ ናብዚኣ ገፀይ ዘምፅእ ነይሩኒ ብክብረተይ ኣብታሸቃቐት ኮፍ ዘይብል ዝነበርኩ ዋይ
5: ይ ናበይ ጉያ እቲ ዝተፀብካ ዕረ ብሓንሳብ ንግሶም መንበረ
6: ኣታግደፈኒ ይቕሬታ ዝበሃል ማዕርፂ ገናይ ከለኒ እንታይ ዕረ መሪር ዘገጥማለኒ ታግደፈኒ
5: ሃዲማው ሕጂ ንዓንታይ ግበር ክትብልን ዘለ
1: ሃቦይ ኩላ ቤተሰብ ኩርኩር ናይ መስፍን ይብሉካ ሰራሕተኛታት ከም ኣባት ነብስካ ፈልጥዎ ወረ ኩሉ ሰብ ብሓንጎል ናይ መስፍን ከም ትኸይድ እዮም ዝሓስቡካ
5: እንታይ ንዓይኒ ሓንጣል ርእሲ ኩሎም ሲ ከምኡ ይብሉኒ ኣይትሕሰብ የብለክ ኣለኹም እዚኣ ብዘይካ ንስኽ ካልእ ሰብ ኢልኒ ዝፈልጥ የለን
1: ኣንተ ሓወቦ ሰብ ኮይ ሓሚ እምበር ኣብኣፍካ መፂሮ ዝዛረበካ እዩ
5: ባህራይ ንስኽ ከምዛ ጉዳይ ከመይ ትርኢኒ
1: እዚ ዝበሃል ዘሎ ተዚ ኣምነሉ ኮ ንዝብሉኒ ሰባት በዕለ ይመለስ ኩሎም እምበር ስቂሎ ናባካ መምፃእ ኸቦ ምስለካ
5: ምኸም እምነትክ ማለት እዩ
1: እወ መስፍን ንዓኻ ይሓንጣል ኢሉ ዝፅዋዓካ እምበር ምስ ሰብ ኮይኑ ከልዕለካ ከሎ ኮ እቲ ባንቡላይ እቲ ኩዕሶይ እታ ተሓላቢት ላመይ እቲ ጨላይ ገሌ እዩ ዝብለካ
5: ንዓይዝኮም እብለኒ ሞንታ ኮይነ ዳዕሰኒ ዘይፈልጥ
1: ኣተሓቢ

መሰረት ምዕባለ ምህናፅ ንቑሕን ምሁርን ዜጋ እዩ ነዚ ሸዓይሉ ዝተገንዘበ መንግስቲ ኤርትራ ካብ ፅባሕ ነፅነት ጀሚሩ ክሳብ ኣብቲ ርሑቕ ከባቢታት ሃገርና ቤት ትምህርትታት ብምኽፋት ዜጋታት ምዕሩይ ናይ ትምህርቲ ዕድል ክረኽቡ ኣብ ሓያል ፃዕሪ እዩ ተፀሚዱ ዝርከብ ነቲ ብጉስነትን ብሰበኽሳግማዊ መነባብሮን ዝናብር ህዝቢ መረዳእትኡ ቀይርካ ናብ ትምህርቲ ከተምፅኦ ድማ ሓያል ፃዕሪ ከም ዝሓተት ርእሶ ግሉፅ እዩ ምክንያቱ ርድኢትን ንቕሓትን እቲ ሕብረተሰብ ክትቅይር ሓያል ውዳበን ከቢድ ዋጋን ስለ ዝሓትት ንሎም እምበኣር ዝኸበርኩም ተኸታተልትና ውፅኢት ናይዚ ሓያል ፃዕሪ ዝኾኑ

0: ካብ ርሑቅ ከባቢታት ብሄረ ብዳዊት መጺኦም ኣባላት 38 ዙርያ ሃገራዊ ኣገልግሎት ኮይኖም ኣብ ሳዋ ትምህርቶም ዝከታተሉ ዘለዉ ክልተ ተምሃሮ ኢና ናብኸም ከነብሎም ሰናይ ምክትታል። መርየም ኣሕመድ ሓንቲ ካብተን ካብ ኣደርሰር ዝበሃል ቦታ መጺአን ኣብ ሳዋ ትምህርተን ዝከታተላ ዘለዋ ክልተ ደቂ ኣንስትዮ እያ። ንሳ ኣብቲ ደቂ ኣንስትዮ ብዙሕ ናብ ሳዋ ክወርዳ ዘይረኣየሉ ከባቢ ንኹሉ በንጢሳ ራእያን ምጭባጥ ኣብ ሓያል ስራሕ ዘላ ተምሃሪት እያ።
1: ፋንኮይ ፈራይተይ ፋንኮይ
2: ኣብ ፋንኮይ ተወሊደ ካብ ቀዳማይ ክሳብ ሻምናይ ክፍልኻ ኣብኡ ተማሂረ። ዳሓር ግን ናብ ኣደርሰት መጽአ ካብ ታሸዓይ ክሳብ 11 ክፍሊ ኣብ ኣደርሰት ተማሂረ። ኣደርሰት እንተዳ ኢልካ ኣብ ጫፍ ዶብ ሱዳን ርሑቕ ከባቢ ማለት እዩ። ኣብቲ ኣብኡ ዘሎ ሕብረተሰብ ብሄረ ብዳዊት ምስ ማሕበር ቁጠባዊ መነባብርኡ ኣብ ግምት ኣቲኻ ኣብ ትምህርቲ ዘለዎ ንቕሓት ቅሩብ ለጠቕ ዝበለ ከም ምዃኑ ጓል ኣንስተይቲ ኮይንካ ክትምሃር ኣጸጋሚ ይገብሮ። ኣነ ግን ወለደይ ኣብ ትምህርቲ ጽቡቕ ርድእ ስለ ዘለዎም ክምሃር ሓጊዞምኒ። ብፍላይ ወላድየይ ብዙሕ ሞራል እናሃበዩ ኣብዚ ኣብጺሑኒ። እናሃለ ኸዓ ምሳ ኣባላት 38 ዙርያ ትምህርተይ ክከታተል ናብ ሳዋ መጺእ ኣለኹ። ክገርመካ ኣብዚ ቦታ ክልተ ደቂ ኣንስትዮ ጥራይና ካብቲ ቦታ ናብ ሳዋ መጺና ዘለና።
0: መርየም ናብ ሳዋ ኣብ ዝተጓዓዘትሉ እዋን ካብ መሓዙታን ደቂ ዓዳን ዝኣኽለኪ ተማሂር ክንዲኺ የኣኽለኪ ዝብል ዘረባታት ይመጻእ ዋላ እኳ እንተነበረ፣ ንሳ ግን ሳላ ደገፍ ወለዳ ኣብቲ ክምሃር ኣለኒ ዝብል እምነት ጸኒዓያ መኪታቶ ናብ ሳዋ ተጓዒዛ ዘላ። ካብ ኩለንተን ምስኣ ዝመሃራ ዝነበራ ንሳን ካልአይታን ጥራይ ናብ ሳዋ ክወርዳ መምጽአን ድማ ክሳብ ክንደይ ቆራጽ ስጉምቲ ወሲደን ከም ዝመጻእ ዘረዳእካዮም።
2: ኣብቲ ዝዓበናሉ ቦታ ጓል ኣንስተይቲ ናብ ዝለዕለ ደረጃ ትምህርታ ክትከታተል ብዙሕ ልሙድ ኣይኮነን። መብዛሕትአን ደቂ ኣንስትዮ ኣብ ሳልሳይ ራብዓይ ክፍሊ እየን ትምህርተን ዘቋርጻ። ኣነ ኣንጻር እዚ ኩሉ ገጢመ ትምህርተይ ክቕጽልን ከለኹ ብዙሕ ብድሆታት እዩ ዘጋጥመኒ ነይሩ። እንታይ ክገብረል ክትምሃር ኢኽ ዘለኺ ዝብል ዘረባ ወላ ንወላድየይ ከይተረፈ እዩ ዝገጥሞ ነይሩ። ምሳይ ትምህርቲ ዝጀመራ ብዙሓት በብደረጅኡ ትምህርተን ኣቋሪፀን እየን። እቲ ዝብሉ ንዝነበሩ ሰሚዐ ነይረ እንተዝኸውን ኣብዚ ሕጂ በጺሕዮ ዘለኹ ብፍጹም ኣይምበጻሕኩን። ክገርመካ ካብ ቅድም ኣብ ትምህርተይ እውን ጽቡቕ ውፅኢት እየ ዘመዝግብ ነይረ። ሕጂ ከዓ ኣብ ጽቡቕ ኩነታት ኣለኹ። ረቢ ይሓግዘኒ። ነጥቢ ኣምጽአ ናብ ኮሌጃት ተጸንቢረ ክምረቕ ተመሪቐ ድማ ንህዝበይን ሃገረይን ክኸውን።
0: ተምሃሪት መርየም ኣብ ሳዋ መጺያ ብዙሕ ከም ዝኸሰበት እያ ትዛረብ። ሳላ ዝመጻእኩ ምልእቲ ሰብ ኮይነ ኣለኹ ድማ ትውስኽ። ምስ ደቂ ኣሃዱኣን ደቂ መስርዓን ጥቡቕ ርክብ ዘለዋ መርየም ምስ ደቂ ዝርኣ ብዙሕ ክትወሃሃብ ከም ዝኽኣለት እያ ትዛረብ።
2: ሳዋ ከምቲ ዝበልኩኻ እዩ ክትምሃር እኳ ብዙሕ ዘይድጉፉኻስ ናብ ሳዋ ክትከይድ ክትብል ክንከለኻ ክገጥመካ ዝኽእል ብድሆ ፍሉጥ እዩ። ወላድየይ ግን ንነዊሕ ዓመታት ኣብ ሳዋ ስለ ዝሰርሐ ሳዋ ኣንጻር እዚ ብሰባት ሰምዕዮ ዘለኺ ብዙሕ መኽሰብ እዩ ዘለዋ ይብለኒ ነይሩ። ብልክዕ ከምኡ ምዃኑ ድማ እነሃለ ብኣካል መጺር እዮ። ኣብ ሳዋ ብዙሕ ከሲበ ምስ ትሽዓተ ብሄራት ካብ ኩሉ ቦታታት ኤርትራ ዝመጹ መንእስያት ክላለ ዕድ ረኺበ። ዝሓሸ ትምህርትን ንቕሓትን ዘለወን ሓያላት ደቂ ኣንስትዮ ደቂ ሃገረይ ተላሌስ ዓብ ራእይ ክህልወን እውን ክኢሉሎም። ካብ ኩሉ ኣብዚ ዘሎ ናይ ትምህርቲ ባይታ ኣዝዩ ምቹ እዩ። ነፍሲ ወከፍ ደቂቕኻ ብግቡእ ትጥቀመላን ኣብ ረባሕኻ ተውዕላን። ስለዚ ሳዋ ቦታ ዕቤት እያ እንተበልክዋስ ምግናን ኣይኮነን። ኣብዚ ዘለዉ ኣለይትና እውን ልክዕ ከም ደቆም ሪኦም ኣብ ዝለዓለ ክንበጽሕ ሓያላት ደቂ ኣንስትዮ ክንከውን ብዙሕ ጻዕርዮም ዝገብሩልና።
0: ራእያን ሞራላን ናብ ዝለዓለ ጽፍሒ ደይቡ ከም ዘሎ እትገልጽ ተማሃሪት መርየም ንሳ ኣብ ዝበጽሕ በጺሓ ነተን ከምኣ ደቂ ኣንስትዮም ኣብነት ብምዃን ናብቲ ሕብረተሰብ ብኣካል ወሪዳ ብዙሕ ክትጉስጉስን ርድኢታት ክትቅይርን ከም እትደሊኣ ትዛረብ።
1: ኣግሪት ጀረዳ ትሕየት ኮሌጅ
2: ኣነ ሳላ ደገፍ ወለደየ ኣብ ዝበጽሐ ብሕጂ ድማ ኣነ ኣብ ሓደ ዓብ ደረጃ ደይበ ብግብሪ ነተን ኣብ ታሕቲ ሕብረተሰብ ብሄረ ብዳዊት ዝርከባ ደቂ ኣንስትዮ ንኽምሃራን ናይ ትምህርቲ ዕድል ንኽረኽባን ክጉስጉስ እየ ዝደሊ። ኣብዚ እዋን መንግስቲ ኣብ ዝረሓቐ ከባቢታት ሃገርና ቤት ትምህርትታት ብምስራሕ ዜጋታት ናይ ትምህርቲ ዕድል ክረኽቡ

ኣብ ሓያል ጻዕሪዩ ዘሎ እሞ ድማ ብነጻ ከምዚ ዓይነት ዕድል ኣበይ ትረክብ? ሕሰቦሞ ብዘይ ክፍሊትሲ ትመሃር ክትመሃርሲ ትልመን ንህዝብናን መንግስትናን ብጣዕሚ እየ ዘመስግኖም። ስለዚ ኣነ ድማ ሓንቲ ውፅኢት ናይ ዝፃዕርየ እሞ መሊአ ኣብ ዝለዕለ ደረጃ በፂሐ ኣብዝወፍሪ እዚ ልዑል እጃም ከበርክት ሕልመ እዩ።

0: ኣቶ ቅርቡ እዲት ባህ ሰፈር ለኣከኒ ብከሰ ይዋሉ
1: ኣነ ኣብ መወዳእታ ከመሓላልፎ ዝደሊ መልእኽቲ ሎሚ ከም ቀደም ኣይኮነን ብዘይ ትምህርቲ ኩሉ ኮንቲ እዩ ምስ ዓለም ክትወዳደር እንተደኣ ኮንካ ክትመሃር ኣለካ ብፍላይ ድማ ደቂ ኣንስትዮ ጓል ክትመሃር ኣለዋ ንሳ እንተ ተማሂራ እዩ ሕብረተሰብ ዝልወጥ ምህርቲ ኣደ ክትህልወና ክንፅዕር ኣለና ብፍላይ ድማ ነዞም ኣብ ርሑቅ ከባቢታት ዘለዉ ኣብ ትምህርቲ ትሕዝ ዝበለ ርድኢ ዘለዎም ዜጋታትና ደቅና ነምህሮም እየ ክብሎም ዝደሊ ነተን ኣብ ታሕቲ ደረጃ ዝመሃራ ዘለዋን ብዙሕ ብድሆ ዝሓልፋ ዘለዋን ድማ ኣጆኹን በርትዓ ኣብ ዝለዓለ ደረጃ ክትበፅሓ ኢኽን ኣነ ህያው ኣብነት ክንየ ክብለን ይደሊ

0: መሓመድ ውሃጅ እውን ሓደ ካብቶም ኣብ ርሑቕ ከባቢታት ብሄረ ብዳዌት ዝርከብ ሃደምደሚ ዝበሃል ቦታ ዝመጸ ኮይኑ ንሱ እውን ኣንጻር ኩሉ ብድሆታት ሰጊሩ ኣባል 38 ዙርያ ሃገራዊ ኣገልግሎት ብምዃን ኣብ ሳዋ ዝርከብ ተምሃራ እዩ። ንሱ ኣብ ማእከል ብዙሕ ብትምህርቲ ዘይግደሱ ብፀቱ ዝዓቢ ዝነበረ ከም ምዃኑ ዋላ እኳ ወላዲኡ ኣብ ፈለማ እዋን ናይ ትምህርቱ ክምሃር ይመኽሮ እንተነበረ ብዙሕ ተገዲሱ ይምሃር ከም ዘይነበረ እዩ ዝዝክር።
1: ቀዳማይ ክፍሊ ስጋ ሓምሻ ዝተምሃርና ሕጂ እቶ ምሕዳረ ብሓይሊ እዩ ንምሃር ነርና ብሓይሊ ኣነ ሕጂ ብፍላይ ንዓይ ኣቦይ ክምሃር ማረ ይደሊ ነይሩ ግን ኣነ ፃላ ነይሩ ትምህርቲ ግን እሱ ሕጂ ብሓይሊ ካብ ቀዳማይ ደረጃ ስጋ ብ ካልኣይ ሕልፈኒ ዝሓርካ ካብ ሻሻይ ስጋ ብ ሻምና እው ተማሂረ ዝሓርካ ፎርቶ ከማ ብሓይሊ ሓሊፈኒ ኣነ ኣይኸይድ ናይ ገለ ብሉ ነይረ እሱ ከማ ሕጂ ብዙሕ ሕዳረ ምሳይ ነይሮም ሕጂ ካብቲ ዓዲ ኣብዚ ሰባ ዘለና ክልተ ሰብ ኢና ካብ ሓደምደሚ ንፎርታ 20 ሰብ ገለ ንኸውን ነርና ኩሎም ገዲፎዎ ትምህርቲ ሕጂ እቲ ዓዲ ኣብ ትምህርቲ ማራ ዝሕሉ እዩ ሕጂ እቶም ኣራክቶና እንታይ ብሎ ነይሮም ንዓናይ ንስራሕ ከንሃፍቱም ገለ እዚኣ ትምህርቲ ተማሂርካ ዋላ ሕጂ እንተተማሂርካ ድሓር ጥቕሚ የብሉን ከምኡ ይብሉና ነይሮም ንሕና ከሰረዚ ንፀልኡ ዝነበርና ግን ሕጂ ኣቦይ ማራ ትምህርቲ ይፈቱ ነይሩ ንዓይ ብሓይሊ በስ ሕጂ ክምሃር ይደሊ ነይሩ ስጋብ ሕጂ ክምሃር ይደሊ ሕጂ እቶም ኣረክቶና ዋላ ሓደ ሕጂ ኩሎም ዳርጋ ገዲፎማ ሕጂ ኩሎም ኣብ ጋሶ ዘሎ ሽቀት ዘሎ ከምዚ ፋሕ ኢሎም ማር ይሓገሰኒ
0: ተምሃራይ መሓመድ ናይ መባእታን ማእከላይን ደረጃ ትምህርቱ ዋላ እኳ ከምቲ ዝድለ ዓቲቡ እንተዘይሓዞም ሳላ ደገፍ ወላዲኡ ግን ብዓወት ዛዚምዎ ናብ ካልኣይ ደረጃ ክሓልፍ ክኣለም ናይ መባእታን ማእከላይን ደረጃ ኣብ ዓዶም ስለ ዝነበረ ኣብኡ እዩ ተማሂሮም ናይ ካልኣይ ደረጃ ትምህርቱ ክቕፅል እንተኮይኑ ግን ናብ ኣሕዳሪት ቤት ትምህርቲ ፎርቶ ሳዋ ክኸይድ ግድን ነበረ ናብኡ ኣብ ዝተጓዓዘሉ እዋን ድማ ተወሳኺቲ ናይ ወላዲኡ ደገፍ ኣብኡ ዝረኸቦ ሞራል ዝያዳ ንትምህርቱ ዓቲቡ ክሕዝ ከም ዝኽኣሎ ድማ ይዛረብ
1: እቲ መንፈስ ሕጂ ድሓን ነይሩ ሕጂ ብፍላይ ለበኒ ዝተማሂርና ከለና ካብ ዋሪ 12 ዲቪዥን ጀሚሮም ስጋብ ትምህርቲ ፀቕፀ ማለት ሕጂ ማራ ሕጂ ኣብ ሳባ ከንህምፂ ንፅቢ ገለ ማራ ይሓግዙና ነይሩ ኣብ ፎርቶ ብፍላይ እቲ ዳይሬክተር ከመይ ንምሃር ኣለና መዓልታዊ ይቀፃፀረና ነይሩ እቲ ዳይሬክተር መሓመድ ጅሚዕ ሽሙ መዓልታዊ ይቀፃፀረና ነይሩ ኣብቲ ቦታ እዚኣ ከመይ ንምሃር ኣለና ከመይ እዩ እቲ ሪቪዥና ይኸውን ዘሎ ኩሉ የረጋግፁ ነይሩ እቶም ኣምሓራን ከማ ድሓን ነይሮም ኣብቲ ቦርዲን ሰረ ዝነበርና ንመፅኦም ብምሸት ገለ ሕቶታት እንተላና ንመፅኦም ይሓግዙና ነይሮም ምሳና ሰረ ዝነበሩ ኣብቲ ቦርዲን ማለት
0: በድሕሪ እዚ መሓመድ

0: መድ ናይ ካልኣይ ደረጃ ትምህርቱ ብዓወት ዛዚሙ ናብ ሳዋ ዝጓዓዘሉ ግዜ ምስ ኣኸለ እውን እቲ ትምህርቲ እንታይ ክገብረልካ እዩ ዝብል ፀቕጢ መዛኑ ብዝለዓለ ከም ዝመፁ እዩ ዝዛረብ። ንሱ ግን ኣንጻር ኩሉ ብድሆታት ምኪቱ ናብ ሳዋ ምርሐም
1: ዳርጋ 8 ብሄር ሃላ ናብዚ ሓይሊ ማለት እቲ ብሄራት ሕጂ ብፍላይ ድሓን እዮም ገሊኦም ከሎ ሕጂ ብዙሕ ርኢና ሕጂ እዚኦም ቀደም ንሪኦም ኣይነበረ

0: أب سوا أنت اللي واحد يوم بفل أنا عسمار أنا بار حد يوم طما حيرو مس يوم حد يوم كمان أي خانة تتمر يوم ختاما سر ده خاينة بدو حتى ما حيرو مس يوم سر دي حد يرد أخا قالي ده حد بفل أي ده كاميرا أنا لو بزي كرد دونا مرة ما حنسب تسكاس نقبل مرة
1: ተምሃራይ መሐመድ ኣብ ሳዋ ምስቶም ኣብ ትምህርቲ ጉዱሳት ኤርትራውያን ኣሕዋተይ ክራኸብ ብምኽኣለይ ዝያዳ ንናይ ትምህርቲ ድሌተይን ሸውሃተይን ክባቢልዎ እዩ ብምባል እዩ ኣብ ሳዋ ብዙሕ ትምህርቲ ይቐስም ከም ዘሎን ኣብ ትምህርቲ ዘለዎ መረዳእታ ዝያዳ በሪኹ ከም ዘሎን ዝገልጽ እቲ ዝኸበደ ብድሆይ ክሳብ ናብ ሳዋ ዝመጽ እዩ ነይሩ ሕጂ ደጊም ዓብ ሕልሚ ዘለዎ ብትምህርቱ ኣብ ዝለዕለ ደረጃ በፂሑ ንህዝቡን ሃገሩን ከገልግል ረአ ዘለዎ ተምሃራይ ተቐይረ እየ ድማ ይብል
0: ሕጂ ካብ ቀዳማይ ክፍሊ ስጋብ ሓምሻይ ክፍሊ ውዳብ ቅድሑታት ዝተገይርና ከምዚታት ሕጂ ካብ ኣብ ዓድና ሕጂ ትምህርቲ ዝሕውል እዩ ዳርጋ በስ ዳርጋ ሸቐጥን ጋሳታት እዩ ከምዚ ጋሳ ጥራይ ይፍሩ እምበር ሕጂ ኣብቲ ትምህርቲ ስጋብ ሻምና ኣሎ ግን መራ ሕጂ ውሕዳት ኣለዋ ማለት ሕጂ ኣብ ፎረታ ምስ መፃና ሕጂ እቲ ትምህርቲ ቁሩብ እንደ ማዓቢላ ከይዳ ማለት ከምዚ ሰብሪና ሕጂ ኣነ ካብ ትምህርቲ መፅኦ ከለኹ እቲ ኣቦይ ኣነ መራ ክምሃር ይደሊ ነይሩ ሕጂ ጋሳ ኣላና ገሌ ኣባጌ ኣላና ከብቲ ካኣለና ሕጂ እቲ ከብቲ ሓዋተይ ገለ ኣሎ ገለ ካ ብገንዘብ ዝወፍረሉ ነይሩ ሕጂ እስኻ ብዛዕባ ትምህርትካ ጥራይ ይብለኒ ነይሩ ማለት ሕጂ ኣብ ካልእ ስራሕ ከይዳ ይነበርኹን በስ ብዛዕባ ትምህርተይ ጥራይ ንላቀጥ ነይረ ማለት ሕጂ በዚ እቶም ካልኦት ከ ሕጂ ደቂ ዓድና ገሊ ንዓናይ ንዕልል ገሊ ንስፋ ገሊ ንይዋላ ትምህርቲ ይብሉና ካብዚ ዓድና ከይድካ ኣለ ሩባ ኣሎ እቲ ሩባ ንውዕል እቲ ዓድና ከይዶም ትምህርቲ በፂሖም ይመፁ ይብሎ ንሕና ካብቲ ሩባ ውዒልና ንመፅእ ነርና ንምላስ ነርና እቶም ደቂ ዓድና እዩ ከምዝገብርዎን ዘነበሩን ኣብቲ ሩባ ንውዓል ንንና ንድቅስ እንታይ ኣሎ ትምህርቲ እዮ ንድቅስ ነርና ኣብቲ ሩባ ዝሓርካ ሰዓት 12 መክሱ ኮይና ከ ንምላስ ነርና ከምዚታት ነይሩ ኣብ ቀዳማይ ደረጃ ማለት ሕጂ ሻሻ በፂሖ ከለኹ ኣነ ኣብ ትምህርቲ ሕጂ ቅሩብ ተስፋ ገይረ ኣብ ሻሻ ከለኹ ካልኣይ ወፅአ ሕጂ ቅሩብ ሕጂ ተስፋ ገይረ ማለት ኣብ ሻብዓይ ከ መራ ሕጂ ቀፂለያ ኣብ ሻብዓይ ከ ቀዳማይ መፅአ ኣብ ሻምናይ ከማን ቀዳማይ መፅአ ጅንናር ከ ብ53 ኣብሬጅ ሓሊፈ ኣብ ፎርቶ ማለት ኣብ ካልኣይ ደረጃ ከማን ኣብ ሬጀ ልዕሊ 7 ከሎ ሳዋ ወሪድ ሕጂ ኣብቲ ትምህርቲ ከለና 27 ሓሊፍና ጀነራል ዳርጋ 30 ሰብ ነርና 10 ሰብ ተሪፎም 20 ሰብ ሓደ ኣብ ትምህርቲ ኣሎ ኣባሒኮታ ስጋቢ ኤለቨንዝ ማለት 3 ገሊ ኣዋ ተሪፎም 12 ሰባት 8 ገሊ ኣዋ ተሪፎም 12 ዝኸውን ፎርቶ ከይድና ኣብ ፎርቶ መፅና ሕጂ ኣብ ናይ ነዚ ከለና ኩሎም ዳርጋ ጠፊዮም 5 ሰብ ከለና ቴኒስ ተገርና ቴኒስ ካ 3 ተሪፎም 2 ኤለቨን ዝሓሊፍና እቶም 3 ከ ሕጂ ከ መሳሕታትኮ ገዲፎም ኣገሊ ኢሎም ሕጂ ካብቲዮም ዘነበርና ማለት 20 ሰብ 2 ሰብ ተሪፍና

0: ደገፍ ወላድየይ ዓንዲ ሕቆ ኮይኑ እዩ ኣሳሊኒ እምበር ኣነ እውን ኣሰርቶም ትርጉም ትምህርቲ ብዝግባእ ዘይፈለጡ እሞ ዝገደፎ ብፆተይ ምኾንኩ ዝበለ ተምሃራይ መሓመድ ዋላ ኣብቲ ኣባሕዳሪት ቤት ትምህርቲ ፎርቶሳዋ ዝመሃረሉ ዝነበረ ግዜ እቶም ካልኦት ብፆቱ ትምህርቶም ገዲፎም ናብ ዓዶም ክመላለሱ ከለዉ ንዓይ ግና ኣቦይ ሰጥ ኢልካ ጥራይ ተምሃር ይብለኒ ነይሩ ይውስኽ
1: ካብዚ ንኸይድ ነርና ሕጂ ኖርማል ነይሩ ትምክያል ግና ሕጂ ኣቦይ እቶም ኣረክቶና መሰና ዝነበሮም ድሕሪ 10 መዓልቲ ገሊ ገዛኦም ይኸይዱ ነይሮም

0: ኣቦኻ ይደወለለዩ ከምዚ ክመፅ እንተኢለዩ ብዘይ ፍቓድ ገለ ከይፅመፅ ይብለኒ ነይሩ። እጃና ካብ ወርሒ 10 ዕለት ገሊ ንመፅ ወርሒ 1 ጥራይ ይምለስ ነይሩ። ገንዘብ ገለ ዝኾነ እንተሸግርካ ናባ ይደውል ገለ ይብለኒ ነይሩ። ሕጂ እቶም ካልኦት ይፀፍኡ ነይሮም ከብዚ ገዛ ይድቅሶ ገለ ኣነኻ ሕጂ በቲ ደጋፍ ናቱ በዓድ ድሕሪ ሰሙን ድሕሪ 2 ሰሙን ገለ ይመፅእኒ ነይሩ። ከመይ ኣነባብረና ነተ ይርኢ ነይሩ። ሕጂ እቲ ኣቦይ ዓብዪ ሰብኣዩ ዕድሚ ልዕሊ 6 ኣሎ። ሕጂ እሱ ትምህርቲ ዝበሃል የብሉን፣ ግን ሕጂ እሱ ኣብቲ ከተማታት ገለ ይጋያሽ ነይሩ። ዳርጋ ይፈልጡ እቲ ትምህርቲ ኣበይ ከም ዝፃብፅሓካ ይፈልጣ ኩሉ። እዚኦም ተማሂሮም ዘሎ ኣበይ ከም ዝበፂሖም፣ እዚኦም ተማሂሮም ዘሎ ኣበይ ከም ዝኮፍ ኢሎም፣ ዘይተማሃሩ ከ ኣበይ ከም ዘለዉ ኩሉ ይፈልጡ ነይሩ። ሕጂ እንቲ ተማሂርካ ኣብ ሴለ ጌርካ ኮፍ ከትብል ኢኻ ከትነብር ኢኻ ገለ ይብለኒ ነይሩ። ሕጂ ብከምዚኦ ኩሉ ይፈልጡ ነይሩ ማለት እዩ። እሞ ሕጂ እሱ ኣይተማሃረን ኣብ ግዜኦም ሕጂ ትምህርቲ ኣይነበረን ከምዚ ማለት ናፅነት ኣይነበረትን ማለት ኣብ ኤርትራ ከምዚታት ኣበረኻታት ገሌታት ይሕበ ነይሮም ተወቢያ ነይሮም ከምዚ ግዜ ኣይረኸቦም ማለት
1: ቀፂልና ናይ መፃኢ ሕልምታትካ እንታይ እዩ ዝመስል ክንብል ኣብ ዝተወከስናሉ ንመንእሰይ ተምሃራይ መሓመድ መጀመርታ እዚ ሕጂ በፂሕዮ ዘለኹ ውፅኢት ናይቲ ህዝብን መንግስትን ኤርትራ ንዓና ክንምሃር ብዙሕ ወፃኢታት ብምግባር ኣብ ኣፍ ደገና ቤት ትምህርቲ ብምኽፋት ይኹን ኣብ ኣሕደርቲ ቤት ትምህርቲ ኣብ እንምሃረሉ እዋን ድማ ብዘይ ዝኾነ ክፍሊት መግብናን ኩሉ ወፃኢታትናን እንዳሸፈነ ዘምህረና ዘሎ እዩ እሞ ስለዚ ኣብ ዝለዕለ ደረጃ በፂሐ ክኽሕሶም እየ ዝደሊ ድሕሪ ምባል
0: ሕጃነ ወል ብጣዕሚ ኣምላኽ ይሓግሳና። ብትምህርቲ ሕጂ ንፅቢ እንተምፅ ድሕሪ ንፅቢ ድሕሪ ኮሌጅ እንድዩ ድሕሪ ኮሌጅ ሕጂ ዶክተር ወይ ከመምህር ክኸውን ይደሊ ማለት
1: ተዓብየሉ ከባቢ ፅልዋ ኣለዎ ዝብል ተምሃራይ መሓመድ ከባቢኻ ኣብ ትምህርቲ ዘለዎ ንቕሓት ድሩት እንተደኣ ኮይኑ ክትምሃር ክትመርፅን ከለኻ ሰሬኻ ሸጥ ኣቢልካ እዩ። ኣነ ድማ ንኹሉ ሰጊረ ናብዚ በፂሐ ዘለኹ ከም ምዃነይ ናብቲ ሕብረተሰብ ዘመሓላልፎ መልእኽቲ ኣለኒ ይብል።
0: ሕጂ ኣነ ዝለኦኹም መልእኽቲ ሕጂ ኣብ ሰባት ግድን ከመፁ ኣለዎም። ሰባኻ ብዙሕ ትርኢ፣ ብሄራት ትርኢ፣ ትምህርታዊ ትርኢ ከመይ ኣዳባ ናይ ተምህርታዊ ወላ ሕጂ ትምህርቲ እንተዘይብልካ ቀዳማይ ትምህርቲኻ ትወዲ ኮምፕሊት ዳሕራይኻ ጉቡኡኻ ትፈፅም ማለት ኣብ ሰባኻ ሓንቲ ዓመት እያ። ሓንቲ ዓመት ብዙሕ ትርኢ ኣብ ኤረትራ እንታይ ከምዘሎ ኩሉ ዳርጋ ትርእዩ ማለት ሕጂ ኣነ ዘመሓላለፎም ኩሎም ኣብ ሰባ ክመፁ ኣለዎም። ዝምሃር ዘሎ ትምህርቲ እዩ ክቐፅል ከይምሃር ከለካ ትምህርቲ እዩ ክጅመር ማለት እቶም ወለደይኻ ዳርጋ ፈትዎም ነይረ ሕጂ ይቐኒለ ይክብሎም ኣብዚያ ደረጃ እዚኣ ኣብፂሖም ነተወሉ ብዝግሬት ብደገፎም እየ ኩሉ ሕፅረታት ርኦም ኩሉ ሕፅረታት ስለተሓለፎምኒ ከመዝግኖም ይደሊ።
1: እዞም ክንዕዘቦም ዝፀናሕና ክልተ ተምሃሮ ካብ ብሄረ ብዳዌት ሓደ ኣብነት ናይቲ ህዝብን መንግስትን ኤርትራ ኣብቲ ርሑቅ ከባቢታት ሃገርና ኣብ ማእከል እቲ ብጉስነትን ሰበ ክሳግማዊ መነባብሮን ሂወቱ ዝመርሕ ህዝቢ ጩራ ብርሃን ትምህርቲ ንምውላዕ ዝገብሮ ዘሎ ሓያል ፃዕሪኦም ንሕና ድማ ነዚ ፃዕሪ እንዳመጎስና ነዞም ሕጂ ሃገራዊ መልቀቕ ፈተና ማለት ማትሪክ ተኻፊሎም ዘለዉ ኣብነታውያን ተምሃሮ ነጥቢ ኣምፂኦም ናብ ኮሌጃትና ተፀንቢሮም ብቑዓት ሰሞያ ክኾኑ ንምንየሎም።

0: ሰላምታና ተቐበሉ ፈንዎና ምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ውዒልኩም ፍርቂ መዓልትን ፍራቅን ኣኺሉ ንሎም ዓርቢ 21 ናሓሰ ዝተዳልዎ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞም እየ ንምክታልኩም ብክብሪ እናዓደምኩ ብቕንዲ ርእሰ ዜና ፍለ ኣምባሳደር ኤርትራ ኣብ ኬንያን ታንዛንያን ኣቶ ቤነ ርእሶም ኣብ ዋዕላ ሚኒስትራት ጥዕና ምብራቅ ኣፍሪቃ ተሳቲፉ ዞባ ደቡብ ኣብ ማትሪክ ብሉፅ ነጥቢ ንዘመዝገቡ ሽልማት ደንደን ተዓዲሉ ኣባፀ ኣብ ምሕያል ትራ ስራሕትን መሸረክቲ ኣካላት ሓኮስአን ዘተኮረ ዓውደ ዘተ ተኻይዱ ኣሜሪካ ብኩናት ንዘይረኸበቱ ዓወት ብቁጠባዊ ገዳታት ትፍትኖ ከም ዘላ መንግስቲ ኢራን ሓቢሩ ፓኪስታን ንላዕላውነትን ግዛእታዊ ሓድነትን ሶርያ ዘለዋ ደገፋ ነፂራ መጠን ብርሰት ጫካታት ኣማዞን ናይ ብራዚል ኣብ ቀዳማይ ፍርቂ 226 ባእስታት 20 ሚእታዊት ጎዲሉ ዝርዝር ዜና ኣምባሳደር ኤርትራ ኣብ ኬንያን ታንዛንያን ኣቶ ቤነ ርእሶም ምስጓም ድሕነትን ላዕላውነትን ፅላት ጥዕና ኣፍሪቃ ብዝብል ቴማ ኣብ ጥዕና ህፃናትን መሰረታዊ ጥዕናዊ ናብዮትን ኣተኪሩ ብ18 ሓሰ ኣብ ዳርኤ ሰላም ታንዛንያ ብዝተቓንዐ ራብዓይ ዞባ ዋዕላ ሚኒስትራት ጥዕና ምብራቅ ኣፍሪቃ ተሳቲፉ ኣብቲ ብሚኒስተር ጥዕና ኣሚና ኑር ሕስን ብምውካል ዝተሳተፍዎ ዋዕላ ኣምባሳደር ቤነ ኤርትራ ንዜጋታታ መሰረታዊ ጥዕና ኣገልግሎት ንምውሓስ ጥዕና ኣደን ህፃንን ንምርጋፅ ከምኡ ናብ ካልእ መድያት ጥዕና ንእትኽተሎ ኣገባባትን ዘመዝገበቶ ገስጋስን ብዝርዝር ኣብሪሁ ኣብ ኤርትራ ፖሊሲ ጥዕና ንበይኑ ዝተነፀለ ከም ዘይኮነ ዝጠቐሰ ኣምባሳደር ቤነ መንግስቲ ክሳብቲ ርሑቕ ከባቢታት መሰረታዊ ኣገልግሎታት ትምህርቲ ማይ ሕርሻን ካልእን ምርጋፅን ምስፋሕን ኣብ ቀፃሊ ፃዕሪ ከም ዝርከብ ጥዕና ድማ ኣካል ናቱ ከም ዝኾነ ብምግላፅ ዘጊት ተተግቢሩ ዘሎ ዘተባብዐ ከም ዝኾነ ገሊፁ ኣብ መወዳእታ ድማ ኤርትራ ተመክሮኣን ከተካፍልን ካብ ተመክሮ መሓዙት ሃገራት ክትመሃርን ከምኡውን ዞባዊ ቀዳምነታት ጥዕናን ምስማር መቕሉል ዓቕማ ከተብርክት ቅርብቲ ምዃና ኣረጋጊፆም ኣብ ዞባ ደቡብ ኣብ ማትሪክ ናይ ዓመተ ትምህርቲ 225 226 ብሉፅ ነጥቢ ዘመዝገቡ ተምሃሮን ብደረጃ ዞባ ልዑል ቁፅሪ ዝዓወተ ኣብያተ ትምህርትን ተሸሊሞም ነቲ ትማል ብ ከተማ መንደፍራ ዝተኻየደ ስነ ስርዓት ዝተኸታተለ ወኪል ኤርና ፊልሞን ትካቦ ዘዳልዎ ፀብጻብ ይስዕብ
1: ኣብ ዞባ ደቡብ ብምውሃድ ጨናፍር ሃማመተን ትምህርትን ኣብ ሃገራዊ ምርመራ ካልኣይ ደረጃ ማለት ማትሪክ ብሉፅ ነጥቢ ንዘመዝገቡ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ሽልማት ደንደን ተዓዲሉ ብ20 ሓሰ ኣብ ከተማ መንደፈራ ብዝተካየደ ስነ ስርዓት ካብ 3 ክሳብ ሙሉእ 4 ነጥቢ ዘምፁ 42 ሚእታዊት ደቂ ኣንስትዮ ዝርከብኦም 302 ተምሃሮ ከምኡ ውን ብደረጃ ዞባ ልዑል ቁፅሪ ዘዕወታ ኣብያተ ትምህርቲ ተሸሊሞም ካብ ተምሃሮ እቶም 81 ሙሉእ 4 ነጥቢ ዘምፁ ክኾኑ ከለዉ ቤት ትምህርቲ ካልኣይ ደረጃ ድባርዋ ድማ ካብ ኣብያተ ትምህርቲ ተሸሊማ ሓላፊ ጨንፈር ሃማመተ ኣቶ ግርማ ይገብሩ ኣብ ዘስምዖ ቃል ብቕዓት ትምህርቲ ብተሳትፎ ኩሉ ኣካል ከም ዝረጋገጽ ብምጥቃስ ሽልማት ደንደን ኣብ ምሕያል ተወዳዳርነትን ምኹስኳስ ቅዱስ ቅንእን ጽቡቕ ኣበርክቶ ከም ዘለዎ ገሊጹ ወኪል ጨንፈር ትምህርቲ መምህር ብላለ ኣርኣያ ብወገና ምስጢር ብሉፅ ውፅኢት ተምሃራይ ግቡእ ምክታልን ኣተኣላልያን ወለድን ግቡእ ምኽስኳስ መምሃራንን ከም ዝኾነ ብምጥቃስ በብዓመቱ ኣብ ሃገራዊ ምርመራታት 8ይ ክፍልን 12 ክፍልን ንብሉፃት ንምትባዕ ዝካየዱ መደባት ኣብ ብቓት ተምሃሮ ዘተባብዕ ውፅኢት ይርከቡ ከም ዘሎ ሓቢራ ኣብ ማሕዳር ዞባ ደቡብ ኣቶ ሃብቲኣብ ተስፋፂን ድማ ንተምሃሮ የውሃንኡ ድሕሪ ምግላፅ ኣብ ዝቕፅል ናይ ኮሌጅ ትምህርቶም ዓወት ተመኒሎም ሽልማ

0: ደንደን ኣብ ሃገራዊ ምርመራ ካልኣይ ደረጃ ማለት ማትሪክ ብሉፅ ነጥቢን ዘምፅኡ ተምሃሮ ዘባደቡ ንምትህባዕ ኣብ 2022 ዝተበገሰ መደብ ኮይኑ ዛጊት ኣብ ውሽጢ 5 ዙርያታት 1467 ተምሃሮ ንሽልማት በቂዖም ኣለዉ።
1: ብሃገራዊ ኮንፌደሬሽን ስራሕተኛታት ኤርትራ ዝተወደበ ኣብ ምሕያል ትራ ስራሕትን መሸራተ ኣካላትና ብሞያዊ ስልጠናን ምድንፋዕ ኣፍራይነት ስራሕተኛታትን ዘተኮረ ዓውደ ዘተ ብ18 ሓሰብ ኣባፅዕ ተኻይዶም ምክትል ዋና ፀሓፋ ኮሰ ኣቶ ክብሪ ኣብ ኪዳነ ኣብ ሓፈሻውን እዋናውን መደባት ከምኡውን ስትራቴጂያዊ ቀዳምነታት ኣመልኪቱ መግለፂ ድሕሪ ምሃብ መበል 12 ዙርያ ስልጠና ተኪሩ ኣማእዛን ሓሳባት ኣቅሪቦም ሓላፊ ክፍሊ ምምሕዳርን ፋይናንስን ኣቶ ተስፋይ ግርማይ ብወገኑ ሃኮሰ ኣብ መዳይ ሞያውን ቴክኒካውን ስልጠናን ትምህርትን ዘሰላስሎ ዘሎ ንጥፈታት ብመንፅር ሸፈንኡ ውፅኢቱን ፈጢርዎ ዘሎ ፅልዋን መብርሂ ሂቦም ኣብቲ ኣጋጣሚ ብዛዕባ ብዝሓለፈ 11 ዙርያታት ስልጠና ዝተዓመ ብስታስቲካዊ ሓበሬታ ዝተሰነየ መግለፂ ተራ ናብርክቶም መሻራታ ኣካላት ዝምልከት ፀብጻብ ከምኡውን ካብ 2026 ክሳብ 2030 ዝትግበር ስትራቴጂያዊ ውጥን መግለፂ ኣቕሪቦም ኣብ ማሕዳሪ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ኣስመረት ኣብርሃብ ኣብ ዝሃበቶ መዛዘ መቓል ሃኮሰ ብመገዲ ማእከል ሞያዊ ስልጠና ንዝህቦ ዘሎ ስልጠናታት ድሕሪ ምምስጋን ሰልጠንቲ ናብ ትካላቶም ኣብ ዝምለስሉ ውፅኢትን ፅልዋን ናይ ዘቐሰሞ ስልጠና ብግቡእ ክግምገማ ዘኻኺራ ማእከል ሞያዊ ስልጠና ሰራሕተኛታት ባፅ ኣብ ዝሓለፈ 11 ዙርያታት ብ7 ሞያዊ ዓውድታት 579 ደቂ ኣንስትዮ ዝርከብኦም 8877 ከም ዘሰልጠነ ሰነዳቱ የነፅር። ኣብ ዞባ ደቡባዊ ቀይሕ ባሕሪ ሓውሲ ከተማታት ጢዖን ዕድን ንቕሓት ሕብረተሰብ ኣብ ጥዕናዊ መዳይ ብሓፈሻ ተመሓላለፍቲ ሕማማት ድማ ብፍላይ ንምብራኽ ዝዓለመ ጎስጓስ ብ16-17 ናሓሰ ተኻይዱ ሓላፊ ጨንፈር ሚኒስትሪ ጥዕና ዶክተር ሓሊ ዓሊ ሓሎ ኣብ ዝሃቦ መግለፂ መስርሕ ምክልኻል ሕማማት ኣብ ፍለጦን ንቕሓት ከም ዝምርኮስ ብምጥቃስ ብጉድለት ፅሬት ዝስዕቡ ሕማማት ንምክልኻል ተጠቃምነት ዓይኒ ምድሪ ክሰፍሕን ፅሬት ኣከባቢ ክረጋገፅን ተላብዩ ኣብ ዞባታት ሰሜናውን ደቡባውን ቀይሕ ባሕሪ ብብዝሒ ዝረአ ዘሎ ሕማም ወይቦ ንምቁፃር ቀጻሊ ፃዕርታት ይካየድ ከም ዘሎ ብምሕባር ድማ ሕብረተሰብ ኣብ ከባቢኡ ንዝተወደደ ኣገልግሎታት ጥዕና ብግቡእ ክጥቀምሉ ፀዊዕ እዩ ኣብቲ ጨንፈር ሓላፊ ኣህዶ ሓበሬታን ጎስጓሱን ኣቶ ኣሕመድ ዓሊ ብግዲኡ ቁፅሪ ሕሙማት ወይቦ እናወሳኺ መፅእ ብምህላው ኩሉ ዜጋ ተመርሚሩ ኩነታት ጥዕንኡ ክፈልጥ ኣዘኻኺሩ ኣብ መወዳእታ ኣመሓዳር ንእዞባ ኣራዕታ ኣቶ ብርሃነ መዝገበን ሓላፊ ኣህዶ ቁጠባ ልምዓት ንእዞባ ማእከል ደንካሊ ኣቶ ኣሕመድ ኣድምን ምውሓስ ጥዕና ይፅንሓለይ ዝበሃል ዕማም ስለ ዘይኮነ ፅሬት ከባቢ ንምሕላውን ተጠቃምነት ዓይን ምድሪ ንምዕባይን ብደረጃ ዓድታትን ምምሕዳራት ከባብን ዝውሰድ ተበግሶታት ክሕየል ተማሕፂኖም ቤት ፅሕፈት ዕዮን ማሕበራዊ ድሕነት ናብ ንእዞባ ሰገነይቲ ኣብ ዝምድና ስራሕትን ሰራሕተኛታትን ዘተኮረ ዝተምህሮ ወዲቦ ሓላፊት ቤት ፅሕፈት ወይዘሮ ቅዱሳን ተወልደን ወነንትን ሰራሕተኛታትን ኣብ ዝሃበቱ ኣስተምህሮ ኣብ ኣዋጅ ሕጊ ዕዮን ንሱ ዘረጋግፆ መሰላትን ፃማን ሰራሕተኛታትን ብሰፊሑ ገሊፃ ወይዘሮ ቅዱሳን ድሕነትን ጥዕናን ሰራሕተኛ ኣብ ቦታ ስራሕ ምርጋፅ ሕጋዊ ግዴታ ከም ዝኾነ ብምሕባር ኣብ መንጎ ስራሕን ሰራሕተኛን ጥዑይ ዝምድና ምህላው ንኣፍራይነት ኣገዳሲ ከም ዝኾነ ገሊፃ ማሕዳር ንዞባ ሰገነይቲ ኣቶ ዓብደልቃድር ሓጂ ዓሊ ብወገኑ ዝምድና ሰራሕተኛታትና ስራሕትን ንምፍላጥን ዝያዳ ንምድልዳልን ዕቱብ ቁፅፅር ክግበርን ዝረአ ፀገማት ብኣጋ ክፍታሕን ኣተሓሳሲቡ ዝስዕብ ዜና ሃገራት ወፃኢ ኩራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕድም ዜና ወፃኢ ኣሜሪካ ብኩናት ንዘይረክበቶ ዓወት ብቁጠባዊ እገዳታት ትፍትኖ ከም ዘላ መንግስቲ ኢራን ሓቢሩ እዚ ዝተገልፀ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ኢራን ኣቐዲሙ ተወሲዱ ዘይፈልጥ ከቢድ ስምራት ዝገድፍ ቁጠባዊ ስጉምቲ ክወስድ ምዃኑ ኣብ ዘንጠንቀቐሉ ዘሎ እዋን እዩ ንኢራን ብቁጠባ ንምንፃል ምስ ኣንግዳውን ቁጠባውን ንጥፈታት ኣብ ልዕሊ ዘካይደ ሃገራት ስጉምቲ ከም ዝወስድ እውን ፕረዚደንት ትራምፕ ኣተሓሳሲቡ ኣሎ ኢራን ኣብ ስምምዕ ክበፅሕ ዝተዋህባ ዕድል ከም ዘይተጠቕመትሉ ዝገለፀ ፕረዚደንት ትራምፕ ነቲ ኩናት ብሰላም ንምዕራፍ ዝካየድ ዲፕሎማስያዊ ተበግሶታት ክቋርፅ ከም ዝኣዘዘ ዝዝከር እዩ ንሓድሽ መጠንቀቕታ ፕረዚደንት ትራምፕ ዝኾነነ ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅጂ ሃገሮ ክውሰድ ካብ ዝኽእል ዝኾነ ስጉምቲ ከም ዘይትርዕዳ ነፂሩ ኣሜሪካ ኣብ መወዳእታ ወርሒ ለካቲት ኣብ ልዕሊ ኢራን ዘበገሰቶ ወታደራዊ ወፍሪ ልዕሊ ትፅቢታ ኮይኑ ከም ዝፀንሐዮም ወታደራዊን ክኢላታት ዝገልፁ ፓኪስታን ንላዕላውነትን ግዛእታዊ ሓድነትን ሶርያ ዘለዋ ደገፋ ነፂራ ዝተሓበረ ሚኒስትራት ጉዳያት ወፃኢ ክልቲአን ሃገራት ማል 20 ሓሰብ ከተማ ኢስላማባድ ፓኪስታን ኣብ ዘካይድዎ ዝርርብ እዩ እስራኤል ኣብ ዝሓለፈ ቀረባ መዓልትታት ኣብ መደበር

ንኣየር ሶርያ ንዘካየደቶ መጥቃዕቲ ብትሪ ዝኾነ ነት ፓኪስታን እቲ ስጉምቲ ንኣህጉራዊ ሕጊ ዝጠሕስ ምዃኑ ኣነፂራ ነቲ መጥቃዕቲ ኣሜሪካን ቱርክን ዝርከበን ካልኦት ሃገራት ከም ዝኾነን እውን ኣይርስዕን። እዛ ከምዚ ኢሉ እንከሎ ሚኒስተር ጉዳያት ወፃኢ ፓኪስታን ኢሳቅ ዳርን ሚኒስተር ጉዳያት ወፃኢ ሶርያ ኣሰዓድ ኣልሸይባንን ኣብ ርክቦም ሃገራቶም ኣብ ምውሓስ ዞባዊ ፀጥታ ክተሓገጋዛ ምዃነን ሓቢሮም። እዚ ከምዚ ኢሉ እንከሎ ሚኒስተር ኣሰዓድ ኣልሸባይኒ ሃገሩ ነቲ ፓኪስታን ቱርክን ስዑድ ዓረብን ኣብ ዝሓለፈ ቅንያ ዝኸተመ ወታደራዊ ውዕል ከም ትድግፎ ብምጥቃስ ዞባዊ ኣገዳስነቱ ልዕሉ ምዃኑ ኣረዲኡ። ሚኒስተር ኣልሸባይኒ ኣብ ውሽጢ 19 ዓመታት ኣብ ፓኪስታን ምብፃሕ ዝፈፀመ ናይ ፈለማ ሚኒስተር ጉዳያት ወፃኢ ሶርያ ምዃኑ ፀብጻባት ይሕብሩ። መጠን ብርሰት ጫካታት ኣማዞን ናይ ብራዚል ኣብ ቀዳማይ ፍርቂ 2026 ምስ ተመሳሳለ እዋን ናይ ዝሓለፈ ዓመት ክነፃፀር ከሎ ብኣስታት 20 ሚእታዊት ከም ዝጎደለ ፀብጻባት ሓቢሮም። ብመሰረቶም ፀብጻባት ካብ ወርሒ ጥሪ ክሳብ ወርሒ ሓምለ ኣስታት 354 ኪሎ ሜትር ጫካታት ከም ዝበረሰ እዚ ድማ ምስ ናይ ዝሓለፈ ዓመት ክነፃፀር ከሎ ከም ዝነከየ ተፈሊጡ። መንግስቲ ብራዚል መጠን ብርሰት ጫካታት ኣማዞን ኣብ ቀዳማይ ርብዒ ናይ ዚ ዓመት ብ17 ሚታዊት ከም ዝጎደለ ምሕባሩ ዝዝከር እዩ። እዚ ተሪዮ እዚ መንግስቲ ብራዚል መጠን ብርሰት ጫካ ክሳብ 2030 ክገትኦ ኣውፅዎን ዘሎ መደብ ተስፋ ዝህብ ምዃኑ እዩ ዝግለፅ ዘሎ። ብርሰት ጫካታት ኣማዞን ቁልጡፍ ምግቲ ምስ ዘይግበረሉ ብቐሊሉ ክሓዊ ዘይክእል ኣከባብያዊ ዕንወት ከስዕብ ከም ዝኽእል እዮም ተጣበቕቲ ኣከባቢ ክጠንቅቁ ፀኒሖም። ጫካታት ኣማዞን ብዘይካቲ ኣብ ምግታእ ክሊማዊ ንውፅእ ዝፃወቶ እወታዊ ተራ ኣብ ዕቀበ ህወታዊ ብዙሕነት እውን ልዑል ኣበርክቶ ከም ዘለዎ ክኢላታት ይሕብሩ። ሩስያ ኣብ ልዕሊ ወታደራዊ ትካላት ዩክሬን ከቢድ ክሳራ ከም ዘውረደ ዝጠቐሰቶ መጥቃዕትታት ክሩዝ ሚሳይል ከም ዘካየደት ሓቢራ። ኣብ ከተማ ኪቭ ዝተኻየደ ደብዳብ ብርክት ዝበለ ትካላት መፍረ ሚሳይላትን ድሮናትን ከም ዝዓነወ ሚኒስትሪ ምክልኻል ሩስያ ኣፍሊጡ። ኣብዚ ሓድሽ መጥቃዕቲ ሩስያ ኣብ ልዕሊ ርእሰ ከተማ ኪቭ ልዕሊ 40 ክሩዝ ሚሳይላት ከም ዝተኮሰ ዝጠቐሱ ፀብጻባት ብውሕዱ 15 ሰባት ከም ተቐትሉን ልዕሊ 50 ከም ዘቐሰሉን ኣረዲኦም። ድሕሪ ዝከቢድ መጥቃዕትታት መንግስቲ ዩክሬን ኣቐዲሙ ዝጠለቦ ደገፍ ፀረ ሚሳይል ክቀላጥፍ ፀዊዑ ኣሎ። ፕረዚደንት ዩክሬን ቮሎዲሚር ዘለንስኪ ወታደራዊ ደገፍ ሃገራት ምዕራብ ከምቲ ዝድለ ይቕፅል ከምዚ የለ ከም ዛዕበይ ሃገሩ ሕፅረት ፀረ ሚሳይላት ኣጋጢምዋ ከም ዘሎ ክገልጽ ፀኒሕ እዩ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ መወዳእታ 2026 ምስ ፕረዚደንት ሰሜን ኮርያ ኪም ጆንግ ኡን ተራኺቡ ክዘራርብ ከም ዝኽእል ኣሚቶ። እቲ ርክብ ክካየደሉ ዝኽእል ንፁር ግዜ እኳ ዛጊት እንተዘይተሓበረ ኣብ ወርሒ ሕዳር ክኸውን ከም ዝኽእል ግን ግምታት ኣሎ። ባርከስ ኩራ ተዓዘብትና ዜና ንምዝዛም ኣርእስታቱ ክድግመልኩ።

ኣምባሳደር ኤርትራ ኣብ ኬንያን ታንዛንያን ኣቶ ቢኤነ ርእሶም ኣብ ዋዕላ ሚኒስትራት ጥዕና ምብራቅ ኣፍሪቃ ተሳቲፎም። ዞባ ደቡብ ኣብ ማትሪክ ብሉፅ ነጥቢ ንዘመዝገቡ ሽልማት ደንደን ተዓዲሉ። ኣብ ባፅ ኣብ ምሕያል ትራ ስራሕትን መሸራክቲ ኣካላት ሃኮስእን ዘተኮረ ዓውደ ዘተተኻይዱ። ኣሜሪካ ብኩናት ንዘይረኽበቱ ዓወት ብቁጠባዊ እገዳታት ትፍትኖ ከም ዘላ መንግስቲ ኢራን ሓቢሩ። ፓኪስታን ንላዕላውነትን ግዛእታዊ ሓድነትን ሶርያ ዘለዋ ደገፋ ነፂራ። መጠን ብርሰ ጫካታት ኣማዞን ናይ ብራዚል ኣብ ቀዳማይ ፍርቂ 226 ብኣስታት 20 ሚእታዊት ጎዲሉ። ለሰዓት እዚ ዝተዳለዉ ዜናታት እዛዘይምሎ ምስተሮፍ መድባትና ንሓድገኩም ብወገነይ ሰላም ማዓልቲ እዩ።

0: ሰላም ከመይ ፅኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት እየ ንምክታልኩም ብኽብሪ ዕድም።
1: ኣብ ንኡስ ዞባ ባሮንቱ ኣብ መንጎ 5 ጉጅለታት ተዋደርቲ ሰደቓ ቴንስን ከምኡውን 4 ጉጅለታት ተዋደርቲ ባድሜንተንን ክካየድ ዝቐነየ ውድድራት ብውዕውዕ መንፈስ ተዛዚሙሎም ተዋደርቲ ሰደቓ ቴንስ ኣብ መንጎ 15 ክሳብ 18 ዓመት ዝዕድምኦም ተፃወቲ ደቂ ተባዕትዮ ኣብ ዝተኻየደ ውድድር ቀዳማይ ሮብዓም ተኽለ ማርያም ክኸውን እንከሎ ተስፋሂ ወጣዓሚ ካልኣይ ሰነድ ኣንደ ሚካኤል ድማ ሳልሳይ ዕውት ብምዃን ውድድሮም ክዛዝም እንከለዉ ኣብ መንጎ ተመሳሳሊ ዕድሚ ናይ ደቂ ኣንስትዮ ዝተኻየደ ውድድር ራሄል ዮሃንስ ሃገር ክንፈን ሰረት ተኽለን ሰለስቲኤን ተዋደርቲ ካብ ቀዳማይ ክሳብ ሳልሳይ ደረጃ ብምሓዝ ውድድረን ፈጺመን ኣብ መንጎ ተዋደርቲ ክሊ ዕድሚ ትሕቲ 15 ዓመት ደቂ ተባዕትዮ ኣብ ዝተኻየደ ውድድር ኬብሮን ገብሪ ሂወት ቀዳማይ ደረጃ ክሕዝ እንከሎ ፔንኤል ገብረ እግዚኣብሄርን ሲራክ መሓመድን ካልኣይን ሳልሳይ ንዕውታት ክኾኑ እንከለዉ ኣብ ናይ ደቂ ኣንስትዮ ተመሳሳሊ ውድድር ሳሌም ሃብቶም ቀዳሜይቲ ክኸብ ኮይቶኦም ካልኤይቲ ሱዛን ሃብታይ ድማ ሳልሰይቲ ዕውታት ናይቲ ኣጋጣሚ ኮይነን ኣብ መንጎ ትሕቲ 11 ዓመት ዝዕድምአን ደቂ ኣንስትዮ ኣብ ዝተኻየደ ውድድር ገሊላ ጸጋይ ሳብሪን ዑስማንን ሄራን ጣዕመን ሰለስተን ካብ ቀዳማይ ክሳብ ሳልሳይ ደረጃ ብምሓዝ ውድድረን ፈጺመን ውፅኢት ናይ ውድድራት ባድሚንተን ምስ እንዕዘብ ድማ ኣብ መንጎ ተዋደርቲ ክሊ ዕድሚ ካብ 14 ክሳብ 16 ዝዕድምኦም ደቂ ተባዕትዮ ኣብ ዝተኻየደ ውድድር ኣሉን ኣብ ግርማይ ቀዳማይ ክኸውን እከሎ ነቢል ሳልሕን እሰይ ተስፋ ጋብርን ካልኣይን ሳልሳይን ደረጃ ሒዞም ኣብ መንጎ 16 ክሳብ 19 ዓመት ዝዕድምኦም ደቂ ተባዕትዮ ብዝተኻየደ ተመሳሳሊ ውድድር ድማ ቀዳማይ ኣቤል በረኸት ካልኣይ እሰይ ንኣምን ሳልሳይ ድማ ኣማን በየነ ብምዃን ውድድሮም ፈጺሞም ኣብ መንጎ ክሊ ዕድመ 16 ክሳብ 18 ዝዕድመአን ደቂ ኣንስትዮ ብዝተኻየደ ውድድር ዮርዳኖስ ሕኒሽ ሳብሪን ኤሊሳን ራሄል ሰሎሞንን ሰለስተን ተዋደርቲ ካብ ቀዳማይ ክሳብ ናይ ሳልሳይ ደረጃ ዘሎ ክሕዛን ከለዋ ኣብ መንጎ ክሊ ዕድመ 11 ክሳብ 13 ዝዕድመኦም ደቂ ተባዕትዮ ብዝተኻየደ ድማ ቀዳማይ ዩኤል ሃብቶም ካልኣይ ኤስ ሮሚዮና ሳልሳይ ኣማንኤል ይዕብየ ብምዃን ውድድሮም ዛዚሞም መወዳእታ ንዕውታት ተዋደርቲ ዝተዳለወ ገንዘባዊ ሽልማት ካብ ኢድ ዝተፈላለየ ሓለፍቲ ተቐቢሎም ኣብ ዞባጋሽ ፓርካ ውድድራ ሰደቓ ቴንስን ባድሜንትንን ዓመታዊ ብቕዓት ተዋደርቲ እናዓብየ ይመጽእ ከም ዘሎ ዝሓብር ፕረዚደንት ፌደሬሽን ባይታ ቴንስ ናይ ውሽጢ ገዛ ጸወታን ዞባጋሽ ፓርካ ኣቶ ቃልኣብ ገብሩ ብተወሳኺ መሳርሒታት ናይ መጻወቲ ብምእራጉን ናይ ልምምድ ኣዳራሽ ዘይምህላውን ቀንዲ ብድሆታት ናይቲ ዓውዲ ምዃኑ ሓቢሮም ካልኣይ ሰሙኑ ኣውፂሩ ዘሎ ክረምታ ውድድራት ኩዕሶ መርበብ ግራስሩት ዞባ ማዕከል ትማሊ ሓሙስ ብ4 ጸወታት ቀጺሉ ነይሩ ኣብ ናይ ደቂ ኣንስትዮ ጉዳይፍ ምስ በሪኽ ኣብ ፈላሚ ጸወተን ዓወት ከመዝግባን ክልዋ ኣብዛ ናይ ትማሊ ሓሙስ ውድድረን ከኣ ካልኣይ ዓወት ንምምዝጋቤን ኣንቂደን ጋንታ ጉዳይፍ ሰሊጥዋ ኣብ 2 እብሪ 25/17 25/16 ብምስዓር ብድምር ውፅኢት 2 ባር ተዓዊታ ንኻልኣይ ግዜኣ ክትዕወትን ከላ ኣብ ክሊ ዕድሚ 14/15 ደቂ ተባዕትዮ ዕዳጋ ሓሙስ ምስ 4 ስመራ ሚዛናዊ ጸወታ ይናርእየን ኣብ ፋልሚት ክፋል ዕዳጋ ሓሙስ 25/14 ክዛዝማን ከላ ኣብ ዝሰዕበ ጸወታ 4 ስምራ ብጸቢብ 25 ብ23 ብምስዓር ንውፅኢት ናብ ሓደ ብሓደ ቐይራቶም ኣብ ሳልሴይትን መፋለይትን እብረ ዕዳጋ ሓሙስ ብገፊሕ መሪሓ ብምኻድ ንጸወታ 15 ብ3 ብምስዓር 2 ብሓደ ተዓዊታ ኣብ ክሊ ዕድመ 16/17 ኣብ ናይ ደቂ ተባዕትዮ በሪኽ ምስታ ቐዲማ ኣብ ልዕሊ ኣኽርያ ሰሓቢ ጸወታ ዘርኣየት ብማትሶላ ኣስመሮም እትስልጥን ኣባሻውልያ ተረኺባ ኣብ ቀዳሚት እብሪ ኣባሻውል 25/19 ክትዕወትን ከላ ኣብ ሰዓበት እብረ ግን በሪኽ ጽቡቕ ጸወታ ኣንጸባሪቓ ጸወታ ማዕረ ንምግባር ናብ ምዛም በጺሓ እኳ እንተነበረት ብሰንኪ ንኣሽቱ ጉድለታት ካብ ምዕዋጣ ኣንቂጻ መዘንኣ ኣባሻውልያ 29 ብ27 ብምስዓር ብድምር ውፅኢት 2 ብሓደ ተዓዊታ ንኻልኣይ ግዜኣ ዓወት ሰኒዳም ኣብ ናይ ደቂ ተባዕትዮ ዕዳጋ ሓሙስን 4 ስመራን ዘረኸበ ግጥም ከኣ ዕዳጋ ሓሙስ ኣብ ሊላ ብምቕራብ ነታ ኣብ ዝሓለፈ ቀዳማይ ጸወትኣ ንጎዳይፍ ዝሰዕረት 4 ስመራ ኣከታቲላ 25/14 25/18 ብምስዓር ኣሰር ኣባሻውል ካልኣይ ዓወት ኣመዝጊባ እዚ ውድድር ጽባሕ ቀዳም ብዝካየድ 4 ግጥማት ቀጺሉ ክውዕል እዩ በዚ መሰረት ኣብ ክሊ ዕድመ 14/15 ኣብ ናይ ደቂ ተባዕትዮ ገጀረት ምስ በሪኽ ኣብ ናይ ደቂ ኣንስትዮ ድማ በሪኽ ምስ ገዛ ባንዳ ከምኡውን ኣብ ክሊ ዕድመ 16/17 ኣብ ናይ ደቂ ተባዕትዮ በሪኽ ምስ ገጀረት ማይተመናይ ምስ ኣባሻውል ውድድራትን ከካይዳየን ብውዕውዕ መንፈስ ዝሰላሰል ዘሎ ውሽጣ ውድራት እዚ ሓይሊ ኣየር ኤርትራ ብ3 ረብዑን ብፀወታት ኩዕሶ እግርን ኩዕሶ መርበብን ኣብ ሜዳ ማዓስከር ሓይሊ ኣየር ቀጺሉ ነይሮም። ብ3 ኣብ ኩዕሶ እግሪ ኣብ ናይ ደቂ ኣንስትዮ ጽንዓትን መሰረትን እየን ገጢመን፣ ባዶ ባዶ ድማ ተፈላለየን። ቀጺለን ኣብ ናይ ደቂ ተባዕትዮ ጽንዓትን መሰረትን እየን ተራኺበን፣ ጽንዓት ድማ ብመንገዲ መሓመድ ያዕቆብ 2፣ ኣብደልኑር ኣሕመድ፣ ኣብደልቃድር ዮሴፍን ሳልሕ ኣሕመድን ሓሓንቲ ሸወልታት ክተመዝግ

0: ንከላ መሰረት ድማ ካብ ስዕረዘይ ናግፋ ካብ ናትናኤል መሰረትን ሳሕል ኣሕመድን ክልተ ሸወታት ብምዝጋብ 5-2 ብዝኾነ ውፅኢት ተሳዒራ። ኣብ ጋንታ ደቂ ኣንስትዮ ፈንቅልን ፀሓይ በርቅን ዘካየደ ግጥም ድማ ፀሓይ በርቂ ኣብ መበል 30 ከምኡውን 58 ደቃይቕ ክልተ ሸወታት ካብ ኤሊም ደበሳይ ብምዝጋብ ክልተ ባሎት ዓዊታ። ኣብ መወዳእታ ግጥምን ዘካየዳ ጋንታ ደቂ ተባዕትዮ ፈንቅልን ፀሓይ በርቅን እየን ነይረን። ፀሓይ በርቂ ካብ ሮቤል ኣንደ ማርያም ሴም እዮብን ክልተ ሸወታት ክተመዝግብን ከላ ፈንቅል እውን ኣይሓመቐትን ክልተ ሸወታት ካብ ሲራክ ብርሃነን ሮቤል ብርሃነን ብምርካብ ንፀወታ ብናይ ሓባር ውፅኢት 2-2 ከም ዝዕፆ ገይራቶም። ኣብቲ ዕለ ዝተኻየደ ኩዕስ መርበብ ደቂ ኣንስትዮ ዊናን ሓሊበት ናይ ደቂ ተባዕትዮ ፈንቅል ድማ ንዊና ብተመሳሳሊ ውፅኢት 2-2 ስዒረነን። ብረቡዕ ኣብ ዝተኻየደ ግጥማት ኩዕሶ እግሪ ኣብ ናይ ጋንታ ደቂ ኣንስትዮ ዊናን ሮኬትን ብዘይሸቶ ባዶ ባዶ ክፋልያን ከለዋ ሓላ ውርዳት ጋንታ ሮኬት ቅሳነት እዮብ ሽጉጥ ድማ ብልፅቲ ሓላ ውርዳት ተሰይማም። ኣብ መወዳእታ ግጥምን ዘካየዳ ጋንታ ደቂ ተባዕትዮ ዊናን ሮኬት ነይረን። ዊና ነቲ ፀወታ ኣብ ሊላቶ ድሕሪ ምውዓል ካብ ኢብራሂም መሓመድ 2-1 ድማ ካብ ምኽታር ዑስማን ብምርካብ 3-1 ተዓዊታ። እዮቤል እዮብ ድማ ንሸቶ ሮኬት ዘመዝገበ ተፃወታይ ነይሮም። ስዒቡ ኣብ ዝተኻየደ ውድድራት ኩዕሶ መርበብ ኣብ ናይ ደቂ ኣንስትዮ መሰረት ንፀሓይ በርቂ 2-1 ሓሊበት ንፈንቅል ሕድሪ ድማ ንፅንዓት ብተመሳሳሊ ውፅኢት 2-2 ክስዕረአን ከለዋ ኣብ ናይ ደቂ ተባዕትዮ ፀሓይ በርቂ ንመሰረት 2-1 ሓሊበት ንፈንቅል ሕድሪ ከዓ ንፅንዓት 2-2 ኣፋንየንአን። ቻምፒዮን ክለባት ኩዕሶ እግሪ ኤርትራ ውድድራት ቻምፒዮን ክለባትና ንተወሳኺ ዕብየት ኩዕሶ እግሪ ሃገርና ኣብ ትሕቲ ዝብል ቴማ ብርክት ዝበሉ ኣፍቀር ስፖርት ኣብ ዝተረኽብሉ ትማል ሓሙስ 21 ኣብ ስታድዮም ከተማ ከለን ብወግዒ ፈሊሞም። ነቲ ውድድር ወኪላ ማሕዳር ዞባ ዓንሰባ ኮሎኔል ክብሮም ንርኣዮ ምክትል ፕረዚደንት ፌደሬሽን ኩዕሶ እግሪ ኤርትራ ኣቶ ተስፋ ሚካኤል ብርሃነ ዳይሬክተር ጀነራል ክፍሊ ባህልን ስፖርትን ኣቶ ስራጅ ሓጅ ዝርከብኦም ሓለፍቲ ብወግዒ ከፊቶሞም። እዚ ክሳብ 4 መስከረም ዝቕፅል ግጥማት 12 ክለባት ሒዙ ዝሰላሰል ኮይኑ ካብ 6 ዞባታት ሻምፒዮና ዝኾና ክለባት ቀይሕ ባሕሪ ካብ ዞባ ማዕከል፣ ዓንሰባ ናይ ዞባ ዓንሰባ፣ ሰንዓፈ ካብ ዞባ ደቡብ፣ ሰሜንቶ ካብ ዞባ ሰሜናዊ ቀይሕ ባሕሪ፣ ደንካልያ ድማ ካብ ዞባ ደቡባዊ ቀይሕ ባሕሪ ከምኡውን ኣቑርደት ካብ ዞባ ጋሽባርካ ብቐጥታ ሓሊፈን ውድድረን ከም ዘካይዳ ዝፍለጥ እዮም። ብዘይካ ዝኻብተን ንልዕሊ 6 ኣዋርሕ ውድድረን ዘካየዳ ዞባታት ማእከልን ዓንሰባን ካልአይቲ ኮይነን ዛዘማ ጋንታ ደንደንን ኣልነስርን ተወሲኸንአን ይርከባ። ዝተረፋ 4 ኸዓ ብናይ 2 እግሪ መጻሪ ፀወታ ኣውዲካ ምሕላፍ ማለት ፕሌይኦፍ ዝሓለፋ ኣብቲ ግጥም ይሳተፋ ምህላውን ዝፍለጥ እዮም። በዚ መሰረት ዞባታት ማእከልን ዓንሰባን ነፍሲ ወከፈን 4 ክለባት ከሳትፋን ከለዋ ዝተረፋ ዞባታት ነፍሲ ወከፈን ቻምፒዮን ዝኾና ሓሓንቲ ጋንታታት የሳትፋ ኣለዋ። ኣብ መኽፈቲ እቲ ውድድር ኣልነስር ናይ ዞባ ዓንሰባ ምሳ ቁርለት ናይ ዞባ ጋሽባርካ ከምኡውን ቀይሕ ባሕሪ ምሳል ተሕሪር ዘካየደ ፀወታ ተሰላሲሉ ነይሮም። ኣብቲ ትማሊ ዝተኻየደ ግጥማት እምበኣር ኣልነስር ምሳ ቁርለት ባዶ ባዶ ክፈላለያን ከለዋ ኣልተሕሪር ምስ ቀይሕ ባሕሪ ብናይ ሓባር ውፅኢት 1-1 ተፈላለየን። ናይ ቁርለት ሴም ኣማኑኤልን ናይ ኣልተሕሪር ኬቨን በረኸትን ብሉፃ ተፃወቲ ናይቲ ትማሊ መኽፈቲ ተሰይሞም። ኣብዚ ክራማት መሳርዓ ንምድልዳል ከቢድ ወፃኢታት ኣብ ምውፃእ ትርከብ ናይ ሰሜን ለንደን ቶተንሃም ኣብ ዝሓለፈ ግዜ ንመስመር ምክልኻላን ምክፋላን ብእትገብሮ ፅንሐት ወፃኢታት ከይዓገበት ኣብ ቀዳማይ መስመራ ምጥቃዕ እውን ገዚፍ ወፃኢታት ክትገብር ተበጊሳያ ዘላ። ንክልተ ጥቃዕቲ ሲቲ ሳቪኒዮን ዑመር ማርሙሽን ጠሚታ ኣብ ሓደ መስርሕ ሰሊጡ ኣሎም። ብራዚላዊ ናይ ክንፊ ጥቃዒ ወዲ 22 ዓመት ሳቪኒዮ ብ75 ሚልዮን ፓውንድ ካብ ማንቸስተር ሲቲ ናብ ቶተንሃም ክሰጋገር ኣብ ስምዕ ተበፂሕሎም። ብ2024 ብ30.8 ሚልዮን ፓውንድ ካብ ፈረንሳዊት ክለብ ትሮየስ ናብ ሲቲ ዝግዓዘዝ ብራዚላዊ ጥቃዒ ኣብ 84 ፀወታት 7 ሸቶታት ጥራይ ንሲቲ ኣመዝጊብላ ክንሱ 45 ሚልዮን ፓውንድ ከሲባ ሲቲ ሸይጣቱላ። ርክብ ሲቲን ቶተንሃምን ብዘለዎ ኣብ ዝቕፅለሉ ዘሎ ህሞት ዑመር ማርሙሽ ከርክቦውን ትፅቢት ይግበር።
1: ባርከስ ክቡራትን ክቡራን ተኸታተልቲ ንሎም ዘደለናይ ዕለታዊ ዜና ስፖርት እዚ ክትከታተልዎ ፅናሕኩም ነይሩ። ምስ ተረኽብ ምድባትና ንገድፈኩም ብወገነይ ሰላም።

ሃገራዊ ዋዕላ ሕርሻዊ መጽናዕትታት ኤርትራ ሎሚ 25/2026 ኣብ ኣዳራሽ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ብወግዒ ተኸፊቱ። እቲ ብወኪል ሚኒስተር ሕርሻ ብወግዒ ዝተኸፍተ ዋዕላ ካብ ዝተፈላለየ ሃገራት ሚኒስትርታትን ጽላታት ኤርትራ ዝመጹ ከባቢ 330 ምሁራት ሓያሎይ ናይ

0: ዜና ኣካላትን ዘሳተፈ እዩ። ኣብቲ ናይ መኽፈቲ ስነ ስርዓት ላዕለዎት ሰበ ስልጣን ህግ ደፍ፣ ሚኒስትራት፣ ወከልቲ ትካላት ሕቡራት ሃገራት ናይ ክብሪ ኣጋየሽን ተረኺቦም ነይሮም። ጸብጻብ ምቕራብ መጽናዕታዊ ወረቐት እቲ ቐጺሉ ዝሰዓበ መደብ እዩ። እተን ሎሚ ኣብ ሰዓታት ቅድሚ ቐትሪ ዝቐረባ መጽናዕታዊ ጽሑፋት 19 ኮይነን ኣብ 3 ኣድራሻት ሃኮስአ ከም ዝካየዳ እዩ ተገይሩ። ካብ ሰዓት 11 ክሳብ ፍርቂ መዓልቲ ድማ 5 መጽናዕታዊ ጽሑፋት ኣብ ኣዳራሽ ቁፅሪ 2 ተሰላሲለን። እዘን ኣብዛ ክፍለ ግዜ ዝቐረባ ኣብ ኣገዳስነት ኣመራርፃ ሞተረ ማይ፣ ንድፊ ዲጋዊ ምሕደራን ማይ ኩዕታትን፣ ምቁር ድንሽ፣ ጸባን ውፅኢት ጸባን፣ ማሽነርን መጓዓዝያን፣ ኣብ ዕቤት ፍርያት ሕርሻን ዝብላ ኣርእስታት ዘጠቓለላ እየን ነይረን። መጀመርያ እምበኣር ትርጉምን ኣገዳስነትን ናይ ዝውዕላ እንታይ ምዃኑ ተወኪስና ነርና።
1: እዚ ብጣዕሚ ኣገዳሲ እዩ። ስለምንታይ ሓደ ናይቲ መሰረት ንፅባሕ ንኮ ዝኸውን ናይ ምርምር ተራ ናይ ምርምርን ምርምርን ዝገልፅ ሓደ ዓብ ባይታ እዩ። ኣብ ከምዚ ዓይነት ባይታ ናይ ኣፍልጦ ምልውዋጥ ይመፅእ። ገለገለ ካብቲ ዝረብ ዘረባታት ንፖሊሲ ክቕይር ዝኽእል ጋይድላይን ክነውፃሉ ንኽእል። ኣብዚ ከዓ ምሳና ከዓ ኣለው ናይ ዲሲዥን ሜከርስ ዓበ ሓላፍነት ሒዞም ነዚ ተባሂሉ ዘሎ ኣብ ግብሪ ከተግብርዎ ዝኽእሉ ኣብ ግብሪ ጥራይ ደይኮነ ከዓ ዝያዳ መፅናዕቲ እንድሕደድልዮ ኮይኑ ክማን ተራ ናይ ምርምር ኣብ ሃገርና ዕቤቱን ኣድላይነቱን ይገልፅ ማለት እዩ። ብቀዳምነት ካብኡ ሓሊፉ ከዓኒ ሌላ መን እንታይ ይሰርሕ ኣሎ ከዓ ትፈልጥ። ሕጂ በዚሕ ግዜ ኣብ ኮንፈረንስ ምስ ተወደአ ከምናትካ ዓይነት ዝሰርሕ ሰብ ተለልሞኒ ምስኡ ኮንካ ከዓ ብድሕሪ ድመፅእ ስራሕ እንታ ደኣ ክንገብር ንኽእልና እዚኣ ሳብ ዚኣ በፅሕ ኣለኹ ስኻ ካብ ዚኣ በፅሕ ካለኹም ከመይ ገና ክንዕብዮ ንኽእል ኢልካ ትመያየጠሉ ባይታ ከዓ ይፍጠራሎ ማለት እዩ። ስለዚ ክልተ ነገር እዩ። ሓደ ካብቲ ተሰሪሑ ዘሎ ስርሒት ንፅባሕ ንኮ ዝኸውን ፖሊሲ ድዩ ጋይድላይን ድዩ ገለ መርሑ ገደና ክወፅእ ይኽእል። ካልኣይ ከዓኒ ዝብ ዘሎ ክኢላ ከዓኒ ነንሕሉ ተማያይጡ ከዓኒ ተወሳኺ መፅናዕቲ ክኸድል እንድሕር ኮይኑ እንታይ ክገብር ክእል ከመይ ገይሩ ክፅናዕ ክእል ይፈልጥ። ሳልሳይ ከዓ ሃጓፋትና ከዓ ነለሊ ኣብ ገለገለ ሕቶታት ክመፅ ከሎ ከዓኒ እቲ ዘሎ ሃጓፋት ከዓኒ ከመይ ጌርካ ተለልዮ ከመይ ጌርካ ትመልኦ ከዓ ትርኢ ማለት እዩ። ስለዚ ዓብዓብዪ ተራ ዘለዎ ናይ ኮንፈረንስ እዩ። ኮንፈረንስ ክልመድ ክኽእል ኣለዎ ብሚኒስትሪ ሕርሻ ጥራይ ደይኮነ ዋላ ዘናይ ኣሎ እንዲዩ የለና ይብልኒ ከምቲ ዝግብኦ ከምቲ ምብዙሕ ድኣ ስለዘየለ እዩ እምበር ይግበር እዩ ኮንፈረንስታት ይግበር እዩ። ንሱ ግን ዓመታዊ እንዳበለ እንዳተማእዘነ ካብዚ ብዙሕ ክንመሃር ኢና ካብዛ ሕጂ ተገብረት ኮንፈረንስ። ምናልባሽ ናይ ዓመታ ኢንተርናሽናል ኮይና ትመፅእ ትኸውን ዋላ ናሽናል ኮንፈረንስ ከማን ብጣዕሚ ኣገዳሲ እዩ። ስለምንታይ ቅድም ናይ ናሽናል መሰፃረ ካ ካብ ናይ ኢንተርናሽናል ኮንፈረንስ ትኸይድ። ስለዚ ናይ ኣገዳስናት ናይ ዝርኢካ ሲ ኣብ ሳይንስ ዓብ ተራ ኣለዎ ስጉምትታት ካ ክሰጉመና ኢለ ይኣምን።
2: ኩሉ ግዜ ዋዕላ ክካየድ ከሎ ናቲ ኣገዳስነት ነቲ ሕርሻዊ ምዕባለ ኣገዳሲ ኢንፑትስ ኣለዎ ማለት እዩ። ኣብዚ ተመርኪዙካ ቲ ሕርሻ ኣዌር ኮይኑ ሃጓፋቱ ኣላልዩ ነቲ ሃጓፋቱ ዝረኸቡ ናብ ፕሮግራም ክቕይሮ ይኽእል እዩ። ስለዚ ዋዕላ ፍልይ ዝበለ መፅናዕት ብዘለዎ ከዓ ስለ ዝካየድ ኩሉ ግዜ ካብዚ ተበጊስካ ስል ካብ ክስታይ ዘይኮነ ደይ ቱ ደይ ኣክቲቪቲ ዘይኮነ እዚ ዋዕላ ፍልይ ዝበለ መፅናዕቲ ሒዙ ስለ ዝመፀ ናብ ተግባር ክትቅይሩ ዕድል ይህብ እዩ ማለት እዩ። ስለዚ በዚ መንፅር ክንሪኦ ከለና ንሕርሻዊ ምዕባለ ዓብ ተራ ይፃወታሉ ማለት እዩ።
0: ኣገዳስነት እዚ ዋዕላ ዝሰማዕናዮ ካብ ኮነ እምበኣር ፅማቕ ትሕዝቶን ዕላማን ናይ 3 ካብዘን ኣርእስታት መሪፅና ናባኸም ክነብሎ ብፅማቕ ንድፊ ዲጋዊ ምሕደራን ማይ ኩዕታትን ክንጅምር።
3: እቲ ፅማቕ ትሕዝቶ ሕጂ እንታይ እዩ? መንግስቲ እቲ ናይ ኣዝየን ብዙሓት ዲጋታት ከም ስራሓ ገይሩ ኣሎ። እዚ ብምግባሩ ከዓ ሂወት ሓረስቶት ናብራ ሓረስቶት ኣዝዩ ተቐይሩ ኣሎ። ምክንያቱ እቲ ዘለና ማይ እኹል ስለ ዘይኮነ ከምኡ ውን ኣብ ግዜኡ ኣብቲ ደልዮ ስለ ዘይርከብ ስለዚ ንስተማይ ድዩ ንጥሪት ድዩ ከምኡውን ኢሪጌሽን ንጥፈታት ኣዝየን ብዙሓት ዲጋታት ልዕሊ 800 ብፍላይ ድሕርና ፅነት ተርእናዮ ኣዝየን ማዕለያ ዘይብለን ዲጋታት ኣብ ዝተፈላለየ ዞባታት ሃገርና ተሰሪሐን ኣለዋ። ጎኒ ጎኒ ምዝኣተን ግን ዝረአ ፀገማት ኣብ ዲጋታት ከዓ ኣሎ። ስለዚ እቲ ፀገማት ከዓ ገለገለ ዲጋታት ብድበት መልእ ኣለዋ። ኣብ ገለገለ እውን ሓረስቶት ኣብቲ ማይ ኩዖ ዘየድሊ ከም በዓል ፔስቲሳይድስ ኢንሴክቲሳይድስ ካልእን ስለ ዝጥቀሙ ከምኡውን ብዙሕ መጉሕፊ ናይ ረሳሓትን

0: ኢታሊያን ስለጥቆምሉ ዲጋታት ንኻ ይብከል ኣለዋ እቲ ምብካል ከዓ ትሪኦ ኣብ ገለገለ ዓሳታት ውን መይቶም ትረክብ ገለቲ ሕብሪ ናይቲ ዲጋታት ውን ትማይ ይቕየር ስለዚ እንታይ እቲ ተኩሮና እዘን ዲጋታት ብግቡእ ክንጥቀመለን ንነዊሕ እዋን ትኮይኑ ግቡእ ዝኾነ እቲ ማይ ኩዖ ክዕቀብ ክኽእል ኣለዎ ማለት እዩ ከምኡ ውን ኣገዳሲ ንዓተን ዘመሓድር ሕጊ ኣብዚ እዋን እዚ ዞባ ማእከል ኣብ 204 ሕጊ ኣዳልያ ነራ እዚ ግን ብዝፀፈፈ ክመሓየሽ ሞ ብሃገር ደረጃ ዘን ዲጋታትና እቲ ማይ ኩዖታት ብግቡእ ክመሓደረሉ ዝኽእል ሕግታት ክንደፍ ከም ዘለዎ ሞ ብኡ ከዓ ተቐይድና ዕድመ ናይ ዘን ዲጋታት ክነውሕን እቲ ዘድሊ ጥቕምናታትን ከዓ ክንረክብ ኣብዚ ዘተኮረ እዩ ማለት እዩ በቃ እቲ ዕላማታት ሲ ነቲ ዘሎ ፀገማት ኣለሊኻ ከመይለን ኩለንተን መሻርክቲ ነዚ ኣገዳሲ ኣብ ምዕቃብ ሓመድን ማይን ዝግበር ዘሎ ኣብ ንጥፍታት ዲጋታት እተን ዲጋታት ከዓ ዕድሚአን ንክነውሕ ክግበር ዘለዎ ዘተኮረ መፅናዕቲ እዩ ማለት እዩ
1: ንሃገራዊ ዋዕላታትን ምድላው መፅናዕታዊ ፅሑፋትን ዝወፅእ ባጀትን ሃልክን ብዙሕ እዩ ከም ውፅኢቱ ድማ ልዑል ኣገዳስነት ዘለዎ ውፅኢት ክንፅበእ ግድን እዩ ስለ ዝኾነ እዚ መፅናዕታዊ ወረቐት ንህዝብን መንግስትን ዝህቦ ረብሓን ኣገልግሎትን ምፍላጥ ኣገዳሲ እዩ
0: እዚ እንታይ ከገልግል ክእል እንተይልና ከም ዝበልናዮ እቲ ምስራሕ ዲጋታት ክቕፅል እዩ እተን ዲጋታት ግን ብግቡእ ዕላማ እንካሃርማቶ ኮይነን ናይ ብሓቂ ንዕኡ ከም መሓድር ዝኽእል ሕግታት ክረቅቕ ኣለዎ ስለዚ ከም ድለ ብዚ እዋን እዚ እቲ ሕግታት የለን ብኸምኡ ስለ ዝኾነ ከዓ ብከላ ናይ ዲጋታት ይረአ ከምኡውን ብዙሓት ዲጋታት ብድበት ገሊአን ሙሉእ ብሙሉእ መሊአን ገሊአን ከዓ ካብ ፍርቂ ንላዕሊ ብድበት መሊአን ኣለዋ ስለዚ እዚ ነገራት እዚ ክጎድል ተኮይኑ ግን ግቡእ ምሕደራ ክህልዎ ከም ዘለዎ ነቲ ምሕደራ ተጠቂምና ከዓ እቶም ሓረስቶት ከም ድለ ነተን ዲጋታትን ብግቡእ ክዕቅብዎንን ነቲ ምሕደራ ክኽተሉ ከም ዘለዎን ኣብዚ ዘተኮረ እዩ ነይሩ ማለት እዩ
1: ኣብታ ኣብ ኣመራርፃ ሞተረ ዝተገብረት መፅናዕቲ ክንቅፅል መጀመርያ ፅሟቕ ትሕዝቶኣ ንከታተል
2: ሕጂቲ ኣገዳስነትናተይ ብዛዕባ ሞተረ ናይ ማይ ከመይ ገርካ ትመርፅ እዩ ሓረስታይ ኮንካ ድዩ ወይ እውን ኣመኸር ናይ ሓረስቶት ኮንካ ዲኻ ወይ እውን ድራውሊኮ ኮንካ ዲኻ ወይ እውን ክኢላ ናይ ምምራፅ ፖምፓ ናይ ማይን ምዕራይን ምፅጋንን ኮንካስ ከመይ ገርካ ትመርፅ እያ ሕጂ እዚ ከዓ ኣገዳስነት ዝህቦ እንታይ መሲልካ መንግስቲ ብዝተፈላለየ መገዲ ማይ ይዕቅብ ኣሎ ኣብታ ናተ ርእስቲ ክመፅእ ማይ ይዕቅብ ኣሎ በቲ ሓደ ወግን ከዓ ሚኒስትሪ ሕርሻ ብፍላይ እንድሕርኢካዮ ምስ ሓረሶት እንዳተሓባበርካ ኣብታ ግራቱ ዝተፈላለየ ምሩፅ ዘራእት እንዳምፅአ ካብኡ እውን ትካልእ ዘድሊ ነገራት እንዳገበረ ምህርቲ ክዕቢ ፍትን ኣሎ እዚኣ ግን ንክልቲኦን ተሓንቀን እንታይ እያ ንክልቲኦን ተራክበን ነዛ ማይን ነታ ግራትን እታ ማይን ካብታ ቦታኣ ናብታ ግራት ክትመፅእ ኣለዋ እዚኣ ካብ መንያ ተምፃ ታ ፖምፓ ናይ ማያ ተምፃ እጂ ኣብዚ ዓድና እንድሕር ርኢካዮ እሳታ ዝኸበረት እያ ነቶም ሓረሶትታ ዝኸበረት እያ እንደጋና ከዓኒ ብቁኑዕ ኣገባብ ኣመራርፃ ከ ኣይንክተል ኢና ዘለና እዚኣ ሕጂ ከመይ ጥቁኑዕ ኣገባብ ኣመራርፃ ሞተረ ናይ ማይ እንታይ ክከድሕነልና እዚ ሓደ እቶም ሓረስቶት ዝኩሉ ዝኸበረት ንብረት እያ ኢለካ ናቶም ብፍላይ ኣብ መስኖ እንድሕር ደኣ ኮይኑስ እታ ዝኸበረት ንብረት እያ እሳ እንድሕር ተተባላሽያቶም ንክዕርይዋ ወይ ንክገዝእዋ ወይ ንዘሎ መዓት ላዕልን ታሕትን እዩ ዘሎ ሓደሓደ ግዜ እውን ትኸብሮም እሞ ኣይገዝእዋን ይገድፍዎ ማለት እዩ ስለዚ ከመይ ጌርካ ኢኻ ነዚኣ ብዝበለፀት ተማእዝና እያታ ናተይ ስራሕ ነይራ ማለት እዩ እጂ ንመንመን ክጠቅም እዮ ንድሕር ተይልና ዝያዳ ዝያዳ ነቶም ናይ ኣማኸርቲ ናይ ሓረስቶት ይጠቅም ነቶም ምህንድስናዊ መሃንድሳት ነዚ ናይ ስነ መስኖ ዝበልናዮ ዲዛይን ዝገብሩ ፕላን ዝገብሩ ዝዕርዩ ኩሉ ነገራት ይጠቕሞም ማለት እዩ ናተይ መፅናዕቲ
1: ጉድለት ኣመራርፃ ሞተር ናይ ማይ ዘይምፍላጥ ዝመፅእ ክሳራታት ሰሚዕና ኣሎና ኣገዳስነቱ ድማ ከምዚ ዝተገልፀ እዩ እሞ ደኣ እቶም

0: ኣፍልጦ ዝጎደሎም ሓረስቶት ይኹኑ ካልኦት ሞያውያን ብዛዕባ እዚ ጥበብ ዘማኽሮም ትካል መን ይኹን?
1: ኣብ ዝበለፀ እኳ ኣብ ሚኒስትሪ ሕርሻ እየ ዝብል ኣነ ሕጂ ውዱእ ንዕኡ ዓይነት ነዛ ዝብለካ ዘለኹ ናተይ ስራሕ ዘማእኸል ኣለኹ ንብላ ይንኽእልና ግን ከም ርዱእ ኮይኑ ኣብ ትሕቲ ሚኒስትሪ ሕርሻ ኣሎ። ስለዚ ሚኒስትሪ ሕርሻ ኣብቲ ናቱ ናይ መፅናዕቲ ዝገብሮ ነዚ ዓይነት እዚ ከም መወከሲ ፅሑፍ ኣዳልዩ ሓደ ብሓደ እንታይ ክገብር ዘለዎ እዚኣ ክትስራሕቲ ኮይና እንታይ ክትገብር ኣለዋ ናይ ፀሓይ ፀዓቲ ኮይኑ ናይ ምናልባት ብነዳዲ ዝሰርሓ ብናፍታ ክኸውን ይኽእል ብበንዚን ክኸውን ዝሰርሓ ነገራት ሲ ከመይ ጌርና ኢና ክንመርእ ዘለና ስለምንታይ ኢና ክዚኣ ንመርእ ዘለና ስለምንታይ እቲኣ ዘይ ንመርእ ዘለና ነቶም ሓረሶትና ቶም ሓረሶትና እዚ ስነፍልጠት ምናልባት ካብ ብስነፍልጠት ክኸዱ ብተመክሮ ክኸዱ ንቀሎም ክኸውን ሚኒስትሪ ሕርሻ ግን ሓላፍነት ወስይዱ ኣዳልዩ ኣሰልጢኑ መሰልጠንን ብተግባር ዝርኢሉ ቦታ እውን ክፈጥረሎም ኣለዎ። ሰነ እንተ ናተ ናይ መወዳእታ ዝነበራ ለበዋ ሓደ ፅሑፍ ብፅሑፍ ከዳሉ ክኽእል ኣለዎ መወከስ ዝኸውን ካልኣይ ከዓ ከሰልጥን ክኽእል ኣለዎ ንሓረስቶት ድዩ ነቶም ኣብቲ ባይታ ዘለዉ ንብሎም ኣብ ማኸርቲ ናይ ሕርሻ ከምኡ ውን ጥራይሱ ዘይኮነ ከዓኒ ኣብቲ ዘሎ ንኣብነት ሓልሓለ ኣሎ ናይ እንዳምርምር ናይ ሚኒስትሪ ሕርሻ ኣብኡ ብተግባር ዝርኢሉ መፅኦም ብተግባር ዝምሃሩሉ ንእሽተይ ንእሽተይ ብዓቕሙ ዓብያ ይኹንቲ ስነመስኖ ንእሽተይ ንእሽተይ ጌርካ ግን ብተግባር ዝርኢሉ ጌርካ ክፍታሕ ክእል ኮይኑ ስምዓኒ
0: ምቁር ድንሽ እቲ ኣዝዩ ኣገዳሲ ዝበሃል ቪታሚን ኤ ዝሓዘ መግቢ እዩ። ብዛዕባ እዚኸ ኣቶ መድሃሊ ተስፋይ እንታይ መፅናዕቲ እዩ ኣቕሪብልና? ሕጂ እውን ፅማቕ ትሕዝቶ ናይቲ መፅናዕቱ ምስማዕ ካሓይሽ እዩ።
2: ኣብዚ ዘቕረብዎ ኣርእስቲ ናይ መፅናዕቲ ብዛዕባ ምቁር ድንሽ ኮይኑ ምቁር ድንሽ ዝተወሰነ ኣብዛ መፅናዕቲ እዚኣ ኣብዛ መግለፂ እዚኣ ዝቐረበት ኣብ ምግቢ እንስሳ ዘተኮረ እዩ። ሚኒስትሪ ሕርሻ ኣብ ዘዋን እዚ ንምቁር ድንሽ ከም ሓደ ካብቶም ኣዝዮም ኣገደስቲ ክሮፕስ ወይ ከዓ ኣትክልቲ ኮይኑ ተለልዩ ብሰፊሕ ንክተኣታቶ ይድፋኣሉ ኣሎ። ነዚ ምርኩስ ምግባር ከዓ እቲ መፅናዕቲ ነዚ ዓብዪ ንክድፋኣሉ ሓጋዝ ስለ ዝኾነ እዚ ናተይ መፅናዕቲ ንምስሉ ተሃስር ነይሩ። ካብቲ ኣገዳስነት ናይ ምቁር ድንሽ ከምዚ ድብለካ ናብ ክልተ ናብ ብመጀመሩ ንምግቢ ሰብ እዩ ብካልኣይ ከዓ ኣብ ምግቢ ኣብ መዓላ ናይ ምግቢ እንስሳ ከዓ ኣዝዩ ውፅኢታዊ ስለ ዝኾነ ኣብቲ ናይ ምግቢ እንስሳ ኣተኪሮ ናተይ መፅናዕቲ ኣካይዶ ማለት እዩ።
0: ኣብቲ ዘቐረበ መፅናዕቲ ምቁር ድንሽ እስትራቴጂያዊ ምግቢ ምዃኑ እዩ ዝግለጽ። ብዛዕባ እዚ ዝተዋህበ መብርህ እውን ኣሎ።
3: መጀመርታ ሓያል ቫይታሚን ኤ ኣለዎ ናይ ምቁር ድንሽ። ቫይታሚን ኤ ካብቲ ኣብ ሃገርና ዝጎድል ቫይታሚን እዩ። ቫይታሚን ኤ ኣብ ዝጎድለሉ ከዓ ዑረት ከስዕብ ይኽእል እዩ። ስለዚ ምቁር ድንሽ ሓደ ካብቲ ኣገዳሲ ምግብታት እዩ ብሕልፊ ንህፃናትን ነብሰ ፆር ኣዴታትን። ስለዚ እዚ ሓደ እስትራቴጂ ግን ንሱ ጥራይ ዘይኮነ ብብዝሒ ስለ ዝበቁል ኣብ ርእሲኡ ከዓኒ ናይ ፀዓት ከዓ ሓያል ፀዓት ስለ ዘለዎ ብሕልፊ ኣብ ዝጎዩ ናብ ዝፃወቱን ዝዓብዩን ቆልዑት ዓብተር ኣለዎ ናይ ብሓቂ እስትራቴጂክ ታሽሚኡ። ምናልባሽ ምስ ተመጋግባና ምቁር ብዙሕ ስለ ዘይንበልዕ ግዜ ክወስደልና እዩ። ግን ኣነ ጣዕምዎ ንቆልዖት ኣጥዕምዎም ምስተፈላለየ ዓይነት ምግቢ ንብላዓዮ ይብል ማለት እዩ። ስለምንታይ ብሕልፊ ኣነ ሂማን ኒትሪሽን ናይ ሂማን ኒትሪሽን እየ ናብኡ ክደፍእ ማለት እዩ። እምበርቲ ናይ ኣብ እንስሳታት ዘሎ ክማን ዓብተር ኣለዎ እዩ። ዱባ ቅድሚ ሕጂ ኣብ ሓደ ገለገለ ቦታታት ምስ ረኣናዮ ብብዝሒ ፈሪዩስ እቲ ሰብ ብዙሕ ስለ ዘይደፍኣሉ ስለ ዘይፈትዎ ዳርጋ ንእንስሳታት ይወሃብ ፀኒሑና። ዱባ ሓደ ሓያል ናይ ቫይታሚን ኤ ዘለዎ ኢሉ ከዓ ከም ምቁር ድንሽ እዩ። ሕጂ ዝኾነ ብጫ ዓይነቱ ሕብሪ ዘለዎ ምግብታት ክንደፍኣሎም ክንክእል ኣሎና። ናቱ ጉድለት ዓብ ጠንቂ ኣብ ሂወትና ስለ ዘምፅእ ካብ ካንሰር ክከላኸል ክእል ቫይታሚን ኤ ንዕረት ከድሕነና ክእል ቫይታሚን ኤ ንድኻም ናይ ዓይኒ ከድሕነና ክእል ቫይታሚን ኤ። ስለዚ ንብላዓዮ እንታይ ዳ ክብል
0: ከምዚ ዓይነት መፅናዕታዊ ወራቕቲ ዝቕርበሉ ኣጋጣሚታት ከምቲ ዝተገልፀ ኣዝዩ ኣገዳሲ እዩ። እዛ ኣብ ጉዳይ ምቁር ድንሽ ዘቐረበት መፅናዕቲ ከም ኣብነት ኣብ ትግባረ እንተውዒላ እንታይ ለውጡ ኢና ክንፅበእ?
2: እዋ ልዑል ለውጢ ክተምፅእ ወይ ልዑል ፅልዋ ክትገብር ተስፋ ይገብር ማለት እዩ። ምክንያቱ ኩሉ ግዜ ኣባይታ ደሎ ፀገም ካብቲ ኣባይታ ደሎ ፀገም እዩ ድብገስ ተመፅናዕቲ ኣባይታ ከዓ እንታይ ፀገም ደሎ እንተርኣየልና ልዑል ሕፅረት ናይ መግቢ እንስሳ እዩ ዘሎ። መግቢ እንስሳ ክበሃል ከሎ ከዓ ብማእዛዊ ትሕዝቶ ከዓ ኣዝዩ ሃብታም ክኸውን ወይ ከዓ ነቲ ዘሎ ንምህብታሙ ብሰፊሒ ይስራሕ። ሕጂ እዚ ምቁር ድንሽ ከምዚ ንብለካ ከዓ ኣዝዩ ልዑል ማእዛዊ ትሕዝቶ ትቆፅሉ ከም መግቢ እንስሳ ልዑል ማእዛዊ ትሕዝቶ ስለ ዘለዎ ንሓረሶት ኣግዜ ኣገዳሲ እዩ። ነቲ ዘሎ ኣብቲ ዘሎ ፀገም ከዓ ልዑል ኣበርክቶ ክገብር ንዑ ነቲ ምቅላል ነቲ ናይ ሕፅረት መግቢ እንስሳ ከዓ
0: ነተን ዝቐረባ ሓሙሽተ ወረቓቕቲ ብተምሳጥ ዝተኸታተልዎን ብርክት ዝበሉ ምሁራንን ሰብ ሞያን ነይሮም እዮም። ክንዲ ዝኾነ ርእቶም ምስማዕ እውን ሓጋዚ እዩ።
4: ማይ ንሕርሻ ዘርጊሕካ ጥራሕ ዘይኮነ ኣብ ዘሎ ቦታ እውን ከም ተወሳኺ ከም በዕል ዓሳ ኣራቢሕኻ ከም ተወሳኺ እዚ ምዚ ማይ ምምዝማዝ ማለት እዩ ክጥቀመሉ ትኽእል ኢኻ። ስለዚ ክልተ ፕሮዳክሽን ሓደ ግዜ ክትገብር ትኽእል ኢኻ። ሓደ ኣብ ውሽጢ ማይ ዓሳ ከም ዘሎ ኣብቲ ማይ ትዝርግሖ ማለት እዩ። ካልኣይ እንዳዘርግሕኻ ማይ እውን ነቲ ሕርሻዊ ነትበታት እውን ትገብረሉ መንገዲ ስለ ዝፈጥር ጥቕምታቱ ብክልተ ትሪኦ ማለት እዩ። ስለዚ እዚ ተወሳኺ መክሰብ ክኾነና ኣሎ ማለት እዩ። ንዓ ካልኣይ ፕሮቲን ሶርስ ስለ ዝኾነ እቲ ዓሳ ናይ ፕሮቲን ትሕሶ ስለ ዘለዎ ዓብ ትሕሶ ስለ እዚ ኣብ ድጋታትና ከምዚ ንዳሕራታታትና ሕብረተሰብና ፕሮቲን ሃይ ልዑል ትሕዝቶ ዘለዎ ናይ ፕሮቲን ክረክብ ስለ ዝኽእሎ እዚ ፕሮግራም እዚ ኣገዳስነት ይልዎ ማለት እዩ።
0: ከም ተሳታፋይ ካብተን ዝቐረባ ሓንቲ ወይ ክልተ ብዝያዳ እቲ ምስጠካ ክትህሉ ግድን እዩ። እዚ ግን ብምኽንያት ከተሰንዮ ከለካ ጥራዩ ወቅዒ ዝህልዎ
3: ናይ ዶክተር ኣርኣያ ሓደ ዓብዪ ርእዮ ዘይፈልጥ ሓሲቦ ዘይፈልጥ ሳብጀክት ከፊቱለይ ናይ ዶክተር መወዳእታ ዘቕረበ ከዓ ሰመረ ከዓኒ ብዛዕባ ናይ እዚ ድጋታትናን ናቱ ምሕደራን ከመይ ክኸውን ከም ዘለዎ ስለዝገልፅ ወይ ከዓ ክንሓስበሉ ከም ዘሎና ስለዘተሓሳሰበ እዚአን ክልቲአን ኣፀቢቐና ገደስቲ ኮይኑ ተሰምዐኒ ንዓይ ብዝያዳትን ክፈንግን ኒትሪሽኒስት ስለዝኾንኩ ምስትናተይ ሞያ ትኸይድ ናይ መድሃኒየ ዘቕረባ ብዛዕባ ናይ ታዝሓቶት ኩላ ታሽሙ ብዛዕባ ናይ ስዊት ፖቴቶ ዝነበረት ምቁር ድንሽ ዝነበረት ንሳብ ዝያዳ ስሒባትኒ ማለት እዩ። ትኻለ ከዓኒ እቲ ድፈልጦ ክሓትትን ክዕሙቕን እቲ ዘይፈልጦ ዒርያ ከዓ ሓድሽ ኣተሓሳስባን ሓድሽ መስኮትን ከፊትለይ ማለት እዩ። ስለዚ ካብቲ ኣትያ ክብል ኣይክእልኒ ብዝተፈላለየ መገድታት ኩለን መሲጠና ኒአን።
0: ኣብ መወዳእታ እምበኣር ነዚ ከምዚ ዓይነት ዋዕላታት ዝቐረቡ መፅናዕታዊ ፅሑፋትን ዝምልከት ለብዋታትን ርእቶታትን ናብኸም ክነብሎም
5: እቲ ክበሃል ዘለዎ ነገር ዝዕድል ተጠቂምና እተን ዲጋታት ዕድሜአን ንክነውሕ ክግበር ዘለዎን ከምኡውን እቲ ካብኡን ዝርከብ ጥቕምታት ብግቡእ ክንጥቀመሉን እቲ ክግበር ዘለዎ ነገራት ሎማዓንቲ በሪህ ኣሎ ማለት እዩ። እዚ ከዓ ምስ ሚኒስትሪ ሕርሻን ሚኒስትሪ ማሪን ተተሓሒዙ እተን ዲጋታት ብዙሕ ጥቕሚ እዩ ዘለዎም ናብዚ እዋን እዚ ንስተማይ የገልግል ኣለዋ ንጥፈታት ናይ ኢሪጌሽን የገልግል ኣለዋ ንጥሪት መስተጥቅም ኣለዎ። ኣብዚ እዋን እዚ ከዓ ሚኒስትሪ ማሪን ከዓ ኣብ ዝተፈላለየ ዲጋታት ብፍላይ ካብ ባሕሪ ካብ ቀይሕ ባሕርና ርሕቕ ኢለን ዘለዋ ተን ኣርባዕተ ዞባታትና ኣብተን ዲጋታት ከዓ ዓሳ ብምዝራእ እዚ ነገራት እዚ ክፈርሞ ሓረስቶት ከዓ ብቐረባ ካብቲ ከባቢኦም ዓሳ ንክረኽቡ ዘተኮረ እዩ ማለት እዩ። ነዚ ሕጂ ግቡእ ምሕደራ የገድስ እዩ። ብከምኡ ተን ጥቕሚ ናይተን ዲጋታት ከዓ ማክሲማይ ዝኸውን ኣሎ ማለት እዩ።
3: ለቦዋ ክህብ እንድሕር ኮይነ ከምዚ ዓይነት ዋዕላታት ክንገብር እንከለና ብድሕሪኡ ክስራሕ ዘለዎ ስራሕ ኣሎ እዩ። እዚ ከዓኒ ናይ ማእከል ናይ ምርምር ክህልወና ክእል ኣለዎ። ማእከል ናይ ምርምር ከዓኒ ፋንድ የድልዮ ካብተን ዝሓቶት ክኾን ሕቶታት ንምንታይ እዩ ብብዝሒ ምቁር ድንሽ መፅዩስ ካብኡ ሰለክ ደገብና ንምንታይ ጥራይና ክልተ ጥራይ ጌርና ምስ ዝብል እቲ መልሲ ዝነበረ ሓደ ካብቲ እዚ ቦትልነክ ክብሎ ክእል ወይ ዝዓገተ እሲ ማሕንቆ ዝነበረ ኢኮኖሚ እዩ። ሕጂ ኣብቲ ፋንዲንግ ቅድሚ ፋንዲንግን ቅድሚ ካልእን ግን ሓደ ፖሊሲ ናይ ሪሰርች ፖሊሲ ክህልወና ኣሎ። ሪሰርች ጋይድላይን ክህልወና ከሎ ብሃገር ደረጃ ሪሰርች ጋይድላይን ጥራይ ኮነ ሪሰርች ስትራቴጂክ ፕላን ክህልወና ክእል ኣሎ ተማእኪሉ ብሃገር ደረጃ ክኸይድ ክኽእል ኣለዎ። ስለምንታይ እዚ ፈርዩ ዘሎ ሰብ ብናቱ ወኒ ዝሰርሖ እዩ እምበር ተማእኪሉ ተሰርሐ ኣይኮነ። ምናልባሽ ናርኢ ሓደ ምእኩል ባይታ ኣሎና እዩ፣ ግን እቲ ካልእ ግን ብናቱ ወኒ ዝሰርሖ

ወይ ካብተን ካብተን ገይሩ ዝሰርሖ እዩ። እዚ ግን ክሕሰበሉ ዘለዎ እዩ። ስለምንታይ ብዙሕ ኣፍልጦ ኣሎ ኣብ ዓለም ብዛዕባ ነመጋግባ ዝምስል ንሕርሻ ዝምስል ንዓና ክነምስሎ እንድሕር ኮይና ነቲ ናና ታሽሙ ኣጃስት ምስ ናና ኣካይዳ እንተ ከነማዕራርዮ ኮይና ናትና ምርምራት ክህልወና ክእል ኣለዎ። ምርምር ከዓኒ ቀሊላይ

0: ስለዚ ከምዚኦም ቀፃሊ ክህሉ ምእንቲ እቲ ሚኒስትሪ ይኹን ኩሉ ሕብረተሰብ ነዚ ክደፍኣሉ በቡናቱ ንዝኣወየ ኮይኑ ከዓ ነዚኦም ኣብዚ ዝተረኽቡ ውፅኢታት እውን ናብ ዝውዕሉ መንገዲ ዝፈጥረሉ መንገዲ ናብ ተረብ ዝውዕለሉ መንገዲ ተፈጢሩ ግደ ስለ ዝፃወት ከምዚ ዓይነት ዋዕለ ቀፃልነት ክህልዎ እንተወሓደ ኣብ 2 ዓመት ሓንሳ እንተኮይኑ ከ ኣብ ዓመት ሓንሳ ክካየት ኣብ ሚኒስትሪ ሕርሻ ጥራሕ ዘይኮን ኩሎም ሚኒስትራታት ነዚ ኣርኣያ ተኸቲለን እሰን እውን ከተግብራ ከም ዘለዎን ኣነ ይላውዎን ማለት እዩ።
1: ከምዚ ዝብሎ ሚኒስትሪ ሕርሻ ነዚ ምቁር ድንሽ ንምልታው ሰራሕ ኣሎ። ስለዚ ከምዚ ብመፅናዕቲ ሰኒ ክድግፍ ከሎካነ ትገብሮ ስራሕ ሓጋዝ ስለ ዝኾነ መወዳእትኡ ኢሉ ኢሉ ከ ናብ ሓረሶት ንምብፅሕ ስለ ዝኾነ ሓረሶት ከዓ ነዚ ከም መግቢ እንስሳ ንቕሓቶም ኣበሪኹም ከም መግቢ እንስሳ ክጥቀምሉ ኣዝዩ ሓጋዝ ስለ ዝኾነ ንጥቀምሉ ይላቦ ነገረ መንገዲ እዩ ማለት እዩ።
2: ሕጂ ኣነ ንኣብነት ሓንቲ ብዙሕ እንዲ ነዛ መፅናዕቲ እዚኣ ንክገብር ዝደረኸኒ ሓንቲ ካብኦም ግን ካብ ከባቢ ሰገነይቲ ዝመፅእ ሓረስታይ ነይሩ ምስኡ ከዓ እዚ ሓረስታይ እዚ ዝበዝዕ እውን እቲ ሂወቱ ኣብ ምክልኻል ናብ ገለን እዩ ግን እንታይ እዩ ልዕሊ 5,000 ገረብ ኣራንሽ ለኒ ኢሉ እዚ እንታይ ክገዝእ መፅኡ ኩሉ እዚ ናብ ፀሓያዊ ፀዓት ቀይሩስ እቲ መስናዊ ስርዓት ከካየድ እዩ እዚኣ ከዓ እቲ ናይ ፀሓያዊ ፀዓት ንብሎ ብምሉእ እቲ ፓነል ንብሎ ድዩ ትገለቲ ኩሉ እናታ መሳርሕን እታ ሞተር ናይታ ማይን እቲ ንዕኡ ዘድሊ ቱቦታት ናይ ማይን እዩ ክገዝእ መፅ እዩ። እቲ ምስኡ ዝመፀ ሰብ ግን ብስነ ፍልጠት ተመርኮሶ ኣካይዳ ዘይኮነስ ካብ ብልምዲ እዩ ዝበዝሕ ዘካይዶ ነይሩ ድሃር ምስኦም እዮ ክኸሉ ውዒሎም ሙሉእ ኣስመራ ኸሉ ኢልናዮ ሕጂ ትመራርፃ ጌጋ እዩ ብስነ ፍልጠት በለ ኣይኮነን ኣብ መወዳእታ ግን ኣነ ክዕዘብ ጥራይ መፅእ ኮፍ ምስ በልና ኣብ ሓደ እንዳሻይ እተን ዝሓሰትኮን ሕቶታት እተን ብሳይነስ ክኾን ኣለዎን ዝበልኩም እየ ኣለዋ ንጠቕላለ ካብ ሳይነስ ወፃኢ ኢና ንኸይድ ዘለና እቶም ሓረሶት ከዓ ብኡ ተስፋ ቆሪፆም ናብ ምግዳፍ ገፆም ዝኸዱ ኣለዎ ሓረሶት ውልቃ ሓረሶት ጥራይ ዘይኮነስ ሚኒስትሪ ሕርሻ ዝመስረቶ ናይ ዓዳዊ ሕርሻታት ኣሎ ናይ ገለ ኣሎ ብሰንኪ እዛ ጌጋ ኣመራርፃ ናይ እዚኣስ ስለትኸብሮም እሳ ጥራይ ዘይኮነ ትኸብሮም ትነዳዲ ስለዝኸብሮም እንድሕራ ብግቡእ ተዘይመሪፆሞ ዝገደፍዎ ኣለዎ ነቲ ሕርሻ ዝተገደፈሎ ናይ ዓዳዊ ናይ ውልቃዊ ዝተገደፈሎ ሕጂ ኣነ ዝብል ኣብ ክንዲ ባህውሪ ንኸይድ ሓረሶት ንኹን ድራውሊኮ ንኹን ሸየጥቲ እውን ኣብ ከተማ ዘለዉ ፍቓድ ዘለዎም ናይ ምምፃን ምሻጥን ምዕራይን ምትካል እውን ኣብቲ ቦታ ፍቓድ ዘለዎም ባህውሪ ዘይኮነስ ብሳይነስ ኣለዎ ከዓ ሳይነስ ንሕና ንፈጥሮ ኣይኮንና ነቲ ሳይነስ ዝብል ዘሎ ኮነ ነቲ ስነ ፍልጠት ንፍጠሮ ኣይኮንኩን ዝብል ዘለኹ እንታይ ዳ ኣሎ ንዑ ግን ንጠቀመሉ እየ ዝብል ዘሎ ኩሎ ካብቲ ሓረስታያት ሒዝካ ክሳብቲ ኣሎ ዝበሃል ክኢላ ክሳብቲ ሸያጣይ ክሳብቲ ዘዕሪ በዚኣ ክንገበር ኣለና እየ ዝብል

0: ሃገራዊ ዋዕላ ሕርሻዊ መጽናዕታት ኤርትራ ሎሚ 21 ነሓሰ ኣብ ሰዓታት ቅድሚ ቀትሪ ኣብ ኣዳራሽ ሃኮስኤ ብወግዒ ተኸፊቱ። ኣብቲ ብሓፈሻዊ ዕላማታት ናይቲ መጽናዕታዊ ጽሑፍ ዝፈለመ መደብ ኣብ ዝተፈላለዩ ዛዕባታት ንሚኒስትር ሕርሻ ዝውክሉ መግለጺ ተዋሂቡ።
1: ዩር ኤክሰለንሲ ምስተር የማነ ገብረ መስቀል ሚኒስተር ኦፍ ኢንፎርሜሽን፣ ዩር ኤክሰለንሲ ዶክተር ሓሊማ መሐመድ ሚኒስተር ኦፍ ኤዱኬሽን፣ ሃይ ራንኪንግ ጋቨርንመንት ኤንድ ፒኤፍዲጄ ኦፊሻልስ፣ የነጂስ ሪፕሬዘንታቲቭስ፣ ዲስትሪቢዩትድ ጋስስ፣ ኦል ፕሮቶኮልስ ኦብዘርቭድ፣ ሌዲስ ኤንድ ጀንትልመን ጉድ ሞርኒንግ። ኢት ኢዝ ማይ ፕሪቪሌጅ welcoming today at this pivotal conference on Eritrean agricultural studies. I thank you for sparing your time to join us today, and I wish to acknowledge that your presence here today is not only an honor for us, but also show of solidarity for our continued efforts to improve the Eritrean agriculture.
0: ቀጺሉ ሓፈሻዊ ኣኼባ ኣርባዕተ መጽናዕታዊ ጽሑፋት ቀሪቡ። እቶም ዝቐረቡ መጽናዕታዊ ጽሑፋት ኣብ ሕርሻዊ ንጥፈ

0: ፈታትን እቶታዊ ትሕዝቶ ኣበርክቶ ክገብሩ ዝኽእሉ ዛዕባታት ዘለዓሉ እዮም ነይሮም።
1: ስመይ የማነ ገብረ ልዕሉ ይበሃል። ካብ ኮሌጅ ቢዝነስን ማሕበራዊ ስነ ፍልጠትን ኣስመራ ኣብ ክፍሊ ህዝባውን ዋኒናውን ምሕደራ ከም መምህር ኮይነ ሰርሕ ማለት እዩ። ኣብ ናይ ሎም ማዓንቲ ዝነበረ ዋዕላ ምስ ካልኣይ ናታ ስራሕ ሰሪሕና ኢና። እቲ መፅናዕቲ ብዛዕባ ከመይ ጌርና ኣብ ደገ ዘሎ ኤርትራዊ ዜጋ ኣብ ዝግበር ዘሎ ናይ ኣግሮ ኢንዱስትሪያዊ ልምዓት ከመይ ጌርና ንክትቶ ዝብል እዩ። መጻኢ ሃገርና ኤርትራ ካብ ተመክሮ ናይ ዝተፈላለያ ኣብ ኣግሮ ኢንዱስትሪያዊ ስግግር ዝተዓወታ ብፍላይ ከዓ ነቲ ናተን ኣብ ደገ ዝነብር ዘይግአን ብምኽታት ዝተዓወታሉ ኣገባባት፣ መገድታት፣ ፖሊሲታት ንሱ ከመይ ገይሩ ሃገርና ኤርትራ ትጥቀመሉ ንዝብል እዩ ማለት እዩ። እቲ መፅናዕታዊ ፅሑፍ ብጣዕሚ ፅቡቅ እዩ ነይሩ። ካብ ዝጅመራት ሒዙ ክሳብ እቲ ናይ መፈፀምታ እዋን ብዙሕ ናይ ዝተፈላለየ ነቲ መፅናዕቲ ክሕግዙካ ዝኽእሉ መወከሲታት ኣብ ምድላይ ንመፅሓፉ ደጋጊንካ ንምርኣዩ እቲ ፕሩፍ ሪዲንግ ቁርብ ብርትዕ ዝበለ ድኻም ሓሊፉ እዩ። መጨረሽኡ ግን ብፅቡቅ ተዛዚሙ። እቲ ዕላምኡ ብፍላይ ሃገርና ንዘላቶ ተዛማዲ ናይ ሰላም ሃዋህው ብፍላይ ኣብ ደገ ዝቕመጥ ዘይጋና ከዓ ኣብቲ ዘሎ ናይ ሕርሻ ዝበዝሐ ካብ ክፋል ናይ ሕብረተሰብና ኣብ ሕርሻ እዩ ዝናበር። እጂ እቲ ናይ ሕርሻዊ ደረጃና ክምዕብል ክሰጋገር እንድሕር ዳኣ ኮይኑ ሓደ ሓያል ዝኾነ ምትእትታው የድሊ። ንሱ መንግስቲ ናይ ገዛእ ርሱ ፃዕርታት ይገብር ኣሎ። ዝበዝሐ ሃገራዊ ፀጋታት ኣብኡ እውን የውፍር ኣሎ። ኣብዚ ምስ መንግስቲ ኢድ ንኢድ ኢድን ጓንትን ኮይኑ ክሰርሕ ዝግብኦ ኣብ ደገ ዝቕመጥ ዜጋና ሓደ ናይ ርእሰ ማል ዓቕሚ ኣለዎ፣ ናይ ፍልጠት ዓቕሚ ኣለዎ፣ ናይ ዕዳጋ ኣፍልጦ ኣለዎ። ልዕሊ ኩሉ ድማ ናይ ሃገራውነት ናይ ሃገራዊ ስምዒትን ሃገራዊ ተወፋይነትን ስለ ዘለዎ ንዕኡ እንድሕር ኣብቲ ዘሎ ናይ ኣግሮ ኢንዱስትሪያዊ መስርሕናትና ክነኽትቶ ክኢልና ነቲ ዝድለ ናይ ሕርሻዊ ውፅኢትን ናይ ሕርሻዊ እቶትናትና ክንዕቢ ንኽእል ብመንፅር ድማ እቲ ሕብረሰብና ይቕየር ማለት እዩ። እጂ እቲ ዝሓለፈ ስራሕ ቀሊል ኣይኮነን።
2: ስመይ ዘር ማርያም ዮሴፍ ይበሃል። ዝመፃእ ኩሉ ካብ ቻይና ኮይኑ ተምሃራይ ፒኤችዲ ኮይነ ዝመሃረሉ ቤት ትምህርቲ ድማ ዋን ዩኒቨርስቲ ኦፍ ቴክኖሎጂ ይበሃል። ዘቕረብ ኩሉ ናይ ሎም መዓልቲ ዘቕረብኮ ስነ ፅሑፍ ድማ ብዛዕባ እቲ መፅናዕታዊ ፅሑፍ ብዛዕባ ተተካኢ ፀሓያዊ ፀዓትን ምስ ሕርሻ ዘለዎ ምርኻብ ማለት እዩ ከመይ ጌርና ኣዋሂድና ናብ ዝሓሸ ወይ ዝበለፀ ዝኾነ ውፅኢት ብዛዕባ ሕርሻ ዘለዎ እቲ ተተካዒ ፀዓት ድማ ምስ ሕርሻ ተዋሂዱስ ዝሓሸ ውፅኢት ናይ ሕርሻ ንክረክብ ዝሕግዘና መፅናዕታዊ ፅሑፍ ኣቕሪበ ነይሩ። ሕጂ እቲ መፅናዕታዊ ፅሑፍ ኮይኑ ብዛዕባ ቅድሚ ሕጂ ዝተፀንዐ ኮይኑ ብዛዕባኦም ከም ሊትሬቸር ሬቪው ኮይኑ እሱ ድማ መብዛሕትኡ ግዜ ኣብ ካልእ ዝተፀንዐ ኮይኑ ምስ ኤርትራ ኣተሓሒዝካ ከዓኒ ንመጻኢ ብዛዕባ እቲ ፀሓያዊ ፀዓትን ሕርሻ ውፅኢትን ዘለዎ ዝበለፀ ውፅኢት ንከምፅእ ዝተባሃለ እዩ ነይሩ እቲ መፅናዕታዊ ፅሑፍ። ቁሩብካ ዝበለፀ ኮይኑ ይርአኒ። ኣብ መፃኢ ድማ ዝሓሸ ማለት ዝበዝሐ መፅናዕታዊ ዝያዳ መፅናዕታዊ ፅሑፍ ኣካየድካ ናብ ተግባራዊ ንክኸይድ ድማ ዝያዳ ተስፋ ዘሎ ይገብር ማለት ተተካኢ ፀሓያዊ ፀዓትን ምስ ሕርሻ ናዋሂድካ ከመይ ጌርካ ዝሓሸ ውፅኢታዊ ዝኾነ ሕርሻ ንኣብነት ክላይመት ስማርት ኣግሪካልቸር ይበሃል ብእንግሊሽ ክንሪኦ ከለና ሳስተይናብል ኢነርጂ ፕሮዳክሽን ኤንድ ክላይመት ስማርት ኣግሪካልቸር ኮይኑ ነዚኦም ሕጂ ከመይ ጌርካ ኣዋሂድካ ኣብቲ ናይ ሕርሻዊ ዘሎ ከዓኒ ዝሓሸ ውፅኢት ንኣብነት ኣብዚ ሕጂ እዋን በቲ ናይ ቀደም ወይ ድማ እቲ ትራዲሽናል ኢልና ንፅውዖ ቦ እዩ ዘሎ። በዚ ውፅኢታዊ እዚ ግን ሓድሽ መፅናዕታዊ ፅሑፍ ኮይኑ ኣብዚ መፅኢ ከዓኒ ብፍላይ ኣብ ዝኾነ ዓለማዊ ትሪኢ ከለካ ናብኡ ገፁ ሽፍት እንተኾነ እዩ ዝኸይድ ዘሎ። ስለዚ ድማ ምስኡ ተታሒዙስ ንኤርትራ ድማ ዝሓሸ ውፅኢት ንክመፅእ ድሕሪ ሕጂ ተስፋ ኣለኒ ማለት እዩ። ዕላማታት ሕጂ ከምነት ካብ በንዚን ድዩ ነዳዲ ዝኾነ ንኡ ተኪእካ ብፀሓያዊ ፀዓት ጌርካስ ዝሓሸ ናይ ሕርሻ ውፅኢት ንምርካብ እዩ።

0: ቀንዲ ዕላማ ናይቲ መፅናዕቲ ማለት እዩ። ኣብ መፅኢ ሕጂ ምናልባት ንሚኒስትሪ ሕርሻ ጥራ ዘይኮነስ ካልኦት ሚኒስትራት ተዋሂድካ ዝሓሸ ብፍላይ እዚ ፀሓያዊ ሰዓት ክበሃል ከሎ እንጂ ምስ ሚኒስትሪ ፀዓትን ማዕድንን ተተሓዘ ሚኒስትሪ ሕርሻ ድማ እዚኦም ክልቲኦም ተዋሂዶም ናብ መፅኢ ዝሓሸ ውፅኢታዊ ዝኾነ ናብ ሕርሻ ጥራ ዘይኮነስ ናብ ካልእ ዝተፈላለየ መዓላ እውን ንክውዕል እቲ ቀንዲ ዕላማ ናይቲ መፅናዕታዊ ፀሑፍ ማለት እዩ። ንመፅኢ ከዓ ንከምኡ ክልቲኡ ኣዋሂድካ ዝሓሸ ውፅኢት ንክርከብ ፀሓያዊ ፀዓት ምናልባት ኣብ ኤርትራ ሕጂ ዝያዳ ፀሓያዊ ፀዓት ኤርትራስ ብፀሓያዊ ፀዓት ኣዝየ ካብተን ካብታማ ዝበሃል ሃገራት እያ። ዋላ እውን ናይ ንፋሳዊ ፀዓት ኣሎ እሱ ኣብ ኤርትራ ስትል ኣይኣተወን ዘሎ ብዝያዳ ብፀሓያዊ ፀዓት ግን ኣብዚ ሕጂ እዋን እንዳኣተወይ ከይ ስለ ዘሎ ነቲ ነዳዲ ሃልክን ጋልእን ወፃኢታት ገዲፍካ ናብኡ ተተኪእካ ናብ ዝሓሸ ቀፃልነት ዘለዎ ፀሓያዊ ፀዓት ጌርካስ ናብቲ ሕርሻዊ እቶት ናካ ከዓ ብመጠን ንኸተማዕብሎ ማለት እዩ። ዋላ እቲ ሕርሻዊ እቶት እውን ብዝማዕበለ ኣገባብ ጌርካ በቲ ናይ ቀደም ኣካይዳ ዘይኮነስ ካብኡ ዝማዕበለ ገይሩ ንክኸይድ ትቀንዲ ዕላማ ማለት እዩ።
1: ኣማኒኤል ማደረ ይበሃል። ዝሰርሓሉ ቦታ ከዓ ሚኒስትሪ ሕርሻ ብፍላይ ከዓኒ ሃገራዊ ትካል ሕርሻ ምርምር ካብኡ እየ ዝሰርሕ። እቲ ኣነ ዘቕረብክዎ ከም ኣርእስቲ እንታይ ዝብል ነይሩ፣ ኣብ ኤርትራ ዝበቕሉ እፅዋት ንዓኣቶም ምስ እናድን ከምኡውን ምዝገባ ንምግባር እዩ። እዚ ሕጂ ኣነ ዘቕረብክዎ ፅሑፍ ኣካል ናይ ሓደ ስራሕ ዝኸይድ ዘሎ ካብ 2020 ዝጀመረ ሚኒስትሪ ሕርሻ ዝመርሖ ገንዘብ ውን ዝምውሎ ኮይኑ ኩሎም እቶም ሂቦ ዘለዎም እፅዋትን እንስሳታትን ናይ ዘቤታውያን ዶም ናይ ገደና ድኦም ብምሉኦም እቶም ነፍሪዮም እፅዋት ድኦም ዘራእቲ ድኦም ወይ ኣብ ዝገዳም ዝበቕሉ ድኦም ኩሎም ንኩሎም እቲ ዕላማ እንታይ እዩ? ናቶም ዴታቤዝ ኣብ ምምዕባል እዩ። ምክንያቱ ኣብ ዴታቤዝ ክነእትዎም ኣለና እንታይ ፀጋታት ኣለና ክንፈልጥ ኣለና። ፀጋታትና ከዓኒ እቲ ብዝሒ ጥራይ ዘይኮነ እቲ ብዝሒ እቲ ኩነታቶም ከ ኣብ ምንታይ ደረጃ ይርከብ እውን ፅቡቅ ጌርና ከነፅንዖን ክንስንዶን ኣለና። ምክንያቱ እንድሕር ደኣ ነቶም ዘለውና ኣባና ዝነብሩ ኣባና ዝበቕሉ ኩሎም እቶም እፅዋት ድኦም እንስሳታት ድኦም ብጉቡእ ፅናዕናዮም ዝሓዝናዮም ዘይዓቀብናዮም ልዑል ናይ ምጥፋእቲ ክእሎታት እዩ ዘሎ። እዚ ከዓ ከም ትርእዮታት ብዓለም ደረጃ እውን ዝርአ ዘሎ ብዓሰርታት ኣሸሓት ብማይት ኣሸሓት እዮም ሂወት ዘለዎም ነገራት ዝጠፍኡ ዘለዉ። እቲ ምክንያት ብዙሕ ብዙሕ ምክንያት ክኸውን ይኽእል እዩ። እዚ ለውጢ ናይ ክሊማ ወዲ ሰብ ብዘይ ኣገባብ ኣጠቃቅማ ድዩ ሕማማትን ባላዓትን እዮም ዝተፈላለዩ ምክንያታት ክኸውን ይኽእል እዩ። ስለዚ ኣንሕና ብግቡእ ክንስንድን ክንምዝግብን ክንክእል ኣለና። እዚ ብግቡእ ድመዝገብና ድበልና ከዓኒ ኣፅኒዕና ኩነታቶም ከዓ ብግቡእ ክንስንዶም ኣለና ክንፈልጦም ከዓ ኣለና። ንዕቃብ ዘድልዮም ከዓኒ ክንዕቅቦም ክንክእል ኣለና ማለት እዩ። ስለዚ እዚ ስራሕ እዚ ብሕልፍቲ ናይ ዴታቤዝ ምምዕባል ዝብል ሓሙሽተ ትካላት መንግስታዊ ትካላት ዝዋስኦ እየ። እዚኣተን ከዓ ሚኒስትሪ መሬትን ኣከባብን ኣለው፣ ሚኒስትሪ ሕርሻ ኣሎ፣ እዞም ላዕለዋይ ትካላት ትምህርቲ ኣለው። እዚኣቶም ኮይኖም እዮም ነቲ ስራሕ እንደገና ከዓ እዚ በዓል መዚ ገረብን እንስሳ ዘገዳምን እውን ኣለው። ስለዚ እቲ ስራሕ ዝወሰድዎ ብሓባር ኮይኖም እዮም እዚኣቶም ልክዕ ሚኒስትሪ ሕርሻ እዩ ድምውሎ ነቲ ዴታቤዝ ምምዕባል ዝገበርና ክሳይ ነይሩ። ስለዚ እዚ ዴታቤዝ እዚ ብዙሕ ነገር ተሓቆፈ እዩ። ሕጂ ናተይ ኣነ ናትና ጉሩብ ዝሰርሓ እንታይ እያ እዞም ኣብ መሬት ድበቕሉ እፅዋት ንዓቶም ትምልከት ጥርያ ካልኦት ኣብቲ ጉሩብ ከዓ ካልእ ጉሩብ እውን ኣለው። ኣብዚ ነጋጣሚ ኣይቕረቡ ንኣብነት ንእንስሳ ኣብ መሬት ዝርከቡ እንስሳታት ዝምልከቱ ኣለው። ኣብ ማያዊ ኣብ ባሕሪ ድዩ ኣብ ቀላያት ዝርከቡ እፅዋት ድኦም ዋላ እንስሳታት ዝምልከት ከዓ ካልእ ጉሩብ ኣላ።

ካልእ ከዓኒ ኣብቲ ናና ነቲ ናይ ሓበሬታን ቴክኖሎጂን ዝምልከት ከዓኒ ካልእ ግሩብ ኣላ። ምክንያቱ ዴታቤስ እንድሕር ኢልና እሳቶም እዮም ነቲ ዴታቤስ ዘመዓልቦ። ስለዚ ካብዚ ናይ ዘን ኩለን ጉሩባት ግን እታ ናና ጉሩብ እታ ናይ እፅዋት ኣብ መሬት ዝበቕሉ ንዓ ዝምልከት ኣቕሪበ። ስለዚ ኣብቲ ኩሉ ድዓመምናያ ስራሓት እንታይ ዓሚምና እንታይ መስሉቶም እፅዋትና እንታይ ሓደጋታት የጋጥሞም ኣሎ እንታይ ክንግበር መፃኢ እንታይ ክግበር ከም ዘለዎ ድእንፍት ጉዳይ ነይሩ። ብድሆታትና እንታይ ይመስሉ እዚ ንኣመሰለን እቲ ኣገዳስነት እውን ብሃገር ደረጃ ምክንያቱ ሓበሬታታት ኣብ ነፍሲ ወከፍ በሲ ወከፍ በብ ትካላት እዩ ተዘርጊሑ ዝርከብ ናይ ሓባር ናይ ብሃገር ደረጃ ንዕቅበሉ ወይ ከም ኣገልግሎት ሓበሬታ ዝህበና ሃገራዊ ዝኾነ ነገራት የብልናን። ስለዚ እዚ ዕላማ እዚ እንታይ እዩ? ሃገራዊ ዝኾነ ነቶም እፅዋትና እንስሳታትና ኩሎም ኣብ ኤርትራ ዝነብሩ ዝበቕሉን ዘለዉ ዝብሎም ዘለና ኩሎም ክንስንዶምን ክንምዝግቦም ዝኽኣልና ብዘሎ ቴክኖሎጂ ናይ ኔትወርኪንግ ጌርና ብመጀመርያ ናብተን ትካላት ስቴክሆልደርስ ዘለዋ ከም ድባፃሕ ክንገብር ኣለና። ሕጂ እንታይ ኣለና እንታይ ዓይነት ተኽሊ ይደለና እንታይ ዓይነት እንስሳ ይደለና ይኮና ንቲ ሊሳ ጥራይ ኣይኮነን ዘሎ ኣዝዩ ዝርዝራዊ ሓበሬታ ዝኸውን ብዛዕባ እቶም እንስሳታት ድዮም ብዛዕባ ተኽሊ እውን ናይ ነፍሲ ወከፎም ተሰኒድ ኣለው ኢሉ። ስለዚ እዚ ሓበሬታ እዚ ኩሉ ናብ ህዝቢ ምስ ቀረበ ተምሃሮ ተኮይኖም ድውከስዎ እዮም። ንኣብነት ሕጂ ልዑል ኣፍልጦ ብዛዕባ ሓንቲ ተኽሊ ክንደብለስ ኣብኡ ተምሃራይ ኩሉ ሓበሬታታት ዝረኽበሉ ከምዚ ዝኣመሰለ ስራሓት ዝካየድ ዘሎ ፅቡዕ ስራሕ ንብዙሕ ዝተፈላለየ ምርምር ደካይዱ ድዮም እተን ትካላት ንባዕሎ ድዮም ተምሃሮ ድዮም ኩሎም ክጥቀመሉ ስራሕ ስለዝኾነ ናይ ብሓቂ ዕውት ስራሕ እዩ። ካልእ ከዓኒ ብዙሓት ሓሙሽተ ዝኾና ትካላት ብፍላይ ኣፍታ ናኮ ኣርባዕተ እዮም ኣብቲ ኩሉ ብሓፈሽኡ ግን ሓሙሽተ ዝኾና ትካላት ናይ መንግስታዊ ትካላት ዝዋሳኣሉ ዝኾነ ምኳን ከዓኒ እዚ ከ ሓደ ዓብዪ ፅቡቅ ነገር ዘለዎ እዩ።

ኣብ ቀደም እዋን ደጉዖት ናብ ከበሳ ኤርትራ ብምምጻእ እናሓንሳ ዝጐርፈኦ ቕርሺ እናሓንሳ ጥሪትን ንብረትን ብምርሳይ እቲ ዝኸፍአ ግና ኣንስቲ ሓዳር እሞ ዘይወለዳ እንተሃልየን ክብረን ንምድፋር ኣብ ዝመጹሉ እዋን ህዝቢ ኣንጻር ደጉዖት ገጢሙ ክብሩን ዓዱን ከም ዘሕፈረ እተዘንቱ ሓጻር ሙዚቃዊ ድራማ

0: ዝዓድመ ዓዲ ዝባብዕ ነራ ዓዲ ዓለወኛ ሽምድልድል ነይሮም ናናዳኛ እንዘርግ መፁ ኮናዕና ሰበይቲ ዝወዙ ከለዋና ወያ ቆፅሊ ቆፅሊ ንዓድና ሽምድልድል ናባኹምያ ኮይና ኣታ ዝዓድና ኩላ ተስታይ ኮይና ኣታ ዝዓድና ኩላ ተስታይ ኮይና ኩላ ተስታይ ኮይና
1: ፍድዎ ነዚ ነዝ በዓለገ ኣነ ውሽጢ ገዛ

ኮፎንህብድ ምሸት ብርብሮ ሰባት ንኽሓርኩ ደለኻ ተምብሮ ደስታ ትቐሳቕስ ደለኻ ተምዕሮ ፍትሕዎ ዓሳክል

ክንወፍር ድሮና ለቢስና እንክንኣቱ ኣምዕት ሰባሲስና ምስ ተጓዖት ገጢምና ስዒርና ድርብ ጋማ ዓወት ተዓዚምና

0: እንዳል ተሓበርኩም ተዓዘብትና ናብ ቴሌፎናትኩም ክንምለስ ቴሌፎን መፅያትና ኣላ። ሄሎ
1: ሄሎ ሄሎ ሰዓድ
0: መርሓባ። መን ክብል?
1: ኤደን በይን ካብ ተሰነይ።
0: ሕራይ ከመይ ውዒልክ ኤደን?
1: እግዚኣብሔር መስገን። ከመይ ውዒልክ ሰዓደይ?
0: አልሓምዱላ ሓቢብቲ ኣነ ትፈደሊ።
1: ራይ መጀመርታ ናብዛ ናባኸ ዘሕለፈትኒ
0: ራይ ሰምዑ ከለዉ ኩሎም
1: ብምቕፃል ንብምሎም ኣሕዋተይ ምስግና በይን ንግስቲ በይን ጎይቶም በይን ኣርዓነት በይን ድራር በይን
0: ራይ
1: ከምኡውን ንደቀይ ሸዊት ክፍለ፣ ሮቤል ክፍለ፣ ኣድያም ክፍለ፣ ስዮን ክፍለ፣ ናዝሬት ክፍለ፣ ሃና ክፍለ
0: ተማም
1: ከምኡውን ንደቂ ሓወይ ሄበን ገዛኢ ህያብ ገዛኢ ከምኡውን ደቂ ሓፍተይ ኣራም ፍጹም ኤትሮም ፍጹም ንብምሉኦም ቤተሰበይ ብፍላይ ከዓ ብምሉኦም ሃይልታት ምክልኻል ኤርትራ
0: ተማም
1: ዓን ሸሞንተን ብምሉኦም
0: ራይፈቱ
1: ራይ ንዓኻ ሰዓደ
0: ይቐኒልና ኤደን ይቐኒየለይ ብጣዕሚ ኢና ነመስግን። ሽኩረን መርሓባ። ከማን ቴሌፎን ኣላ ትናህሎ? ሄሎ ደባይዋ መርሓባ። መርሓባ
2: ደባይዋ።
0: ደባይዋ ደወልካ ኣለካ መን ክብል?
2: ኣደም ዓብደልቃድር ካብ ሰረን።
0: ዓብደልቃድር?
2: ኣደም ዓብደልቃድር ካብ ሰረን።
0: ሕራይ ከመይ ውዒልካ ኣደም?
2: ጥቦ ከመይ ኣለኸ ሰዓት?
0: አልሓምዱልላ ተማም ትፈደል።
2: መርሓባ ሰላም ክብል መጀመርያ ኣብ ዓብዲ ትርከብ ነደይ ወላዲተይ ኣሴ ኣደም ምስ ጓላ መዲና ዓብደልቃድር
0: ተማም
2: ኣብ ምስር ዝርከብ ሓወይ ዓብድልከሪም ዓብድልቃድር ንደቁ ጀሚላ ዓብድልከሪም ሳብሪን ዓብድልከሪም ሰሚር ዓብድልከሪም ኣሕመድ ዓብድልከሪም ንክብርቲ በዓልቲ ቤቱ ጀሚላ ረሄል በረኸት
0: ተማም
2: ከምኡውን ንሓወይ ዓብድልዋሳ ዓብድልቃድር ኣብ ግዳ ዝርከብ ንበዓልቲ ቤቱ ሰሚር ኣብራሂም ንወዱ ካልብ ዓብድልዋሰ ንወዱ

0: ናብ ቴሌፎናትኩም ክንምለስ ዝኸበርኩም ተዓዘብትና ቴሌፎን ኣላትና። ሄሎ
1: ሄሎ
0: ሄሎ ደባይዋ መርሓባ ሕራይ፣ ከመይ ውዒልካ?
1: ገበር መስለን ደጀ ነባ ደጀ ለኹ
0: አልሓምዱሊላ። ሕራይ ትፈደል
1: ኣራይ ላት መጀመርያ ሓሳት ምስልካ ቤትካ ተሰናበት
0: ኣራይ
1: ብማውፃር ንስራዊ ተሰንሑ መስከን
0: ተማም
1: ኣብ ድማ ንሸይናንስ ብፍጥራዊ ተሰንሑ መስከን ትንግርከብ
0: ኣራይ
1: ኣብ ድማ ንሸይናንስ ምክሳ ገባት
0: ኣራይ
1: ኣብ ድማ ሸይናንስ ዘውሰራዊ ሰረን
0: ተማም ኣራይ
1: ንማውፃር ንስ ባዓንቲ ቤት ኣንገስ ታበና ደካ
0: ተማም ሕራይ
1: ንማውፃር ንሰላም ተኽሊ ካብ ሰረን ኣደባለን ምስባለን መላሓደጃን
0: ኣራይ
1: ንማውፃር ንኣም ሓጀር ዝርከቡ ኣሕዋተይ ምስ ደቆም
0: ተማም
1: ምስለወይኒ በርሀ
0: ሕራይ
1: ንምቕፃል ኣባላት ሳልሳይ ብርጌ ክሳብ ሓሙሽተን ኣብ ሓገር ዝርከቡ
0: ሕራይ
1: ኣብ ብምቕፃል ኣሞታተይ ኣብ ኣስመራ ዝርከባ
0: ተማም
1: ንምቕፃል ንሓወቦይ ተስፋይ ዘካርያስ ኣብ ዓዳ ቁምቲ ዝምስል
0: ሕራይ ተማም ሕራይ
1: ንምቕፃል ንሰይቲ ሓወቦይ ራሄል ምስ ደቃ ኣብ ኣስመራ ትርከብ
0: ሕራይ
1: ንፕረዚደንት ተፈርቲ
0: ሕራይ
1: ከምኡና
0: ተማም ይቐኒ የለና። ሽኩራ ብጣዕሚ ኢና ነመስግነካ። ከማን ቴሌፎን ኣላትና? ሃሎ
2: ሄሎ
0: ሄሎ ደባይዋ መርሓባ። መን ክብል?
2: ኣይማን ጋብጊና።
0: ማዕለሽ መን ኢልካኒ?
2: ኣይማን ኣይማን ጋብጊና።
0: ከመይ ውዒልካ ኣይማን?
2: ኣቦ ማሻ ላ ተዓደይ
0: አልሓምዱላ። ትፈደል
2: ሰላማ ንህዝቢ ኤርትራ ውሽጢ መውፃእን ዘሎ
0: ኣራይ
2: ባሕሪ ቀፂለን ንፕረዘንቲ እስያ ተፈርቂ
0: ተማም
2: ባሕሪ ቀፂለን ኣቦይ
0: ኣራይ
2: ባሕሪ ቀፂለን ኣደይ ሓወ መሓመድ ኑር
0: ተማም
2: ባሕሪኡ ቀፂለ ንፈትዋ ዓባይ ጅምዓ ኣሕመድ ዓብደላ
0: ኣራይ
2: ባሕሪኡ ንሓፍተይ ዘንባ
0: ተማም
2: ፈሻር
0: ኣራይ
2: ሰውቶን
0: ኣራይ
2: እብራሂም ሓወይ ኣብ ሊድያ ዝርከብ
0: ተማም
2: ድሕሪ ቀፂለ ንፈት ዋሓትነይ ፋጥማ ሙሕመድ ኑር ኣብ ኣስመራ ትርከብ
0: ኣራይ
2: ምስ ወዳ ማጅድ
0: ተማም
2: ዋላ ሃና
0: ኣራይ
2: ዋላ ሰልማ ምስ ደቃ
0: ኣራይ
2: ድሕሪ ቀፂለ ንፈት ዋሓትነይ ሰዓድየ ሙሕመድ ኑር ኣብ ከረን ትርከብ
0: ተማም
2: ምስ ተባያ ምስ ተባያ ማሕሙድ ፋሩክ
0: ኣራይ
2: ድሕሪ ቀፂለ ንሓትነይ ኣብ ጅንዳዕ ትርከብ ከዲጃ መሓመድ ኑር
0: ተማም
2: ምስ ሰብኣያ ዑመር ዑስማን ምስ ወዳ ካልብ
0: ኣራይ
2: ድሕሪኡ ቀፂለ ንኣፍጎይ ዑመር መሓመድ ኑር ኣብ ጅዳ ዝርከብ
0: ኣራይ
2: ድሕሪኡ ቀፂለ ንእድሪስ መሓመድ ኑር ኣብ ጅዳ ዝርከብ
0: ተማም
2: ድሕሪኡ ንኩሎም ደቂ ጅንዳዕ ንኣፍኩሞም ፃዕደ ሰዓደ
0: ሕራይ ሽኩራን ኣይማን ይቐኒ ኢልና መርሓባ መርሓባ ሽኩራን ለክ ሓላይ ቴሌፎን መፅያት እናላ ክንቅበላ ሕሎ ሄሎ ደባይዎ መርሓባ ሰምዓካ ኣለኹ መን ክብል ሄሎ
3: ሄሎ
0: ሄሎ ደባይዎ መርሓባ መን ክብል ሰናይት ከመይ ውዒልኪ? ካብታ ቴሌቭዥን ርሕቕ በልማታን ክንሰማማዕ ሃሎ
3: ሄሎ
0: ትፈደል ሓቢብ ተቐፅሊ ሕራይ ሄሎ معلش تليفون مزيتنا تنيحة تقريت ألا حراي مبارد زهبركم تعذبتنا نابزة قطيلة تسعب درفي أهب لكم سادة المشاهدين. أغنيتنا التالية حتكون أغنية للفنان السوداني حيدر بورسودان بأداء الفنانة هيلم ملس. آخر مطافخة حنسمعها مع بعض وحنرجع. حراي مبارد زهبركم تعذبتنا كسبت تليفوناتكم زمتنا نابزة قطيلة تسعب درفي أهب لكم درفي نيدم تاو حيدر بورسودان كتكون يا مالتيو بهيلم ملس زتدق مدر فيها تكون مالتيو آخر مطاف. نعا سمعنا حجونكم لسكمينا مسانا تنحو.